ምክንያቱም ብዙሕ ፀገማት ኣሎ ምስ ተወሳኺ ንተኣታቶ ማለት እዩ ገና ከይሓየለ ከሎ ስለዚ ዘየድልዮ ፀገም ነተኣታተወ ኣለና ማለት እዩ ኣብ 6 ወርሒ ግን ዘድልዮ ንነፍጎ ኣለና ስለዚ ክሳብ 6 ወርሒ ብዘይ ዝኾነ ተወሳኺ ፀባጡም ጥራይ ኣብ 6 ወርሒ ከዓ ተወሳኺ የድልዮ ማለት እዩ ኣብ 6 ወርሒ ምስኣኸረ ግን ሕጂ ኣብ ኩለት ከለኹ ንዲባሊና ዝነበረት ኣብ 8 ወርሑ ኣስታት 200 ሚሊሊትር ትኾን ክንዲ ኩባያ ትኾን ማለት እዩ ሓንቲ ኩባያ ሓንቲ ብኬርስ ክትሕዝ ትኽእል ማለት ኣስታይ ስለዚ ኣብቲ ግዜት ሕጂ በብቕሩብ ክነተኣታት ንክእል ኣለና ማለት እዩ ኣብዚ ሕጂ ፅሬት እውን ኣገዳስነት ሕጂ ፅሬት ምክንያቱ ምግቢ ግድን ክነተኣታት ኣለና ክነተኣታት ከለና ምስ ፅሬት ዝመፅእ ብዙሕ ፀገማት ኣሎ ፅሬት ምሕላው ኣገዳሲ እዩ ካልእ ሕፍሰት እዩ ምሕፋሱ ከዓ ውኽል ክኾን ኣለዎ ስለምንታይ ብብዝሒ ማይ ቀጢን ክነስትዮ ንክእል ኢና ክስዕኡ ብዙሕ ኣይትሕዝን እያ ሓንቲ ብኬር ጥሪሓ ትሕዝ ትኽእል እዚ ከዓ ኣገዳስነት ኣለዎ ማለት እዩ እዚ ሕጂ ብዛዕባ ሕፍሰት ተመፂና ኣዝዩ ቀጢን ውኽል ፀዓት ዘይክህልዎ ይኽእል ማለት እዩ ብብዝሒ ዘይተደልይዎ ቀጢን ተቐጢኑ ፀዓት ኣይህልዎን ስለዚ ጥብጥብ ዝብል ኮይኑ ካብ ማንካ ውኽል ኣይኮነን ሕፍሰቱ ማለት እዩ ካብ ማንካ ከም ግዕት ኢሉ ቁኑዕ ሕፍሰት ዘለዎ ዓፂቕ ይድኸቦ ማለት እዩ ካብ ማንካ ሕጂ ቅስ ዝኮዱ ተደ ኮይኑ ጥብጥብ ኣይክብልን እዩ ማለት እዩ እዚ ሕጂ ስብቆ ክነተኣተወት ድኾነ ምግቢ ክነተኣተት ከለና ድሕሪ 6 ሒና ዘርብ ዘለና ማለት እዩ ሕፍሰት ኣገዳሲ እዩ ምክንያቱ ብበዝሒ ማይ ክንስትዮ ስለደይ ንክእል ተደ ኮይኑ ከዓ እኩል ፀሓት ካልእ ምስኡ ፅሬት ዝብልና እዮ ማለት እዩ ስለዚ ኣደ እንተ ደኣ ምግቢ ናይ ቆልዓ ቅድሚ ምድላዋ ከተዳሉ ቅድሚ ጀመራ ትሕፀብ ኣለዋ ኣደ ንቆልዓ ቅድሚ ምምጋባ ክትሕፀብ ኣለዋ እንተላይ ትቆልዓ ማለት እዩ ክትሓጥቦ ትክእል ምክንያቱ እሱን ክተናክፍ ስለ ዘለዎ ዓይኒ ምድሪ በፂሓ እንተ መፅያ ኢዳ ክትሕፀብ ኣለዋ ነቲ ቆልዓ እተ ፅሪ ከዓ ክትሕፀብ ኣለዋ ኢድ ምሕፃብ ኣገዳስነት ኣለዎ ማለት እዩ ምክንያቱ ምስ ምውትሳኪ ምግቢ ሕጂ ትመፅእ ፀገም እንታይ እያ ናይ ፅሬት ፀገም እያ ናይ ፅሬት ፀገም እተ ኣሎ ውፃኣት ኣሎ ካልእ ሕማማት ኣሎ እቲ ድበላዕካዮ በቲ ውፃኣት ይጠፍእ ማለት እዩ ሕጂ ኣገደስ እየን ስለዚ እቲ ቁኑዕን ዘይቁኑዕን ኣስታት እያ ፀባ ንብሎ ሕጂ ቁኑዕ ንብሎ ሕጂ ብኩባያ ብፍንጃል ብማንካ ከም ደለዎ ክበልዖ ከሎ ህፃን ወይ ክሰትዮ ከሎ እዚ ጥቕኑዕ ኣገባቢ ማለት እዩ ብጡጦ ግን ወይ ብጡጦ ዝጥቦ ጡጦ ላስቲክ ጡጦ መክደኒ ዘለዎ ዋላ እውን እቲ ተሪር ዝኾነ መንፊት መንፊት ዘለዎ እሱ እንተኾነ ቁኑዕ ኣይኮነን ማለት እዩ ስለዚ ብቐጥታ ካብ ፍንጃል ወይ ብቐጥታ ካብ ኩባያ ብማንካ ዝብላዕቲ ኮይኑ ከዓ ብማንካ ይወሃብ ዘሎ እምበር ብጡጦ ብደረቂ ይኹን ብልስሉስ ጡጦ ክወሃብ እዚ ከዓ ጉጉይ ኣገባቢ እዩ ድሕሪ 6 ሕና ዘለና ቅድሚ 6 ሕቲ ኮይኑ 2 ጊጋ ክኾን ኣለዎ ማለት እዩ ኣብ መወዳእታ ካብ 550 ወይ ካብ ፍርቂ ሊትሮ ኣከባቢ ጡብ ዝርከብ ፀብ ሕጂ ፀዓትን ፕሮቲን ሓፂን ቪታሚን ኤ ድረክቦ ተልና ሕጂ ሚእታዊት ኣብ ካልኣይ ዓመቱ ማለት ድሕሪ ሓደ ዓመት ኣብ ቀዳም ኣብ 6 ወርሒ ጎደሎ ከምጅምር ኢልና ርኢና ኣለና 6 ወርሒ ጎደሎ ይጅምር ክምላእ ኣለዎ ቅድሚ 6 ወርሒ ጎደሎ ይብሉን ክምላእ ድድልዮ ነገር የለን ኣብ ካልኣይ ዓመቱ ሕጂ ፀዓት እንተሪእና 25 ክሳብ 45 ሚእታዊት እዩ ካብ ፀዓት 30 ሚእታዊት ኣከባቢ እዩ ካብ ፀዓት ዝርክብ ማለት እዩ ዝበዝሐ ካብ ፀባጡብ ደይኮነስ ካብ ካልእ ክረክበ ኣለዎ ማለት እዩ ካብ ፕሮቲን ከዓ ልዕሊ 40 ሚእታዊት ክረክብ ይኽእል ማለት እዩ ካብ ሓፂን ቁርቡ ክረክብ ይኽእል ማለት እዩ ካብ ቪታሚን ኤ ብዙሕ 70 ሚእታዊት ክረክብ ይኽእል ማለት እዩ እዚ ሕጂ እንታይ ይርኢ ሎ ማለት እዩ እቲ ህፃን ዋላብ ካልኣይ ዓመቱ ካብ ጡብ ዝረክቦ ረብሓ ብዙሕ ምኳኑ ስለዚ እቲ ሃጓፍ ክትመልእ ይቕልል ማለት እዩ እዚ ሃጓፍ እዚ ሕጂ ባዶ ተኸውን ነሩ ፁብ ተዳድየለ እንታይ ይኮን ኣሎ ሙሉእ ፀዓት ካብ ካልእ ሙሉእ ፕሮቲን ካብ ካልእ ሙሉእ ሓፂን ካብ ካልእ ቪታሚን ካብ ካልእ ትረአ ኮይኑ ጎደሎ ናይ ምኳኑ ዕድል ይሰፍሕ ተጥቦ ተደ ኣለካ ግን እቲ ጡብ ኣዝዩ ሓጋዚ ምኳኑ ካብ ዘድልዮ ፕሮቲን ጣ ፍርቂ ካብ ዘድልዮ ሓፂን ቁርብ ካብ ዘድልዮ ቪታሚን ኤ ልዕሊ ጣስ 70 ሚእታዊት ካብ ዘድልዮ ፀዓት ይርክብ ኣሎ ስለዚ ካልኣይ ዓመት ክቅፅል ንደሊ ማለት እዩ ካልኣይ ዓመት 2 ዓመት ምስ መልአ ወይ ድሕሪኡ ክኾን ኣሎ እቲ ምግዳፍ ዝበሃል ማለት እዩ ሽዑ ተማልዐ ክኸውን ካብ ፕሮቲን ካብ ቪታሚናት ዘለዎ ፀዓት ዘለዎ ካብ ዝተፈላለየ ዝተመጣጠነ መእዛታት ኮም ከዓ ንመርፅ ማለት እዩ ጡብ ክግደፍ ከሎ ታጋ ዝበልናይ መወዳእታ ብቐስታ ክኾን ኣለዎ ካብ 3 ዓመት ክግደፍ ክእል እዩ ግን ብሓንሳ ዓደለ ኸኢኻ ብሓንሳ ኣግዲፍካ ብሓንሳ ኣደገሻዊ ገለ ደሰንብድ እዩ ምክንያቱ ጡብ ማለት ንህፃን ኩሉ እዩ ጡብ ተጠሚም ዓንገሊ እዩ እንተበኺቡ መአበዲ እዩ ነዲኡ ተደልዋ ኮፍ ኢሉ ምሰዲኡ መዛነይ እዩ ኣብ ጡብ ከሎ ትብዓት ኣለዎ ዝኾነ ነገር ዝትንክፎ ኣይመስሎን ጡብ

0: ፍቅሪ ንረክበሉ መግቢ ዝረክበሉ ፀምኢ ዝረብየሉ ኩሉ ነገር ፀኒሑ ካብ ሎሚ ጀሚሩ የለን ክበሃል ከሎ ኣይኮነ ዶ ንህፃን ዋላ ዓብዪ ኩሉ ገሊፅካ ተትገልፀሉ ከማ ክቢድ ምኮነ ማለት እዩ። ስለዚ ብሓደ መዓልቲ ዕረ ለኺኻ ብሓደ መዓልቲ ካልእ ኣገባብ ተፀሚካ ዶይኮነ ቀስ እንዳበልካ ብውሕዱ 2ሰሙን 3ሰሙን ወርሒ ወሲድካ መጀመርያ እቲ ዝወስዶ መጠን ወሲኽካ ብድሕሪኡ ኣብ ቀትሪ ኣጉዲልካ ካብኡ መወዳእቱ ቀትሪ ከየጥብኻ መወዳእታ ከዓኒ ለይቲ ጉዲልካ ድሓር ለይቲ ከየጥብኻ ቀስ እንዳበለ እቲ ምቅብጣር እቲ ፍቕሪ እቲ ካልእ እንዳሰኽካ ክኾን ኣለዎ ማለት እዩ።
1: ፅቡቅ ሕጂ ኣብዚኣ ኣገዳሲት ነጥቢ እንታይ ኣላ መስለካ ዶክተር? ገለ ዴታት ንኣብነት ህፃነ ይበክሎ ኣይፀግብን እዩ ዘሎ እኹል ፀባ የብለይን፣ ገለ ዴታት ድማ ጥበይ ንእሽቶ እዩ እኹል ፀባ የብለይን ወዘተ ኢለን ብብዝሒ ሻቐላ እየ። ቀልጢፈን ድማ ቅድሚ 6 ወርሒ ናብ መግቢ ክትኣታትዋ ወይ ከዓ ናብኡ ይኣትዋ ማለት እዩ። ነዘን ብዝተፈላለዩ ምክንያት ውሑድ ፀባ ኣለኒ ኢለን ዝሻቐላ እንታይ ትመክራ?
0: ፅቡቅ ሕጂ ናይ ብሓቂ ውሑድ ፀባ ኣለዎን ዝበሃላ ተዳሪእናዮ ብሚእታዊት ኣዝዩ ውሕድ ዳርጋ ደ የለ ስለዝተን መብዛሕትአን ፀባ ውሒድኒ ዝብላ እቲ ፀባ እኹል ክንስ እዩ ፀባ እኹል ክንስ ፀባ ውሒድኒ ዝብላ ማለት ብተፈላለዩ ምክንያት ማለት እዩ። ስለዚ ኣብዚ ሕጂ ነዚ ክንፀረልና ፀባ ብከመይ እዩ ንፈሪ እንታይ እዩ ድፀልዎ ንፍርያት እንዳርእና ትመልሲ ክንፀረልና ክእል ማለት እዩ። ስለዚ መብዛሕትን እኩል ፀባ እንዳሃለዎን ከሎ እዩ ውሒደኒ ዝብላ ኣይ ውሕደንን እዩ ጥራይ የጥዋ ፀባ ድውስኮሉ ገባብ ከዓ ኣሎ ማለት እዩ። ሕጂ ኣብዛ ስእሊ ንሪኣ ዘለና ሕጂ እዚኣ ናይ ጡብ እያ ማለት እዩ። እቲ ገረብ ድመስል ዘሎ ሰራውር እቲ ሻምቦቆታት ንሪኦ ኣለና ማለት እዩ። ኣብ ጫፍን ኣብ ጫፍን ከዓ ከረፂት ንሪኢ ኣለና ማለት እዩ። እተን ሰለስተ ካብአን ሕጂ ዓብየን ኣለዋ ጎሊሐን ኣለዋ ማለት እዩ። እተን ሰለስተ ካብአን ነተን ከረፂት ጎሊሐን ኣለዋ ማለት እዩ። ኣብታ ጎልሐት ሕጂ እንታይ ንሪኢ ኣለና? እታ ከረፂት ብፀባ ዝምንጩ ዋህዮታት ተኸይባ ኣላ ማለት እዩ። እዞም ጨባ ድውንጩ ማህታት ሕጂ ነዚኦም ፕሮላክቲን ዝበሃል ካብ ኣእምሮ ዝመፅእ ቆልዓ ምስ ጠብወን ዝመፅእ ከዓ ተደላትለዎ ፀንሕ ፕሮላክቲን ንዛ ብደም ተነዚዑ ነዚኦም ይበዝሖም ነዚኦም ከዓ መልእኽቲ ካብ ፕሮላክቲን ምስ መፆም ካብ ሓንጎል ምስ መፆም ማለት እዩ ብመበተነዝዕ መንገዲ ገይሩ ፀባ ይፍርዩ። ስለዚ ቆልዓ ተጠቢ ምስ ወደአ ንዝመፅእ ተጠቢሉ ክፀንሕ ይፈሪ ማለት እዩ። እዞም ብከይጎሞም ዘለዎ ከዓኒ ጨዋዳታት ኣለዉ ኣብቲ ኣብቶም ጨባ ዝምንጩ ዋህታት ዝብልናዮም እዚኦም ነዚኦም ንከብብ ጨዋዳ ኣሎ ማለት እዩ። ስለዚ ቆልዓ ከዓኒ ክጠቡ ክደሉ ከሎ ቆልዓ ምስ መፀ ማለት እዩ ካብ ሓንጎል ካብ ፒቲታሪ ፕሮላክቲን ዘይኮነ ኦክሲቶሲን ዝበሃል ከዓ ነዚዒ መፅእ ማለት እዩ። እቲ ነዚዒ ከዓኒ ነቶም ጨዋዳታት ይጭብጦም እቶም ጨዋዳታት ምስ ጭበጡ ከዓኒ እቶም ክረፂታት ይጭበጡ ስለዚ ፀባ ይፈስስ ማለት እዩ። ስለዚ ኦክሲቶሲን ንምፍሳስ ፕሮላክቲን ከዓ ፀባ ንምስራሕ እዮም ዘድልዮም ክልቲኦም እዚኦም ብሓንጎል እዮም ዝእዘዙ ማለት እዩ። ስለዚ እቲ ካልእ እንተሪእናይ ሕጂ ደጋፊ ኣካሊታት ጡብን ስብሕን እዩ። እዞም ፀባ ዝምንጩ ዋህታት ዝበልናዮም ብሚልዮናት እዮም ዝቁፀሩ ጠባ ጡብ ይዕበ ይንኣስካ ተመሳሳሊ ይቁፅሮም። ሕጂ ኣብ መንጎ ገዚፍ ጡብ ዘለዋ ጓል ኣንስተይትን ኣብ መንጎ ንእሽቶ ጡብ ዘለዋ ጓል ኣንስተይትን ናይ ፀባ ዝምንጩ ዋህታት ፍልልይ ኣይኮነን ዘሎ ናይዞም ደገፍቲ ኣካላት ንብሎም ስብሕን ጨዋዳን ፍልይ ዘሎ ብፍላይ ከዓ ናይ ጡብ ስብሒ ዘሎ ማለት እዩ። እቲ ስብሒ ከዓ ኣብርክቶ ይብሉን ኣብ ምፍራይ። ስለዚ ጡብ ስለዝነኣሰ ብዙሕ ፍሪ ውሕደ ፍርኒ ጡብ ስለዝዓበ ውሕደ ፍሪ ማለት ኣይኮነን ማለት ስለዚ ጡበይ ንእሽተ ስለዝኮነ እኹል ኣይኮነን ዝብል ቅቡል ኣይኮነን። ምክንያቱ ኣብ ዕቤትን ኣብ ግዝፍን ጡብ ኣይኮነን ዝውሰን ኣብ ምጥባዊ በዕሉ እዩ ዝውሰን። ንቀንዲ ንጡብ ወሳን ረዋሒ ምጥባብ እዩ። ምክንያቱ ብመጠን ፕሮላክቲን ካብቲ ሓንጎል ዝመፅእ ቀመም እዩ ዝፈሪ። እቲ ቀመም ከዓ ብምንታይ ብጠሎቢ እዩ ዝፈሪ ማለት እዩ። ተዳጠደብ ኣለዎ ብዙሕ ክፈሪ እዩ። ብዙሕ ተዳጠቢዎ ብዙሕ ክፈሪ እዩ። ሒደት ተዳጠቢዎ ሒደት ክፈሪ እዩ። ሕጂ እተን ፅበይ ኣይኣክሎን ኣሎ ቆልዓ ይበክሎ ዝብላ መብዛሕትኡ ግዜ ቆልዓ ድበኪ ካል ምክንያት እዩ ብጨርቂ ስለ ዝረስሖ ገለ ዘይጣዕሞ ነገር ስለ ዘለዎ ተፈላለዩ ጥሚኡ ድበኪ ኣዝዩ ጥሜት ተበርትዑ ጥራሕ ቁርብ ጉድል ስለ ድበለ ከብዱ ቁርብ ስለጠመ ኣይበክን እዩ ብምክንያት ጥበት። ስለዚ ተረኣበኪዩ መብከይ ምክንያት ካል ናይ ሽንቲ ክኾን ክእል ናይ ጨርቂ ክኾን ክእል ናይ ምቆት ክኾን ክእል ካልእ ደተሰምዖ ክኾን ክእል ምጥማው ጠሚዩ ዝበክ ግን ኣዝዩ ተረኣነዊሑ እቲ ምጥማይ ክሳዕ ክንኡ ኣይፅበያን ና ዴታት ማለት ብቆንዱ። ስለዚ መብከይ ሕጂ ብዝኾነ ይኹን ጡበይ ንእሱ ኢላ ወይ ቆልዓ ብክሎ ኢላ እንተ ካልእ ሂባቶ ተወሳኺ ሽዑ ተወሳኺ እንታይ ይገብረሎ ማለት እዩ። ነቲ ቆልዓ ከምደይ ጠቡ ገብረሎ እቲ ደይ ምጥባው ከዓ እንታይ ገብረሎ

0: ሒደ ጥብ ከም ደውፅ ግብር ኣሎ። ስለዚ እቲ መጀመርያ ጌጋ ዝነበረ ጥበይ ውሒድዎ ኣብ መወዳእቱ እንታይ ኮነሎ? ሓቂ ኮነሎ። ስለምንታይ ግን ሓቂ ዝኾን ሎ? ካብፈሮም ሓቂ ስለዝነበረ ኣይኮነን፣ እቲ ምጥባው ስለዝነክየ እዩ። ፀባ ንኸፈሪ ከዓ ምጥባው ስለ ዘድሊ እዩ። ስለዚ እዘን ጥበይ ንእሽተሽተ ዝኾነ በኪ ስለ ዘሎ እኹል ኣይኮነን፣ ባዕለን ክብላ ክእላ፣ ሰብ ክብለ ንክእል፣ እዚ ኩሉ እኹል ይፀብአን ማለት እዩ። ሕጂ ነቲ ኦክሲተሲን ናይ ምውፃእ ዝሕግዙን ዝዕንቅፍሉ ኩሓይታት ተዳሪና ሕጂ ብዛዕባ ህፃናት ብፍቕሪ ምሕሳብ ፀባ ከም ዝወረድ ዝገብሮ ምክንያቱ ኦክሲተሲን ከም ዝወፅእ ገብሮ ማለት እዩ። ድምፂ እቲ ህፃን ምስማዕ ህፃናት ድምፂ ትርኣ ሰሚዓ ክመፅእ ከም ምኳኑ ክጠቡ ምኳኑ ተረፈጡ ገና ክንዝዕ ጅምር ማለት እዩ። ነቲ ህፃን ነዲኣ ምርኣይ ብከመይ እዮን ኣቦታትና ሓረስቶት ክሓልቡ ንላም ምራኻ የርእዋ ልክዕ ሳ መስርሕ ነቲ ምራኻ ምስ ረኣየ ትፍንዎት ፀባ ማለት እዩ። እቲ ካብ ሓንጎል ኦክሲተሲን ንዛዕ ማለት እዩ። ነቲ ህፃን ምትንካፍ ርእሰ ምትእማን ንባዕሉ ጥበይ እኹል እዩ ኢልካ ምሕሳብ ጥበይ ኣይኹል ንተደእሉ እዚኣ እውን ትትንክፍያ ማለት እዩ። ስለ ጥበይ እኹል እዩ ንቆልዓ ዘድሊ ኣነ ብቕዓት ኣለኒ ብርእስኻ ምትእማን ንባዕሉ ነቲ ኦክሲተሲን ተራ ኣሎ ምክንያቱ ምስ ሓንጎል ዝተኣሳሰረ እዩ ማለት እዩ። እዚ ሕጂ ኩሉ ኣገዳስነት ኣሎ። ሻቅሎት ወይ ጭንቀት እንተደ ልዩ ኣደ ብዝኾነ ይኹን ጭንቀት ተደ ኣለ ጥበ ካብያ ይኽእል እዩ ማለት እዩ። ፀቕጢ እንተደ ኣሎ ስትረስ ተደ ኣሎ እቲ ኦክሲተሲን ክዓንቀፍ ይኽእል እዩ፣ ከይወፅ ይኽእል እዩ። ዋላ ጡብ መሊኡ ከሎ ከይፈስስ ይኽእል ማለት እዩ። ከነዝ ክእል ቃንዛ ናይ ድኾነ ነገር ተ ቃንዛ ናይ ጡባ ወይ ቃንዛ ናይ ካልእ ተ ኣሎ ነቲ ኦክሲተሲን ከምደ ይወፅእ ክገብሮ ይኽእል ማለት እዩ። ብናይ ጥባዊ ዓቕማ እንተና ተጠራጢራ ዝንባዕሉ ፀገም ክኾን ይኽእል እዩ። ስለዚ ጥባይ እኹል ኣይኮነን ጥበይ ንእሽተ ስለዝኾነ ቆልዓይ ብክ ስለ ዘሎ እዚ ንባዕሉ ካብፈሎም ሓቂ ደ ነበረ እቲ እምነት ንባዕሉ ሓቂ ክኾን ገብሮ ክእል ማለት እዩ። እዚ ሕጂ ኣገዳስነት ኣለዎ። ስለዚ እዚ ሕጂ ናይ ደቂ ተባዕትዮ ተረኸ ኣገዳስነት ንረአይ ካብዚ ማለት እዩ። ስለዚ ፀቕጢ ብዝከኣል ኣጥዋመጥበዊታት ደ ፀቕጢ ክጎድላ ካብ ሻቅሎት ካብ ጭንቀት ክትናገፍ ቃንዛ ከይህለዋ ብናይ ምጥባዊ ዓቕማ ንኸይም ዘይጠራጥር ናይ ምግባር ሕጂ ናይ ቦታት ተራ ዓዝ ዓብዩ ዕዙዝ እዩ። ስለዚ ደቂ ተባዕትዮ ደቂ ኣዴታት ፅቡቅ ንክጥዋ ልዑል ተራ ኣለዎም በዚአን ጥራሕኳ ማለት እዩ። ብካልእ ብዝተፈላለየ ምክንያት እውን ገለገል ኢኹ ንሪኦ ኢና ማለት እዩ። እንተዳ መሊኡ ፅቡ ክልተ ፕሮላክቲን ፀባ ንክስራሕ ኦክሲተሲን ፀባ ተሰርሐ ንክፈስስ ዘድልዩ ቀመማት እዩ። ሳልሳይ ቀመም ኣሎ ባዕሉ ኣብቲ ጡብ ዝፈሪ ማለት እዩ። ሕጂ ጡብ ብፀባ ተ ተመሊኡ እታ ጡብ ፈርያ ፍርያት ናይ ጡብ ዝገትእ ቀመም ወፀ ማለት እዩ። ስለ ጡብ መሊኣ ደላ ጡብ ስእላ ጡብ ምፍራይ ኣይትቅፅልን እያ። እቲ ምውጣር ንባዕሉ ፍርያት ደው የብሎ ማለት እዩ። ፍርያት ደው የብሎ። ስለዚ እዚ ዳሕራይ እቲ ኣብ ምግዳፍ ገፅካ ክኸይድ ከሎ ንጥቀመሉ መስርሕ ማለት ስለዚ ገታ ቀመም ኣሎ ዝመለ ጡብ ተወሳኺ ስእላ ትፍርያ ንሓንቲ ጡብ ትራ ስእልካ ትጥዋ ኣለካ ሓንቲ ምፍራይ ትገድፎ ማለት እዩ። ምክንያቱ መሊኣ ኣላ ግን ስለ ደቆን ዝዋ ከዓ ግድን ብኣክት ከይድያ ማለት እዩ። ስለዚ ቁኑዕ ኣጣብዋ ሕጂ ሓብቲ ዘገድስ ኣጣብዋ ቁኑዕ እንተ ደ ኮይኑ ሓደ ካብቲ ኣዴታት እኹል ፀባ ይብለን ማለት እዩ። ሕጂ ቁኑዕ ኣጣብዋ ንኣብነት ኣብ ዝተዳርእናዮ ኣፉ ሙሉእ ሙሉእ ተኸፊት ኣሎ ኣፉ ሕጂ ሙሉእ ብሙሉእ ተኸፊት ኣሎ ናይ ዝቆልዓ ፀሊም ክፋል ናይ ቆልዓ ዝበዝሐ ተሸፊኑ ሎ ማለት እዩ። ብደገ ክረአ ከሎ ብውሽጢ ክረአ ከሎ ኩሎም ቶም መትረባት ናይ ጡብ ተኸኒ ኣብ ውሽጢ ኣትዮም ኣለዉ መላሓሶ ክጠቕጥም ከሎ ሽዑ ልክዕ ጎርዳዕ ጎርዳዕ ዝብል ድምፂ ክንሰምዕ ንኽእል መዕጉርቶ ጥንቦቅ ክንርኢ ንኽእል ማለት እዚ ትቁኑዕ እዩ። እንተደ ብጫፍ ተታሒዙ እዚ ሕጂ መብዛሕት ዜ እንታይ ደጋጥም ጥጦ ተዳሂብናዮ ሓደ ካብ ጥጦ ደይዘለየሉ ምክንያት ኣብ ጫፍ ትተሓዝ ብታ ጫፍ እዩ ቆልዓ ትስሕብ ምክንያቱ ከፋትዩ ቀሊል እዩ ድወፅእ ማለት እዩ። ከም ናይ ዛ ሓይሊ ኣየድልዮን እዩ ብጫፍ ሒዙ ክወፅ ይኽእል እዩ። ሕጂ ጡጦ ዝለመደ ቆልዓ ኣብ ጡብ ከይድ ከሎ ምስቲ ጡጦ ደናግሩ ልክ ከምታ ንጡጦ ገይሩ ብጫፋ ድሕዛ ነታ ጡብካ ኣብ ጫፋ ክሕዛ ክእል ብጫፋ ተዳ ሒዝዎ ዓጌትያ ከምዛ ንሪኣ ዘለና ማለት እዩ። ኣይወፅኒ ጠባ። ስለዚ እንተዳ ዘይቲ ጠቢ ከዓኒ ኣበይ ከይድ ኣብታ ጡጦ ይኸይድ ሓይሉ እንተ ኣብታ ጡጦ ከይድ ሓይሉ ከዓኒ ፀባ ድፈሪ ክጎድል እዩ። ፀባ ፈሪ ተዳ ጎዲሉ ከዓኒ ኣብ መወዳእታ እቲ ፀባ እዳነፀፈ ክኸይድ እዩ ዋሕድ ክመፅእ ክእል ማለት እዩ። ስለዚ ምጥባ ወሳነ ስለዝኾነ ናይ ንግሆ ክሳዕ 4 ሰዓታት ቅድሚ ፈዱስ ዘሎ ክሳዕ 4 ግዜ ናይ ምሸት ክሳዕ 4 ግዜ ለይቲ ክሳዕ 4 ግዜ ብተደጋጋሚ ተጠሪና ኩለና ኣዴታት እኹል ፀባ ክህልዎን እዩ ማለት እዩ።
1: ኣረ ሕጂ ምስ ምጥባውን ንኣብነት ክሳብ 6 ወርሒ ግድን ኣደ እንተ ክትጥብኦ ኮይና ንህፃናት ኣደ ቆልዑ ወይ ደጥቦ ኣዴታት ሰራሕተኛታት ክኾና ይኽእላ ናይ መንግስታዊ ትካላት በሎ ኣብ ሕርሻ ዝዋፈራ ክኾና ይኽእላ። ስለዚ ህፃን ክሳብ 6 ወርሒ ዘይዝኾነ መወሰኽታ ተ ንዛሊና ኮይና እንታይ ክገብር ኣለዎን?
0: ሕጂ ነዚአን ሓንቲ ቀላል መልሲ ባዕለን ክገብርኦ ዝኽእላ ማለት እዩ። ጡበን ሓሊበን ክገድፋ ክእለን ኣብ ገዛ። ስለዚ ኣብ ገዛ ጡበን ሓሊፈን ክገድፋ ክእላ

0: ሓረብ ገዛ እቲ ኣቦ ክጥፍዎ ከስትዮ ክእል ካልእቲ ሓጋጋ ዝተልእውን ድማ ክተስትዮ ትኽእል ኣገባብ ኣለዎ። ከመይ ጌርካ ካ ጥቡ ትገብር ኣደ ክትዛነይ ከም ስርዓት እንተኽኢላ እቲ ኣገባብ ማሳጅ ክግበረላ ክእል ክደርዛ ሕቆዓ ወይ መንኩባ ክሳዳ ክትዛነ እንተኽኢላ ሕጂ ፅቡቅ ይፈስስ ፀባ ማለት እዩ። ናይ ቆልዓ ቆልዓብ ዘለዎሉ ቅድሚ ምጥባዋ እተ ውላዳ እንዳርኣየት ኣጥብያቶ ሓሊባቶ ብቐሊሉ ክሕለበላ ክእል ዋላ ስእሊ ናይ ውላድ ከይተረፈ ስእሊ ናይ ውላድ ከይተረፈ ነቲ ናይ ፀባ ምውፃእ ምሕላብ ክብሎ ክእል ማለት እዩ። ኣብ ገዛ ምግዳፍ እዚኣ ሓንቲ ኣብ ገዛ ክትግበር ትኽእል እያ። ኣብ ገዛ ገዲፋ ክሳብ 6-8 ሰዓት ኣብ ብደይ ፍርጅ ፀኒሕ ክእል እዩ ማለት እዩ። ኣብ መዝሓሊ ኣብ ታሕቲ እተገርናዮ ክሳብ 24 ሰዓት ክሳብ 48 ሰዓት ፀኒሕ ክእል፣ ኣብቲ ዲፕ ፍሪዘር ክሳብ 72 ሰዓት ክቕመጥ ይኽእል ፀባ ማለት እዩ። ስለዚ እዚ እቲ ሓደ በዓል ንገብሮ ዝኽእላ። ካልእ ናይ ረብሓ ናይ ጡብ ኣዝዩ ልዑል ስለ ዝኾነ ኣብ ጥዕና ኣብ ኩሉ ብኩሉ መድያት ማለት እዩ ትካላት ብዝከኣል መውዓሊ ናይ ህፃናት ከዳልዋ ክእል ኣለዎን። ዓቕሚ ዘለዋ ትካል ደቂ ኣንስትዮ ዝሰርሓሉ ትካል እተ ኮይኑ ከከምቲ ብዝሐን ንኩለን ደስተናግድ ማለት እዩ መውዓሊ ክገብራ ክእል ኣለዎን። መውዓሊ እተ ገረን ደቀን ሒዘን ይወፍራ ኣብቲ መውዓሊ ተሓጋጋዝ ተሓላዊ ትህልወን ኣብ ከክልተ ሰዓት ኣብ 3 ሰዓት ከይደን ከዓኒ ደቀን ከጥዋ ክእላ ማለት እዩ። እዚ ሕጂ ናይ ትካላት ኩለን ዓቕሚ ዘለዎን ትካላት ብዝከኣል መውዓሊ ህፃናት ክገብራ ሰራሕተኛታትን ደቀን ሒዘን ከም ዝገብራ ክእላ ተኸይርካ እዚ ከዓ እዚ ኣዝዩ ሓጋዚ ማለት እዩ። ኣብ ነፍሰ እንተመፂና ግን እቲ ክገብራ ዝኽእላ በዓለን ሓሊብካ ጥሙ ግዳፍ እያ ማለት እዩ።
1: ፅቡቅ ግዜ እኳ ቅሩብ ሓፂራትና ኣ ሓሙሽተ ደቂ ተሪፈና ኣለዋ ሕብሩን ኣለዎ ስትድዮ ሞ ሓልፍ ሕልፍ እንዳበልና ክንከረኒናተን ተሪፈን ዘለዋ እቲ ረብሓታት ፅባ ደ እኳ ገሊፅካ ያ ነርካ ኢኻ ኣብዘን ውሽጢ ሓሙሽተ ደቂ ግን ምስ ኩለን እዚአን ተሪፈናና ዘለዋ ዘዳለካየን ስላይድስ ሓዋዊስካ ከም መዛዘመ ክኮኑና ነቲ ቃለ ምሕትት ወይ ከዓ ከም መደምደምታ እቲ ፅማቅ መልእኽቲ እዚ ናይ ሎሚ ዘተ ሓፂሩ
0: በቃ ፅቡቅ ሕጂ ብዛዕባ ምጥባብ ፀባ ጡብ እተን ከነስተውዕለለን ዘለና ቀንዲ መልእኽትታት ኣብዚ ሰሙ እዚ ክሓልፋ ኣለዎን ንብለን መልእኽትታት ሕጂ ሓንቲ ድግማ ክደግመን ማለት እዩ። እተን መልእኽትታት ክፀቕጠለን ምእንቲ ህፃናት ምስ ተወልዱ እንተተኻኢሉ ኣብ ውሽጢ ፍርቅ ሰዓት ተደንገ ኣብ ውሽጢ ሓደ ሰዓት ምጥባብ ክጅምሩ ይግባእ ማለት እዩ። እተተኻኢሉ ከዓኒ ብቆርበት ንቆርበት ዝበልናዮ ብናይ ካንገሮ ኣገባብ ኣተሓዋቅፋ ማለት እዩ። እዚኣ ኣገዳሲት እያ። መድሓንቲ ከይወፀ ጡብ ክጅምር ኣለዋ። እዚ ፍቅሪ ንብዙሕ ነገራት ኣገዳሲ እዩ። ካልእ ኣብቲ ናይ መጀመርታ 6 ኣዋርሕ ፀባ ጡብ ኣደ ብዘይ ዝኾነ ወሰኽ እኹልን መወዳድርቲ ይኹን መተካእታት ዘይብሉን ዝበለፀ ምግቢ ህፃን እዩ። ንህፃን ዝበለፀ ምግቢ ፀባ ጡብ ኣዲ እዩ። ንምራኽ ከዓ ዝበለፀ ምግቢ ጡብ ኣዲኡ ናይ ላም ማለት እዩ። ስለዚ ንምራኽ ዝተዳለወ ንህፃን ክኾን ኣይክእልኒ ምስ ዓበና ንዓመታት 10,000 ዓመታት ወይ ልዕሊኡ እንዳለመድና ስለዝመፃና ምስጋን ምስፀባ ጡብን ተዋሂድና እዩ ንዕኡ ተዳሊና ኣለና ማለት እዩ። ንህፃን ግን ገና ከይዳለዎ ከሎ ድልው ንዕኡ ናይ ኣድኡ
1: ጥራሕ
0: እኹል ይከዓ ብኩሉ በቲ ዝረኣናዮ ማለት እዩ። ስለዚ ቅድሚ 6 ወርሒ ዝኾነ መወሳኽታ ኣይድልዮን ዋላ ማይ እኹል ፀባ ንምፍራይ ቀቀል ጢፍካ መጥባብ የድሊ። ፀባ ጡብ ማዕሪ ጥለብ እዩ ዝፈሪ። ኣዴታት እንተ ብግቡእ ኣጥብን ንህፃነን ዝኸውን እኹል ፀባ ከፍርያ ይኽእላ እየ። እንተ ዘያጥብን ግን ፀባ ጡብ እናጎደለ እዩ ዝኸይድ። ስለዚ ፀባ ጡብ ብጠለቡ ብመጠን ጠለቡ እዩ ዝፈሪ። ፅቡቅ ተጠብዩ ፅቡቅ ይፈሪ፣ እንዳሕ ፅቡቅ ተጠበ ፅቡቅ ኣይፈርን። ስለዚ ፀባ ውሒዱ ኢልካ እንተ ኣብ ካልኣትኻ ኣብ ግብሪ ኣብ መወዳእትኡ ፀባ ናብ ሓቂ ክውሕድ እዩ ማለት እዩ። ህፃን 6 ወርሒ ምስ መልአ ፀባ ጡብ ጥራይ ንበይኑ እኹል ኣይኮነን። ኣብ ርእሲ ፀባ ጡብ ተወሳኺ ምግቢ የድልዮ ይኹን እምበር ፀባ ጡብ ካ ክቅፅል ኣለዎ። ምክንያቱ ብዙሕ ሃጓፋት ዝመልእ ፕሮቲን ኣለዎ፣ ብዙሕ ፀዓት ኣለዎ፣ ብዙሕ ካብ ካልእ ዘይረክቦ ኣለዎ፣ እቲ ፍቅሪ ኣለዎ፣ እቲ ብዙሕ ነገራት ኣለዎ ማለት ካብ ፀባ ዝረክቦ ረብሓታት። ስለዚ ምስ ኣካላዊ ዕቤት፣ ምስ ኣእምራዊ ዕቤት፣ ምስ ኣብ መወዳእታ ናይ ትምህርቲ ተቐባልነት፣ ምስ ብልሒ፣ ምስ ኣፍራይነት፣ ምስ ቁጠባ፣ ምስ ኩሉ እዩ ተኣሳሰር ማለት እዩ። ቀጥታን ተዛዋርን ካብ ፀባ ጡብ ንረክቦ ረብሓታት ኣሎ፣ ካብቲ ምጥባው ባዕሉ ንረክቦ ረብሓታት ካኣሎ። እቲ ምጥባው ሕጂ እቲ ፍቅሪ፣ እቲ ነፍስኻ ምትእማን፣ እቲ ካልእ ንዘላቂ ድኸይድ ማለት እዩ። ምስ ርዲኡ ዝነበሮ ፍቅሪ ዳሕራይ ምስ መሳርሕቱን ምስ ሓዳር ምስ መሰረተ ወይ ቅድሚኡ ክፋቐር ክእል ምስ መዋስብቱ ማለት እዩ። ስለዚ ፀባ ጡብ ድሕሪ 6 ወርሒ ክቅፅል ኣለዎ ክሳብ ድሕሪ 2 ዓመት ወይ ድሕሪ እዩ። እዚ ህፃን ብዝኾነ ዓይነት ጥጦ ወይ ድማ እተጠወ ከተጠወ ፀባ ዘፍስስ ፀቢብ መንፊት ዘለዎ ብመልክዕ ኩባያ ብዝተሰርሐ ኣቕሓ ይኹን ፀባ ኮኔል ካልእ ፈሳሲ ክሰቲ ኣይምረፅን። ስለዚ ተሓልበ ፀባ ጡብ ወይ ድሕሪ 6 ወርሒ ህፃን ክሰትዮ ዝውሃቦ ፀባ ይኹን ካልእ ፈሳሲ ብንእሽቶ ኩባያ ብፍንጃል ወይ

0: እንተደኣ ሕፍስ ኢሉ ወይ ንከዓ ብማንካ ክወሃበሉ እምበር ብጥጦ ደረቕ ጥጦ ይኹን እቲ ልስስ ጥጦ ወይ ጥጦ ክወሃብ የብሉን።
1: ኣዝና ንመስግነካ ዶክተር ምስማይ ገብሪ ሂወት ኣዝዩ ሰሓቢ ምድላው ጌርካ ኣቐሪብካ ዝርእስቲ መሳጢ ነይሩ ከይተረዳእና ውን ሰዓት ኣኺሉ ብዙሕትታት ተሪፍና ነይሩ። ዶክተር ምስማይ ገብሪ ሂወት ኣብ ሚኒስትሪ ጥዕና መኻሪ ሚኒስተር ጥዕና ከምኡውን ክኢላ ወይከዓ ስፔሻሊስት ህዝባዊ ጥዕና ስለቲ ዝሃብካና ግዜ ብስም ኩሎም ተኸታተልቲ መስግነካ ይቐኒየልና። ዝኸበርኩም ተኸታተልቲ መደብና ንሎም ዘዳልናዮ ትሕዝቶ ኣብ ዝዛዚምና ኣለና ዝመፅእ ዘሎ ሰሙን ብካልእ ዛዕባ ኢና ክንረኸብ ክሳብ ሽዑ ሰሰና ይንክእለና ንሓንቀኒ እዩ።

ዝኸበርኩም ተኸታተልትና ከምቲ ብቐጻሊ እንገብሮ ካብ ዕለት 16 ወርሒ 7 ክሳብ ዕለት 5 ወርሒ 8 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ሒዝናልኩም ቀሪብና ኣሎና። ኣብ ዝተጠቕሰ ዕለት ብደረጃ ሃገር ዝተመዝገበ ቁፅሪ ሓደጋታት 239 ነይሩ። መጠን ሞት 5፣ ከቢድ መጉዳእቲ 35፣ ፎኩስ መጉዳእቲ ድማ 89 ተመዝጊቡ ንዕዘቦ ኣለና። ኣብ ዝተጠቕሰ ዕለት ክሳብ ክንዲ ዝደኣክል መጠን ስንክልና እንተ ኣጋጢሙ ክሳዕ ክንደይ ዓነውቲ ሓደጋታት ከቢድ ሳዕብን ዝኸትሉ ሓደጋታት ምንባሮም ክንግንዘቦ ኣገዳሲ እዩ። ብደረጃ ዞባታት ከምስል ንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 158፣ መጠን ሞት 1፣ ከቢድ መጉዳእቲ 15፣ ፎክስ መጉዳእቲ ድማ 40 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ድማ 223,500 ናቕፋ ዝግመት ዕንወት እዩ። ኣብ ዞባ ደቡብ ዝተኸስተ ቁፅሪ ሓደጋታት 27 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስሊ ንዕዘቦ ድማ 86,850 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብና ነርና። ኣብ ዞባ ዓንሰባ ዘሎ ስታስቲካዊ ፀብጻብ ከእንታይ እዩ ዝመስል ምስሊ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 11፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 7 ተመዝጊቡ ንዕዘቦ ኣለና። ኣብ ንብረት ዝወረደ ዕንወት ምስሊ ንሪኦ ድማ 33,700 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ጋሽ ባርካ ዝነበረ ስታስቲካዊ ፀብጻብ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 29 እዩ ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 6፣ ፎክስ መጉዳእቲ ድማ 32 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 282,500 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት 2፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 6፣ ኣብ ንብረት ዝወረደ ዕንወት ድማ 251,650 ናቕፋ ዝግመት ዕንወት ይወሪዱ። ብዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብጻብ ተቐቢልና ኣሎና። ሕጂ እውን እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ሕጂ እውን ኣብ ዝተጠቕሰ ዕለት ቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለው። መስመርካ ዘይምሓዝ 21፣ ሓደገኛ ኣመራርሓ 19፣ ቀዳምነት ዘይምሃብ 36፣ ብዘይ ኣገባብ ንድሕሪት ምምላስ 18፣ ርሕቐትካ ዘይምሕላው 30፣ ንኣጋር ቀዳምነት ዘይምሃብ 17፣ መስመርካ ዘይምሓዝ 21፣ ጉድለት ጥንቃቐ 19፣ ኣዝዩ ተፀጊዕካ ምሕላፍ 19፣ መስተ ሰቲኻ መኪና ብምምራሕ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ኣተኪርና ብፍሉይ ክንሰርሕ ከም ዘለና እውን እዚ ረኺብናዮ ዘለና ስታስቲካዊ ፀብጻብ ክረዳኣና ዝኽእል ኣብነት እዩ። ኣብ ሴማፎሮ ብዝሕ ዘለዎ ጥሕሰታትን ከምኡ ውን ሓደጋታት ተዓዚብና ነርና። ኣብ ዝሓለፈ እዋን ኣብኡ ዝነበሩ ጥሕሰታት እንታይ እዮም ዝመስሉ፣ ኣብኡ ብሰንኪቲ ጥሕሰታት ዘጋጠሙ ሓደጋታት ከ እንታይ እንታይ ሓደጋታት ክንዕዘብ ክኢልና እውን ኣብ ዝስዕብ ቪድዮታት ተኸታቲልና ክንምለስ ኢና። ናብኡ ኸስክረኩም።

ከምዚ ክንዕዘቦ ፀናሕና ዝኸበርኩም ተኸታተልትና ኣብ ሴማፎሮ ኣብ እትሰግረሉ እዋን ብትርእዮ ሸለልትነት ክስዕብ ዝኽእል ሓደጋን ሳዕቢናቱን ከምዚ ክንዕዘቦ ዝፀናሕና እዩ። ስለዚ ኩልና ኣብ ሴማፎሮ ኣብ እንሰግረሉ እዋን ወይ ድማ ናይ ትራፊካዊ መብራህቲ ኣብ እንሰግረሉ እዋን በቲ ኣብ ዘሎ ትራፊካዊ ምንቅስቃስ ሓሊና ክንሰግር በዘጋጠሙ እውን መልእኽትና ከነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

ብመሳኽቲ ቴሌቭዥናትኩም ኣቢልኩም መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ኣብ ዘለኹም ምዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕሶታት መደባት ሞዛይክ ጣዕመ ዜማ ከምኡውን ተኸታታሊት

ሓኪምን ሓደ ድሕሪ ሓደ ሰርዒና ቀሪብናልኩም ኣሎና። ክሳብ ፍፃመ ደብና ምሳና ሓቢርኩም ክትፀንሑ ብክብሪ እናዓደምና ሰናይ ንዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነፍል ሞ ብሓባር ናብ ስቱድዮ

ኣካላዊ ቋንቋ ክንብል እንከለና ሓደ ካብ ኣገባብ ምትሕልላፍ መልእኽቲ እዩ። እዚ ከዓ ሰባት ማለት ሓሳባቶም፣ ስምዒታቶም፣ ዋላ እውን ባህርያቶም ብዙሕ ክትብለ ትኽእል ኢኻ። ሓደ ሰብ ተሓጒሱ ድዩ ሓዚኑ ዘለዎን ካብ ገፁ ኣንቢብካ ክትርድኦ ትኽእል ኢኻ። ሓደ ካብ ኣገባባት ናይ ኣካላዊ ቋንቋ እዩ። እብዛ ስዒባ ተቐርብ ትሕዝቶ መደብና እምበኣር ብዛዕባ ኣካላዊ ቋንቋ እንታይ ዝብል ትሕዝቶ ሒዛልና ቀሪባ ኣላ። ንምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ ተኸታተሉ።

ንኣብነት ሰባት ክሕስቡ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ይትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ፣ ብብዝሒ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ነዚ ኣካላዊ ቋንቋ ኢና ነንብቦ ርኢኻ ሕጂ ከምዚ ኣቕይሮ ሓደ ስዑዳዊ ሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ድሕር ይዘውር ኣለ ኮይኑ ሕጂ ክብሪ ኢኻ ተሪእዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብ ዘሎ ኣብ በዓል ጥልያን ድሕር ከምዚ ኢልና ሓደ ጥልያናዊ ሕጂ ቁፅሪ ሓደ ማለት እዩ ሕጂ ገለገለ ሰባት ትርኢኻ ቴሌፎን እንዳተዛረቡ ከለዉ ካላዊ ቋንቋ ብብዙሕ ክጥቀሙ ትሪኦም ኢኻ እቲ ቴሌፎን ዝዛረበካ ደሎ ሰብ ምሳኻ ስለዘየለ ብዙሕ ኣገዳስነት የብሉን።

0: ንሕና ደቂ ሰባት ብዝተፈላለየ ኣገባባት ኢና ንረዳእ። ብዓብኡ ብኣፋዊ ቋንቋ ንብሎ በቢ ቋንቋና ንረዳእ ኢና። ካብኡ ሓሊፍና ድማ ኣካላዊ ቋንቋን ቋንቋ ምልክትን ኣብ ኣድላይነቱ ንጥቀመሉ ኣገባብ ኣረዳዳእና እዩ። ናይ ሎሚ ዛዕባና እምበኣር ኣካላዊ ቋንቋ እዩ። ኣካላዊ ቋንቋ ብተፈጥሮ ዝተዓደልናዮ ተወሳኺ ቋንቋና ኮይኑ ካብ ሰብ ናብ ሰብ ድማ ይፈላለ። ኣብ ዝተፈላለየ ስምዒትን ኩነታትን ድማ ይግለጽ። ብዛዕባ ዝርእስቲ ኣስፊሑ ዝገልጸልና መምህር ሙሴ መንግስቱ ኣብ መደብና ዓዲምናዮ ኣለና። ሰናይ ምክታል። ፈለማ፣ ኣካላዊ ቋንቋ እንታይ ማለት እዩ?
1: ኣካላዊ ቋንቋ ንብሎ ሓደ ክፋል ናይ ቋንቋ ኮይኑ ወይ ብእንግሊዝኛ ቋንቋ ቦዲ ላንጎጅ ኢና ንብሎ። ሓደ ካብ መንገድታት ናይ መተሓላለፊ ናይ መልእኽቲ እዩ። ዝኾነ መልእኽቲ ክነመሓላልፍ ከለና ቋንቋ ንጥቀም። ስለዚ እዚ ኣካላዊ ቋንቋ ንብሎ ኣካላዊ ምንቅስቃስ ብምግባር ንገብሮ ናይ መልእኽቲ ምትሕልላፍ መስርሕ እዩ። ኣብ ዝበዝሕ እዋን እዚ ኣካላዊ ቋንቋ ነቲ ናይ ኣፋዊ ቋንቋ ወይ ከዓ ቨርባል ኮሚኒኬሽን ንብሎ ተኪእዎ ወይ ከዓኒ ኣሰኒዎ ክኸይድ ይኽእል እዩ። ብዙሕ ግዜ ከም ኣብነት ዝኾነና ንኣብነት ፍሉ ኣዝዮም ፍሉጣት ዝኾነ ናይ ኣካላዊ ቋንቋ ዋላ ንሕጂ እንዳተዛረብ ከለኹ ኢደይ ይንቀሳቀስ ኣለኹ። ኢደይ እቲ ምንቅስቃስ ናይ ኢድ ሓደ ካብቲ ኣካላዊ ቋንቋ እዩ። ጠመተ ናይ ዓይኒ ሓደ ካብቲ ኣካላዊ ቋንቋ እዩ። ኣብ ገጽና ንሪዮ ስምዒታት እውን ኣብነታት ናይ ኣካላዊ ቋንቋ እዩ ማለት እዩ። ስለዚ ኣካላዊ ቋንቋ እዚ ክኸውን ከሎ ኣብዚ ሕጂ ክንዘራረበሉ ከለና ግን ብናይ ስነ ቋንቋ ደይኮና ርኢና ክንዛረብ ብናይ ስነ ልቦና ምስ ባህሪ ወይ ከዓ ብሄቪየር ብዝብል ኢና ክንዘራረብ ማለት እዩ። ኣዝያ ኣገዳሲት ኣብዚ ግን ኣብ ፆታ ዘሎ ፍልል እዩ። መፅናዕቲ ከም ዝሕብሮ ደቂ ኣንስትዮ ብብዝሒ ኣካላዊ ቋንቋ ይጥቀማ የንብባ እውን ሕጂ ካብቲ መፅናዕቲ ሕጂ ከምምክንያት ዘቕርብዎ እንታይ ሕጂ ብፍላይ ደቂ ኣንስትዮ ቆልዓ ምዕባይ ወሊደን ደዕበያ ብፍላይ ዝበለፀ ክሳ ይገብራ ኣካላዊ ቋንቋ ናይ ምንባብ ክእለታሉ። ምክንያቱ ከባቢ ክልተ ዓመት ዝኣክል ምስ ህፃን ብኣካላዊ ቋንቋ ጥሕን ክዘራርባ ዝፀናሕ። ስለዚ እዚ ከም ምክንያት ክኸውን ንክእል። ስለዚ ብተፈጥሮ ደቂ ኣንስትዮ ሞር ኣንበብቲ እየን ናይ ኣካላዊ ቋንቋ ብተወሳኺ ድማ ይጥቀማሉ እየን እውን።
2: ዓለም ከምዝሓሰብካ ይ ከምዘይኮነ ዳ ሕጂ ዝርዳእካ ዘሎ ኣንታ ዘምና ኣሽባ ደባማት ኣይኮንኩም
3: ነድያ ዘነጋሽ በጃ ክንባ ማሓራኒ ስራሕ እኮ ይውዒለን ንእሽተይ ክዕርፍ ደኺመ እየ ዘለኹ።
2: ስራሕ ዝወዓለ ከምዚ ከማኻ ኣይምድርን።
0: ሓደ ህፃን ዝወርሶ ኣካላዊ ቋንቋ ካብ ወለዱ ምዃኑ ወለዱ ድማ ኣካል ሕብረተሰብ እዮም። ሕብረተሰብ ድማ ብባህሊ ዝወቀበ እዩ። ስለዚ እቲ ህፃን ብተዘዋዋሪ መንገዲ ካብ ባህሊ ሕብረተሰቡ ይመሃር ወይ ይወርስ ኣሎ ማለት እዩ። ኣብዚ ክምለስ ዘለዎ ሕቶ ኣካላዊ ቋንቋ ይውረስ ጥራይ ድዩ ዋላስ ንመሃሮ ኢና?
1: እዚ ኣብታ መጀመርያ መእተዊ ዝበልክዎ ብዛዕባ እዚ ኣካላዊ ቋንቋ ክንዛረብ ከለና ብዓይኒ ባህሪ ብዓይኒ ስነ ልቦና ኢና ንዛረብ ዘለና። ስለዚ ናብታ ናይ ስነ ልቦና እንታይ እዩ ዘፅንዕ? ስነ ልቦና ባህሪ ደቂ ሰባት እዩ ዘፅንዕ። ስለዚ ብዛዕባ ባህሪ ደቂ ሰባት ከነፅንዕ ከለና ሕጂ ሓደ ኣካላዊ ቋንቋ ሕጂ ሓደ ባህሪ እዩ። ሓደ ንገብሮ ኣክት እዩ፣ ንገብሮ ምንቅስቃሳት እዩ። ስለዚ ዝኾነ ይኹን ባህሪ ውፅኢት ናይ ክልተ ነገራት እዩ። ውፅኢትን ብተወሳኺ ምትሕንፋፅ እውን ኣለዎ። ውፅኢት ጥራሕ ዘይኮነ ምትሕንፋፅ እውን ኣለዎ። ሶ ዝኾነ ይኹን ባህሪ ካብ ንወርሶ ክኸውን ይኽእል፣ ብተወሳኺ ድማ ካብ ከባቢና ንመሃሮ። ስለዚ ክልተ ዓበይቲ ነገራት ኣለዉ። እሶም ጥራሕ ዘይኮኑ ግን እቲ ምትሕንፋፅ ናይ ክልቲኡ እውን ዓብይ ተራእዩ ዘለዎ ኣብ ባህርና። ስለዚ ብሓፈሽኡ ኣካላዊ ቋንቋ ስለ ንዛረብ ዘለና ኣካላዊ ቋንቋ ውፅኢት ናይ ተወርሶን ውፅኢት ናይ ኣከባቢና ካብ ኤንቫይሮንመንት ንምሃሮ ነገር እዩ ማለት እዩ። ንኣብነት ኣብ ገፅና ንሪኦ ስምዒት፣ ንኣብነት ሰብ ክሕጎስ ከሎ ዘርእዮ ፍሽኽታ፣ ዘሕርቕ ነገር ክርኢ ከሎ ዘርእዮ ምፅውዋጋት፣ ዳርጋ ኣብ ኩሉ ዳርጋ ኣብ ኩሉ ባህልታት ወይ ከዓ ኩሉ ህዝብታት ኮመን እዩ፣ ተመሳሳላ እዩ፣ ዓለም ለኻዊ እዩ። ስለዚ እዚ እንታይ ኢልና ክንግምት ንኽእል ኣብኡ ከለና በዓልና እዚስ ገለ ተወርሰ ነገር እዩ ማለት እዩ ኣብ ደቂ ሰባት ጥራሕ ዘይኮነስ ዋላ ኣብ ገለገለ እንስሳታት እውን ይረአ እዩ ኣብነት ቆልዓ ኢድ ናይ ምጥባዊ ባህሪ ተወርሰ ነገር እዩ እምበር ስለዚ ማህርናዮ ወይ ካልእ ነገራት ኣይኮነን ማለት እዩ በንፃሩ እቲ ካብ ከባቢና ንወርሶ ነገራት ድማ ኣለና ንኣብነት ሰላምታ ምስ ሰባት ሰላም ክንበሃል ከለና ንኣብነት ኣብ ዓድና ሕጂ ሰላምታ ኣብ ኢድና ሰላም ንበሃል ንሰዓዓም ብነብስና እውን ንተናኸፍ ኣብ ካልእ ዓድታት ድሕር ዳኣ ከድና ምትነኻፍ የብሉ ትርሕሕቕ ኢሎም ሰላም ክበሃሉ ንርኢ ዝኾነ ናይ ኢድ ምንቅስቃሳት ምልክታት እውን ንገብሮ እዚኦም ኩሎም ሕጂ ገሊኦም ካብ ሓደ ከባቢ ናብ ካልእ ከባቢ ንድሕር ፈላለዩ ኣለዉ ውፅኢት ናይ ከባቢ እዩ እቲ ከባቢካ ይምህረካ ስለዚ ከም ቅቡል ትወስዶ ሞ ብኡ ጌርካ ትኸይድ ማለት እዩ ስለዚ ውፅኢት ናይ

0: ክንብሎ ንኽእል ማለት እዩ።
1: ባህሊ መሰረታዊ ነገር ናይ ሓደ ሕብረተሰብ እዩ። ባህሊ ኣነባብራ፣ ኣዘራርባ፣ ኣካይዳን ኮታስ ኩሉ ዝምህር እዩ። ኣብዚ ባህሊ እንብሎ ዘለና እውን እቲ ኣካላዊ ቋንቋ ብኡ ይጽሎ እዩ። ምክንያቱ ኣብቲ ኣካላዊ ቋንቋ ይውረስ እዩ ክንብል ዝጸንሐና ኣርእስቲ ካብ ባህልን ኣከባብን ስለ ዝጽሎ እዩ። ብዓብኡ ኣብ ሓንቲ ሃገር ዘሎ ባህልን ኣካላዊ ቋንቋን ኣብ ካልእ ሃገርን ባህልን ኣዝዩ ፍልሊ ይህልዎ።
0: ሕጂ ኣበይ ንመፅእ ኣለና? ሕጂ ፍታናይ ካብ ከባቢና ንወርሶ ኢና ንመፅእ ዘለና ብበዝሒ ማለት እዩ። ሕጂ ባህሊ ሓደ ዓብይ ፀላዊ እዩ ነዚ ናይ ኣካላዊ ቋንቋ። ምክንያቱ ባህሊ ኣብቲ ከባቢካ ዘሎ ነገራት ብሓንሳብ ተኣኪብካ ትገብሮ ነገራት ስለ ዝኾነ፣ ስለዚ ብብዝሒ ኢና ንብል ዘለና እምበር ኣብቲ ተወርሰውን ቁሩብ ክህሉ ይኽእል እዩ። ግን ብብዝሒ ኣብቲ ካብ ከባቢና ንምሃሮ ብብዝሒ ኣሎ ማለት እዩ። ንኣብነት ክንገልፅ እንድሕር ኮይና ሰላምታ ናይ ኢድ ከምዚ ቀድም ኣቢለ ኳ ኢልያ ፀኒሐ ሰላምታ ናይ ኢድ ንኣብነት ገለገለ ባህልታት ኣዝዩ ምትንኻፍ ዝበዝሖ ኣለዎ። ምትንኻፍ ዝበዝሖ ክብል ከሎ ክተሓቃቀፍ ሰላም ክበሃል ከሎ ብኢድካ ትተሓሓዝ ገለገለ ኣብ ገሊኡ ከ ኣዝዩ ዓቀባቢ እዩ ተረሓሒቁ ሰላምታ ቀብር። ንኣብነት ሕጂ ኣብ ዓድና ሰላም ንበሃል ንሰዓኣም ተናኸፍ ገለገለ ኢና ኣብ ሰላምታ። ኣብ ጃፓናውያን እንተርኢና ሕጂ በጀካ ምስጋድ ካልእ ኣብ ሰላምታ ምስጋድ እያታ ሰላምቶም። ኣብ ህንዳውያን እንተርኢና እታ ናይ ሰላምታ ናቶም ዘርእዋ ከም እያ ማለት ሕጂ እዚ ካበይ ዝመፀ እየ? ሕጂ ካብ ከባቢ ካብ ባህሊ ናብ ባህሊ ስለ ድፈላለ ካብ ሓደ ከባቢ ናብ ሓደ ከባቢ ይተላለፍ። ካልእ ከም ኣብነት ክኾነና ንኣብነት ሕጂ ኣብ በዓል ስዑድያ ሕጂ ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ንሕር ይዘውር ኣለ ኮይኑ ሕጂ ክብሪ ኢኻ ተሪእዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብል ዘሎ ዋላ መራሕቲ ገለገለ ንሪኦም ኢና ከምኡ ኢዶም ሒዞሞም ክኸዱ ገለ ንሪኦ ማለት እዩ። እዚ ኣብ ምዕራባዊ ዓለም ድሕር ከምኡ ክገብር ሰብ ርእዎ ሕጂ ከም ሓደ ዓብይ ነውሪ ክውሰድ ይኽእል።
1: ኣካላዊ ቋንቋ ከምቲ ኣቐዲምና ዝገለጽናዮ ብስምዒትን ኩነታትን ዝድረኽ ወይ ዝግለጽ ቋንቋ እዩ። ኣብዚ ድማ ነቲ ከንብቦ ዝከኣሎ ሰብ ኣዝዩ ጐሊሑ ይርአ። በዚ ድማ ጠባይን ስምዒትን ሓደ ሰብ ክንርዳእ ንኽእል። ንኣብነት ኢዱ ኣጣሚሩ ኮፍ ዝብል ሰብ ከም ዓቀባዊ ይግለጽ፣ ካልእ እውን ኣብ ግዜ ዝርርብ ኣእጋሩ ብዘይ ዕረፍቲ ንቕንቕ ዘብል ዘሎ ሰብ ናይ ዘይርጉእነት ምልክት ምዃኑ መጽናዕታዊ ጽሑፋት ይገልጹ እዮም።
0: እዚኣ ሕጂ ኣዝያ ኣገዳሲት ሕቶ እያ እዚኣ። ምክንያቱ ንድሕር ደኣ ንፈልጥ ኣለና ኮይንና ከነምስሊ እውን ንኽእል ኢና ማለት እዩ። ኣብነት ሓንቲ ሓደ ሰብሲ ከምዚኣ ዓይነት ኣካላዊ ቋንቋ እንተገይሩስ ይሕሱ ኣሎ ማለት እዩ። ንድሕር ደኣ ተባሂልካ እተን ዝፈለጥካየን ነገራት ናይ ሓሶት ምልክት ዝኾና ከተምስሊ ኢልካ ክትፍትን ኢኻ ማለት እዩ። ግን መፅናዕትታት ከም ዝሕብርዎ ዋላ ብዚ እውን ሕጂ ብዙሓት ሰባት ይፍትኑ እዮም። ግን ንነዊሕ ግዜ ይከይድኒ ምክንያቱ ተኣሲርካ ኢኻ ትኸይድ ነቲ ክተምስል ኢልካ ኢኻ ትገብሮ ዘለካ እምበር ናይ ብሓቂ ባህርያት ናትካ ስለ ዘይኮነ እዩ። ብብዙሕ ሕጂ ኣብ ምንታይ ይረአ ሕጂ ኣብ ፖለቲከኛታት ሕጂ ብብዙሕ እዩ ዝረአዩ። ንኣብነት ዋላ ሓሪቆም ከለዉ ገለ ከም ዝመስለኒ ፍሽኽ ባበሉ ገለ መለ ገለ ስልዎ መስለኒ ከምዚ ሓቂ ዘይኮነ ፍሽኽታ ምሽ ኣሎ። ፍሽኽታ ኣብ ገፅና ንረአ ኣብ ዓይንና እውን ብፍላይ ይረአ። ስለዚ ይረአዩ እቲ ናይ ምምሳል ምዃኑ። ስለዚ ንኸነምስል ኣዝዩ ካብ ዝሽግረና ነገር ከዓኒ እቲ ባዮሎጂ ናትና እዩ። ናትና ኩነታት ናትና እቲ ባዮሎጂ ናትና ንኣብነት ኣብ ምሕሳው ብፍላይ ሕጂ ከም ኣብነት ክንወስድ ኣብ ምሕሳው ሕጂ ሓደ ሰብ ክሕሱ ከሎ ብብዝሒ ኒውራል ኢምፐልስ ይኸይድ ኣብ ሓንጎልና ብብዝሒ። ስለዚ እቲ ብብዝሒ ናይ ኒውራል ኢምፐልስ ናይ ነርቭስ ምንቅስቃስ ኣብ ብዙሕ ኣካላትና ከይድና ክንትንክፍ ንግደድ። ንኣብነት ሰባት ክሕስዎ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ ገለ ብብዝሒ ምኽኣኒ ምክንያታዊ ዘይኮነ
1: ኣካላዊ ቋንቋ ንዝርድኦ ወይ ንዘንብቦ ኣዝዩ ገላጽ እዩ። እቲ ብኣፍ ወይ ብኣፋዊ ቋንቋ እንብሎ ክግለጽ ዝኸብድ ብኣካላዊ ቋንቋ ክግለጽ ንዕዘብ ኢና።

0: እዚ ግን ብኣካላዊ ቋንቋ ምሁር ወይ ድማ ብተፈጥሮ ኣካላዊ ቋንቋ ዘንብብ ሰብ ጥራዩ ዝጠቅም
1: ብከመይ ከነንብቦ ንክእል ተረኣናያ መጀመርያ ወይ ከምዚ ኣገባባት ሰለስተ ኣገባባት ኣለዋ ቅልል ዝበላ ናይ ብከመይ ከነንብብ ግብኣና ዝብል ንእሽ ናይ እንግሊዝኛ ቃላት ኣለዎን ብክትርጉመን ክፍትን እውን ሕጂ ሓደ ተቐዳመይቲ ዝብለና ሪድ ቦዲ ላንጉጅ ኢን ክላስተር ዝብለና ብክላስተር ብጣምራ ጠሚርና ከነንብቦ ንፈትን ንኣብነት ሓንቲ ነገር ጥራሕ ርኢ ኣቢልናስ ከምዚ ማለት እዩ ከምዚ እዩ ማለት እዩ ክንብል የብልናን ሶ ንድሕር ደኣ ብጣምራ ነንብቦ ኣለና ንኣብነት ሕጂ ሓደ ሰብ ክነብዕ ንሪኦ ክነብዕ ስለ ዝረእኽዎ ጥራሕ ሲ ሓዚኑ ኣሎ ማለት እዩ ከምዚ ሽግርዎ ኣሎ ከምዚ ኮይኑ ገለገለ ክህወ ከይብለ እዩ ኣብነት ካልእ ነገራት ካልእ ኣካላት ኸ እንታይ ይብል ኣሎ ነቢዑ ኣሎ ግን ቢ ተሓጒሱ ኮ ክኸውን ንክእል እዩ ዝሰብ እዚ ስለዚ ብጣምራ ክንሪኦ እንተርእናዮ ዝቐለለና ከነንብቦ ይቐለልና ሓደ ካልኣይ ሉክ ፎር ኮንግሪንሲ ይብል ተሰማምዓነት ኣብ መንን ኣብ መንን ኣብቲ ኣካላዊ ቋንቋን ኣብቲ ኣፋዊ ቋንቋን ይሰማምዑ ዘለዎ ክልቲኦም በቲ ገለ እንዳበለካስ በቲ ሓደ ከዓኒ ኣንጻር ድሕር ዳኣ ኮይኑ ሕጂ መፅናዕትታት ገለ ከምዝብሎ ቁርቡካየ ኣብ ገሊኡ የጠራጥረካ ዋላቲ መፅናዕትታት እውን ድሕሪ ክልቲኡ ምስምማዕ ዓብስ ነቲ ኣካላዊ ተቐበሎ ምክንያቱ ኣካላዊ ሓቂ ክኸውን ዝኽእል ዝብለካ እዩ ገለሰብ ስለዚ ከምዚ ተሰማምዕነት ተለዎ ኮይኑ ዝበለፀ ርድኢት ይሕድረልና ሳልሰይትን ቀንዲ ገዳሰይትን ሪድ ኢን ኮንቴክስት ቦዲ ላንጉጅ ከነንብብ ከለና ኢን ኮንቴክስት ነንብቦ ኢን ኮንቴክስት ማለት ምስቲ ኩነት ዘለዎ ነገራት ርኢካ ኢኻ ከተንብቦ ትኽእል ንኣብነት ኣብዛ ቀዲምና ኣብነት ሂብያ ፀናሕኩ ሲ ሓደ ሰብሲ ነቢዑ ጥራሕ ኢልናስ ሓዚኑ እዩ ዘሎ ኣይንብልኒ ኢና ምክንያቱ ገለገለ ሰባት እዚኦም ዝተሓጎሱ እውን ካብ ክቱር ተሓጓስ ክነብዑ ክእሉ እዮም ገለገለ ሰባት ካብ ክቱር ጓሂ ክነብዑ ክእሉ እዮም ስለዚ እንታይ እያ ነራታ ኩነት ኣብቲ ከባቢ ምፅእ ኢልና ንድሕር ዳ ርኢና እያ እታ ኮንቴክስት እታ ኩነት እውን ክትነግረና ስለትኽእል እታ ናይ ኣካላዊ ቋንቋ ጥራሕ ኣይንውሰዳ ኣብነት ሓደ ሰብ ኣብ ሽጉርቲ ንድሕሪ ቅርዲ ዳ ኣሎ ክነብዕ ንቡር እዩ ምክንያቱ ካብቲ ሽጉርቲ ዝወፅእ እንታይ ድበሃል ንዓይንና ስለ ዘንበዓና ስለዚ ከም ኮንቴክስት ክንሪኦ ኣዝዩ ኣገዳሲ እዩ ስለዚ ዘን ሰለስተ ነገራት እተን ኣዝየን ንክነድብብ ዝሕግዛና ነገራት እየን
0: መን ከ ኣካላዊ ቋንቋ ከንብብ ኣለዎ ወይ ዝያዳ ዘገድሶ ኣካል መን እዩ
1: ታል ዳሕራይ ዘምፃኽያ ፅቡቅ ትሕቶ ግን መን እዩ ሞር ዝበዝሐ ክጥቀመሉ ዝግብኦ እንድሕርዳ ኢልና ከምቲ መጀመርያ እውን ንበልክዎ ብብዝሒ ዝጥቀመሉ መን እዩ እንድሕርዳ ኢልና ምስ ሰብኣውነት ምትእስሳር ዘለዎ ስራሓት ንኣብነት ሕጂ ሲ ሓደ ፖሊስ ከፃሪ ከሎ ፅቡቅ ክእለት ናይ ዝምንባብ ንድሕር ዳ ኣለዎ ኮይኑ ሓቀ ድ ዛርብ ዘሎ ሕስወኒ ድ ዘሎ ፈረድቲ መምሃራን ሕጂ እንዳምሃሮ ከለዉ ሲ ኣብ ክፍሊ ተምሃሮ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ኣካላዊ ቋንቋ ኢና ንብቦ ርኢኻ ሕጂ ከምዚኣ ቅይረሎም ከምዚኣ ዶ ክዕርፎም ከምዚኣ ዶ ንብለሉ ብከምኡ ምክንያት ምስ ሂማኒቲ ዝኸይድ ስራሕ ዘለዎም ሰባት ብጣዕሚ ብዛዕባ እዚ ተዝፈልጡ ተዘንብቡ ሓጋዚ እዩ ዝኸውን ምክንያቱ ሕግዞም ይኽእል እዩ ማለት እዩ
0: ኣብ መዓልታዊ ንጓዓዞ ሂወትና ምስ ብዙሓት ሰባት ንራኸብ ኢና ኣብዚ ድማ ንረዳድኣሉ መገዲ ይህሉ ንዝያዳ ስምምዕን ርድኢትን ድማ በቲ ኣዳዊ ቋንቋና ንረዳዳእ ኪኖ ኣፋዊ ቋንቋ ግን ኣካላዊ ቋንቋ ድማ ኣዝዩ ዓብ ተራይ ዝፃወት እቲ ክትብሎ ዝደለኻ ሞ ዝኣብየካ ይገልፀልካ በቲ ሓደ ኣሉታዊ ሸንኹ ድማ ተወርሳዊ ስለ ዝኾነ እቲ ክትገልፆ ዘይደለኻ ወይ ክትሓብኦ ንዝደለኻ ስምዒት ከውፃልካ ዘኽእል ሓይል ኣለዎ
1: ብጥቕሚ ክጅምር ቀዳማይ ካብ ጥቕምታት ናይ ኣካላዊ ቋንቋ ግቡእን ዕቡትን ዝኾነ ዝርርብ ንገብር ኣብነት ክንዛረብ ከለና ብክልቲኡ ተጠቂምና ብኣፋዊ ቋንቋ ተጠቂምና መሊስና ከዓኒ ናይ ኣካላዊ ቋንቋ ድሕዳ ተጠቂምና ንፁር ዝኾነ ሓበሬታ ልክዕ ዝኾነ ሓበሬታ ዕውት ዝኾነ ከዓ ንገብር ማለት እዩ ከም ካልኣይ ናይ ካልኦት ሰባት ድሌት እንታይ ኢንቴንሽን ኣለዎም እንታይ ስምዒት ኣለዎም ከዓና ክንፈልጥ የኽእለና ማለት እዩ ርኢ ብምባል ንሰባት ከመይ ኣሎ ደስ ኢልዎም ዘሎ ስምዒቶም ከመይ ኣሎ ድሌት ኣለዎም ዶ ሰልችዎም ዘሎ ገለ ንክንፈልጥ ይጠቕመና ሓደ ከም

ኣት ድረአ ሕጂ ብጌጋ ምርዳእ እዩ ብጌጋ ምርዳእ ሓንቲ ቀዲመ ኢልዮ ፀናሕኩ ኣብ ሓደ ሕብረተሰብ ካልእ ትርጉም ኣለዎ ኣብ ካልእ ሕብረተሰብ ካልእ ትርጉም ኣለዎ ዋላ ኣብ ሓደ ሕብረተሰብ ከለካ እውን እቲ ዝገበርካዮ ኣካላዊ ምንቅስቃስ ካልእ ትርጉም ክህቦ ክእል እቲ ሓደ ኣካል ማለት እዩ ሞር ኣተኩሮ ንምሃብ ኣብ ኣካላዊ ቋንቋ እቲ ኣገዳሲ ዝኾነ ክፋል ናይ ቋንቋ እዩ ምክንያቱ ንሕናሲ ከምዚ ኮነልና ሓሲብና ኣሉ ገለ ዘይኮነ ስከ ይተረዳእና እቲ ነብስና ባዕሉ ዝገብሮ ምንቅስቃስ እዩ ስለዚ ኩሉ ግዜ ከም መመላእታ ኮይኑ ነቲ ኣፋዊ ቋንቋ ይጠቕመና ኣሎ ጠቃሚ ብምዃኑ ግን ገለ ጉድኣት ከይመፀና ከምቲ ዓንቲ ወይ ዝገለፅናዮ ብፍላይ እዞም ምስ ብዙሕ ባህልታት ኣብ ተፈላለየ ብሄራት ኣብ ተፈላለየ ከባቢታት ንንቀሳቀስ ሰባት ዋላ ጋዜጠኛታት እውን ገለ ትንጥቀመሉ ዓይነት ኣካላዊ ቋንቋ ንግርጭት ንባእሲ ንገለ ከይዕድመታን ኣፍልጦና ተንዕቢ ፅቡቅ እዩ እምበር ሓደ ሓደ ቋንቋ ስለዝኾነ እዚ ኣገዳሲ ነገር እዩ።

0: ኣብ ማእከል መዘናግዒ ማይጃሕጃሕ ማእከላይ ሲና ዘለና ክቡራት ተዓዘብትና ኣብዚ ቦታ ኮይና ክንሰኣል ስለ ዘፍቀዱልና ኣዝና እናመስገና። ናብዛ ስዒባ ትቐርብ ትሕሶ መደብና ይ ከስግረኩም። ካብተን ማለት ዝኾና ትሕሶታትና መደብ ኣሰራርሓ ምግቢያ ወትሩ ሰንበት ዝተፈላለዩ ዓይነት ኣሰራርሓ ምግቢ ተርእየና ዘላ መምህር ዝጋርያ ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ እናግበርኩ። ናይ ሎሚ ትሕሶኣ ኸ እንታይ ክኸውን ብሓባሪና ክንሪዮ ናፍታ መደብ ክንሰግር።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ኩሉ ግዜ ልምድና ብስጋ እዩ ሃምበርገር ንሰርሖ። እስከ ብጥረታትን ብሕምልትን ከ ሕጂ ንዕኡ ዘለየና ቅጫ ዳጉሻን ስገም ሓዊስና ዓይንኻ ፅልም ዝበለ ዩ ክንስንክት ኢና ወይስ ድበዝሐ ኳ ሰንኪትና ኣለና። ሕጂ እቲ ጥረታት ክብል ከለኹ ዓይኒ ዓተር ዝበሰለ ምስ እንቃቑሖ ማለት እዩ። እንቃቑሖ ካ ሓሙሽተ ገይረ ኣለኹ። ብርስን ፍሩይ ከዓ ኣብሲልና ብኩባያ ጌርና ጥሕንጥሕን ኣቢልና በርተ ዘይጥሓንከይ ከዓ ፀገም የብሉን። ጉዕ በርበርን ፃዕዳ ሽጉርትን እንደገና ጅርጅር ዕርብል ጥዑሚ ትዕራ ናይቲ ጅርጅር ግን በርበረ ፀሊም ከዓ ጨውን በርበረ ፀሊምን ፋርማጆ ሞሰሬላ ክትገብር ትኽእል፣ ፋርማጆ ክትገብር ትኽእል። ናይ ጥረታት ምስ ኣሕምልቲ ሃምበርገር ብጣዕሚ ኩሉ ግዜ ስጋ እንዲዩ ልምድና እስከ በዚ ኸ ክንፈትኖ። እጂ ከክን እዚኣ ጌርና ኢና ንገብራ ንሰንከት ኢና። ሳምስ ሰነት ሓደ ኣባል ክመፀልና

ሃምበርገር ድለስለሰ ድጣዓመ ናይ ጥረታት ምስ ሕምልቲ ምስ ፃዕዳ ሽጉርቲ ምስ ጉዕ ሕራይ እምባሪ ክብረት ተዓዘብትና እቲ ክሰንክቶ ዝፀናሕኹ ካብ ስጋ ክንወፅእ ንግረፎ ይኮንኩ ንድብል ዘለኹ ኣብ መቓሪሕና ኸ ኣብ መቓሪሕና ኣብ ገዛና ዘለዉ ንደቀና ኸ ብርብዒ ኪሎ ስጋ ክንዚ ክመፀልና ኣይክእልን ኩሉ ብበዓል ተወቕጠ ባኒ ገለ ከይወሳሰና ሕጂ ከምኡ ኣየድለየና ካብኡ ክንወፅእ ደሊና ስፕናች ጌርና ጅርጅር ጌርና ስፕናች እውን ክትገብር ትኽእል ኢኻ ጅርጅር ጌርና ሽጉርቲ ፃዕዳን እንደገና ጉዕ በርበረን ዓይነ ዓተር ብርስን ከዓ ኣብሲልናዮ ኩባያ ጌርና ጥሒልናዮ እዚ ኩሉ ተሓዊሱ ምስ ንቃቕሖ ሰንኪትናዮ ሕጂ ካብ ባኒ ከዓ ዕብድ በለ ሰብ ክህሉ ክእል ባኒ ዘይደሊ ሰብ ክህሉ ክእል ዳጉሻን ስገምን ግን ዘይደልዮ የለን ዳጉሻን ስገምን ኩሉ ዝመክር እዩ ክጥቀመሉ ማለት እዩ ሕጂ እዚ ኣገባብ ዚ ጌርና መልኣመልክ ዓቢልና ንጥዕና ዘ ካብዚ ከተርቅቆ ትኽእል ኢኻ ንሕና ናይ ገዛ ኢና ጌርና ናይ ገዛ ኢና ጌርና ሕጂ ቅጫ ዳጉሻ ምስ ስገም ሕጂ ዳጉሻ ልምድና ኣይኮነን ብዙሕ ኣይኮንና ንጥቀመሉ ክንጥቀመሉ ግን ብፀበቐ ከዓ ናይ ሕምልቲ ሃምበርገር ናይ ሕምልቲ ናይ ጥረታት ንከለን ሓምሊ ጥራይ ዘይኮነስ ጥረታት ከላይ ጥረታት ሓምሊ ዘይኮነስ ከላይ ጥረታት እ እቲ ናይ ዳጉሻ መልክዑ ኣይትፈትዎን ኢኻ ጭሉ ይብል ፍሕሻዊ እዩ ግን ጥዑም እዩ ኣብ ኣፍካ ዝድጣዓሚ እዩ ዋላታ ፀብሐ ኣቡን ቸሪ እንዲና ንብላ ዋላታ ፀብሐ ኣቡን ዋላታ ናዕናዕ ፀብሐ ኣቡን ዋላታ ስፕረዝማሪኑ ኣብ ኣፍ ደገና ኢና ትክልኒያ ዘለና ካብ ከነምፅኢና መመልክዒ ስትሮቨሪ

ሕጂ እምበር ክብራት ተዓዘብትና ኣብ ኣፍ ደጌና ኩሉ ክንዘርኢ ንኽእል ናዕናዕ ክንዘርኢ ንኽእል እንደገና ቆፅል ቫዘሊኮ ረዝማሪኖ እዚ ከዓ ናዕናዕ እዩ መመልክዒ ናዕናዕ ሕጂ ቀንዲ ኣገዳሲ ኮይኑ ደሎ ሕጂ ለ መመልክዕ ክኾነና ከዓ ቸሪ ሕጂ ቸሪ ቸሪ ብዝለና ከዓ መሽና ብምሉእ ክንወስዶ ንኽእል ቸሪ መመልክዒ ትድበለፀ ክንጥቀመሉ ቸሪ እዚ ንዲቲ ቸሪ እዚ ዓይነት እዚ ዝጉዕኩ ስለ ዝኾነ ቸሪ ስኻ ፀብሓ ኣቡን ካብዛ ፍረ እዚኣ ካ ትዘርአ ካብ ካል ደይኮነ እዛ ፍረ ኣንቲ ዓቢልካ ንስንስ ተብላ ነላ ኣንቲዕና ነስኒስና ኣለና ሕጂ እንዳመፀ ኣብዚ እውን ኣለና እዚ እቲ ቸሪ ቸሪ ሕጂ ሕጂ ዝኣክለና ኣብ ኣፍ ደጌና ኩሉ ክንገብር ንኽእል ኣብ ቴኖ ጌርና ባዘሊኮ ጌርና ኣለና ሮዝማሪን ናዕናዕ ኩሎ ንገዛ ፐርሰሜሎ ንገዛ ካብ ሽቅ ሽጉርትን ኮሚደርን ጥራይ ኢና ሕረ ቸሪ ግን መመልክዒ ኩሉ ነገር ክትገብረሉ ትኽእል ናዕና ኣምፂና እንደገና ቸሪ ኣምፂና

ፀብሓ እውን ኢና ንብሎ ግንቸሪ ሕጂ ክትቅርቦ ከለካ ደስ ትብሎ ብሕልፊ ንቆልዓ ወላ ብደገ ዝመፀ ሰብ ወላ ብደገ ዝመፀ ኸ ክምሳሕ ኢሉ ገለ ዝመፀ ሻሂ ወይ ዝኾነ ዓይነት ኢና ንገብረሉ ሕጂ ምዚ ሕጂስ ዓይንብል ንዲና ሻሂ ወይ ከዓ ዝኾነ ዓይነት እዛ ገባብ ዝጌርና ነቕርቦ እምባሬ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ቅጫ ዳጉሻ ምስ ስገም ረቂቕ ጌርና ሰንኪትናዮ ብዙሕ ግዜ ዝወስድ ክስንክቶ ከለካ ረቂቕ ጌርና ድሰንከትናዮ እቲ ሓምልን ብርስን ከዓ ኣብሲልና ድጣሓናዮ ዓይኒ ዓተር ድበሰለ ጅርጅር ሽጉርቲ ፃዕዳን ጉዕን ፋርማጆን ኩሉ ሓዊስና ድሰንከትናዮ ንቁርሲ ክንጥቀመሉ ንኽእል ጣዕመት ክንጥቀመሉ ንኽእል ምሳሕ ከዓ ክንጥቀመሉ ንኽእል ወላ ዝኾነ ሒዝናዮ ጨና ገለ ስለ ዘይብሉ ናይ ፀብሒ ኣብ ዝኾነ ቦርሳና ሒዝና ክንከይድ ንኽእል። ስለዚ ካብ ባኒ ወፂእና ኣለና ነቲ ጥዕና ደይብሉ ሰብ ባኒ ግደፎ ይኮንኩን ዝብል ዘለኹም ስገምን ዳጉሻን ዕድመ ዝደፍአ ጥዕና ድሰኣነ ከምኡ ገይሩ ክጥቀም ይኽእል መልክዑ የብሉን ፀለሎ እዩ ዝመስል ግን ብጣዕሚ ወይቲ ብዙሕ ፅቡቅ ትሕዝቶ ዘለዎ ስለዝኾነ ንጥቀም ናይ ስገም ብዙሕ ተዛሪብና ኢና ዋላ ናይ ዳጉሻ እሱ ስለዝኾነ ከምዚ ጌርና ኣለና። ወይ ሻ ክትቅርብ ትኽእል ወይ ቡን ክትቅርብ ትኽእል ወይ ማይ ክትቅርብ ትኽእል ዝለኸየ ዓይነት ክትቅርብ ትኽእል እምባሬ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ ዳጉሻን ስገምን ሰንከትናዮ እንደገና ዓይኒ ዓተርን ብርስንን እንቃቆሖን ፋርማጆን ጅርጅርን ጉዕን ፃዕዳ ሽጉርትን ጌርና ድሰንከትናዮ ናይ እንቃቆሖ ጥብሲ ሃምበርገር ኢና ኢልናዮ ዘለና ነዝመስል ዝመፅእ ዘሎ ሰሞን ብካልእ መደብ ስጋር ንረኸብ ድሓንቀኒ

ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክያ ክትከውን ክቡራት ተዓዘብትና፣ ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ ሰሙን እዚ ዝተካየዱ ፍጻመታትን እንታይ ምስሊ ሒዝሃልና ቀሪባ ኣላ። ሙሉእ ትሕዝቶ ናፍታ መደብ ከስግረኩም እየ፣ ተኸታተሉ።

ዝነኣሰ ፕሮፌሰር ናታን ቶማስ ወዲ 10 ዓመት ከሎዩ ናብ ኮሌጅ ኣትዩ ኣብ መበል 18 ዓመቱ ድማ እቲ ኣብ ዓለም ብዕድመ ዝነኣሰ ፕሮፌሰር ማለት መምህር ናይ ኮሌጅ ክኸውን በቒዑ። ትካል መዝገብ ክብረ ወሰን ጊነስ እዚ ሕጂ ወዲ 21 ዓመት ኮይኑ ዘሎ ቶማስ ኣብ ናሓሲ 223 ኣብ ፍሎሪዳ ሚያሚ ኮሌጅ ወዲ 18 ዓመትን 346 መዓልትን ከሎ ክምህር ምጅማሩ ኣረጋጊጹ። ቶማስ ነቲ ብኮሊን ማክላውሪን ዝተባህለ ፕሮፌሰር ክኸውን ከሎ ወዲ 19 ዓመት ዝነበረ እሞ ን306 ዓመታት ተታሒዙ ዝጸንሐ መዝገቢ ክሰብር ክኢሉ። ቶማስ ወዲ 18 ዓመት ምስ ኮነ እዩ ብኤሌክትሪካዊ ምህንድስና ካልኣይ ዲግሪ ረኺቡ። ቶማስ ሕጂ እውን ምህሮ ይኣኽለኒ ከይበለዩ ኣብ ዩኒቨርስቲ ሚያሚ ቤት ትምህርቲ ሕጊ ናይ ዶክተር ማዕረግ ንምርካብ ትምህርቱ ዝከታተል ዘሎ። ኣብ 228 ክምረቕ ትፅቢ ዝግበረሉ ቶማስ ኣብ ኢንተርነት ብናይ ርሑቕ እውን ይምህር እዩ።

ቀንዘ ኣልቦ መወቀጢ ማዕቢሉ ኣብ ዓባይ ብሪጣንያ ዝመደበሩ ጀማረ ናይ ቴክኖሎጂ ኩባንያ ኣብ ዓለም ናይ መጀመርታ ቃንዘ ኣልቦ ናይ ውቃጦ ስርዓት ኣተኣታት እዩ። ኩባንያ ሲፈር ኤክስ ነዚ ክገብር ዝኽኣለ ኣብ ማይክሮስኮፒክ ማለት ብዓይኒ ዘይረኣዩ መራፍእ ዝተመርኮሰ ቴክኖሎጂ ከማዕበል ስለ ዝኽኣለ እዩ። እታ ትውቅጥ መሳርሒት ብዙሕ ንቆርበት ትንክፍ ብዘይምዃና እዩ ድማ ዳርጋ ቃንዛ ዘይብሉ ምዃኑ ዝጥቀስ።

ኣካይዲ ስራሕ ሲፈር ኤክስ ፈርዲናንድ ኮል ፍርሒ ናይ መርፍእን ምርኣይ ደምን ስለ ዘለዎ እዩ ነቲ ንዘመናት ክቕፅል ዝፀንሐ መስርሕ ውቃጦ ንምቕያር ነቲ ኩባንያ መስሪትዎ። ኮል ኣብቲ ድሮን ዝተወሰነ እዋን ኣብ ምምልኻዕ ኣካላት ክውዕል ዝፀንሐ ደቀቕቲ መራፍእ ናይ ምጥቃም ቴክኖሎጂ ብምትኳር እዩ ነዚ ቓንዛ የብሉን።

0: What if you could travel the whole world with just one shirt? Well, turns out you can. And we made it possible. Introducing the Herc shirt, the world's first smell-free shirt.
1: ኣሜሪካዊ ኩባንያ ክዳውንቲ ሄርክሌን ኣብዚ ቀረባ እዋን ንልዕሊ 30 መዓልታት ለቢስካዮ ካብ ሽታ ነፃ ኮይኑ ክፀንሕ ዝኽእል ማልያ ሰሪሑ ተባሂሉ። እቲ ኩባንያ ብፍላይ ኣብ ሓጋይ ፀሓያ ብትብርታዓሉ ግዜ ከገልግል ይኽእል እዩ ዝበሎ ማልያታት ኣብ ምፍራይ ተፀሚዱ እዩ ዝርከብ። እቲ ኩባንያ ከም ዝብሎ ዘሎ ተኾይኑ እቲ ማልያ ክሳብ ወርሒ ምሕፃብ ዘየድልዮ ምዃኑ እዩ።
0: The Herc shirt is designed to keep going for days, even weeks, so smell is never a problem. Pack one shirt and go. No backup shirts, no check bag. So if you are a traveler, a minimalist, or just someone who wants to live a lighter and freer life, upgrade your shirt to the Herc shirt today.
1: እቲ ማልያ ንነዊሕ ግዜ ካብ ዝኾነ ሽታ ነፃ ክኸውን ዝገብሮ ድማ እቲ ኩባንያ ክዳውንቲ 7 ፍሉያት ቀመማት ስለ ዝተጠቕመ እዩ። ነሓስ፣ ብሩር፣ ዚንክ፣ ወርቂ፣ ሓሙኽሽቲ እሳተ ጎመራን ክልተ ምስጢራዊ ቀመማትን ኣብቲ ጨርቂ ይርከቡ። ንኣብነት ነሓስ ንጨና ዝፈጥሩ ባክቴርያ ክዓግትን ከሎ ዚንክ ድማ ብንጡፍ ርሃፅን ዝፍጠር ውህደታት ሳልፈር ንኸይህሉ ይሕግዝ። ሓሙኽሽቲ እሳተ ጎመራ ርስሓትን ግዳማዊ ጨናን ብምምጻይ ከም ስፍነግ የገልግል። ዋጋ እቲ ማልያ $79 ከም ዝበጽሕ እዩ እቲ ኩባንያ ሓቢሩ።

መስኮት ናይ ምጽራይ ዋንጫ ዓለም ጀሚሩ። ዓመት መጽእ ኣብዛሒዝናያ ዘሎና ወርሒ ካብ መላእ ዓለም ዝመፁ ኣፅረይቲ መስኮት ንዋንጫ ሻምፒዮን ፅረይቲ መስኮት ንምውድዳር ኣብ ዓባይ ብሪጣንያ ለንደን ይተኣኻኸቡ። መስኮት ምፅራይ ክሰርሖ ቀሊል ግን ከኣ ክትመልኮ ኣፀጋሚ ዝኾነ ዓይነት ስራሕ ከም ዝኾነ እዮም ወደብቲ ናይቲ መደብ ዝዛረቡ። ብርግፅ ዋላ እኳ ዲግሪ ዘድልዮ ኣይኹን፣ ኣንጻርቶም ኣብ ዓለምና ብሉፃት ፕሮፌሽናላት ኣፅረይቲ መስኮት ክትወዳደር ትሓስብቲ ኾንካ ግን ዕቱብ ስልጠና ከም ዘድልዮም ዝመኽሩ። ወዲ 71 ዓመት ቴሪ ብሮውስ ንጋዜጣ ዘኢንዲፐንደንት ኣብ ዝሃቦ መግለፂ እዚ ኣነ ዝገብሮ ዘለኹ ፍርቂ ዕድመይ ዝኾኑ ሰባት ክገብርዎ ኣይክእሉን እዮም ክብል ተዛሪቡ። ብሮውስ ክሳብ ሕጂ ኣብ ዋንጫ ዓለም ምፅራይ መስኮት ዝሳተፍ ዘሎ ኮይኑ ከም ኡሳይን ቦልት ናይ ፅሬት መስኮት ድማ እዩ ዝቁፀር። ኣብ 2009 ሰለስተ ዓበይቲ መሳኽቲ ኣብ ውሽጢ 9.14 ካልእ ጥራይ ብዘይገለ መንቅብ ከፅሪ ብምቕኣሉ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ እዩ። እቲ ውድድር ብሰለስተ ደያኑ ይዳነ። ኣብተን ሰለስተ መስኮት ዝኾነ መስመር ከይተወልወለ ተሪፉ ከይህሉ ብጥንቃቐ የረጋግፁ። ዝወሃቦም ገደብ ግዜ ድማ ኣሎ። ኣብዚ ውድድር ፍጥነት ኣዝዩ ኣገዳሲ ኮይኑ ንኽትዕወት ቀንዲ ኣብ ግምት ዝኣቱ ግን ፅሬት እዩ። ተዓዋቲ ዋንጫ ምፅራይ መስኮት ዓለም 1000 ፓውንድ ወይ ድማ $1,350 ገንዘባዊ ሽልማት ይረክብ።

ሚስ ዩኒቨርስ ወይዘሪት ዓለም ካብ ዝተፈላለያ ሃገራት ዝመፃ ፅቡቃት ወይዘራዘር ዝወዳደራሉ እዩ። ኪንዮት ዘለወነ ፅባቃ ድማ ፅባቃ ናይ ኣእምሮአን እውን ዝፍትሽ እዩ። ወይዘሪት ዓለም ወይ ሚስ ዩኒቨርስ ክበሃል እንከሎ ኣብ ሃገራት ዘለዎ ምሕዝነት ብፍላይ ንደቂ ኣንስትዮ ዝያዳ ዘበራትዕን ኣብ

ንጎ ህዝብታት ድማ ሰላምን ሓድነትን ምፍጣር ዝብል እዩ። ኣብዚ ውድድር እዚ ተወዳደር ዘላ እንኮ ኤርትራዊ ድማ ስኒት ሃብታብ እያ። ስኒት ሃብታብ ኣብ 224 ተወዳዲራ ነይራ። ሕጂ ድማ ዳግማይ ናብ ቪየትናም ኣብ ዝካየድ ወይዘሪት ዓለም ንምውድዳር ወይ ንምስታፍ ትኸይዳላ። ስለዚ ንስኒት ሃብታብ ድማ ዓወት እናተመነና ናብ ስዒቡ ዝቐርብ ትሕዝቶ መደብና ክነስግረኩም ኢና። ተኸታተሉ።

0: Eritrea will make its debut.
1: Eritrea Miss, Universe Vegan in Mexico.
0: Presented by Virginia-based neuroscientist Sinit Tawalda-Madin.
1: Attention to Eritrean culture and the brilliance of its women.
2: I am Sinit Haptab Tawalda-Madin, and I come from the beautiful country of Eritrea.
3: እዚ ምስሊ እዚ ነቲ ኣብ መንጎ ውሽጣዊ ሕልናን ደጋዊ ተግባርን ዘሎ ፍጹም ትእሳር ዘንጸባርቕ እዩ። እዚ ካብ ስነ ፍልጠታዊ ንቕሓትን ካብ ሕብረተሰባዊ ክብርታትን ዝምንጩ ውሽጣዊ ጽባቐ ነቲ ኣብ መድረኽ ዝርአ ደጋዊ ግርማን ውቃበን ሓቀኛ ትርጉም ይህቦ። ኣብቲ ኣብ መድረኽ ዝርአ ምስሊ ንወለዲ ምእዙዝ ምዃን ድኹማት ምሕጋዝን ንኣጋይሽ ምቕባልን ዝሰረቱ ኤርትራዊ ባህሊ ኣለባብሳ ስነ ምግባር ብዝግባእ ተንጸባሪቑ ይርአ። መንነታ ኣብቲ ንማሕበረሰባዊ ድንጋፀን ባህላዊ ሓበንን ቀዳምነት ዝህብ ጥሙር ስድራ ቤታዊ ከባቢኡ ታኒፁ። ውሽጣዊ ጽባቐኣ ካብቲ ንስድራ ቤታ ዘለዋ ዓሚቕ ፍቕርን ተወፋይነትን ዝነቅል ኮይኑ ኣብ መዓልታዊ ህይወታ ብግብሪ ይርአ። ቁመናኣ ኣብ ኣህጉራዊ መድረኻት ሞዴሊንግ ፍሉይ ኣቓልቦ ዘውህባ ተፈጥሮዊ ትዕድልታ እዩ። ንተፈጥራዊ ደጋዊ ጽባቐ ምስቲ ካብ ነዊሕ ናይ ትምህርትን ቃልሲ ምንባርን ዝመንጨወ ውሽጣዊ ጽባቐ ተዋህዶ። ኣብ መድረኽ ዝስጉማ ኣጋራ ናይ ትሕትናን ክብረትን ኣብ ማሕበረሰብና ዘሎ ናይ ምስጋናን ኣኽብሮትን ባህል የ ዘኣኽር። ደጋዊ ጽባቐኣ ንዓይነቲ ዝማርኽ ጥራይ ዘይኮነ ነቲ ኣብ ውሽጣ ዘሎ ናይ ኒውሮሳይንቲስት ፍልጠትን ኣብ ደቂ ሰብ ዘለዎ ዓሚቕ ርድኢትን ዘንጸባርቕ ናይ ኣእምሮ ጽባቐ መግለጺ እዩ። ኣብ መንጎ ፍልጠትን ግብርን ኣብ መንጎ ውልቃዊ ሕልምን ሓላፍነትን ዘለዉ ህደት ዝፈጠረትን ዝተፈጥረትን ስኒት ሃብታኣብ

0: ስኒት ሃብታብ ካብ ወላዲኣ ሃብታብ ተወልደ መድህንን ካብ ወላዲታ ኣድያመ ዮሃንስን ካብ ሓሙሽተ ውልዳት ዘለዋ ስድራ ቤት መበል ሳልሰይቲ ውላዶን ኮይናያ ብ1999 ኣብ ኣስመራ ተወሊዳ ናይ ንእስነትን ትምህርትን ግዜኣ ኣብ ኣስመራ ድሕር ምክብታል ኣብ 2018 ናብ ስደት ኣምሪሓም
1: ቨርጂኒያ እየ ዘቕመጥ ኣብ ዩናይትድ ስቴትስ ኣብኡ ከዓ ምስኣተኹ ድሕሪ ቅሩብ ግዜ ኮቪድ ጀሚሩ እንግሊሽ ይዛረብ ነይረ እየ ግን ኣይገስ ቋንቋ ምክኣል ጥራይ ኣይኮነንቲ ካልቸር እውን ምርዳእ ኣለካ ከምቲ ናትና ባህሊ ከዓ የብሎምን ኣይገስ ከምዚ ሰላም ምበህሃል ክትሓልፍ ከለካ ሰላም ትበሃሃሎ ካብ ከባቢ ካብ ስቴት ንስቴት ትፈላለዩ ግን ኣብቲ ዝነበርክዎ ከባቢ ከምኡ ይነበረን ኩሉ ዋላ እቲ እንግሊሽ ከምዚ ዝበልኩካት ቋንቋ እንዳተረዳእካ ከሎ ጆክ ዝገብርዎ ንኣብነት ሜቢ ኣይርዳእካ ንኾን ብትሕትኡ ካልእ ትርጉም ኣለዎ ስኻ ዘይትፈልጦ በዚ ከምዚ ነገራት ቁሩብ ከምዚ ካልቸር ሾክ ኣጋጢሙኒ ምስቲ ሰብሲ ኣብዚ ብጣዕሚ ሕውስቲ ዝነበርኩ ኣብኡ ምስከድኩ ቁሩብ ሪዘርቭድ ኮይነ ከምዚ ንሕወሲ ቅልጥፍ ኢለ ኣይኮንኩም ግዜ ይወስድ ይርኢ የስተውዕል ድሓር ቀሲ ኢለ ሜቢ እንታይ ሽሙ ይገብር ከምዚ ዝበልኩካ ኮቪድ ግዜ ከዓ ስለ ዝነበረ ብጀካ እቲ ባህሊ ናይቲ ሃገር ብልዕሊ ዩ ከዓ እቲ እንታይ ሽሙ ከዓ ነይሩ ኣብ ገዛካ መዕፃዊ ከዓ ነይሩ ትምህርቲ ኦንላይን እየ ተማሂረ ሰብት ኮምፕሊት ሾክ ኣብዚ ዘሎ ቤተሰበይ ብዙሕ ናፊቐ እቲ መጀመርያ ከምኡ ይመስል ነይሩ ኤኒዌይስ ድሕሪኡ ግን ከም ዝበልኩካ ምውፃእካ ኣብኡ ምብፃሕካ ዘይተረፈ ዕላማ ዘለዎ ክኸውን ምእንቲ ኩነታት ሓፍተ ይርአ ንዕኡ ኣይገስ ኣዋልድ ዩዥዋሊ ከምኡ ኢና ትርጉም ሂወት ነቲ ኣብ ገዛና ዘለዎ ሽግር ንምፍታሕ ኢና ንጓየ ሶ ኣብቲ ዝበልኩካ ናይ ትምህርተይ ይኹን ናይ ስርሐይ ይኹን ኣብ ከምኡ ገብር ከምኡ ጀሚሩ እቲ ጉዕዞ ኣብ ስደት ተወሳኺ ስራሕ ሰርሕ ነረት ድሓን ምስ ኮነት ኮቪድ ኣብዚ ዓዲ ምምህርና ወይ ትዊተሪንግ ብዙሕ ይገብር ነይረ ካብዚ ዝከረኒ ኣብኡ ምስኣተኹ ከዓ ኣብ ጥቓ ገዛይ ዝኾነ ትምህርቲ ቤት ነይራ ስለ ኤክስፔሪንስ ዝፀንሓኒ ኣፕላይ ገይረ ከዓ ጀሚረ

0: ንግዜኡ መፃኒሒት እያ ክትከውን ነርዋት እያ እታ ስራሕ ግን ኣብኡ ምፅኣተኹ ከም ዝበልኩካ እቲ ሞንቴሶሪ ካሪኪለም ፔዳጎጂ ዝበሃል ተፋሊጠ እቲ ዲዛይን ናይቲ ማቴርያል መፃወቲ ድመስል ነዞም ከም ሓፍተይ ዳኣመሰሉ ህፃናትን ካልኦትን ደስ ኢልዎም ዝመሃርሉ ካሪኪለም ስለ ዝነበረ ከዓ ብጣዕሚ መሲጡኒ ካብኡ ሒዘ ምስ ሓፍተይ ክሰርሓሉ ክፍትነሉ ጀሚረ ፅቡቅ ግብረ መልሲ ስለ ዝረኣኹ ከዓ እቲ ትምህርታ ከይዳ ትመሃሮ ደላ ሲ ስለምንታይ ከምቲ ኣብዚ ማቴርያል ትጥቀመሉ ደላ ደይሕግዛ ኣብዚ ማቴርያል ስታይ ስለ ዘሎ እያ ደስ ኢልዋ ትምሃር ደላ ዝብል ሕቶ ሓንጎልና ነገራት ከመይ ይቕበሎ ከመይ ይርድኦ ኣብ ከባቢኦም እንታይ ተጌርካሎም እዩ ደስ ኢልዎም ድምሃሩ እንታይ ከ ክንኣልየሎም ኣለና ኢሎም ወር ንምርዳእ ኣብቲ ትምህርቲ ሰኣተኹ ማለት እዩ
1: ካብ ንእስነታ ጀሚራ ህይወትና ዓ ናይ ሓላፍነትን ተወፋይነትን መንገዲ እያ ኣርያታ ስኒት ብሰንኪ ሕማም መንሽሮ ኣዲኣ ሲኢናያ ናይ እምራ እውን ምዕባላእውን ድሩትነት ሒዛ ዝተወልደት ንእሽቶ ሓብታ እውን ኣላታ እዚ ተደራራቢ ክብደት ነዚ ሕጂ ወኒናቶ እትርከብ ሰብኣውነት ቅርፂያ ኣትሒዝዎ እዚ ናይ ሓብታ ኩነታት ነብሲ ወከፍ ወዲ ሰብ ኣቕሙ ብዘየገድስ ናይ ገዛ ርእሱ ክብርን ብቕዓትን ከም ዘለዎ ክምዕብል እውን ዕድል ከም ዝግብኦ ኣረጋጊፀላ እዩ እዚ ርድኢት እዚ ንተሓላለኽቲ መስርሕ ዕቤት ናይ ወዲ ሰብ ንምርዳእን ከም ሓብታ ንዝኣመሰሉ ውልቀ ሰባት ጭቡጥ ፍታሕ ንምርካብን ዘለዋ ባህጊ ተደሪኻ ተሪርን በዳህን ናይ ትምህርቲ መንገዲ ተኸቲላ ናብ ሕቡራት መንግስታት ኣሜሪካ ብምግዓዝ ኣብቲ ዝለዓለ ጻዕሪ ዝሓትት ናይ ስነ ፍልጠት ዓውዲ ብዓውዲ ኒውሮሳይንስ ናይ ባችለር ኦፍ ሳይንስ ዲግሪ ረኺባ እቲ ዓብ ሕልማ ከም ኒውሮ ሳይንቲስት ኮይና ብደቂቕ ምስጢራት ሓንጎል ወዲ ሰብ ምምርማር ነበረ እዚ ምርጫ እዚ ንእሽቶ ሓፍታ ሚልካ ካብ ንእስነታ ጀሚራ ምስ ዝተፈላለዩ ናይ ባህርን ናይ ስምዒትን ብድሆታት ትቃለስ ስለ ዝነበረት ነቲ ኩነታት ብሳይንሳዊ መንገዲ ንምርዳእን ንምፍዋስን ዝነቐለ ዓሚቕ ናይ ፍቕሪ ዝራኸዩ ነይሩ ነቶም ናይ እምራዊ ምዕባለ ብድሆታት ዘለዎም እውን ብዝበለፀ ንምግልጋል ነቲ ስነ ህይወታዊ ምስጢራት ናይ እምሮ ክትፈትሖ ስለ እትደሊ እዩ
0: ኒውሮሳይንስ ማለት ከዓ ኒውሮሳይንስን ሳይኮሎጂን ብዙሕ ይመሳሰል እዩ ምክንያቱ ከመይ ኢልካስ ነቲ ከባቢኻ ሪኣክት ትገብር ኣለካ ወይ ኣብ ከባቢኻ እንታይ ዘሎ ነገራት እዩ ዝፀልወካ ዘሎ ስለ ዝትንክፉ ጥራይ ፍልልዮም እቲ ሳይኮሎጂ ወይ ሳይካትሪ ብግዙፍ ነገር እዩ ዘረዳእካ እዚ እንተጋጢሙ ኣዘ ሪዛልት እዚ ትኸውን ኒውሮሳይንስ ግን ኦነ ዲፐር ሌቨል እቲ ነርቭስ ናትካ እንታይ ይመስል ኢንፎርሜሽን ክሓልፍ ከለኹም መሓላለፍ ኣብ ርእስኻ እንታይ መስል ትምትሕልላፍ እንታይ ዝመስል ፕሮሰስ እዩ ኣብ ሜሞሪኻ ነገራት ሞር ክፀንሕ ዝገብሮ ዊች እዚኦም ነገራት እዮም ናተይ ሞር ፎክስ ነይሮም ክትምሃር ኮላስ ክትምሃር ጥራይ ደይኮነስ ተማሃረተ ክፀንሓላ ኣብ ርእሳ ኤኒዌይስ ዲፕ ባዮሎጂካል ትምህርቲ ኣለዎ ኒውሮሳይንስ ብከምዚ ቁሩብ ካብ ሳይኮሎጂ ይፍለ ሶ ብሰንኪ ከምኡ ንዕኡ መሪፀ ማለት እዩ

0: ስኒት ኣብ ከምዚ ዝበለ ህይወት እናሃለወት ሓደ ዓብ ሃገራዊ ናይ ውድድር ቁንጅና ክካየድ ምዃኑ ዝሰምዑ ፈለጥታ ነቲ ተፈጥሮዊ ደጋዊ ጽባቐኣን ቁመናኣን ርእዮም ኣብቲ ውድድር ክትሳተፍ ደፋፍእዋ። መጀመርያ እቲ ሓሳብ ምስቲ ናይ ሳይንስ ሕልማን ምስ ናይ ትሕትና ዝመልኦ ባህላዊ ኣተሓሳስባን ዝጋጨ ኮይኑ ተሰምዓም። ይኹን እምበር እቲ ውድድር ንባህላዊ ክብርታት ሃገርን ንናይ ደቂ ኣንስትዮ ውሽጣዊ ብስለትን ዓቕምን ዝህቡ ዓብ ቦታ ምስ ተረድአት እቲ ዝረኸበቶ መድረኽ ነቲ ብዛዕባ ኣእምራዊ ጥዕናን ኒውሮሳይንስን ዘለዎ ሓሳብ ንምግላጽ ክትጥቀመሉ ከም እትኽእል ኣመነት።
1: ንእሽተይ ቁመት ስለ ዝነበረኒ ሓደሓደ ሰብ ሞዴል ትገብሪ ዲኺ ይብለካ እዩ ኣብዚ ዓዲ ከለኹ ነይሩ ዝተወሰነ ግዜ ተሓን ዝኾነ ክዳን ክክዳን ከለኹ ፎቶስ መራ ይኸይድ ነይረ ኣብኡ ንኣሕዋተይ ዝፈልጥዎም ኣብኡ ዝሰርሑ ሰባት ስለ ዝነበሩ ስእለ ተሳኢለ ይኸይድ ክሕትሞ ማለት ዘይኮነ ግን ኣዝ ኮላቦሬሽን ክሕቱ ስለዚ ቁርብ ጀሚረ ነይረ ከምዚ ፍሉይ ሞድሊንግ ክኣቱ ግን ኣይ ዶንት ኖ ላት ስቴጅ ዎክ ምግባር ኣደይ እውን ብዙሕ ስክፍታታት ነይርዋ ኣብኡ ምስከድካ ዝረክበካ ሰብ ብምንታይ ዓይነት ጥምተካ ከመይ ትሪት ገብረካ ብዙሕ ኣይተቐበለቶ ነይራ ንሳ ወለድካቶም ዝፈትዉካ ሰባት ዘይተቐበልዎ ክትገብር ከለካ ሓንሳብ ከዓ ሙሉእ ቅሳነት የብልካ ንተሓጒስካ ደስ ኢልካ ይኮንካ ንትገብሩ ቁርብ ስክፍታታት ኣለካ ሶ ኣይ ኣብኡ ጥራይ ደይኮነ ስእሊ ጥራይ ይገብር።

0: ነበር ነረ ብድሕሪኡ ናብ ዩናይትድ ስቴትስ ምስከርኩ ሰብከም ብሓድሽ ከምኡ ይብለኒ ነይሩ ሕጂ ከዓ ሞር ኦፖርቹኒቲ ለኪ ስራሕኪ ትምህርቲ እንዳተምሃርኪ ተወሳኺ ዕድል ክኾነኪ ይኽእል እዩ ስለ ዝበሉኒ ከምኡ ስእሊ ይገብር ነረ ደስታይም ድፋለጦ ሰብ ስለ ዘይነበረ ንዝፈልጦ ሰብ ባዕለይ ሜቢ ሰኣላይ እንዳኸፈልኩ ክዳን እየ ገዚአ ዩቱብ ኩሕሊ ንእሽተይ ተማሂረ ክሳብ ሕጂ ኩሕሊ የኽእሎን የፅቡቅ ገይረ ባይተወይ እንታይ ዝበሃል ገብር ነረ ማለት እዩ ድሓር ካብኡ ተበጊሰ ወላ እኳ ኣብቲ ፋሽን ዊክ ነገር ክሳትፍ ተደለኹ ኣገነቲ ከምቲ ናትና ባህሊ ከምቲ ናትና ሃይማኖት ዘዕበየና መንገዲ ወላ ኣብቲ ባክስቴጅ ክትቀይር ክዳንካ ብዙሕ ነገራት ስለ ዘጋጥመየኒ ወይስ ብዙሕ ቅሳነት ኣይተሰማዓንን ኣይቀፀልክዎ ናብኡ ግን ኣብኡ ዝረኸብክዎ ሰብ ሚስ ኣፍሪካ ዩስኤ ዝበሃል ውድድር ኣሎ ሞ ክትሳተፍ ዶ ይብለኒ ሕጂ ፓጀንትሪ ፍልይ ዘብሎ ሓደ ሃገርካ ወኪልካ ኢኻ ትኸይድ ድሓረይ ካልኣይ ነገር ካብ ንእሽተይ ኣትሒዘ ንእሽተይ ኣብ ቲቪ ዝረእኽዎ ዝዝከረኒ ቢኪኒ ገይረን መሐንበስሲ ዎክ ዝገብራሉ ስቴጅ ነይረ ኣነ ከምዝተገይረ ገዛይ እንታይ ክብሉ እዮም ዚ ዓይነቱ ሓሳብ ስለ ዝነበረ ከምኡ ስለ ዘለዎ ኣይ ዶንት ቲንክ ንዓይ ዝኸውን እዚ ዕድል ይብሎ ነቲ ሰብ እሱ ከዓ ኖ እዚኣ ሚስ ኣፍሪካ ዩስኤሲ ብጣዕሚ ነቲ ኤና ዋልድ ንምትብባዕ ኢላ ዝገበረቶ ኦርጋናይዜሽን ስለ ዝኾነ ናይ ከምኡ ናይ መሕንበስ ሴግመንት እውን የብሉን ይብለኒ ሶ ሓራይለ ይሳተፍ ኦረዲ ኣብ ፋሽን ዘለዎ ኣረኣእያ ናይ ኮሚኒቲና ቁርብ ፅቡቅ ስለ ዘይኮነ ኦፍኮርስ ኩሉ ሳፖርት ኣይነበረንን ክጅምር ከለኹ ብድሕሪኡ ወን ኣይ ድድ ሊትል ቁሩብ ኢንተርቪዋት ምስ ገበርኩ ግን እቲ ህዝቢ ንውድድር ቁንጅና ጥራይለ ዘይኮነስ ወይ ከምቲ ኩሉ ግዜ ናይ ፋሽን ስታንዳርድ ንኸዶ ፋሽን ሾ ንገብሮ ዘይኮነስ ባህልካ ተፋልጠሉ ሃገርካ ተፋልጠሉ ኦፖርቹኒቲ ስለ ዝኾነ በቲ ትገብሮ ክዳን ትገብሮ ሳዕስዒት ትዛረቡ ዕላል ንኤርትራ ይፈልጥዋን እዮም በቲ ኣነ ዝገለፅኩ እዮም ዝፈልጥዋ ሕጂ እቲ ዕድል ካብ ሓደ ኤርትራዊ መፅኡ ነቲ ንዓድኻ ክትገልፃ ከለካ ዛት ወንደርፉ ኦፖርቹኒቲ ይብለን ኣብ ሊፀ ዝርኣ ካፑለን
1: ይነይብለን ስኒት ናብ ውድድር ፅባቐ ክትኣቱን ከላ ንውልቃዊ ተፈላጥነት ዘይኮነ ንሰብኣዊ ዕላማታታ ዓለምለኻዊ መጉልሒ ድምፂ ንምርካብ እዩ ኣብ ሚስ ኣፍሪቃ ዩስኤ ተሳቲፋ ምዕዋታ ድማ ብንቕሓታን ማሕበራዊ ፅልዋን ክትልለኽ ኢላም
0: ፓጀንት ሞዶል ክትከውን ከለካ ግን እስኻ ዩር ደ ሞዶል ኦፍ ዮር ብራንድ ንስኻ ብራንድካ እንታይ እዩ ኣድቮኬሲካ እንታይ እዩ ናይ መን ኣምባሳደር ኢኻ ናተይ ሕጂ ናይ ዚኦም ህፃናት እዚኣቶም ንኮሚኒቲ ኣዌር ምግባር ከነውፅኦም ከም ዘለና ዕድላት ክንፈጥረሎም ከም ዘለና ብቕዓት ከም ዘለዎም ናቱ ብራንድ ኣድቨርታይዝ ዝገብር ዘለኹ ምስ ፐርሶናሊቲ ምስ ገዛይ ምስቲ ዘለኹዎ ዓውዲ ማች ዝገብር ከምኡ እንተኮይኑ ኣይ ፊል ላይክ ሞር ሪስፔክት እውን ዘለዎ ሪስፔክት ንዓኻ ከም ውልቀ ሰብ ሪስፔክት ንሃገርካ ንኮሚኒቲኻ ሶ ፎር ደ ፈርስት ታይም ኣትየ ኣይ ድኖ እንታይ ኤክስፔክት ክገብር ኣለኒ እንታይ ውፅኢቱ ናበይ ወስዱካ ግን ናይ ዕድል ጥራይ ዘይኮነ ናይ ኣምላኽ ነገር ባት ኣት ደ ሴም ታይም ህዝቢ እውን ዋዝ ቨሪ ሰፖርቲቭ ይዝከረኒ ኣብኡ እንዳተወዳደር ክከለኹ መወዳደርተ ይዞም ኩሎም ሰባት ቤተሰብ ክዮም ይብላኒ ነረን ቤተሰበይ ውሕዳት እዮም ካብኡ መብዛሕትኦም ግን ብሽም ኤርትራዊት ስለ ዝኾንኩ ባንዴሮኦም ሒዞም ክዳኖም ክዳን ሓበሻ ዙርያ ተኸዳዲነን ተናንስቲ ዝመፅሉ ኢቨንት ስለ ዝነበረ እሱ ንባዕሉ ነቲ ህዝቢ ብጣዕሚ መሳፂ ነይርዎ ኣነሲ ኣይ ዋንት ኖ ሞር ብዛዕባ ዓዲኺ ወይ ክፋለጣ ይደሊ ክርኢ ደሊ ዝብል ሰብ ብዙሕ ነይሩ ማለት እዩ ሶ ብጀካተ ኣነ ዝገበርክዎ ነገራት ኣብ ስቴጅ እንኮላይቲ ህዝቢ ዝገበሮ ሪኣክሽን ነቲ ሰብ ብጣዕሚ መሳጢ ገይርዎ ሃገርናስ መሳጢት ገይርዋ
1: ስኒት ዝጨበጠቶ ዓወታት ናብ ዝዓበየ መድረኽ መሳልል ኮነ ንዝበለፀ ውፅኢት ብዝለዓለ ደረጃ ክሰርሓሉ ጀሚራ ናብ ሚስ ዩኒቨርስ ክትኣቱ ብዙሕ ፃዕርታት ኣካይዳ ንኤርትራ ወኪላ ክትወዳደር እንተኮይና ግን ምስ ካልኦት ደቂ ዓዳ ውድድር ክትገብር ስለ ዝነበራ ኣብኡ እውን ተዓዊታ ኣብ ሚስ ዩኒቨርስ ተሳቲፋ ኣብኡ ድማ ብድምፂ ህዝቢ ኣብ ዝውሃብ ውድድር ንካልኦት ዜጋታት ብዘገረመ ደገፍ ህዝቢ ዝለዓለ ኢድ ብምሓስ ስማን ስም ሃገራና ፀዊዓም
0: ኣብኡ ክልተ ንእሽተይ ሳብ ካቴጎሪ ነገር ነይሩ ንኡስ ውድድር ዓይነት ኣብቲ ምስ ዩኒቨርስ ተዓቢኡ ብዓብኡ ውድድር ኣሎ እታ ንእሽተይ ከዓኒ ነቲ ፕሮጀክትካ ዝውክል ኣነ ዝምካሓሉ ነገር ተለኒ እቲ ኣካይዳ ኣይኮነ ነቲ ቁንጅና ኩሉ ሰብ ፅቡቅ ሰብ ኣሎ ኣነ እንተኮይኑ ደርስ ብዙሓት ካልኦት ረአናዮምን ደይረአናዮምን ሓንቲ ግንታ

0: መምፅያ ምክንያት እውን ናብኡ ብጀካትና ሃገር ምፍላጥ እንኮላ ኢነቲ ኣድቨኬሲ ፓርቲ ስለ ዝነበረ ንሳ ፀቒጠ ማለት እዩ ሰብ እውን ቮት ምግባር ነይርዎ ብጣዕሚ ብጣዕሚ በቃ እቲ ካፍታ ፅዒሮም ዘምፅዋ እንጀረኦም ቮት እንዳገበሩ በብዓቕሞም ካብ ንእሽቶ ክሳብ ብዙሕ ታይላንድ ኦር ሳምቲንግ ነይራ ካልኤይቲ ምሳይ ዝወፀት ኣፍቲ ቮቲንግ ብጣዕሚ ገሪምዎ ኤርትራ ንእሽቶ ሃገር እያ ውሑድ ጂዲፒ ኣለዋ ካበይ ከመይ ክንዲዚ እንታይ ዝበሃል ይገብሩ ኣለዉ ኢሎም ኣብ ጉግል ምግባር ኣብ ሪሰርች ምግባር ኤርትራ መን እያ ካበዮም መፂኦም ሰብሰባት ንምንታይ ከም ዝገብሩ ኣለዉ ሶ ዩዥዋሊ ሓደሓደ ግዜ ክትወዳደር ከለካ ኣይ ዶንት ኖ ፊፋ ሕጂ ሎሚ ዝነበረ ዓመት ተሪኢኹሞ ኬፕ ቨርዲ ፅቡቅ ኣውትስታንዲንግ ዝኾነ ፐርፎርማንስ ስለ ዝገበሩ ኬፕ ቨርዲ ኣብ ተፈላጥነት ኣብ ዓለም ሕጂ ኢትስ ዲፍረንት ብኩዕሶ ዓይነት ጥራይ ደይኮነ ወላ ብቱሪዝም ሰብ ክኸይድ ደሊ ክሪኦ ደሊ ዋይ ዝ ከምዚ ዲስካቨር ዘይገበርናይ ዓዲ ይብል ማለት እዩ ሶ ነዚኦም ከማኒ ከም ፊፋ ኢልካ ሕሰብ ዎ ዝውድድር ቁንጅና እውን እቲ ሰብ ነቲ ሃገር ክፋለጥ ሞ ካብኡ ተበጊሱ ከዓስ እንታይ ዓይነት ኢምፕሬሽን ትገድፍ ነቲ ኦዲየንስ ማለት እዩ ሪሰርች ገይሮም ብዛዕባ ዓዲ ክፈልጡ ምድላዮም ይዝከረኒ ዝኾነ ናይ ትግርኛ ደርፊ ወሊዖም ንስዕስዑ ነይሮም ናይ ካልእ ካልቸር ከለዉ ጠቕላላ ናትና ናይ ባህልና ኣፍልጦ ዘይብሎም ዋስ ቨሪ ወንደርፉል ኮይኑ ስምዓኒ ሰ ውፅኢት ካብቲ ቀዳመይቲ ካብ ዝሃልኤይቲ ውድድር ወላ እኳ ኣፍቲ ዝዓበየ ስቴጅ ኣብቲ ዓበ ውድድር ተዘይተዓወትና ከም መጀመርያ ግዜ ዝተሳተፈት ሃገር በቲ ዘለና ሊሚትድ ሪሶርስስ ቶፕ 10 ናይ ሲልቨር ኣዋርድ ተዓወቲ ኮይና ፎር ደ ፕሮጀክት በቲ ሓደ ወገን ከዓ ነታ ሃገር ከዓ ከምዚ ዝበልኩካ እቲ ሰብ ኪሪየስ ኮይኑ ክፈልጥ ብዛዕባ ምድላዩ እዚአን ተንክልቲ ዓወታት ኮይነ ንስማዓኒ ግን እዛ ሚስ ወርልድ ትበሃል ኣይ ቲንክ ምስ ፐርሶናሊቲየይ ሞር ማች ትገብር ኮይና ተሰሚዓትኒ እንደገና ሳያ ከኣታ መጀመርያ ውድድር ቁንጅና ዝነበረት ኣብ ዓለም ሙሉእ ኣብ ሚስ ዩኒቨርስ ክኸይድ ከለኹ ነይርዎ እዩ ቢኪኒ ከም ሚስ ኣፍሪካ ኣይነበረን ግን ከምዚ ሙስሊም ዝገብርኦ መሓንበሲ ቦርኪኒ ዝበሃል እሱ እየ ተኸዲነ ተወዳዲረ መሓንበሲ ዘይገብር ኮይነ ወይ ሙስሊም ኮይነ ዘይኮነ እቲ ባህሊ ናይ ሃገርና ክዕቀብ ኣደ ሴም ታይም ከዓ ኣብ ስቴጅ ተሪኢኻኒ ወይ ሽመይ ተዘኪርካኒሲ እታ ከምዝተኸዲና ዝነበረት ወይ ከምዚ ቅርፃ ዘይኮነስ በቲ ዝገበርክዎን በቲ ዝቐረብክዎ ፕሮጀክት ክዝከር እየ ዝደሊ ሶ ቦርኪኒ ተኸዲነ ተወዳዲረ ማለት እዩ እዚኣ ግን የብላ ምክንያቱ ዘን ደቂ ኣንስትዮ መፅን ናይ ብሓቂ ኣድቮኬት ትገብራሉ ብራንድ እቲ ኣምባሳደርስ ትኾናሉ ሃገር ይኹን ዋላ እቲ ፕሮጀክት ኣብ ኢና ፎከስ ክንገብር ንደሊ ይብሉ ሶ ናይ ተቐንቀሳቀስካ ወኬርካ ናይ ዝኽኣልካ ናይ ፅቡቅ ዝተኸደንካ ዘይኮነስ ናይ ትሕዝቶካ ዝርዩ ኦርጋናይዜሽን ስለ ዝኾኑ ናይ መጨረሻ ዕድል ክፍትና ኢለ ሓሲበ ሰው ኣገን ናይ መወዳእታ ግዜ ኣብዚኣ ተወዳዲረ እዚ ዕድል ንካልኦት ኤርትራውያን ኮላይ ዝሳተፋሉ መንገዲ ኤክስፕሎር ክንገብር መደባል
1: ከይትመትካል ልበይ ብፍቅሪ ምስ በለምር ልበይ ብፍቅሪ ምስ በለምር
2: ስኒት ነቲ ኣባይታ ክስርሓሉ ዘለዋ ምድላዋት ክትገብር ድሕሪ ምፅናሕ ኣብዚ ግዜ እዚ ናብ ቪየትናም ኣቕኒዓላ ኣብ መበል 75 ፌስቲቫል ወይዘሪት ዓለም ንኤርትራ ኣብዚ ፍሉጥ ናይ ሚስ ወርልድ ውድድር ክትውክል እያ እዚ መድረኽ ውድድር ደጋዊ ፅባቐ ጥራይ ዘይኮነ ካልኦት 7 ምድባት እውን ዘካተት እዩ
0: እቲ ውድድር ኣብ ቪየትናም ይክኸውን ኣብ 7 ካተጎሪስ እዩ ድፍለ እታ ዝበልኩካ ተቐዳሚት ሚስ ዩኒቨርስ ሰለስተ እየን ስዊሚንግ ሱት ኢቭኒንግ ጋውን ፅቡቅ ክዳንቲ መጨረሻ ትክደኖ ማለት እዩ እታ ሳልሰይቲ ከዓኒ ኢንተርቪው ማለት እዩ ኢንተርቪው ክሎዝ ዶር ስሳቶም ጥራይ ዝገብርዎ ኢንተርቪው ኣብ ፋይናል ቶፕ 5 እንተበፂሕ ከ ኣብ ቅድሚ ህዝቢ ትምልሶ መልሲ ማለት እዩ እዚኣ ግን 7 ካተጎሪዝ ኣለዋ ናይ ስፖርት ኣለዋ ናይዚ ፕሮጀክት ካ ቪድዮ ኣለዋ ታለንት ኣለዋ ሄድ ቱ ሄድ ትበሃል ካ ኣሎ ከምዚ ዲቤት ዓይነት እዩ ዝመስል ንስኻ ተተመሪፅካስ ብኸመይ ነዚ ዕድል ክትጥቀመሉ ትደሊ ብዝብል ሓሳብ ማለት እዩ ፕሮፌሽናል ኣውትዌር ኢና ንክደን ልክዕ ከም ኦፊስ ዘለካ ጌርካ ሕሰቦ ሶ ንብዙሕ ፅቡቅ ዕድላት ናይ ዓለም ዘዳለወካ ኮይኑ እዩ ስማዓኒ ፅቡቅ ኣብቲ ፕሮፌሽናል ቦታታት ንክትበፅሕ ሲ ዘዳልዉ ስኪልስ ኮምፒቲሽንስ ምድላዋት ኮይኖም ይስምዑኒ ፕላስ በተን ዝበልኩካ ዎክ ከመይ ጌርካ እንታይ ክዳን ተኸዲንካ እንታይ መሊስካ መጨረሻ ጥራይ ደይኮነስ ትሕዝቶካ ብምልኡ ንኸስተውዕሉ ዝገብርዎ ብዙሕ ካቴጎሪ ስለዝኾነ ከዓ ፅቡቅ ኮይኑ ተሰሚዐኒ ፕላስ ኢን ኤኒ ካቴጎሪ እንተ ቀዳማይ ወፂኢኻ ሳልሳይ ወፂኢኻ እቲ

ቆፅሊ ናብቲ ናይ መጨረሻ መድረኽ ንክትበፅሕ ፑሽ ይገብረካ ወይ ይድቅፈካ ማለት እዩ። ባዕልና ናይ ባሓቂ ኣነስ ኣብ ዓደይ ተወሊደ ዝዓበኹ ፍረ ናይ ሃገረይ ስለ ዝኾንኩ እዚ ይመስል ፍ ናይ ባሓቂ ካብቲ ዝተዛረብክዎ ዝሰራሕክዎ ዝተኸደንክዎ ወላ እውን ብደገ ርኢኻ ደስ ዝበለካ ነገር እንተሎ ኤርትራ ዝትመስል ኣነስ ንኢሽተይ ሬፕሬዘንቴሽን ናይቲ ብዙሕ ነገር ዘሎ ብኤርትራ ማለት እዩ። ካልኣይ ነገር ከምዚ ዝበልኩካ ትባህልና ባህልስ ሰብከይ መፀ ከሎስ ትባህሊ ኣነ ናብቲ ስቴጅ ሒዘዮ ክኸይድ ከልኹ እቲ ባህሊ ከዓ ነቲ ኣብ ሕብረተሰብና ዘሎ ሰብ ጥራይ ዘይኮነስ እንኮላይ ነቲ ዘይፈልጥ ብዛዕባ ኤርትራ ዜጋ ኢንተረስት ኣብቲ ዓዲ ዘለዎ ብኔጋቲቭ ጥራይ ዘይኮነ በቲ ፖዚቲቭ ዓይኒ ካልእ ዝፈትወሉ ምክንያት እተሎን ከምዚ ዓይነት ውድድር ቁንጅና ኢትስ ቢካዝ ንዓድኻስ ብሓቂ በቲ ፅቡቅ ሸነኻታ ዘለዋ ህያባት እዚ ከተላለያ ምክኣል ማለት እዩ። ፅቡቅ ዕድል ኮይኑ ይስማዓኒ ኣምባሳደር ናይዚ ዓይነት ኮዝስ ክትኮን ከለካ ሲ ምስተዛረብካሉ እዩ እቲ ሰብ ዝነቅሕ ኤንድስዝ ኣብ ሓንቲ ቦታ ኮይነስ ንብዙሕ ሰብ ሪች ክገብር ይኽእል ካብ ኣነ ሓደ ንሓደ ሰብ ድነግር ኣብ ሓደ ቦታ ኮይነ ንብዙሕ ሰብ እዚ መልእኽቲ ከብፅሕ ምክኣል ከዓኒ ኣይ ቲንክ ዓብ ፀጋ ኮይኑ ይስማዓኒ ኣነ እንተገይረዮ ከዓ ሰብ በብወገኑ ኮይኑ ከምቲ ዝገብሮ ዘለኹ እኳር ኣብ ዝበለፀ መንገዲ ክሰርሓ ኣለኹም ዝኽእል ስለ ዝኣምን ካልኣይ ፅቡቅ ኣጋጣሚ ኮይኑ ይስማዓኒ። ኣብ መጨረሻ ንዓይ ከዓ ንውልቀይ ንነፍሰይ ከዓ ኣብኡ ከይደ ዝራኸቦም ሰባት እቲ ዝኸዶ ዓዲ ካብኡ ምስ ወፃኹ ከዓኒ እቲ ኦፖርቹኒቲ ተጠቂመ ነቲ ናተይ ክሰርሓሉ ዝደሊ ነገራት ንምስራሕ ከዓ ይሕግዘኒ ኮይኑ ይስማዓኒ። ንኣብነት ብራንድ ናትካ ክትከፍት እንተ ደሊኻስ ናተይ እንተ ብዛዕባ ትምህርቲ ኮይኑ ፀኒሑ ከመይ ገይረ ናተይ ዝኾነ ነገር ትምህርቲ ሞነዚ ዝብሎ ዘለኹ ነገራት ዘማልአ ክገብር ይኽእል ኦልሬዲ ግን ኣብቲ ሰብ ስለዝፀንሐካ ሓድሽ ቢዝነስ ኣይኮነን እዚ ነገር ከመይ እዩ ዝብሎ ሰብሲ ኣይኮነን ኦልሬዲ እምነት ስለዝፀንሑ ሰባባኻ ንክመፅእ ሲ ፅቡቅ መንገዲ ኮይኑ ይስማዓኒ።

0: ስኒት ኣብ ዛዕበየ መድረኽ ስማን ስማ ሃገራን ዘስሚ ብዓብዩ ድማ ሕልማ ጋህዲ ዝገብር ታሪኻዊ ዓወት ምጉንጻፍ ምሽብሻባትያ ከተካይድ ቀንያ ኣብ ኤርትራ ብምምጻእ እውን ናይ ክልተ መዓልትታት ዑደት ፈጺማ ነይራ። ናይ መፋን እውን መተባብዕን መደብ እውን ተኻይዱላ።
1: ኣውቲ ኣትክልቲ ለምለም ዕምባባይ ናይ ዘላዓለ
2: ንሰው ንክልተ መዓልቲ ጥራይ መፅ ዝመፀ ኩሉ ቀንዲ ምክንያት ከዓኒ ምዝ ኣብዚ ዓድና ዘሎ ማሕበር ናይ ስፔሻል ኒድስ ክላል ኢለ ምቲ ዝገብሮ ዘለኹ ከመይ ክንደጋገፍ ክንፋለጥ ንኽእል ኢለ ነዚ ኢለ የመፅ መጀመርያ ትማለ ንጉኣቴ ማለት እዩ ብኤርፖርት ኣቴ ትኽ ኢለ ናብቲ ስፔሻል ኒድስ ዝመሃሩሉ ክላስሩም ምስኦም ክላለ ከይደ እቶም ተምሃሮ ኣብ ክላስሩሞም ርእዮ እንታይ መስል እንታይ ይሰርሑ ብጣዕሚ ምርኣዮም ደስ ኢሉኒ። ብጣዕሚ ብጣዕሚ ምስኦም ግዜ ምሕላፍ ደስ ኢሉኒ። ፅቡቕ ናይ ምፍላጥ ናይ ሙዚቃ ናይ ሻሂ መደብ ጌርና ካብኡ ወፅ ናብ ኣይገስ ናብዚ ውድድር ዝኸዶ ዘለኹ ከዓ ከምቲ ዝበልኩ ከዓ እንኮላይ ናይ ሃገርካ ዘሎ ፅባቐ ንክተፋለጥ ስለ ዝኾነ ዝኾነ ሓደሓደ ክዳውንቲ ይኹን ቅዲ ይኹን ባህላዊ ዝኾነ ከምፅእ ኢለ የመፅ ብዛዕባ እቲ ፖቴንሻል ናይ ዘለውና ሓደሓደ ሰፈይቲ ኸዓ ኣይም ቨሪ ኢምፕረስድ የስ ስፔሲፊካሊ ምስ ሓንቲ ድሰርሖ ዘለኹ ፋና ትበሃል ሲኢላ ኣምፅላ ብሓፂር ግዜ ፅፉፍ ኣሰራርሓ ገይራ ሓደሓደ ነገራት ስለዝቐረበትለይ ፈሪዳ ከምኡ ሓደሓደ ነገራት እዚ ክሕዝ ምካለ ብጣዕሚ ተሓጉሰ ትዘድልየኒ ንክዕወት ነዚ ውድድር ዝተማልእ ኮይኑ ስምዓኒ። ካብኡ ናይ ድሕሪ ቀትሪ ድርፎ ከባቢ ከይድና በለስ በሊዕና ሓደ ሓርቲ ንእሽተይ ድመስል ግን ብጣዕሚ ዝናፈቕ ነገራት ናይ ዓዲ ማለት እዩ።

0: ዝበሓር ናይ መጨረሻ ከዓ እታ ጌርያ ዝኸይድ ክራውን ኤንሳሽ ዝወሃበላ ሰነ ሰዓት ከዓኒ ድሕሪ ቁሩብ ሰዓታት ገይረ ፅባሕ ንጎ ንዓደይ ክምለስ እየ። ድሕሪ ክልተ መዓልቲ ከዓ ናብ ቪየትናም ክወዳድር ክኸይደ ሶ ኣብ ፀሎትኩም ዘክብሩኒ ደገፍኩም ኣይፈለየ ንክብለኩም ፈት ታንኪ ሶ ማች። ከምዚ ጌርኩም ግዜኹም ወፊኹም ሳይ ክተምስ እዩ ኣብ ካልኣት ዝኾነ ቦታ ክትከዱ እንዳክኣልኩም ከለኹም እታ ዘላትኩም ግዜ ንሳይ ክትሕልፍዋ ስለ ዝወሰንኩም ከመስግነኩም ይፈልጡ ዓይኖ ክወዳደር ከለኹ ንኤርትራ ወኪለ ነዞም ህፃናት እዚኦም ወኪለ እየ ዝወዳደር ዘለኹ ዓወት ከም ትምነዩለይ ከም ትፅልዩለይ ከም ትድግፉኒ ዘለኹም እውን ይኣምን። ኣብዚ መፅአ ከምዚ ዓይነት ኣቀባብላ ከምዚ ዓይነት ሰፖርት ከምዚ ዓይነት ደገፍ ከምዚ ዓይነት ምፍናው ክግበረለይ ከሉ ከዓ ሓጎሰ ይወሰን ይብል ዳርጋ ዝተዓወትኩ ከይከድኩ ከለኹ ካብ ዝበለፅ ዓወት የለን። ስለዚ እንደገና ቴንኪ ክለ
1: ኣብ መወዳእታ ስኒት ኣብ ልዕሊ ኣእምራ እውን ምዕባላ እውን ድርስነት ዘለዎም ሰባት ኣተኪራ ለበዋ ብማሃብያ ተፋንያትና ኣብ ዝተካየደ ውድድር ከምኡ ውን ኣብ ቀጻሊ መደባታ ዓወቶን ኣሳልጦን ንምንየላ
0: ሓደ ምቕባል ኣነ ህያብ ኮይኑ እዮም ዝስምዑን እዚኦም ህፃናት እዚኦም ሓፍተይ ስለ ዘላየ ኣነ ዕላማ ፐርፐስ ረኪበ ኣብ ዝሰርሓሉ ዘለኹ ዝሰርሕ ዘለኹ ከም ኣዝመሰለ ህፃን ካልእ እንተዳ ርኢ ከዓ ንሳ ኮይኖም ስለ ዝስምዑኒ ንዓኣቶም ናይ ምድጋፍ ናይ ምሕቋፍ ልቢ ወይ ርህራሀ እሳ ዝገደፈትለይ ኮይኑ ይስማዓኒ። ሕጂ ከዓስ ልክዕ ከምቲ ንዓይ ህያብ ዝኾነትኒ ካራክተረይ ዝለወጠትኒ ዕላማ ዝሃበትኒ እንተ ደኣ ኣብ ኮሚኒቲ ሼር ገይረያ ከምዝ ፅልዋ ዝንዓይ ድገበረትለይ ንካልእ ሰብ እውን ክትገብረሉ ትኽእል። ሶዞም ስድራ እዚኦም ከዓ እንተውፅኦሞም ከምቲ ንዕኦም ፈቃራት ዝገበርዎም ነቲ ሕብረተሰብ እውን ፈቃር ኣላይ ንክገብሮ ሼር ተዝገብርዎም ኮይኑ ይስማዓኒ። ብጀካ እዚ ንሕብረተሰብ ፅቡቅ ኤፌክት ዘለዎም ናይዞም ህፃናት ብልዕሊኡ ከዓ እንተወፂኦም እቶም ስድራ እውን ብሓቂ ይኣምኑ እዮም ኢሎም እንተሓሲቦም ከም ንስኻ ዝኣመንካሉ እዩ ውላድ ካብ ዝብፅሕ ዝበፅሕ ኣይክእልን እዩ ተይልካ ተኸባቢ እውን ስለ ዘይተገባግበሉ ኣይበፅሕን እዩ ንሱ እንተ ደኣ ይኽእል እዩ ተይልካ ግን ክትፀዕርን ክትፍትንን እውን ስለ ዝኾንካ ክበፅሕ ይኽእል ኢለ ስለ ዝኣምን ንስድራ ሓደራኹም ንውላድኩም እቲ ዝበርትዐን ዝሓየለን ጠበቓ ንስኹም ኢኹም ካባኹም ተበጊሱ እዩ ከዓ ኩሉ ነገር ክቐንዖም ዝኽእል እሞ እዞም ተዋሂቦምኹም ዘለዉ ህያብሲ ንባዕልኹም ጥራይ ደይኮነስ ምስ ህዝቢ ምስ ኮሚኒቲ ምስ ዓለም ሸር ክትገብርዎም የላ ኣለዎ።

ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክቡራት ተዓዘብትና ኣስዒብና ድማ መደወክ ኢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾኑት ሕሶታት መደወክ ሒዝሃልና ቀሪባኣላ። ናይ ሎሚ ሰሙን ዘዋሃደልና ድማ ኤዲተር ያፌት ተኽለ እዩ። ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ሚካኤል ሓድጉ ድማ ብስመይን ብስም ተዓዘብትን እናመስገንኩ ናብቲ ሕሶታት መደወክ ከስግረኩም እየ ትኸታተሉ።

Ha ha ha!

Atravessou a mensagem.

No, no, no. I threw so much.

0: ብስራት ካብ ቤት ስነ ጽባቐ ኢግል ኣብ ከተማ ኣስመራ ዝርከብ ሓድሽ ትካልና ስነ ጽባቐ ኢግል ካብዚ ዓመታት ሒዙ ብልፁን ጽሑፉን ብዋጋውን ርትዓዊ ዝኾነ ኣገልግሎት ቀሪቡ ማዕፁ ኣርሒቡ ይጽበየክን ኣለዎም። እንህቦ ኣገልግሎት ሜክ ኣፕ፣ ምልጋብ ጽፍሪ ማለት ጀል፣ ምፅርራይ ኢድን እግርን ማለት ፔዲኬር ሜኒኬር፣ ስቲም ናይ ኣካላትን ናይ ጸጉርን፣ ባህላዊ ጥሽ፣ ዝተፈላለየ ዓይነት ቁኖ ናይ ዓበይትን ቈልዑን ምንቃሽ፣ ከምኡውን ዝተፈላለየ ባህርያዊ ነገራት ንቆርበት ኮነ ንጸጉሪ ነጸበቕ። ደቂ ኣንስትዮና ንዘለክን ጠለባት ንምምላስ ትካልና ኢግል ስነ ጽባቐ ብምሉእ ምትእማን ብሉጻት ክኢላታትን ተዳልዩ ይጽበየክን ኣሎ። ኢግል ስነ ጽባቐ ከም መቐጸልታ ናይቲ ዝህቦ ዘሎ ናይ ስነ ጽባቐ ኣገልግሎት እንሆውን ሎሚ ኣብ ዓውዱ ስነ ጽባቐ ብምትኳር ዝተፈላለዩ ስልጠናታት ብምድላው ንጉዱሳት ተምሃሮ ብርትዓዊ ዋጋ ንምቕሳም ተዳልዩ ከም ዘሎ ብሓጎስ የበስርን። ኣድራሻና ከተማ ኣስመራ ጎኒ ቤት ጽሕፈት ፖሊስ ትራፊክ ዞባ ማእከል እዩ። ዝያዳ ሓበሬታ ብቁፅሪ ሞባይል 07798622 ብምድዋል ክትሓታን ቆጠራ ክትሕዛን ትኽእላ ይኹን። ብድሓን ምጻ ኢግል ስነ ጽባቐ ናይ ጽባቐ ይኹን መልሲ።
1: ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕሶ ድማ ተኸታታሊት ፊልም ገፅታ ያ ክትከውን መበል ሻምናይ ክፋላ ክስዕብ እዩ ተኸታተሉ።

0: ዘጋጠመ ሓደጋ ማዕረ ክንደይ ከቢድ ምዃኑ ኣይጠፋኣካ ንኸው
1: ማይክ እንታይ ኸ ዘረባ ክልልቶ ብሎ ዘለኹ
2: ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማዕ ኣይተፅቡኽ
3: ኢለካ ኳየ ተለኣኽካ ከም ዝመፅ ከዳ መዓስ ጠፊኒ
4: እሞ እንታይ ዳ ወይስ በዕሉ ንፈልጡ ኢልክና
5: ወረ እንታይ ኢና ሕበብ ነብረ ዘለና ኣቦኹ ዝብለክ ደሎ ስንእሽተይ ኹም ዕድል ክተጠቅምሉ ይብለክ ደሎ
6: ባባ እቲ ዘለኽዎ ፀገም ፅቡ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድን ዘሎ ቐንዝካ ልዕለይ ክርድኦ ዝኽእል ሓደ ሰብ የለን
2: ሚኪ ሓቂ ብዘይ ሕበብ ክነግረካ ተኮይነ ኣነ ኣብ ልዕሊ ሰለና ዘይወዳ ፍቕሪ እዩ ዘለና

0: ከመይ ቀኒኸ ሓንዲ ኸ
1: ከፈ ደስከ ንበሪ እሞ እንታይ የርክ ነሳብሪኒ ክዝጎ ክዳ
2: ብኣዳማይ ስለ ሰዓርኩኻ ሕናኻኸፈዲ
1: ናይ ማዓት ወዲ ኣንስ ከም ገለ ገይርና ደጊ መፃዊት ክሳዕርያ ክንበር ስኺ ዕረፍቲ ትብኒ ንኽየ
2: እንታይ ገበርካ ወደ ሕጂ ካ በርገር ክበልዕ
1: ንዕባ ነቲ ካልኣይ ግዜ ምስዓርካ ሽር ገርክዮ
3: ስማዓኒ ሄኖክ ብዛዕባ ሰሊና ክትፈልጦ ዘለኹ ሓደ ዓብ ነገር ኣሎ ሰሊና ኣብ ሂወት ሓደ ዓብ በደሊ ወሪድዋ ኣዲያን ሓዋን ብሓደጋ መኪና የመይቶ ሓወይ እውን ኣብ ዝኣትዩ ዘይበሃል ጠፊ ኣድያ ብሕማም ሓዋ ድማ ብሓደጋ እምበር ክልቲኦም ብሓደጋ ከም ዝሞቱ ኣይትፈልጥና እዚ ከዓ ንዓዓ ክሓሻ ኢልና ዝገበርናየ እዩ ስለዚ ተወሳኺ ፀቕጢ ከይትፈጥረላ እየ ዛረበካ ዘለኹ
4: ምክኤለ እዚ ጉዳይ ምንታይ ንዓይት ነግረን ኣለ እዚ ድሓርካ እዚ ሓደጋ ትብሎ ኣለካ እንታይ እዩ
3: ዳሓን ብዛዕባኡ ኣስፊሕና ክነእለልና ሰሊና ግን ይትረፍዶ ዛንታ እዘ መቓብር ሓዋን ኣዲያን እውን ኣብዚ ዓዲ ከም ዘሎ ይትፈልጥና
4: ድሓን ኮለር ዘብለ ይብልና ምክኤለ ብኸመይ ፈሊጥካ ናይ ትበለኒ በር እዚ ጉዳይ ኣነ ለላዕሊ ይፈልጦ እየ
3: ካብታ ዝበራሕኻ ክይወፃኹ ከመይ ፈሊጥካ
4: ምክኤለ ንሱ ተገዳሲ ይኮነ ግን ንምንታይ ሰልና ክትፈልጥ ዘይተደልየ ዘሎ
3: ጨሪሳ ክትቀብፆም ደልዩ ንኦም ዘኪራ ብዛዕባ እቲ ዛንታ እንድሕር ድኣ ክትሓትት ጀሚራ ብዙሕ ክንሕምልሶም ዘይንኽእል ሕቶታት ክስዕብ
4: ግን ዚ ጉዳይ ኮ ብካልእ ምስማዕ ኣይተርፍኒ ሳዕበይኒ ይኸፍእ ድሓር ውዒላ ሓዲረካ ምፍላጥ ኣይተርፍኒ
3: ርዳእኒ ኣነ እንዳንኤልን ክንነግራልና ክንደይ ግዜ ተበጊስና ግን ካ እቲ በዓሲ ኢልና ንምለስ
4: ሰሊና ከምዚ ክትከውን ዝግበአ ሰብ ኣይኮነትን
3: ሓቅኻ ንስኻ ሓሊት እዩ ዘዛርበካ ዘሎ ድሓን እንታይ ንገብር በዕለይ ሓሲበሉ ኣለኹ ንስኻ ጥራይ ሓደራኻ እዚ ዘረባ እዚ ወይ ዚ ምስጢር እዚ ከኣፍካ ከይተውፅኦ ስጋ ብነግረ ሕጂ ንካ ሞዝሓዞ
4: ንምንታይ እዙ
1: እንከ እንዶ ድሓን ሓዞ
3: ካ ንኸይና መግዝእ ክኮና
4: ለእንታይ ክትገብር ኣለካ
3: ድሓን ሓዞ ጥራይ ግን ጥንቅቕ በል ሓራይ
4: ድሓን ፀገም የብሉና ትሲ
3: ወቐፃሊ ክንራኸብ ኢና ድሓን
4: ረይ ሞ ክይደአነ
3: ረይ ብሩህ መዓልቲ

0: ንምንታይ እዚ ምስጢር ዝናዓት ነግረን ላ ኣብለኒ ቋሓማ ቋሓማ ሚ ቋሓማ
1: ዳና ጆ ግን ቅድሚ ሕጂ ቴኒስ ገለ ፀዋት ነርክ ከምሽ
2: እዋ ከምዚ ሰብ ክውሕደና ከሎ ገለ ስነ ንሕለና ንፀዋት እዮም
1: ለከንዶ ፐርከት ተሓዛ ክንገልምለ ክንስ ከመይ ደክባ ናይ ፅቡቅ ፀዊት ክና ኣነ ንበዓል ከማል ጥራይ ድምካሓል ደንበር ንዓቅስ መካልሲ ነኪ
2: ምስ ኢለኒ ላይ ግዛ ሒትሳዕር ዝብለካ ዘሎ
1: ታሓን ግደፊ ጥራይ ሕጂ ዋላ ናይ ውልቃውያን ኣሰልጠንቲ ድ ዋላ ገለ ጌረስ ክገጥመኪ እጆ
2: ኣታስኻ ከተስጉገኒኻ
1: ክሳብ ሓፍቲ እሞ ክሳብ በግበሪ ናንበር ክባሃብኒ ምናልባሽ ፈርሒ ክንተሕባቅሲ ርከቦት ኮነኖ
2: ድሓ ንሱስ ሕዛ ጥራይ ባሮ 7 21
1: በቃ ሳናት ክሳይ ገብረልክ ሚስኮል ገብረልክ ንዲ መዝግብ ያኸ ኦኬ እዋ ኣንተ እንታይ ራ ተቐቢልክኒ
2: ኣንተ ናይ ካልእ ኮ የመሲልኒ ኣምሰ
1: ግና ኒትስ ክህድብለልክ ባባይ

እዋይ ኣታ ክንዲ ደስ ክብለካ ወደ ዛ ጓል ነዛ ዝቆለበት እንዲ ሕጂ ትራንስፈር ጌይራትለይ ናይ ብሓቂ ዓባይ ሰብ

0: ስምዓኒ ኣነ ገንዘብ በዚሕኒ ኮንኩም ዝኸፍለካ ዝ
1: ሕና ምንታይ ና ዘይገበርና
0: እንታይ ዘይገበርና ስራሕኻ ተፅፍፍ ኣነ ዓቕሚ ይብለይን ትብል ተለካ ግልፎ ካልእ ሰብ ኣይስእኒ
1: ጎምባይ ትብለታ ይ እዚ ኳ ገለ ዝረክቦ እታ ሓበሬታ ስለ ዘሎ እዩ በር መደምና ፅፉፍ እዩ ሩ
0: ኣታ ገደፈኒ ዶ ካልእ ሓበሬታ ረኺባ ገለ መለይ ትበለኒ ስራሕኻ ኣፅፊፍካ ዝሰርሕ መሳርሕትካ ድሕር ዘይተኣምኖም እንትኾንከኻ ግለፎ ዶም ዞኦም ስራሕ ምሳይ ምስ በይነ ዝሰርሕ
1: እዚኣባ ፅቡቕ
0: ገዛ ንኸይድ ነጢርካ ተኣተውሉ ቦታ ከዓ ክሕብረካ ያ ተኻሸሉ ተኣቱ
1: ንምንታይ ድኣ ንገዛ
0: ዳ ጠቀመ ይብሉ ፅፉፍ ሓበሬታ ምፀልከ ኣብቲ ካሸሎ ሰብ ዘይብሉ እዋን ነጢርካ ተኣቱ ኣቲኻኻ እቲ ዝግበር ጌርካ ትወፅእ
1: ኣብ ገዛ ይከብድ
0: ከመይ ኢሉ ከብደካ ስራሕኻ ደይኮነ እዚ ዕርቡን እዩ ውዝኸከ
1: ንራይላን
0: ግን ከምቲ ዝበልኩኸ ኣነ ንስኻ ንትራይ ጥንቃቕ ስታች

0: ሞ እዛ ገዛ ኩላ ርኢካ ኣለኻ ሕጂ ከም ዝበልኩካ ናትካ ስራሕ ንብረት ምግጣሚ ኣብ ቦታ ዓማዊል ኬትካ ምግጣሚ ካልእን ካልእ ብደገ ዝመፅእ ንብረት ምግጣም ሰሊና ካብ ንእሽተ ካ ከለካ ፅቡቅ ኣፍልጦ ናይ ጠዋሉ ኣለዎ ኢላትን ነራ ኣብ ስራሕካ እውን ኣዝኻ ንፍዕ ምኳን ከዓ ነገራትን ስለዚ ካባኻ ብዙሕ ክፅብ
1: ፀገም የለን ኣምና በዚታት ኣይጠራጠር ዝከኣለን ዘበለ ኩሉ ነገር ገብር
0: ኩሉ ዝበልኩካ ኣይትረሳዕ ኣይትሕማቅ ዝኾነ ነገር ተደሊኻ ኣነ ኣለኹ ሰሊና ውን ኣለ
1: ረረ
0: ሞንታይ ኣሎ ካልእ ዝተረፈ
1: ወላ ሓንቲ
0: ወላ ሓንቲ ብጥሩሕ ዳ ሰርሕ ደሞዝካ ኣይተሓትት እንዳ
1: ደሞዝ በስአኒ
0: ድሓን ንግዜ 65 ገይረልካ ኣለኹ ስራሕካ ተለይካ ሸዑ
1: ፅቡቅ ሕረ ሰማዒ
0: ሰሚዕና ኣለና ደቃሙ ስራሕካ ጅምር ትኽእል ኢኻ
1: ወይ ተወልዕ
0: ረሲዕ የ ንፅር

0: ኣነ እኳ ብዙሕ ርእየካ ይፈልጥኒ ግን ሰሊና ወዲ ገዛውትና ይትብለካ ነራ
1: እወ ሓንሳብ ኢና ኣነስ ርእከ
0: ተዘይተጋጊ ግን ወ ቴድሮስ ያ ቴድሮስ ማለት ኣውቲስታናይ ዝገዛ
1: እወ ፅቡቅ ኣለኻ
0: በቃ ሓራይ ፅቡቅ ናይ ስራሕ ኣለ
1: ቴንክ ዩ

እምባ እዚ ሰብኣይ ዳ እንታይ ሓስብ እዩ ብዛዕባካ ዘርሓቲትን ብኣይ ገለገለ ስክፍታታት ይህልዎ ደኹ ማዕርኹ ንዶ ዲክ ድሓ ብተግባር ክእምኖም ክሕግሶም ክኽእል ኣለኒ

0: እምቧ እንተ እንታይ ይበሃል እዚ ሰብ ከመይ ገይሩ እዩ ሕሉኑ ደፊኑ ዝኸይ ዘሎ እዚ የተሓሳስበካ ዶ ይ ዛዓርከ ዳኒ ኣለኻ ዶ ምሰ
1: ኣለ ተዛሪብካ ድ
0: ተዛሪብካ ጥራይ እንታይ ኣጋጢምካ ምስ
1: ዳሓኒ ስለ ናይ ስራሕ ገሊ ክሓስብ ፀኒ
0: ዋ ናይ ስራሕ ዳኻ ማዓስተሓስብ ምስ ስማዓ ኣሎ ምስ ሚካል ገለ ተቆራሪኹም ኣለኹም ዶ
1: ኣሳከማ ዳሓኒ ንግለካ ኣሎ ብስራሕ ካልእ ኣይኮንኩን እንታይ ዳሓኒ
0: ኣና እንዳሰቕ ኢለ ኣብ ዘንበብክዎ ገሪምኒ ፀኒሑ
1: እንታይ ዲኻ ኣንቢካ
0: ይዝረፍ ክትውዕሎስ ንኽትዛርበሉ ከማሲ ነብሰ ስጋኻስ ፈጥፈጥ እዩ ዝብለካ
1: እንታይ
0: ሰብ ወዲ ሰብ ንኸምኡ ፍጡር ወዲ ሰብሲ ከመይ ገይሩ እዩ ዝጭኩነሉ
1: እንታይ
0: ኢኻ ወታእታ እንዳበልካ ንብስካ ኣሲርካ ትዛረብኒ ዘለኻ እንዳ ከመይ ገይረ ክፈልጦም ኣብ ዘንበብኮ ከየ ዝነግረካ ዘሎ
1: ተታሒዞም እዮም
0: ዋ ሂወት ሰብ ሕሊፎም ዳኣ ክተሓዝ እዮ እምበር እንታይ ደልያ ጎረቤት መዋት ብዝሃበ ሓበሬታ ተረኺቡ ምትሓዝ ተበሉካ ንክልቲኦም 25 ዓመት ተፈሪዶ
1: 25 ዓመት ዳ ኣይበዝሐም
0: ኣይበዝሐን ውሒድዎም ከማ ስማዓ ኖ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለትካ
1: ሓቀኻ ውሕዶም ኣለዎ 25 ውሒዶ
0: ዋ

0: ብቐዳማይ ኮ ኩሉ ኣካይድኻን ኣከዳድናኻ ንርኤ መምህር ትመስሊ ኢለ
1: ይሄ መምህር ፍሉይ ኣከዳድና ኣለዎ ድ
0: ዘይኮነስ ግን ክትግምቶስ ቀሊል እዩ ኩሉ ሰብ ከዓ ንሰርሑ ዝመስል
1: ሓቂ ዘረባ መስተባዓሊት ንፍዕ ትገማት ኤኒዌይስ ግን ኣብ ኮሌጅ ናይ ቢዝነስ መምህር እየ
0: ሓቂ ፅቡቅ
1: ያ ብያ ክትምስ
0: ሎሚ ኣነ ናብ ዝወሰድካ
1: ኖኖ እዚ ግብጃ ናት ስለ ዝኾነ ቦታ ጥራይምረዝኣይምስሓሎ ማለት እዩ
0: ከምዚ ዝደለየ ኮ ኣበይ ክትምስል ኢሉ ሓትን ሕዚ ካ ዝኸይድ
1: ዋሳብ ኣነ ኮኒ ትፈትዮ ቦታ ገለ ከይልዎ ኪል ምር ፀገም ይብሉን ኮ ዘክእለ
0: ሎማዓንቲ ናተይ መደብያ ብቕዳማይ ካ በርገር ጋቢዝካ ንንክእል ሎማዓንቲ ኣነ ከምዝሃቀ
1: በቃ ፀገም ኣብ ደስ ዝበለኩም ንኸይድ
0: ኮን ኣነይ ኮስደካሕ በፂሕናኹም

0: ሓወይ ስለ ዝኾንካ ንምበር ቴሌፎን ብዘይምልዓልካ ትቅፃዕ እዩ ዝግባአካ ነይሩ።
1: ኣብ ሓዊቶ ናይ ኣሕዋት ከም ትሰርሕ ዘለካስ ከዓ ሓዊት ይብለኒ
0: ሓጂ ኒሕ ዘለዎ ዘረባ ተዛሪብካ ዝወሰንካ ኢኻ ትመስል። ግደፍ ግደፍ ግደፍ ግደፍ ኣኽ ግደፍ ንኽትሓስብ ዝኣክል ግዜ ሂበካ ይመስለኒ።
1: ድሓን ኩሉ መዓልቲ ለዎ ትፈልጥ
0: ኣባህላኻ ኣብ ውሳነ በፂሐ ኣለኹ እዚ ዘስምዕ
1: እዋ ወሲን ኣለኹ። እንታይ ከም ዝወሰንኩ ግን ብኣካል ተራኺብና ክነግረካ ደዩ ኣሎ።
0: ፅቡቕ ዘያነስ ንዓኻ ትፅበ ዘለኹ።
1: ኣበይ ጥራይ ንራኸብ
0: ስቕ ኢለ የተሰኪፈ ፀኒሐ ማለት እዩ።

0: ዝሓወይሲ የጨነቆ ከይህሉ
1: ኣታ ሰብ ኣበይን መዓስን ጥራይ ንራኽብ
0: ምሸት ሰዓ 8 ኣበይ ከም ዘለኹ መልእኽቲ ክፅሕፈልካ እየ ቀልጢፍካ ትመፀኒ
1: እየ ሕጂ ቀሊት ነግረኒ
0: ዝተባሃልካ የ ጥራይ ግበር

0: ኣታ እንታይ ዝበሎ ምጥፋእ ዳ ኣሉታ
1: ሓቅኻ ጠፍየካ ግሸት እዩ ዘለኹ።
0: ኣበይ ድኻ ዘለኻ?
1: ባሳ ኣለኹ ኣፍ ናይ ምሸት ገለቢለኻ እ
0: እንታይ ዛረባ ኣለኻ? ደለካ ከዓ ነይረ
2: ኣነ እዚ ካብ ዜታት ከጨነቐለ እንታይ ኢኸ ዝኾነ ዕላል ኣለኒ ገለ መለኽቲ ብለኸ ኣብሳ ሒስክን ትመፅእ
3: እየ ሞ ተኾጋ
2: ደይዕለል ዲ ኮይኑ ትዕለ
3: ሄኖክ ዕላልና ወዲእና ተ ተራዳዲና ናብ ዝብሎ ዘለካ ንከይንኽእልና
2: ናትካ ዕላልካ ናትክዘረባካ ደይ ጉዳእ ረይ እንታይ ክትብል ዘለኹ

0: ናፊካን ይኸምስለኒ
1: መኪና ኻ ነዝርያ ዘሎ መፅኻ ድኻ
2: መኪና ዘይተማላኸ ሴም ሓወይ ሒዝዋ ዘሎ
1: እንዳይ በልሓራይ

ንኣስታት 2 ሰዓትን ፈረኣን ዝፀንሐ ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብ መደብና ንዝልወኩም ሃናፅር ኢቶ ይኹን ንቐፌታ ድማ ከምቲ ወትሩ እንብሎ መደብና ክትሕየል ክትምዕብል እንተዳ ኮይና ብሓያል ተሳትፈኹም እዩ። ስለዚ ተሳትፈኹም ኣይፈለየና እናበልና ትሕሶታትና ኣብዚ ክነዛዝም ኢና። ምስ ሰኣላይ ኣፎም ፀጋይ ብምኳይና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ ኢና ክንረኸብ። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስ ተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ኤልቢስ የኔሬ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ ዓጣዜራየ ሰብ ግም ዓቢልካ ኤልቢስ የኔሬ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ
1: ኣዋይ
0: ኤልቢስ የኔሬ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ ኤልቢስ የኔሬ ኤልቢስ ተመሻጣይ እንታይ ሞ ክገብር ግዜ ተለዋጣይ
1: ኣዋይ
2: ናተይ ናይ ዓጣልን ጉብዝና ዘይረአየ ከምዚ ኢልና ዝተወለድና ይመስሎ ይዝከረካዶ ከምዚ ናይ

0: ኤልቪስ ፕረስለይ ጨጉሪ ኣብ ክልተ መቂሎም ገዛውትኹም ክመፁ ከለኹ ድሓዱ ቆልዑ ገዛውትኹም ኤልቪስ ኣይትመሳሕ ሽሮ ከይትምሳሕ ክብሉ ንኽእሉ
1: መናታ ንኻሲ ኤልቪስ ዝብሉካ ነይሮም ኣንታ ሕልኩስ
0: ኖኒ ኸዛ ጠንባል ንዓይሱ ሕልኩስ
1: ወሬ ጠንባስ ስስዑውን ብሉካ ነይሮም እ ወይ ሓባል መድያ ከይትቅድመኪ ሃ ሓንጣል ሃንደበት ክዲበኒ በል ሓደ ኢና ዓይኒ ሑሹ ዓይኒ ሓንኮ ንስ ኣነ ቁፅሪ ሓደ ስሶ ንስኻ ከዓ ቁፅሪ ክልተ ኣንጎሊ
2: ንስኩ በቀ ንኾነ ሓንቲ ገዛ ከምዚ ጌርካ ጨሊልካ ንክልተ ሰብ ከትማ ከተካር ትደሊ ሰብ ኳ
1: ንስኻኸ ንዝሓረይትኻ መንግስቲ ዝሃቦም ማይ ደው ኮንካን ትኸልእ ኣተክቡእ ሰብ
2: ኣነስ ጓር ንጓኖት እንታ ንስኻ ቆሪካ ኻ ካብቲ ሓሪሱ ምህርቱ ዝሃበካ ሓዊካ ካብኡ ክልተ ኩንታል ሸጠለልካ ንስኻ ኮ ሰሪካ ዝሸጥካ ኳ
1: ኣንታ ንስኻኸ ጓልካ ንዓኻ ንሓብታን መውዕሉ ዝኣበትኩም ኢላ ዝሰደዶቶ ገንዘብ ዓሚፅካ ተበልዕ ሃንጎሊማ ደይኮም
2: ምሳኻ ተማኺረ
1: ኣነ ከምስ ምን ተማኺረ ጠፍሓ ወይ በሊአ እያ
0: ንገዳ
2: ኣታታይ ኣለና ሓበት ንገባበር ከም ተነበርና ንታይ ደ ኣቕሪብና ኢና
1: ሓቂኻ ኢልስ ድሓር ካእሲ ንሓወይ ተሰረቅኩት ደ ኣቕሪበ እየ ድሓርካ ጠፍጠፍጠፍ ኖርማል ላ
2: ሞርተር ውተሽዓ ድግሪ ስማስኪ ኣነ ኮ ንጓለይ ገንዘብ ዝዓመፅክዋ ነቲ ሳኽራም ሰብኣያ ከይትህቦ ኢለኩ ስማስኪ ድሓርካ እንታይ ናይ ማይ ከምቲ ጥብ ዝበለት ማይ ናብ ዲጋ ዝበሃል ጥብ ዝበለት ናይ ማይ ቡምባ ናብ ባስካ ደይኮ ድሓርካ ዋና ገዛ ሓምሳ ፊስቶ ማይ ምስ በልአ ደይኮነ ተኸራየ ሓንቲ ፊስቶ ዝመልእ ታይ ተኸራየ ከዓ ትፈልጦ ኢኻ ንድሕርቲ ኢልካ ቡምባ ከፊትካ ኣሉ ወይዓቢል እዩ ዘፍስሶ
1: የፍስዎ ወ ኤልቪስ ዓርከይዳ ደይ ምስኪን ኢኻ ሰባት ኣነ ኣማሞቅ ገዛ እንዳደቀስኩ ከመይ ገሮም ሰባት ደገ ይሓድሩ ንሰባት ይጣዕሙ ትብል ሰብ ዘይኮንካናታ
2: ሓቅቅነይ እንታይ ሞ ክንገብር እንታይ ሞ ክንገብር እንታ ስኻ ዳ ስማዕ ስከይ ጉሩም ምልኩዕ እንታ ኣስናኑ ከምስኒ ኣድግተር ዝበለ በሳ
0: ያቐኒየለይ ኣፍራ ዓርከይ
2: ክብሪ ሃበለይ ቅጭነይ ኣታ ዝዓስት ክደይ ጥዕሚታ ይ ኣበከለኻስ ውድስ ውድስ ውድስ ውድስ
3: ሓደ እንዲ ቃል ምሕቲ ዝገብር ዘሎ ሲ ክለ ዘረባሶ ይብሉ በቀ ነ ዘረባሶ ኢሉ ሕውስውስውስ ኣቢሉ
4: ዳበሃል ብዛዕባ እንታይ ተዝዕልል ዘሎ
3: ሲሚ ዝበሃል ስነ ጥበባዊ ምውር ራስ ተመክሮ እንድያ ትብልታ መደብ እዎ ተሰዓቐካ
5: ሴም መን ይኸስም ናይ መዓስ እዩ
3: ኣታ ሕጂ ብዛ ዓመት እዩ ተቐልቂሉ
5: ኣብዚ ዓመት መፅኡ ሲ ያዕኒ ተመክሮኡ ከኣካፍል ኣሎ ጀማዓ ትርክር እንታይ ዝኣመሰለ ቅልጣፈ እዩ እዚ
3: እንበላደሊኻ ከምዚ ህቡብ መሲልካሲ ተሃብብ ዓይነት ኣነ ዝሰራሕ ክወገል ዓይነት እዩ ናይ ሎሚ ዘለዉ ስነ ጥበባውያን ግን ከምዚ ይጎድሎም ከምዚ የብሎም ነበልካስ ፅጋዕ ኢልካስ ተሃብብ
4: ኣቶም ሰባት እዚ እኳ የስሐቕኒ ሰብ ንምንታይ ኣብ መድረክ ወፂኢኻ ንምዝራብ ዘህወኽ
6: ኣነ ምስ ሚካል ዝሰማማዒ እዚኣ ዋላ ንዓያ ትገርመኒ
4: ሕሰብ ሞ ታዊሕካ ትዛረብ ዳሓር ናይ ኣዘራረባ ጌጋ ምስ ገበርካ ህዝቢ ድማ ፎቅ ምስ በለካ ኣይተሓዙለይ እንታይ ከምዚኣ ተዘረብኩዋስ ቤጋ ተረዲእኩማ ትብል
3: እዋ እዚ ሕጅስ ብኸምኡ እንዲዳ ካልኣይ ግዜ ዝዛረብ ዘሎ በቲ ዝበሎ ብዙሕ ሰብ ተቃዊሞሲ ናቱ የቕሬታ ሓትት ኳ ይመፅ
5: እሞ እዚ ኳ ይፅላእ ዘሎ ተሃዊኸኒ ክዕውኦ ተደቢረንካ ዩ ሓፍሶ ይኸውን
4: ኣነ ዝገርመኒሲ እዚ ብሸው ኢሎም ዘምፅዎ ሕቶታት እዩ
1: ብቐዳማይ ግን ሓንቲ ዓባይ ኣርቲስት ኢሉ እንዲ ኣቕሪቡ ኣብቲ መደው ናይ ኤርነስት ፎቶ ያ ፊልም ዓይነት እያ ምስበራ ስተሃይዳ ኢላቶ
6: እወ
4: ርእየ እንደ ዘመዋረዲት
6: ዋ እንታይ ደ ኢላ ዋላ ኣነስ ርእያ ነይረ እንዴ ወል ኣነ ናይ ትግርኛ ፊልም ገለ ይርእኒ እንታይ ማ ትብሎ ኢኻ
4: እንታይ ኢልኪ ተዋዛኣይ ተባሂልካስ ፊልማ ይርኢኒ ደራፋይ ተባሂልካ ስትሪን ናይ ገብርኒ ክትብል
6: ዝገርም እኳ እዩ ደራስ ተባሂልካ መፅሓፍ የልብን ኢልካ ክትዛረብ ንሕና ከም ህዝቢ ኣነክዛርብ ኢልካ ናይ ምዝራብ ወልፊ የብልና ኣቦታትና ነቲ ካባይ ይዓቢ ካባይ ይፈልጥ ናይ ምዝራብ ትኽእሉ ኣለዎ ዝብልዎ ከ ንስኻ ተዛረብ ዝብልዎ
3: ኖኖ ንስኻ ደኣ ተዛረብ
7: ኣይፋሉ ንስኹም ዳኣ ተዛረቡ ናትኩም ፅበቕ
6: ፍቑድ እዩ ተዛረቡ ደኣ ይብሉ እምበር
4: ረኣይዎሞ ዝበሃልና ክትዕምሽ ምክባር ስለ ዘለዎም ኳ እዮም ንስኻ ኣባ ተዛርብ ንስኻ ኣባ ዝበሃሉ
5: ናይ ደቂ ሎሞ ከዓኒ ኣነ ክዛርብ ንስኻ ስምዓኒ እዮም ዝብሉ
6: ኣታ ክንደይ ኣርካናት ድዮም ተቆፂሩ ዘይውዳእ ግጥምታት ፅሒፎም ግና ኣብ ኢንተርቪው ርኢናዮም ኣይንፈልጥን
7: ክንደይ መፅሓፍቲ ድፅሓፉ ኸ ስሞም እምበር ገፆም ርኢናዮም ዘይንፈልጥ ንዓመታት ዝኸይድ መሃር ተኸታታሉ ስራሓት እንዳሰርሑ ኣነ ኣነ ኢሎም ውጥም ቅልቅል ዘይብሉ
6: ሎሚ እዚ ሰብ ግን ንፋስ ቅልቅል እዩ ዝኾኑ ዘሎ
8: ባረይዎም ዶ ከም በዓል ሰተ ማለት ኳ

0: እዚ ሓሶ ተለሚድ ካስ ክጥዕማ እንታወዲ
1: ሓቂ ንዲ ዝመስለክ ኣብዛ ልብካብዛ ድምካ ባቀሉ ስራው እተስኻ መምፂና ከይንገብር ግዳይ ናብ ካልእ እቲ ኸና እንታዛ ትካል ሜታ ሜታ በረት ኮይና በረት
0: ሓንጣል ኣብ ምውዕዋዕ ዝውሕል ኮንካ ኣድቨርታይዝ የድልየካ ኣሎ
1: ኣድቨርታይዝ ከመይ ማለት
0: ምውዕዋዕ ከምዚ ኩሉ ሰብ ከም ዝፈልጦ ምግባር
1: ሞከመይ ገይረ ከምኡ ክገብር
0: ብብዙሕ መንገዲ ይግበር ንኣብነት ኣብዛ ናይ እዛ መፅሄት እዛ ናይ ፕሮቲን እዛ ናይ ኮለጃት መፅሄት ዘላ
1: ሓደ በለለ
0: ኣብዛ ናይ ሃማዴ ኣለካ
1: ክልተ በለለ
0: ኣብዚ ናይ ህዝብን ፖሊስን ኣለካ
1: ሓቢልካ ኣለ ንኦም ዳ ባዕለ ክትውዕ
0: ወወወወ ሓቂ ካወ ወረሳቶም ስለ ዘንጉጅ ኣለና ዓይት ዓመንስ ብዓይን መርሱ እዮም ዝደሊና
1: ሞንታይ ዳ ደሊ ኸዳ ሞባዕለ ኳሕኩሒዚ ጠሙቱ ንክብሎ
0: ወው ይትረፈና ስማዕ ኣሎ ተራእይን እኳ ከምዚ ፌሮ ሒዞም እዳፀቑዑ ቅበሉናወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወወ
1: ኣታትም ገዛካዘቶ ተኻሪዩ ዘሎ ጋዜጠኛ ደየ ኣለን ንዕኸታይ ደሊኻ ንዕኸ ገዛቲኻ ካልእ ክድንለሉ ደሊካ እንታ ሓንጎር ኢማ
0: ኣንታ ሓግዘና ንሱ ኮ ንሱ ዝመርሑ ሰሙናዊት መደብ ኣላቶ
1: ሃየ
0: ናብ ዝተፈላለዩ ትካላት እንዳኸደ ከመይ ይሰርሕ ኣባላቱ ብኸመይ ይቕበልዎ ዘቕርባ መደብ ኣላቶ ኣብ ቲቪኤረ
1: ወይ
0: ደውለሉ ሞ ቀድም በቲ ገዛ ክዛርበካ ትብሎ ድሓር ብሜላ ጌርና ንፍትኖ ከምቲ ኮይኑ ግን እዞም ጉጅለና ዓይት ዓመኒ ፈለጠናን ገንዘብ ህብ ኣቢልና ኣጋግ
1: ግደፎ ዶ ገፈሱ ናባይ ግደፎ ብለካ ኣለኹ እዚኣተ ገይርዋ ፅቡቅ ኣይገበራን ከዓ ሰበይቱን ንብረቱን ኣብ ኣፋፊትካ ንሸሎ ከፅንዖም እየ
0: ዳሓር ከምኡ ተገብርካስ ደይ እየ
1: ሄሎ ሄሎ ጴጥሮስ ወደይ ወወ ደሌካ ኣለኹ ደሌካ ኣለኹ ባቃ ኣብኣብ ምፃ ድሕና ብታ ሻንሰት የላ ወ ኣብ ምፃ በቃ በቃ ቻው ወይ
0: ከምቲ ኣገርና ክትተክሪት ከይነብር ሲ እስኪሰርሻ
2: እዋይ እዋይ እዋይ እዋይ እዛ ሽቓ ገይረ እያ ዘለኹ እንተ ትርእዋ መስ ክገርመኩም እዛ ፈፀጋይ ሲ ሽቓቕ እንዳሆልወልኩ ከለኹ ኣብቲ መስትያት መሰል መንደቕ ኩዕሪ
3: እያ
2: እየ እንተኾንኩ ኣብዚ እዳዝማምኮ ሰብ ካብ ክበልዕ ክሸይን እዩ
4: ዝመፅእ ሰብ ናብዚ ገዛ ነዚ ፅቡቅ ፍሽኽታይን ነዚ ተሃራፍ ቅርፀይን ክርኢሉ እዩ ዝመፅእ
3: ኣነ ካብ ስራሕ ኣብኪረ ክኾን ኣለን እምበር ሕሉፍ ሓሊፍዎም እዞም ዓማዊል እየ ዝብለኩም ኣዛሚት እተዘየላ ናብዚ ምፃእ ክንገድ ኮይና ዝብሉ እስራሕ ድኣነ ተዘይሃለ ፍዝዝ ቅዝዝ ሃመም ኢላ ያትውዕል
5: ያ ጀማዓ ትርኬር ስቕ እንተበልና ባዳፋን ይፃወቱ ወባዕደን ከኣኒ ኣብዚኣ እንዳ ዝማም ዝመፁ ነዛ ፍሉይ ደልዮም ጥራሕ እዩ እምበር ሳሕቲ ከኣኒ ሽወያ ከም መውረዲ ናይ ለማልም ሻየ ዝኾኑ እምበር ንዓይሎም ዝመፁ
4: ኣታ ኣማይ ዳኒ ቡና ኣንስቶም ገዲፎም ማኪያቶ ናይ ለምለም ተወሊፎም ደይኮኑ ዝመፁ ኣ ቀንዲ እምበር
6: ብወልፊ ማኪያቶ ወይ ንሰባት ተውዛሕዛሕ ዘበልኩ
7: ሓንሳብ ሓንሳብ ዝተሰሚሐልኩም ኣለኹ እዚ ገዛ ቀንዲ ድፍለጠሉ ብቁልጡፍ ደሊበል እንዳ ዝማም ሳላእዚ ንፋስ ዝኾነ ቆልዓ ሰተ ክትእዝዛን ጥብ ከብሉልካን ሓንቲያ ንዮም
3: ኣስተዋሪድኪ ብደኡ ክረዲት ክተመንጢልኪ ብናት ክፍሪታታስ ለለ ክፅዋዕሉ ብናት ቅጫፍ ትፍስ እዚኣቶም ክውደስሉ ኣታ ክንደይ ዓማዊኢሉ ድዮም እዛ ናይ ክሽነኸኮስ በጃኹ ነዛ ኸነ ምስግና ፀውዕልና ዝብሉ ኣነ ደኣ ኸመይ ዝበልኩ ገዳሲት እምበር
2: ዋ ቦሊት ጋዕሩ ዝበልኩም እንተበልኩም ሰብ ክሸይን ኢሉ
3: ድመልስኣነ
7: እዚ ኩሉ ፓርኪን ኮለ እዳበልክሕሉኣነ
2: ኣቲ ሂዳ ንስኻ እንተኾንኪ ሰብ እንዳተቋየቆ ተቐድሒ
8: ነዛ ጉጅለ ኣነ ባ ቀዲሐ ክርእኩም ኣንተ ቅርብ ከይስከፉ እንዲኹም ሕጂ ሕጂ ቅድሚ ቅሩብ ደቃይቕ ነዚ ኣርቲስት የባህለ ክትቃወሞ ፀኒሕኩም ሲ ሕጂ ንባዕልኹም በቲ ሕማም ክትጥቅዑ እዋ ንምንታይ እዩ ሰብ ንክዛረብ ንክውደስን ደስ ዝብሎ ወይስ ውጥቀት ንትዕቢት ከም ትቐድሞ ኣይትፈልጡን ወይ ድማ ናይታ ኣነ መውደቂቃ ዝኾነት ጎቤዛ እንታ ኣይትፈልጡን ኢኹም ማለት እዩ
4: ኣነ ይፈልጣን ንገርና ኣቦ
8: ካብ ዕለታት ሓደ መዓልቲ ሓንቲ ጎቤ በረኻ ሳዕር እናበልዐት ንኮላ ኣዕዋፍ ክበራ ረኣየት እሞ ምስኣተን ክትበርር ባህበላ ክትዕዘብን ዘዝተውዕሉ ኣዕዋፍ ድማ ናብኣ ምልስ ኢለን እንታይ ደኣ ናይ ደሓንዲ ከምዚ ጌርክትጥምትና በለኣ እሞ

0: ቀራር ብጣዕሚ እየ ዝፈቱ፣ ግን መንገብገብ የብለይን በለተን። ንሳተን ከዓ ደሓን ተተፈጥሮ ኢኻ ክተልዕል ኢለን መለሰላ። ሽዑ ንሳ ግን ሓንቲ ሓሳብ መፀታ፣ ነዛ ዕንጨይቲ ክልቲ ክንሓዝኣ እሞ ኣነ ድማ ክነኽሳ እየ በለተን። ብሓሳባ ድማ ተሰማማዓ። ከም ሓሳባ ከዓ ምስኣተን ክትበርር ጀመረት። ንኹሉ ነገር ድማ ብላዕሊ ኮይና ጠመተቶ። በቲ ጥበብ ዝተገረመ ሓረስታይ ድማ ኣታ ክንደይ ጠበባ ነዚ ኣስመንኮን ሓሲቦዋ በለ ሞ ወይ ኣህቦ ክት ጎበይ ድማ ክትዛረብ ተሃዊኻ ኣነ ክትብል ነታ ንኺሳታ ዝነበረት ዕንጨይ ትፈንወታ። ሽዑኻ ብህዋ ናብ መሬት ወደቐት፣ ብውንቡ ድማ ሂወት ሓሊፋ። ስለዚ ኣነ ምባል መውደቂኻን መጠመት ኢኻ።
1: ዓንታር ግድን ምፃእ ስለ ዝበልካ ኒ መንጎ ስራሕ መፅ ወረ ምስ ደወልካ ለይሲ ናይ ክራይ ዕለዶ ሕሊፈ ኸውን ዶ ገሊ ዕለት ርኢ
2: ዋ እንታይ ክትሕልፍ ዳ ንስኻ ዶ ትሕልፍካ ኣብ ሰዓት ንዲኻ ንስኻ ትኸፍል እንታ ንስኻ ዋላ ትሕልፍካ ዘይንተሓጋገዝ ዲና ንሕና
3: ኣይትገርም ድሓርካ ዘይግብኣካ መዓስ ኮይኑ ንስኻ ኳ ካብቶም ተካረይቲ ድምፅኻ ዘይስማዕ ዋ በዓልቲ ቤትካ ምኳ ዝተዓፃፀ
2: ጣሕሸም ጣሕሸም ዶ ትፈለጥ ኢኻ ጣሕሸም ኣይትብ
1: ዓንታ እንታይ ድጋጢሙ
3: ጥሮስ ዘጋጠመ ነገር የለን ክንተሓጋገዝ ኢና ደልዩ
1: መስፍን ወለል እንዶ ይንበል እተን ናይ ገዛ ክራይ ኣቐዲምካ ክፈለና እንድሕር ኮይኑ እቲ ጉዳይ ኣነ ተን ገንዘብ ትማሊእ ኢልኩም ኣለኹ ዘረባ ከማ ይትወሱ
2: መን ኢሉ መን ኢሉ እቶ ሓዞ ኣነ ከማ ንውስኸካ ኣነ በቃ ጥሮስ ጋሓዝ ኣነ በቃ ከማ ንድያ ሓዝ
1: ሓንታር ናይ ምንታይ ገንዘብ ትበንልኻ ኣነ ይርዳእኒ እዩ ዘሎ ካብ መዓስዮ ኣካራያይ ንተኻራያይ ገንዘብ ዝህብ ስምዑን እዩ መፀዊዒኹም እንድሕር ዘይነገርኩምና ኣነ ኣብ መንጎ ስራሕ መፅእ ስለ ዘለኹ ገዲፈኩም ክኸይድ
2: መስፍን ንክሮ ዶ
3: እወ እንታይ መስለካ ካብ ገንዘብ ካሓስኻ ድሓን እንታይ መስለካ ኣብታ መደብካ ሲ እዛ እንዳ ሓንጣል እዛ እንዳ ዝመም ኣብታ መደብካ ክትእትወልና ዘለና ድሓርካ ርኢ ከለካ እቲ ትካል ከመይ ይሰርሕ እቲ ህዝቢ ከዓ ከመይ ይቀበሎ ሳኣውሲ ትምውዖ ውዓት ኣድቨርታይዝ ዝገብረና
1: እዚ ኩሉ ዘረባ ስነዚ እዩ
2: ዋላ ንኸፍለካ
3: እወ ዋላ ናይ ሽዱሽተ ወርሒ ገዛ ክራይ ከማ ይምሕረካ
1: ኣቶም ስርዓት መግበሩ ኣነ ንገንዘብ ኢለ ሙያይ ድሸይጥ ዓይነት ሰብ ኣይኮም ድሓር እዚ ትብልዎ ዘለኹም ከዓ ከም ዜጋ ይኹን ከም ትካል ዝግባኣኩም መሰልኩም ይኹም ትሓቱ ዘለኹም ክንዲዚ ምልማን ከማ ኣይድልየኩም
2: እንታብሩክ ወዲ ዝገር ኣባስኪእንታብሩሳ
1: እዚ ክብለኩም ከለኹ ግን እታ ትካል ሕጋዊ ዝኾነ ኣካይዳ ትኽተል እንድሕር ኮይና ንዓማዊል ፅፉፍ ኣገልግሎት ትህብ እንድሕር ኮይና ጥራይ
3: ሕጋዊ ከመይ መልስ ግን ንኣብነት
1: ንኣብነት ፅፈት ናይታ ትካል ከመይ ፅፈታ ፅሬታ ኩሉ ይረአ እታ ትካል ርትዓዊ ዝኾነ ኣገልግሎት ትህብ ድያ ኣይትህብን እዚ ይረአ ሰራሕተኛታት ምስ ዋና ናይ ትካል ዘለዎም ዝምድና ከመይ እዩ ሰራሕተኛታት ንዓማዊል ዝህብዎ ኣኽብሮት ከመይ እዩ እዚ ኩሉ ተገምጊሙ እታ ትካል ናብ መደብ ትቐርብ ማለት
3: እዩ በል ክትፈልጥ ክትፈልጥ ኩለን ዘን ክትብለን ፅናሕካ ሓንጣል ዝምጎሰለኒ ዝውደሰለኒ
1: ፅቡቅ ከምዚ እንድሕር ኮይኑ እዛ ትካል ኣብ ዝመፅእ ሰሙን ክነቕርባ ንኽእል ኢና
2: ማለትእዩኒየለይኒየለይ
3: ዳሓርካእንታይ ሰራሕተኛታት ምስ በልካ ሓንጣል ካብ ምዒር ምስቶም ሰራሕተኛታት ዘለዎም ቅራብሲ ከምዚ ስድራ ቤት እንዲኦም ኮይኖም ዓምና ከማ ናይ ብልዎን እዮም ትገርመካ
2: ዘለኦም
3: ዋ ባባ ንሱኸ ድክዕ ከምዛ ደቁሪ እዮ
1: ፅቡቅ
2: መስፍን ከ ኣብታ ትካል ንስ ክብል ከሎ ንሱ ዝህቦም ምክርታት ንሱ ዝህቦም ሓገዛት እንታይ ኢሎም ዝፅውዕዎ
3: ንገረ
2: ኣያ እዛ ይድጉሱ ሳቢሎም
1: ፅቡቅ ምትዕላይ ፅቡቅ ምስጋን ኣነ ግን ሕጂ ኣብ መንጎ ስራሕ ስለ ዝመፀኹ ገዲፈኩም ክኸይድ ኣለኒ
2: በቃ ኣነ ከዓ ኩሉ ነገር ኣዳልየ እየ
4: ክፀንዕበቃ
2: በሳ ዝወደይ ወይ ዝሕማ
3: ከመይ ባባ
2: ኣያ

0: ክብርን ናይ ሕብረተሰብ እናሓሰብኩም ክትዛረቡ እቲ ትዛረቦ ዘረባ ከዓ ኣቐዲምኩም 2-3 ግዜ ክትሓስብሉ ይላቦ ማለት እዩ። ክንጅምር ንኽእል ኢና። ኣንታል ብመን ክንጅምር?
1: ድሓን ኣነ ከም ዓሚልን ከም ቅንዲ ዓርክ ናይ ዋና ትካልን ብኣይን ተጀበርካ
0: ዋላ ብኤዲት ንዕርዮ እምበር ከም ስርዓት ኳ መጀመርታ ሰራሕተኛታትን ዋና እዮም ክዛረቡ ነይሮም። ግን ድሓን
1: ድሓን ስኻሊቀንዲኻ ኣዛሓረይተ ተዓራርዮ
0: ኣራ ይጀምር።
1: ኣነ ሲ ብዛዕባ እንዳ ዝማም ክትዛረብ ኢኻ ብስቦሉኒ ሲ ብሓቂ ሰንቢደ ኣቶም ሰባት ከየጉድለሉ ሓንጣል ዝለዋህ ንዑኡ ዝኸውን ቃል የብለይን ኢለ ሲ ብስክብታ ሲ ይገርመኩን ይገርመኩን። ሓንጣል ሰብ ይብላዕ ይስተየ እምበር ገንዘብ ትርጉም የብሉን ዓሚል ክሕጎስ ኣለዎ ዝብል ርድኢት ዘለዎ መክሰብና ዕግበት ዓማዊልና እዩ ዝብል ንኸይትገረሙ ሲ ካብ ጋሽ ባርካ በዓል ቁርበት ባሮንቱ ተሰነይ ዓሊ ግድር እምኒ ሓጀር እዚ በዓል መልቁ ሻምበቆ ካብዞ በዓል ሰባ ሓጋዝ ከረን ዒላ በርዒ ኣተከለ እወ እዚ ሰሜናዊ ቀይሕ ባህሪ በዓላፍ ዓበት ናቅፋ ባፅዕ ግንዳዕ ፎሮ ገልዓሎ ደዋዊ ቀይሕ ባህሪ በዓል ዓሰበይ ረሓይታ ቤሉል ዕዲ ዋደ ኣብ ሃምቦ ጥዮ ኣይረሳዕ ክዋን ናይ ደቡብ ካብ ጫፍ ዛላንበሳ ሰንዓፈ ዓዲ ቀይሕ ሰገነይቲ ደቀ ምሓረ ውረድ ምፀሮና ቦቢልካ ተጠወ ማይ ምነ እንዳ ገርግስ ደይ ብዓዱ ኋላ መንደፈራ ውረድ ዓረዛ ማይ ድማ ህጠወ ድባር ኩላ ኣብለኩም ኣለኹ ደው ኢላ ፉል ሪዘርቭ እያ ትግብ ሃገር ባህል ዞባ ማእከል ሞ ኩላ ኣዝያ
2: እንታይ እዚ ኣውሎ ድዩ ኣላስ ደርፊ
1: ስቆላታ ምራ
2: የቕሬታ ኣምና ባባ ካብ መርሓስ ክኸሉ ግዜ እግሪ እያ
0: ሓንሳብ እስክመስፍን እንታይ ትኾን ኣለዋ ርእስኻ እንታቆንካ ከምዚ ጌርካ ኣጠዋቢላ
1: ነዚ ናይ ርእሳይ ምንቅስቃስ ኢኻ ከምዚ መንገዲ እንደ ድሕብር ዘለኹ ብኸረና ቁርደት ሓጋዝ ዓደርደ
0: ድሓን ድሓን ድሓን መስፍን ብርእስኻ ምንቕንቕ ኣየድልዮም ተዓዘብትና ፅቡቅ ገይሮም ንፈልጦ ናትካ ወዲና ኣለና ናብ መን ክንቅፅል ሓንጣር
3: ዳብ ንስ ክጀምርለን
4: ሕራይ ሕራይ ሕራይ ክፍረታ ሃበለይ ኣነ ሰራሕተኛ ናይ ዝትካለ ኣብዚ ከዓ 5 ዓመተይ ሰሪሐ ሓንጣል ልክዕ ከመዲኡን ከም ዓበይ ሓብቱን ከምዘይሓልፍ ኣለይ መለ ይብኒ
0: ማማዳብ ብዛዕባ ስራሕ ዝጠቅም ዶ ንዛረብ ኣብ ስራሕ ሲ እንታይ ኣበርክቶኽን እንታይ ክንትሰራሕ
4: ኣነ ኣብ ስራሕ ዝዳ ብጣዕሚ ኣገዳሲት እምበር ኣነ ዝሰርሑ መን ሞ ክሰርሑ እዩ ኣብ ሸቃቅዲካ ክትብል ኣብ ካልእ ድ ብሓፂሩ ሲ ኣነ እንተ ደኣ ዘይሃለየ እዞም ትሪኦም ዘለካ ትርጉም የብሎም ዓምና ከዓ ኣይ ዓምና ዝገብረልና ዓምና ወይ ዓምና ዝገብረልናሰበይቲ
2: ኣትሰበይቲ
0: ድሓን ንቐፅል እስከ ሳባፅል
3: ሓራይ ሓራይ እንታይ መሲልካ ተረዲእካ ንለካ ኣነ ክንዲ ኩሎም ተረዲእካ ንለካ ኣነ ደገብራ ጉዳይ የብለን ኣብዚ ስራሕ ዝፍሉጥዩ ኩሉ ደገ ፓርኪን ዋላ ደሊቨር ባዕለ የደሳስዮ ዓምና ክንዓ ክፎትወኒ ልክዕ ከምዛ ወዲ ርኢና ኣታ ግና ኢደበለ ርእሰይ ኳዕገለ ይድብለን ተረዲእካ ንለካ ኣነ በቃ ብኩሉ ሰተ የ ደብላ ናብቲ ኸይደ ብሞቶ ደይኮነ ብእግረ ሞቶ እየ ንባዕለ ይገርመከ ሓቀይ ደ ጀማ
5: ሄሎ ሄሎ ሚካል ድላበር ኤልሲ እንኪ ማረንቲ ወርዲ በቃ ውደደ ወረ ብሓመል ማሎ ጌርክ ሪኢክን ሓልሓል ክድዓር መለምሶ ካብኡ ብርሀ ጌርክታ ብዓሰርተ ኣስፋስማ ጃኒ ካብ ጃኒ ተጠውይካ ንሓምሽ ድባ ንሂንጎልቀጭን ብኣ ጌርኪ ኣብኣ ክለ ከርከበ ተኣትውለክሎ ክተጀራር ኮለመትከይፅመፅ
0: ኣራይዳ ካትካት በቃ እዚ ዝተቐሪፁ ዘሎ ድሓን እኹል ዩነት ኢንተርቪው ኣንጣር ወዲና ኣለና ክሰርሑ ከለዉ ጥራይ ቁሩብ ስልታት ክንወስድ
5: ኣነ ዘይተዛረብኩ
0: ኣንጣር ብኣፍካ ዘይኮነ ኮይኑ እምበር ኩሉ ኮስካ ኢካ ተዛሪብከ እንታይ ዶ ተሪፉ እዩ ኣነ እምበር ክሓቶ ከመይ ረክብካ እዮም ስራሕተኛታትካ ከምቲ ንስኻ ትደልዩ ዶ ኢሉ ምንካ
5: እንታይ ነዛ ከሚራ ከምዚ ኣርቢጂ ፈሪሖማ እበር በይነይ ዝበሉን እኮ ሓደ ኮ ግን
0: እምበር ከልዕሊ እዚ ክትውደስ ተፀቢኻ ነርካ ማለት እዩ
5: ዘይተተንከፈ እዚ ጥራይ ኣይኮነ ንኮለግሰብ ኣነ ለጋስ ብቕባቕ ሃያም እንደ ግዲ
4: ብሓቶ
5: ሞረዳ ይ ሓጋዝ ንኩሉ ትዕተ እንዲ
4: ብሓቶ

0: ዘዝገድ ድባ ይኸስምር ድሓን በሉ ኣነ እታ መደብ ከዳልዋ እንዴ ኢዲት ገይረኻ ናብ ቦርድ ከቕርባ እየ።
1: እንታይ እንታይ ማለት እዩ ቦርድ?
0: ቦርድ ማለት ድኣ ኮሚቴ እያ። እዛ ኮሚቴ እዚኣ ትምክሕቲ ዝመልኦ ካብ ሓቅነት ዝረሓቐ ክብሪ ዘይብሉ መደብ እንድሕር ኮይኑ ሙሉእ ብሙሉእ መደብ ክስርዝ ሓይሊ ዘለዋ ኮሚቴ እያ።
1: እዚኣ ምንታ ክተውፅ ኣለያ ወዮ ዳ ከምቲ ሓንጣል ዝበሎ ነዛ ካሜራ እዚኣ ርእኻ ተሰኪፎማ እምበሪ ሓንጣል ዳ ከምቲ ክበሃሉ ዝግባእ እኳ ዘይተባሃለሉ
0: እዚ ናባይ ኣይኮነን ምስ ኣቕረብኳ እታ መደብ ናብ ኮሚቴ እዩ ዝምርኮስ ወዲና ኣለና።
2: ህራይ ህራይ ባጋ ጴጥሮስ ቻ ምተሓጓጎሲና ዝጎደለ በዕልካ ምልእ ምልእ ኣብ በሳ ንፅበይና ንፅበይና ኩርዕተይ ኩርዕተይ
1: ወ ሓንጣል ኩላ እታ ተባሃልኩማ ገርኩማ
2: ወይ ግበረሉ ወይ ንገረሉ
1: ኣቦ በቃ ሕጂ ትካል ባልባል ኢና ባልባል
2: ስማዕ መስፍን እዛ መደብ ዝኹን ኮሚቴ ከይትርፍዋ ተሰክፍ ድያ
1: ብምንታይ ማዓንጡ ኣያትርፋ ከም ኣንቶ ገይር ሞ ታገዛ ከምዘይስፍራ ፈሊጡ ኣባ ክንሕልፋ
2: ኩሉ ሰብ ኣብ ኤርቲቪ ክከታተል ኣለዎ ራዶ በቃ ወይወይ ወይ እዛ መደብ ሰዓት ክንደይ ከም ትፍኖና ዘይሓተትኩ
3: ዋ ርሓንሱና ንሕና ዓምና ንፈልጦ ኒና ናይ ምሽ ሰዓ 6ዱሽተ እያ ትፍኖ
1: በሉ ኩሉካትኩም ኣዝማትኩም ነጊርኩም ሰንበት ሰዓ 6ዱሽተ ኣብ መደብ ካባና ናባኹም ኬድ ኣብ ቲቪ ኤረ ሳላይን ሳላ ኣልቢሰይን ሃቢብኩም ኣለኹ
4: ናይ ኸተ ኤልቢስ
2: ሂ ድሕሪ ካሜራ መን ክትብል ደሊኺ
4: ዋላ
2: ኤልቢሰ

0: ዳሪኹም ኣሎ ወይ ኣነስ ከመይ ወፂኹ ሃዊኻ ኩዕድ ኣለኹ።
1: ሰላም ከመይ ቀኒኹም ኩብራት ተኸታተልቲ መደብ ካባኹም ናባኹም ልክዕ ሰዓ 6ዱሽተ ኣኺሉ ፈነወና ንፍልም ኣለና።
2: ንሎሚ ሒዝናልኩም እንቐርብ መደብ ንኡስ መደብ ተሃድሶን ዳግማይ ህይወትን እዩ። ንኡስ መደብ ተሃድሶን ዳግማይ ህይወትን እንታይ ሒዛትልና መፅያ ትህሉ እስከ ንተዓዘብ ሰናይ ምክትታል።
0: እንታይ ዝበለንታ
3: እዋይ ውርደት እዋይ ዝኽሉ ረኣይኒ
0: እዎ እዎ መፅ እዩ
4: ካብ ተለቪዥንና ነጢርካ
3: ወይ ስፐርራይዝ እምበር ጌርና
0: ዳፍ ገበር መፅ ኢኻ
2: ኣንጠል ከም ጌርካ ይጠምተኒ። ናይ ባሓቂ ዲኹም እዚ ሓሶት ዝመልአ መደብኩም ናብ ኤርቲቪ ክቐርብ ተፀቢኹም?
5: ሕማቕ ሰብኮ ዝገብሩ ኣይርድኦን እዩ
0: ንፅበወ ቲቪ ኤር ኮ ናይ ህዝቢ እያ
2: መስፍን። ብርግፅ ኤርቲቪ ናይ ህዝቢ እያ። ከምዚ ናትኩም ፍረ ዘይብሉ ወደሳ ዝመልኦ መደብ ከተቐርብ ግን ፈፂሙ ዘይሕሰብ እዩ።
0: እምበር እዚ ሲ ፍረ የብሉን ኢልካዮ
5: እወ ፍረ ዘይብሉ ካበይ በቂሉ ኸማን ዘይርዳእካ
2: ካብ ባህልና በቂሉ ኮይኑብሎ ኣባሓጎታትና ንርእሶም ኣድኒኖም ንኻልእ ሰብ ክብሪ ሂቦም ንስኻ ኣባ ተዛረብ ንስኻ ኣባ ትውርፅፅ ንስኻ ኣባ ትልብም እናበሉ ዘረባ ይቀባበሉ ምንባሮም ኢና ንፈልጥና።
5: ምናልባት ድማ ናይ ሓለፍትና ከይንብል እቶም ናይ ቀደም ተጋደልቲ ናይ ሕጂ ሓለፍትና ድማ ይትረፍያ ዘይገበርዎ ክጀሃሩን ብሓሶት ክዛርቡን ሲ ነቲ ዝወዓልዎን ዝሰርሕዎን ከማን ንዑ ተዛርቡ ተየልካዮም ኣብ ነንሕዶም ምክብባር ስለ ዘለዎ ኣነ ደኣ ሞንታይ ገይረ ንብፃይ ክስቶ በሎ ብፃይ ክስቶ ፅቡቕ ገይሩ እዩ ዝገልፆ ኢሎም ካብ ዘረባ እዮም ዝሃርቡ።
2: ዋላ ነቲ ግድን ንገሩና ዝበልካዮም ነገር ከማ ናይ ሓደ ሰብ ቅፅል ስም ኣይጥቀሙን እዩ። ንሕና ከምዚ ገርና ንሕና ከም ዝሰሪሕና እንተዘይኮይኑ ኣነ ከምዚ ገይረ ኣነ ከም ዝሰሪሐ ሳላይ ከም ዝተፈፂሙ ይብሉን እዩ። ስለዚ ኢና ድማ ዘረባኹም ፍረ ይብሉውን ዝብልናዮ።
5: ብርግፅ ዋላ ነቶም ነዚ መደብ ንክርእዎ ኢልኩም ዝነገርኩምዎም ቤተሰብኩምን ዕርክትኹምን እንተዝርእዎ ነይሮ ምፈንፈንኹም። ምክንያቱ እዚ ህዝቢ እዚ ኣነ ዘብዝሕን ምውዳ ዝፈቱን ኣይፈቱን እዩ።
6: ሚካን ኣነ ብዚኣ ነብሲ ሓኺ ከለኹ ተረዲኣት ንላ በቃ
7: ጴጥሮስ ዎ ሚካል ፅቡቅ ዘሪብኩም ኣለኹም። ኣነ ድሒረ ከምዝሓሰብኩ ጀማዕት ርክር እዞም ሓለፍትና ገዳይም ኣቦታትና ንዘረባ ብዙሕ ኣይህወኹን እዩ።
5: ሕዚ ሞ ነብሎ እቶም ታሪክ ዝፈፀሙን ዝፍፅሙን ስቕ ኢሎም ስራሕሙ ገብሩ በዓል ሃወ ቦይ ድማ ዝፈፀሙዎን ዝሰርሕዎን ዘይብሎ ይዛረቡን የዛርቡን።
4: ሚካል ንዓና ሞ ይተሓዙልና ወዲሱና ኢና ተባሂልና
8: ኣነ እምበር ገድድ ሓደ እግሪ ኣብ ጉድጓድ ኣትዩ ኣብ ሓ

0: ሰጥ ክርከብ ዘይግባእ እንታይ ምክገብር ዝሃንጎሪ ማዝኮ ይጋግኒ ኣንቲ ሰሚትኒ ኣታ ንስኻ ደይኮንካ ንወዲ ሰሚ ኢልካ ሓሙሽተ ሸሕ ክበካ ዝብልካኒ ሙንስኻ ንዲኻ ንቂድካ ናይ ፈለ ማዓሰ
1: ንድሓን ኣይትበኣስሞ እንድሕር ተረዲእና ኮእኽእል ብዝኾነ ጴጥሮስ ኣብ ኤሪቲቭ ዝመሓላለፍ መደብሲ ብደቂቕ ተመሚ እዩ ዝመሓላለፍ ማለት እዩ
2: ርግፅ መስፍን ሓንጣል ኣነ ንህዝቢ እየ ዝሰርሐ ሓንጣል ገዛ ክራይ ክምሕረኒ ኢለ ኣነ ንሙያይ ብገንዘብ ኣይሸጡን ስለዚ እየ ድማ መረብኩም ምስ ረኣኽዎ ብገዛእ ፈቓደይ ናብ መመይቲ ቦርድ ከየቕረብኩ በዕለ ይሰሪ ዘያ ስለዚ ካብ ንቓለ ምልልስ ምህዋኽ ኣቐዲምና ጥዕና ዘለዎ ኣብነታዊ ዝኾነ ስራሕ ክንሰርሕ ንፈትን
3: ሎም መዓልቲ ዓብ ትምህርቲ ይኹምሄርኩምና ናብ ቃለ ምልልስ ዘይምህዋኽ
1: እወ ናይ ብሓቂ ናብ ቃለ ምሕተት ዘይምህዋኽ እዩ
4: እቶም ናብኡ ዝቐርቡ ድማ ዘረብኦም ብሱልን ኣነነት ዘይተሓወሶ ክኸውን ከም ዘለዎ ተማሂርና
5: ዋ ድሓር ከዓ ስለ ዘሕፍረካ ሓሲኻ ደይ ምዝራብ ተማሂርና ኣለና
3: ካብ ሓለፍትናን ባህልናን ዝተወስደ ብዙሕ ምስማዕ እምበር ብዙሕ ዘይምዝራብ ምሂርኩምና ኢኹም እሞ ይቐኒና
2: ኣሰውዒልኩምና እንድሕር ኮንኩም ምስታ ኤሪቲቭ እትብለጎ ምስኣ ትመፅእ ፅሕፍቲ እንታይ ኣላ
5: ዋ ቲቪ ኤረ ትብላ ኣላ
2: ኖኖኖኖ ምስኣ ትመፅእ ፅሕፍቲ ኣብ ታሕቲ
1: ሰርቪን ዘትሩዝ ትብላ ኣላ
2: ይቐኒ የለ ሚካል ሓፍተይ ሰርቪን ዘትሩዝ ማለት ድማ ንሓቂ ምግልጋል ማለት እዩ ስለዚ ብዓብዩ መደብና ናይ ሓቂ ኣገልግሎት እዩ ማለት እዩ
0: እሞዚ ኩሉ ዝሓስናየ ዝተቆሪፁ እዩ ማለት እዩ
2: ዋ ተቆሪፁ ኣሎ
6: መስፍን ካብቲ ቀደም ንብሎ ነበርና ኣባገለበል
7: ወሪድኒ ኣነ ዕደ ዘይረብሕ ሰብ እንዲ
6: ሓቂ መፃት
7: ንስኻኸ ይልግሰ
6: ሓቂ ሒሽ ቀደም በራሕ ሎሚ በራሕ
2: እዚኣ ከንታይ እያ
8: ሰርቪን ዘትሩዝ

ብከላ ማለት ንጹህ ከባቢያዊ ተፈጥሮ ብኬሚካላዊ ካብ ኣገልግሎት ወፃኢ ኮይኖም ዝጓሓፉ ነገራት ክባላሾ ከሎ እዩ። እዛ እንነብረላ ዓለም ብዙሓት ዓይነታት ብከላ ኣለዋ። ገለ ካብኣቶም ንምጥቃስ ብከላ ኣየር፣ ብከላ ማይ፣ ብከላ መሬት ወዘተ ክጥቀሱ ይኽእሉ። ብከላ ኩሉ ግዜ ጎዳኢ ኣዕናዊ ሃሳይ ምዃኑ ኩሉ ሰብ ዝርድኦ ሓቂ እዩ። ኣብዚ ግዜ ኣብ ዓለምና ብሰንኪዞም ኣብ ላዕሊ ተጠቒሶም ዘለዉ ዓይነታት ብከላታት ዓመታዊ ህይወት ኣማይታ ሸሓት ፍጡራት ይጠፍእ። ብከላ ባሕሪ ኣብዚ ግዜ ሓደ ካብቶም ንዓለምና ኣጋጢሞማ ዘለዉ ዓበይቲ ብድሆታት እዩ። ውቅያኖሳትና ብክልተ ዓይነት በከልቲ ነገራት

ዓላሊኦም ይርከቡ። ንሳቶም ድማ ካብ ኢንዱስትሪታት ዝጓሓፍ ኬሚካላትን ካልኦት ጓሓፋትን እዮም። ኬሚካላዊ ብከላ ኣብ ጥዕና ደቂ ሰባትን ኣከባብን ከምኡውን ቁጠባዊ መድያትን ኣዝዩ ኣዘራ ብዛዕባ ኮይኑሎም ሓደ ካብዚ ዓይነት ብከላ ዝብገሰሉ ቀንዲ ኣገባብ ሓረስቶት ዝጥቀምሉ ድኹዕ ኮይኑ ኣብ ግዜ ክራማት ብዝናብ ተሓፂቡ ብመልክዑ ሕጂ ናብ ውቅያኖሳት ይኣቱ። ከም ውፅኢቱ ድማ ፀዕቕናይ ኣብ ውቅያኖሳት ዝርከቡ ከም በዓል ናይትሮጅን ፎስፎረስ ዝኣመሰሉ ማዕድናት ልዕሊ ዓቐን ይኸውን እሞ ሰበብ ባሕሪ ከዓ ይፍጠር። እዚ ሰበብ ባሕሪ ዘምፅኦ ጥዕናውን ኣከባብያውን ጎድናዊ ሳዕብን ድማ ኣብ ዘቤታዊ ምክፋፍ ዓሳን ቱሪዝማዊ ኢንዱስትሪን ዓብ ሃስያ ይውርድ።

0: ብከላብ ሓሪ ልክዕ ከምቶም ካልኦት ብከላታት ብምትሕዋስ ጓሓፍን ኬሚካልን ዝፍጠር ኮይኑ መብዛሕትኡ ግዜ ካብ መሬት ናብ ባሕሪ ብዝኣቱ በከልቲ ነገራት ይፍጠር። ብከላብ ሓሪ ዝፈጥሩ ነገራት ካብ ዝተፈላለዩ ከባቢታት ብመልክዕ ውሕጅን ህቦብላዊ ንፋስን ተጓሒጦም ናብ ባሕሪ ወይ ውቅያኖሳት ብምእታው ነቲ መስርሕ ናይ ብከላ ይፍፅሙ። ኣብዚ እዋን ወዲ ሰብን ዝተፈላለያ ኢንዱስትሪታትን ኣብ መዓልታዊ ንጥፈታት ብብዝሒ ዝጥቀምሎም ዘለዉ ነገራት ሓደ ፕላስቲክ እዩ። ፕላስቲካዊ በከልቲ ነገራት ናብ ውቅያኖሳት ዝውሕዝሉ መገዲ ብዙሕ ኮይኑ ሓደ ካብኡ ብውሕጅ ተባሓጊጎም ዝኣትውን ከምኡውን ኮነ ኢልካ ናብ ባሕሪ ዝጓሓፍን እዮም። ኣብዚ ዓውዲ ዝተኻየደ መፅናዕትታት ከም ዝሕብሮ ካብ 1960 ጀሚሩ ዓቐን ናይ ፕላስቲካዊ ጓሓፍ ኣብ ኣትላንቲካዊ ውቅያኖስ ብ3 ዕፅፊ ወስኺ ኣርእዩ። እዚ ዝኾነሉ ምክንያት ድማ ተጠቃምነት ፕላስቲክ ካብ ሓደ ግዜ ዘይሓልፍ ምዃኑ እቲ ዝጓሓፍ ዓቐን ከኣ ማዕረ ማዕርዩ ስለ ዝበዝሕ እዩ። ንኣብነት ሓደ ካብቶም ኣብ ምፅናት ዝርከቡ ማያውያን ፍጡራት ዝኾነ ጎብየ ባሕሪ እንተወሲድና ካብቶም ብቐጻሊ ዘዘውትሮ መግቢ መለግለጋይ ዓሳ ዝበሃል ኮይኑ ምስ ፕላስቲክ ዝመሳሰል ምስልን ቅርፅን ስለ ዘለዎ ብጌጋ ይምገብዎሞ ኣብ ኣካላቶም ንነዊሕ ዓመታት ይኽዘን። ብተመሳሳሊ ፕላስቲክ ምስ ሓቐቐ እቲ ካብኡ ዝወፅእ ኬሚካል ዘለዎ ጣዕሚ ወይ እውን ሽታ ምስ ኣዕዋፍ ባሕሪ ዝምገብኦ ዓይነት መግቢ መሳሰል ሓደሓደ ግዜ እውን ዝተጓሓፈ ወይ ካብ ስራሕ ወፃኢ ዝኾኑ ናውቲ መግፈፍ ዓሳ ኣብቲ ላዕለዋይ ክፋል ናይ ባሕሪ ንነዊሕ እዋን የንሳፍፉ ሞ ንብዙሓት ዓሳታትን ማያውያንን መጥበውትን ልክዕ ከመፃወድያ ኣብ ማዕልታዊ መነባብሮኦም ዕንቅፋት ክኾንዎም ይኽእልዎም።
1: ባሕርታትን ውቅያኖሳትን ናይ ዝዓለም ዳርጋ እቲ ዝዓበየ ስፍሓቶም ሲ ዳርጋ 70 ሜታዊት ናይ ዝዓለም እዩ። ስለዚ ንዘበናት ዝኣክልካ ደቂ ሰባት ዳርጋ ኣብ ውቅያኖስ ዝጓሓፍ ጓሓፍ ሲ ዝኾነ ኢፌክት የብሉን ኢሎም እዮም ዝሓስቡ ነይሮም። ስለዚ ካብዚ ብምብጋስ ከዓኒ ኣሎ ዝበሃል ኢንዱስትሪያዊ ኬሚካላትን ዘቤታዊ ጓሓፍን ናብ ውቅያኖሳት ክጓሓፍ ክኢሉ ማለት እዩ። ሕጂ ዝጓሓፍ እዚ ከዓ ምስ ግዜ ኣብቲ ባሕሪ ማለት እዩ ምስ ብዙሓት ማዕድናት እንዳተበለ ማለት እዩ ናብ ሰበባ ባሕሪ ይዝቕየር። ሰበባ ባሕሪ ከዓኒ ከምቲ ንፈልጦ ኣብቶም ህወታውያን ኣብቶም ማያውያን ህወታውያን ንብሎም ዘለና ማለት እዩ ብዙሕ ጉድኣት ከውርደሎም ስለ ዝኽእል ኣቢሉ ቢሉ ከዓ በቲ ናይ መግቢ ሰንሰለት ንላዕሊ እንዳደየበ ናብ ደቂ ሰባት ክሓልፍ ስለ ዝኽእል ማለት እዩ። እዞም ካብ ኢንዱስትሪታትን ካብ ዘቤታዊ ጓሓፍን ዝተጓሕፉ ጓሓፋት ማለት እዩ እቶም ኬሚካላት ሲ ኣብ መወዳእታስ ናብ ደቂ ሰባት እውን ክበፅሑ ስለ ዝኽእሉ እዩ ከም ብድሆ ተሓሲቡ ብዙሕ እውን ኣዛራቢ ኮይኑ ዘሎ ማለት እዩ።

ፕላስቲክ ንኽሓቅቕ ዝወስደሉ ግዜ ኣዝዩ ነዊሕ እዩ። እዚ ማለት ክሳዕ ዘመናት ዝወስደሉ ግዜ ኣሎ። ምስ ምንዋሕ ግዜ ድማ እቶም ማያዊ ህወታውያን ምስ መግቢ ሓዊሶም ዝወስድዎ ዓቐን ሕቃ ናይ ፕላስቲክ ብሰንሰለት መግቢ ተሓጊዙ ካብ ሓደ ዓሳ ናብ ካልእ ዓሳ ክመሓላለፍ ከሎ ዓቐን ናይ ትሕቃቕ ፕላስቲክ ብዕፅፊ እናወስኸ ይኸይድ። ፕላስቲካውን ኬሚካላውን በከልቲ ነገራት በዞም ኣብ ላዕሊ ተጠቒሶም ዘለዉ ምኽንያታት ኣብ ማያዊ ኣከባቢ ሰፍ ዘይብል ጉድኣት የውርዱ። ሳይንሳዊ መፅናዕቲ ከም ዘረጋግፁ ድማ እዞም በከልቲ ጥረ ነገራት ብሰንሰለት መግቢ ተሓጊዞም ኣብ ዝለዓለ ደረጃ ማለት ኣብ ኣካላት ወዲ ሰብ ምስኣተዉ ምስኡ ተኣሳሲሮም ዝመፁ ብዙሓት ጥዕናዊ ፀገማት ይኽትሎም። ንገለ ካብኣቶም ንምጥቃስ ድማ ሕማም ምንሽሮ፣ መጠናዊ ፀገም ኣብ ስርዓተ ምክልኻል፣ ናይ ባህሪ ምልዋጥ፣ ምውሓድ ዘርእን ካልእን ከስዕቡ ይኽእሎም። ክሳዕ ዝቐረበ እዋን ደቂ ሰባት ውቅያኖሳት ኣዝዮም ሰፋሕቲ እዮም ኢሎም

0: ብምሕሳብ ንውቅያኖስ ንዘመናት ከም ሓደ ምቹእ መጓሓፊ ቦታ ክጥቀምሉ ጸኒሖምን ኣለዎን። ናብዚ መደምደምታ ክብፅሖም ዝኽኣለ ቀንዲ ምኽንያት ድማ ስፍሓት ባሕርን ውቅያኖሳትን 70 ሚታዊት ክፋለ ናይ መድረኽ ዝሽፍን ምዃን እዩ። ስለዚ ዓቐኒ ናይቶም ናብ ባሕሪ ዝኣተዉ በከልቲ ነገራት ምስ ዕብየት ናይ ባሕሪ ኣረኣይኻ ዳርጋ ውሑዱን ኣብ ግምት ዚኣቱን እዩ። ካብዚ ዝተበገሰ ኣተሓሳስባዩ ድማ ዓለም ለኻዊ ተቐባልነት ብምርካብ ኣሎ ዝበሃል ዓይነት ጓሓፍ ብዘይ ዝኾነ ርህራሄ ናብ ባሕሪ ውሒዙን ዝውሕዝ ዘለዋን። ምስ ግዜ ግን ገለገለ ሃገራት ሳዕብየን ናይ ብከላ ክርድኦ ብምጅማርን ኣፍ ደገ ባሕርን ንምክልኻል ስጉምቲ ክወስዳ ጀሚረን።
1: ገላ ባሕሪ ብክልተ ነገራት እዩ ዝመፅእ። ቀዳማይ ብኢንዱስትርያዊ ኬሚካላት፣ ካብ ኢንዱስትሪ ዝጓሓፍ ኬሚካላት ማለት እዩ። ካልኣይ ከዓኒ ዘቤታዊ ጓሓፍ ማለት ኮኔልካ ትጎሕፈሎ ከይፈለጥካ እውን ኣብ ንስኻ ምስ ጓሓፍዮ ዘቤታዊ ጓሓፍ ንብሎ ዘለና ፕላስቲክ ዘጠቓለለ ማለት እዩ። ስለዚ እዚኢታት ወይ ብንፋስ ካኣቱ ክእል ናብ ባሕሪ ወይ እውን ብውሕጅ ብመልክዕ ውሕጅ ማለት እዩ፣ ውሕጅ ሒዝዎ ክኣቱ ክእል እዩ። ስለዚ እዞም ማያውያን ሂወታውያን ንብሎም ዘለና ከዓ ፕላስቲክ እንድሕር ተመጊቦም እንታይ እዩ ንክሓቅቕ ነዊሕ ግዜ ስለ ዝወስደሉ ኣብ ኣካላቶም ይኽዘን እምበር ኣይሓቅቕን እዩ። ስለዚ ብዙሕ ከሸግሮም ይኽእል እዩ ማለት እዩ። ከይሓቀቀ እውን ካብ ብሰንበት ሰንሰለት ናይ መግቢ ገይሩ ናብቶም ዝለዓሉ ዘለዉ መጥበውቲ ንብሎም ማያዋን መጥበውቲ ንብሎም ማለት እዩ ናብኦም ውን ክበፅሕ ስለ ዝኽእል ማለት እዩ። ካልኣይ ከዓኒ እዞም ገፈፍቲ ዓሳና ብፍላጥ እውን ብዘይፍላጥ መግፈፍ ዓሳ ኣብ ባሕሪ ነዊሕ ግዜ ክፀንሕ ይኽእል እዩ፣ ወይ ዝተጓሕፈ ወይ እውን ዝጠፍኦም ገለ ማለት እዩ። ስለዚ ኣብቲ ላዕሊ ስለ ዘንሳፍፍ እንታይ ዝገብሮም ነቶም ዓሳታት ኣብ መዓልታዊ ምንቅስቃሳቶም ወይ ነቶም ማያውያን መጥበውቲ ክኾኑ ይኽእሉ ጎብዮ ባሕሪ ክኸውን ይኽእል ማለት እዩ። ኣብ መዓልታዊ ምንቅስቃሳቶም ዕንቅፋት የምፅእ ኣሎም። ብኡ ተታሒዞም ክንቀሳቀሱ ይክእሉን ገለ ብዙሕ ነገራት ከጋጥሞም ይኽእል እዩ ማለት እዩ። ስለዚ ኣብዚ ሕጂ እዋን ብዙሕ ብፍላይ ኣብ ዝናትና ባሕሪ ክንብሪኦ ኣብ ዝናትና ማያዊ ክፋል ክንርኢ ከለና ዝተጋነነ ተርእዮታት የለን። ግን ከዓ ሓደሓደ ግዜስ ከም ዘሸግሮም ነቶም ማያውያን መጥበውቲ ብፍላይ ጎብየ ባሕሪ ብፍላይ እዞም ንብሎም ዘለና ፕላስቲክ ይኹን መግፈፊ ንድግደፍ ደሎ ባሕሪ ዕንቅፋት ከም ዘምፅኣሎም ዝርዱ ነገር እዩ ማለት እዩ።

0: ብከረብ ሓሪ ምሉእ ብምሉእ ክትኣልዮ ኣዝዩ ከቢድን ዘይከኣለን እኳ እንተኾነ ከተጉድሎ ግን ይከኣል እዮም። ገለ ኣብነታት ካብቶም ብከላ ባሕሪ ንምጉዳል ንጥቀመሎም መንገድታት ድማ ዳግማይ ተጠቃምነት ናይ ፕላስቲክ ምዕባይ ክጥቀስ ይኽእል። ብመንግስታዊ ትካላት ክውሰዱ ዝኽእሉ ስጉምታት እውን ኣለዉ። ንኣብነት ካብ ጥቕሚ ወፃኢ ንዝኾኑ ኬሚካላት ኣብ ክንዲ ናብ ውቅያኖሳትን ባሕርታትን ዝኩሓፉ ከም እንደገና ኣብ ጥቕሚ ከም ዝውዕሉ ምግባር እዩ። ነቶም ኣዝዮም ካብ ጥቕሚ ወፃኢ ዝኾኑ ወይ እውን ናይ ግድን ክጓሓፉ ዘለዎም በከልቲ ኬሚካላት ድማ ካብ ማያዊ ኣካል ኣዝዩ ዝረሓቐ ግቡእ መጓሓፉ ቦታ ክዳለወሎም ይግባእ። እዚ ስጉምቲ እዚ ድማ ብከላ ከም ዝጎድል ይገብር። ከም ውፅኢቱ ንማያዊ ኣከባቢ ብከፊል ንመጻኢ ክነውሕሶ ንኽእል።
1: ብሓፈሻ ዓለም ለኻዊ ሕጊ ዝፀደቑ ኣለዉ። ሓደ ካብኦም እንታይ እዩ? ፕላስቲክ ንከይንጥቀም ዝእግድ ሕጊ ኣሎ ኣብ ዓለም ሕጂ። እንታይ እዩ? ዝኾነ ድፊኢት የብሎን። ምክንያቱ እንታይ እዩ? ውቅያኖሳት ወይ ባሕሪ እንተርእናዮም ኩሉ ሻዕ ናይ ህዝቢ ዋንነት እዮም፣ ናይ ውልቀ ዋንነት ኣይኮነን። ስለዚ ናይ ህዝቢ ዋንነት እንተኮይኑ ወይ ናይ ኩሉ ዋንነት እንተኮይኑ ከዓ

0: ዳግማይ ክንጥቀመሉ ምግባር ከዓ ሓደ ክስታይ ክኾን ኽእል ማለት እዩ። ስለዚ ከምዚኢታት ሕግታት እንዳተጠቐምና ወይ ከዓ እቲ ዝዓበየ ነገር እንታይ እዩ ኣዌርነስ ምፍጣር ነቲ ሰብ ምምሃር ማለት እዩ። ፅሬት ንኸካይድ ኣብ ባሕሪ ንኸይጉሕፍ ሓሓሊፉ እውን ንዝረአ ነገራት እውን ባዕሉ ምሽ ሓላፍነት ወሲዱ ሲ ነቲ ዘሎ ጓሓፋት ኣኪቡ ድዩ ከቃፅሎ ወይ ኣውሕስ ቦታ ድዩ ክጉሕፍ ወይ እውን ከምኡ ክገብር ተዘይክኢሉ ከዓ ንዕኡ ዝቕፅዕ ሕጊ ዝስገድድ ማለት እዩ። ከምኡ እውን ክንገብር ንኽእል ኢና ማለት እዩ። ገለካ እውን ምጥቃስ እምበር ብዙሕ ብዙሕ ነገራት ክንገብር ንኽእል ኢና። ተቐንዲ ዝብላኣነ ግን ኣዌርነስ ምፍጣር እዩ። ነቲ ሰብ ንኸይጉሕፍ ትምህሮ ማለት እዩ። ምስ ግዜ ከዓ ከም ልምዲ ወሲዱ ውሕስ ዝኾነ ጓሓፍ ናይ ምጓሓፍ ክስታይ ክወስድ ይኽእል እዩ ማለት እዩ።
1: ኣብ ሃገርና ኤርትራ እውን ዋላ እኳ ማዕረ እተን ምዕብላት ሃገራት ዝተጋነነ ተርእዮ ብከላ ባሕዳ ኣይሃሉ ሓሓሊፉ ግን ከዓ ኣዝዩ ኣሰካፊ ተርእዮን ጓሓፍን ለምዲ ምጓሓፍን ኣብ ገማግም ባሕሪ ደሴታት ይረአዩ። ስለዚ ነዚ ሓሓሊፉ ዘጋጥም ተርእዮ ብኣግኡ ንምውጋድ ከም ንቕሓቲ ህዝቢ ኣብ ብከላ ባሕሪ ምዕባይ ህዝቢ ዝመርሖ ከባብያዊ ፅሬት ምክያድ ቁፅፅር ምግባር ህዝብን በፅሓትን ዝግልገልሉ ናይ ጓሓፍ ባጎንታት ምቕራብን ካልኦትን ዝኣመሰሉ መፍትሒታት ብምግባር ብከላ ባሕሪ ከይሰዓረረ ንምቁፅፃሩ ይከኣል።

በረድ ኣብ ዓሳን ዘለዎ ምቆት ኣዝሒሉ ከይባላሾ ንምዕቃብ ንዕብየትን ቀጻልነትን ደቀቕቲ ተሃዋሳውያን ኣዝሒሉ ናብ ዜሮ ብምውራድ ካብ ምው ይከላኸል።

0: ገፈፍቲ ዓሳ ቅድሚ ምግፋፎም በረድ ጥዒኖም ናብ ባሕሪ ክወፍሩ ግድን ይኸውን። በረድ ንዝተገፈፈ ፍርያት ዓሳ ከይተባላሸወ ናብ መመስርሒ ቦታ ንክበፅሕ ወሳኒ ተር ኣለዎ። ንሎም እምበኣር ኣብ ወደዋይት ከተማ ምፅዋዕ ትረኪነን ዝርከባ ሓደሽቲ ማሽናት መፍረ በረድ ዝደሰስ ትሕዝቶ እዩ ክህልወና ንከታተል። ሚኒስትሪ ሃብቲ ባሕሪ ንዝነበረ ዋሕዲ ፍርያት በረድ ንምፍዋስ ፅፉፍን ዝተመሓደረ ኣገልግሎት ንገፈፍቲ ዓሳ ንምሃብ ኣብ ውሽጢ 24 ሰዓታት 2 ነናይ 20 ቶን ብድምር 40 ቶን በረድ ዘፍርያ ማሽናት ተኺሉ ኣብ ስራሕ ይርከብ። ወደብ ኣገልግሎት ስራሓት ዓሳ ብማእከልነት ሚኒስትሪ ሃብቲ ባሕሪ ብ1995 ዝተመሰረተ ኮይኑ ንባሕርን ዝወፍሩ ገፈፍቲ ዓሳ ዝግባእ ኣገልግሎት ንምሃብ ዕለታዊ ውልዳቱ ኣርሒቡ ይዕድል። ንዝህቦ ኣገልግሎት ምስ እንርኢ
1: ቀዳምነት በረድ እዩ። ነተን ኣብ ባሕሪ ዝነጥፉ ጀላቡ በረድ ማይ ከዓ ምስም ሒዞሞ ዝኸዱ ኣብዚ ከዓ መቶረ ክበላሸ ይኽእል እዩ። እተን መቶረ ክልተ ዓይነት እየን፣ ኣውትቦርድ ኢንቦርድ። ሕጂ ክሬን ኣላ 2.5 ቶን ክሬን እዚኣ ከዓ ናቶም እያ ሶም ይጥቀሙላ ማለት እዩ። ሕጂ ትንህቦ ሰርቪስ በረድ ማይ ናይ ክሬን ሰርቪስ ከዓ ንህበ ብዝትካል ማለት እዩ።
0: እዛ ኣብ ወደብ መራገፊ ዓሳ ዘላ ማሽን ቀንዲ ዕማማ ገፈፍቲ ዓሳ ናብ ባሕሪ ንክወፍሩ ሒዞሞ ዝገሹ እኹል በረድ ኣብ ምፍራይ ትነጥፍ። ኣብ ትካል መመስርሒ ዓሳ ኤሪፊሽ ተደኪና ንዘላ ማሽን ብግዲኣ ገፈፍቲ ዓሳ ሒዞሞ ንዝመፁ ምህርቲ ዓሳ ተቐቢላ ኩሉ ዘድሊ ናይ መምስራሕ መስርሕ ሓሊፉ ብግቡእ ቆርበትን ካልእ ዘየድልን ክፍሊ ኣካላት ዓሳ ተኣልዩ ስጋ ጥራይ ማለት ፍሌቶ ዓሳ ኮይኑ ብበረድ ተደብሪቡ ናብ ዝሑል መኽዘን ይሓልፍ። እዘን ናይ በረድ ማሽን ምስቲ ዘፍርኦ ብዝሒ መጠን በረድ ንገፈፍቲ ዓሳ ዓብ መስተርሆ ፈጢረናሎም ይርከባ።
1: ሚኒስትሪ ነዚ ምስተሰውዓለ 40 ቶን ዘፍርያ ማሽናት ሓደሽቲ ኣብ ምምፃእ ዓብ ኣበርክቶ ሰሪዑ። ዋላ ሕጂ እንታይ ሽግር ነይሩ? እቲ ዓሳ ክራገፍ ከሎ በረድ ካብዚ ናብቲ ዝራገፈሉ ቦታ በረድ ካብዚ ይኸይድ ነይሩ። ኣብዚ ዋን እዚ ግን ካብዚ ፅዒኖም ይኸዱ ኣብታ ዘራግፉላ ከዓ ማሽን ተተኺላ ኣላ ሓዳሽ ማ 20 ቶን ትፍርያ ብ4 ሰዓት

0: እታ ኣገልግሎት ዝረኽቡላ ቅድሚ ሕጂ ማሽናት ዝነበረ እታ ካብ ባሕሪ ምስ መፁ ዘራግፉላ ኣብኣ 20 ቶን ኣብዚኣ 20 ቶን ምስተን ዝነበረ ማሽናት ማለት እዩ። ዋላ እተ ናይ ቀደም ፀጊንካ ኣብ ስራሕ ከምዝኣትዋ ተገይሩ ኣብ ስራሕ ኣለዎ ማለት እዩ።
1: ገፈፍቲ ዓሳ ንስራሕ ዝወፍሩሉ እዋን ኣብ ሓደ ግዜ ስለ ዝኾነ ምስ ምምፃእ እዘን ሓደሽቲ በረድ ዘፍርያ ማሽናት ንዝነበረ ምድንጉያት ኣብ ምቅላል ዓብ ተራ ተፃዊተን ኣለዋ።
2: ዝወፍሩሉ ሰዓታት እቶም ገፈፍቲ ዓሳ ዝወፍሩሉ ሰዓታት ውሱን እዩ ማለት እዩ። እዚ ከዓኒ ምስ ኩነታት ናይ ወርሒ ምቕልቃል ናይ ወርሒ ዝተሓሓዝ እዩ። እጂ እዞም ልምዳውያን ገፈፍቲ ዓሳ ናትና ንብሎም ኣብቲ ወርሒ ዝወፃትሉ ግዜ በረድ ናይ ምንክዛን ድሌት ኣለዎም። እቲ ፀልማት ኣብ ዝኾነሉ ግዜ ከዓ ናይ ባሕሪ ናይ ምውፋር ማለት እዩ። ስለዚ እቲ ጠለባት ኣብ ሓደ ግዜ ኣብ ሓፂር ግዜ ይመፀካ ማለት እዩ። ሓፈሻዊ ግን እንድሕር ዘርጊሕካዮ ግን እዘን ማሽናት እዚአን ዘይሰርሓሉ ሰዓታት እውን ኣሎ ማለት እዩ። ጠለብ ተሳኢኑስ ዘይሰርሓሉ ግዜ እውን ኣሎ ማለት እዩ። ብሓፈሽኡ ግን እኹል በረድ ኣለና ክንብል ንኽእል ማለት እዩ።
3: ኣባራት ድማ እንኪትስ ዩ ነመየመስ ግ ናይ እንኪበረድ
4: ቅድሚ ሕጂ ሓንቲ በረድ እተፍሪ ማሽን ስለ ዝነበረት ሪጋ ይበዝሓና ነይሩ። ብኡ ከዓ ንባሕሪ ንክንወፍር ንፅገም ነርና። ሕጂ ግን ምስ ምምፃእ እዚን ሓደሽ በረድ ዘፍርያ ማሽን ንወፍርናን ዕዮናን ዓበ ኣሳልጦ ገይረናና ይርከባ።

0: ብሓፈሻ ብረድ ንኽስራሕ ጥዑም ማይ ምጥቃም የድሊ። ነቲ ማይ ኣብ ነፍሱ ዘሎ ምቆት ቅድሚ ምስሓሉ ኣብዘን ኣዝሓልቲ ኣትዩ ይዝሕል። እዘን ኣዝሓልቲ ኣብ ውሽጢ ማሽን ዝገጥማ ኮይነን ካብ 34 ዲግሪ ሰንቲግሬድ ክሳብ 36 ዲግሪ ሰንቲግሬድ ዝፀንሖ ምቆት ማይ ናብ 5 ዲግሪ ሰንቲግሬድ ቀይረን ናብቲ ዝስርሐሉ ማሽን የእትውኦ። ኣብቲ መስርሕ ምስ ኣተወ ቁሩብ ማጨው ነቲ ማይ ጥዑም ይንፀገሉ። እቲ ዝንፀገሉ ማጨው ኣብቲ በረድ ዝስርሐሉ ቦታ ጥዑም ማይ ጥራይ እንተደኣ ኮይኑ ናይ ምጭብባጥ ባህሪ ስለ ዘለዎ ብተወሳኺ ድሩቕ ኮይኑ ብመልክዕ ሕጡብ በረድ ከይወፅእ ቁሩብ ማጨው ይንፀገሉ እሞ ንምፍርካሽ ድማ ማሽን ኣይትሽገርን። በረድ ተሰሪሐ ንኽውዳእ ካብቲ ዝነበሮ 5 ዲግሪ ሰንቲግሬድ ናብ ኣሉታ 7 ዲግሪ ሰንቲግሬድ ኣብፅሓ ናብ መወዳእታ መስርሑ ተብፅሖ። በረድ ብክልተ መልክዑ ክፈሪ ይኽእል፣ ብሕጡብ በረድን ብጥሑን በረድን። ግፈፍቲ ዓሳውን ገፊፎም ኣብ ዝኽዝንሉ ቦታ ከይሕዘሎም ንምስብባር ከየሸግሮም ጥሑን በረድ ዝያዳ ይጠልዉ። ጥሑን በረድ ንገፈፍቲ ዓሳ ብዘይፀገም ዓሳ ገፊፎም ከይተባላሸወ ከዚኑ ንኸምፅእዎ ይሕግዞም።
1: እዚ ትካል ቀንዲ ዕላምኡ ንምኽዛን ናይ ዓሳ ተባሂሉ ዝስራሕ በረድ እዩ። ኣብዚ ሓደ ነገር ኣለዎ። ንሱ ከዓ ዓሳ እንድሕር ክትክዝኖ ኮይንካ ሲ ዋላ ዝሑል ይኹን ማይ ዘለዎ ክኸውን የብሉ እንቲ በረድካ ማለት እዩ። እቲ በረድ እንድሕር ድኣ ማይ ኣለዎ እቲ ቶም ሰለስ ናይቲ ዓሳ ማይ ኣብዞርብ ናይ ምግባር ባህርያት ኣለዎ። ስለዚ እንድሕር ድኣ ከምዚ ኮይኑ እቲ ዓሳ ይባላሾ ማለት እዩ። ስለዚ እዚ በረድ እዚ ማይ ዘይብሉ በረድ ጥራሕ ክሳብ ኣሉታ 7 ዝበፅሕ ዲግሪ ሰንቲግሬድ ንሓደ ዓሳ ብፅቡቅ ክዕቅቦ ዝኽእል ዓይነት በረድ ይስራሕ ማለት እዩ። እቶም ካልኦት በረድ ኢልና ንፅውዖም ሓፈሻዊ ግን መዝሓሊ ልስሉስ መስተ ክኸውን ይኽእል፣ ዋላ ንኮንክሪት ተባሂሉ ዝዳለዎ በረድ ኣሎ ማለት እዩ። ስለዚ ትናትና ፍሉይ ዝገብሮ ነቲ ዓሳ ከይተበላሸወ ማይ ዘይብሉ በረድ ምቕራብ ማለት እዩ። እቲ በረድ ንባዕሉ እውን ኣዝዩ ዝሕል ዝበለ ስለ ዝኾነ ነቶም ንኣሹ ዘይረአዩና ተሃዋስያን ናይ ምቕታል ባህርያት እውን ኣለዎ፣ ወይ ድማ ናይ ምድንዛዝ ባህርያት ኣለዎ። ስለዚ ጨው እንትሕድ ጌርና ኣሎ ከዓ ዝያዳስ ነቶም ተሃዋስያን ሲ ንኸይራብሑስ ጠጠው ነብሎም። እቶም ዘለውና ልምዳውያን ገፈፍቲ ዓሳ ዋላ እውን ዘን ብኮርፖሬሽን ተታሒዘን ዘለዋ ጀላቡ ኩሉ ግዜ ዝመርፅዎ ዓይነት በረድ እዚ ጥሑን በረድ እዩ። ምክንያቱ ከም ዝበልናዮ ሓንሳብ ከዘንካዮስ ምቁራፅ ኣይድልካን እዩ፣ ኣልዕልካ ትጥቀመሉ ዓይነት እዩ። እቲ ብሎግ ተኮይኑ ግን ንዕኡ ዘሳልጥ ማሽነር የድልየካ፣ መጠኑ እውን ጉልበት የድልዮ ማለት እዩ። ስለዚ ዳርጋ ዝያዳ ዝመርፅዎ ክትሪኦ ከለካ ሓፈሻዊ እዚ ዓይነት በረድ እዩ ማለት እዩ። ጥሑን ዝበልናዮ ተሪእናዮ ኮይና ዋላ ክወርድ ከሎሲ ከምዚ ጥሑን ነገር እዩ ዝወርድ ማለት እዩ። ርጉዲ ከዓ ዳርጋ ርቐቕ ዝበለዩ ሕጂ ብኢድካ ዋላ ተጨፍለቅካያስ ይጭፍለቕ ካልኣይ ከዓ ከምኡ ክገብር ዝገብሮ ከዓ እቲ ተን ጨው ዓንቲ ወይ ዝገለፅናየን ተን ቁሩብ ጨው ንነፅገን ከዓ ንሰን ከዓ

0: ንክኸውን ተራለወን ማለት እዩ። ስለዚ እዚ ድሕር ክትክዝኖ ተደሊኻ ክሳብ ዝደለኸዮ ጨፍሊእካ ክትክዝኖ ትኽእል ኢኻ ማለት እዩ። እቲ ሕጡብ በረድ ግን ዋላ እንድሕር ቆሪፅካዮ ሓደ ቅርፂ ምስ ሓዘ ካብኡ ንታሕቲ ቅርፂ ንክሕዝ ኣሸጋሪ ማለት እዩ።
1: ንግፈፍቲ ዓሳ እቲ ኣገዳስን ቀንዲ መሳርሒኦም በረድ እዩ። እዚ ብምዃኑ ድማ ኣፍራይነት ገፈፍቲ ዓሳ ንክዓቢ ቀረብ በረድ ምዕባይ ይፅንሓለይ ዘይበሃሉ ዕማም እዩ።
2: ትካል ናገፈፊ ዓሳ ብጣዕሚ ነቲ ዝሰርሓሉ ዘሎ ስራሕ ንዕኡ ዓብዪ ኣስተዋፅኦ ይገብረሉ ማለት እዩ። ብኡ እዩ በዚ በረድ ተጠቂሙ እዩ እቲ ጥሉል ዓሳ ዘምፅእ። ብኡ ከዓ ስድረኡ ያናቢ ንኣገልግሎት ንስራሕ የብለሉ ማለት እዩ። ኣብቲ ስራሕ ዝነጥፈሉ በረድ ዓብዪ ኣስተዋፅኦ ኣለዎ ማለት እዩ። እቲ ቀድሚ ሕጂ ዝነበረ በረድ ሪጋ ገለምታት ብዙሕ ሪጋ ገለምታት ነይሩ ማለት እዩ። ኣብቲ ዓሳ እተርከበሉ ወቅትታት ኣሎ ብጣዕሚ ኣብቲ ወቅትታት ቁሩብ ሃስያ ነይሩ ማለት እዩ። እዚ ትካል ካብ ዝስራሕ ግን ብጣዕሚ እቲ ዝነበረ ፅቕጥቅጥ ኣፍኪስዎ ይርከብ። እቲ ገፋፊ ዓሳ ዳይሬክትሊ መፅኡ ፀዒን እዩ ዝኸይድ ክንብሎ ንኽእል ማለት እዩ። ኣብዚ እዋን እዚ
3: በረድ ተልሁ ማዕና በረት ተለም ፍደፋክ ተገዱ በረት ተለም ፍደ በረት ተለኪ
4: ምስቲ ኣገዳስነት ናይ በረድ ሕጂ ተተኺለን ዘለዋ በረት ዘፍረያ ማሽናት ንገፈፍቲ ዓሳ ንባሕሪ ንምፋ ዝነበረ ፀገማት ብ99 ሚእታዊት ኣቃሊላናና ይርከባ። እወ ንባሕሪ ንዝወፍር ወፋራይ ብዙሕ ዘልዮ ሓደ ንወፍሪ ኣገዳሲ በረድ እዩ። ምስኡ ከዓ እኹሉን ብቑዑን ሬቶታት ጥዑይ ተላጃ ክህልወካ ይግባእ። እዚ ተሃሊካ ብዘይ ፀገም ወፊርካ ምህርቲ ሒዝካ ንክትመፅእ ኣይትሽገርን።
3: ኢላ በረዳይ ኣፋልት ሽብካ እንተለየ ፈለንታ ባዕዚ ሽብካ ለካ ተላጃ ተለየ ፈለ ተላጃ ለካል በረድ ዋፊክ ተለኪ በዲታ ማታሚተን ድዕታ
1: መሳርሒኻ ንነዊሕ ግዜ ከገልግለካ ዝግባእ ክንክን ክትገብረሉ ኣለካ። ብቐጻሊ ክንክን እንተ ደኣ ጌርካሉ ኣብ ስራሕካ ኣሳልጦ ምፅኡ ካብ ዘይተደለየ ሃልክን ብኽነትን የድሕነካ።
0: ተኣፋፊ ስራሕ እዩ። ምክንያቱ ቀጻሊ ዘሎ ጠለብ ከተማልኦ ትክእል ኣለካ። ኣብዚ ትካል 24 ሰዓት ዝሰርሑ ሰባት ኣለዉ ማለት እዩ። 3 ሽፍቲ ኮይኑ 24 ሰዓት ቀጻሊ ስራሕ ስራሕ እዩ ማለት እዩ። እዚ ነቲ በረድ ንምፍራይ ክኸውን ከሎ ኣብቲ ልሙድ ሰዓታት ናይ ስራሕ ሰዓታት ከዓኒ ንቅድመ ፅገና ዝበሃል ኣሎ። እቲ ነገር ከይተበላሸወ ከሎስ ንዑ ናይ ምሕካም ማለት እዩ መዓልታዊ ንጥፈታት ኣሎ። ስለዚ ናይ ማያት ናይ መስመር ናይ ማያት ኣለና። ቀጻሊ ክንክን ዝደሊ ናይ ምዕባስ ባህርያት ኣሎ። እዚ ማይ ጨው ወይ ከዓ ባሕሪ እዩ። ካብኡ እቶም ናይ ባሕሪ ሸልስ ገለ ዝበሃሉ ኣለዉ። ንሶም ኣብቲ ናይ መስመር ናይ ማያት ናይ ምሽፋን ባህርያት ኣለዎም። ስለዚ ቀጻሊ ብስሩዕ ብውጥን ዘለዎ ማለት እዩ ስራሕቲ ይስራሕ እዩ ማለት እዩ። ኣብዚ ሕጂ ሓፈሻዊ ከምዚ ዝሪኦ ዘለኹም ሕጂ መፅእ ዘሎ ማሽን ነዚ ባህርያት እዚ ክፃወር ዝኽእል እዞም ዘለውና ሂሚዲቲ ንብሎም ሙቀት ጠሊ ተባሂሎም ኣብዚ ከባቢና ዘለዉ በዞም ኩነታት እዚኦም ተመሪፁ ዝተዓደገ ንብረት እዩ። እዚ ሕጂ ሓድሽ ማሽን ንሪኦ ዘለና ስለዚ ናይ ምምራት ተኽእልኡ ዝተሓተ ማለት እዩ። ነዊሕ ከይመረተ ክፀንሕ ዝኽእል ዓይነት ማተርያል እዩ ተጠቂምናሉ ዘለና ኣብዚ እዚ ማሽን እዚ ክስራሕ ተጠቂምሉ ዘሎ ማለት እዩ። ስለዚ እዚ ደሓን እዩ ማለት እዩ። ቅድማ ቢለን ዝነበራ ማሽናትና ግን ሓሊፉ ናይ ምምራት ነገራት ይረአዩ። ንዑ ንምሕካም ካ ቀጻሊ ዘዝመረተ ክእል ኣለዎ።
1: ሚኒስትር ሃብቲ ባሕሪ ካብ ፅባሕ ናፅነት ምህርቲ ዓሳ ንክዓቢ ዝተፈላለዩ ናይ ልምዓት መደባብ ብምሕንፃፅ ኣውራ ንገፈፍቲ ዓሳና ኣብ ምስልጠንን ምዕጣቕን ክስርሕ ፀኒሑን ኣሎን። እዘን ተተኺለን ዘለዋ በረድ ዘፍርያ ማሽናት መቐፀልታ ናይቲ ልምዓታዊ መደባት ኮይነን ፀጋታት ባሕርና ኣብ ውሕስነት መግቢ ንዘለዎ ኣበርክቶ ንምዕባይ ዕዙዝ ኣበርክቶ የህልወን።

0: ዕለት 6 በይሉል ኣትዩ ኣሃታትና ካብ ዕለት 6 ክሳብ ዕለት 25 ወርሒ 5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
1: ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ 5 ሰብ ተርፍ ኣሃዱ ንድሕሪት ቁሩብ መሬትና እናገደፍና ከምጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ።
2: ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረደ ኢና ሰኪሕናና። በዚ ዘለኹሞ ግን ዕረፍቲ ይብሉ ንውግእ ወ መፅእን እንደን ከምዚ ኢለን ገለ ሞ ዳ ሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ማይ ከነምፅእ ምስ ተራኸብና ዋዕ ሰብ እምበር ለኪ መናልና ይብለኒ እንታይ ትዛረብ ኣለካ ወ ወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንበዓል ንዑ ለኪ መናልና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።
3: ስርሒት ዓሰም ምርብራብ ግንባር በይሉል
4: ኣብ በይሉል ሕጂ ዕለ 6 ና በይሉል እቲና ንሕና ክልቲኡ ተክልቲ ሓይልታት ቅድሚት ነይሩ ሕጂ ኣብቲ ፅግዕቲ ምስ በፅሓና ንላዓሊ ገፅና ዘይብና ሩዋሩዋ ገና ዘይብና ፍርቲ ድብራ ስለ ዝነበራ ደብዳብ ድማ ብላዕሊ ካብቲ ኩጀታት ብታሕቲ ከ ካብ ባሕሪ ድብደብ ነሩ ሕጂ ከም መስቀላዊ በዚ ነፀካ እዚ በዚ ሃርም ነይሩ ሕጂ ምሸት ገለገለ ካብቲ ዘይርስዖ ኩላትና ኣብታ ላዕሊ ዝፀጊዕና ሕጂ ደንደስ ሩባ ነሮ ብዚ ደንደስ ኢና ዝፀጊዕና ይርና ሕጂ ኣነ ወዲ መሓመድ ቃሕታይ ብርሃነ ወዲ ኮረል ኣብዚ ደቂስና ከምዚ ኮፍ ኢና ይርና ሕጂ ቃሕታይ ብርሃነ ኢኻ ሰ እዛ ፋሎስ ናባና ቀኒዓ ኢሉ ትኩስ ኮላ ናብቲ ገፅ ከይድ ነበረ ንፅኢል ኣብዛ ተቃና ዓሊባ ኣነ ሳ ኣነ ጠናሃሊማ ሓንቲ ኮይና ካብኡ ውረድ ውሩድ ተባሂልና ሕጂ ምሸት ብባሕሪ ምዝ ትኩስ ስለ ነረካ እንታይ ገርና እቲ ሰብ ኣብቲ ፅግዕና እዚ ሩዋ ኣብዚ ዝፅጋዕ ከም ዘሎ ገርና ደቂስና እዩ ንሕና ከምዛ ዝብለ ኣብዚ ደቂስና ኣነ ወዲ መሓመድ ኣብና ወዲ ኮረና ዝነካሎ ብሂወቱ ንዓና ስሒቡ ስሒቡ ታሕቲ ናብቲ ሩባ ውሪድና መሰሓባና ውረድና ወሪድና ኣብቲ ፅግዒ ደቂስና እዛ ጓይታ ናይ ሱ

0: ለስላሴ ሃይለ ጎዴት ዝበሃል ኣብ ስግር ነይራ ለይቲ ንሕና ምስ ደቀስና ከይርኣናያ ኣብዚ ዝባን ዝለካ ዝኣ ዝደይባ ሕጂ ሙሉ ለይቲ ዝፋኑ ደቂሰና ኣብዚ ክሃርም ሓዲሩ ገሊኡ ሰግር ገሊኡ ኣብዚ ኣብ መጠርሻ ሰዓት ሓደ መስኮናት ሰለስተ ቡንባ ንሕሪ ሲሕዎ ልክ ኣብተጋንታ ዓለ እዞም ዮሴፍ ዝበሃል ቆልዓ ዮሴፍ ገብረኣብ ተራሂቱ ኣብ ገረብ ሰቂሉ በዓሉ ጎደይቲ ሓፍ ክብልዮ መሰለ ስለዝበል እዚ ትዳትኦም ኩሉ የለን ዝቆራሪፁ ድሕርያ ዋላ ሓንቲ ቡንባ ይተኮሰት ኣብኣ ክልቲዮም ሶም ሰብዮምና ኣፈወርቅን ኒለትን ሕሪትን ተወጊኦምና
1: ዛጋንታ ናብ ማይ ክንሰቲኢና ናብኣ ንኸይድ በዓል መሓሙድ ወዲ መሓመድ ናይ ምሸት ነይሩ ካብዛ ቦታ

0: نفلطه مسح كن مسح مالته تمام شكر ورينا بقى بزبيزنا ابات تن ما شكر مستتنا قال مقبل اي نبرن غرسيني قال كم زبل ودع سوي قال ملايو مقبل نبرن ترخبت سان وي صبات خيبكا وي كاتا ما شكر يا نعبص بص ابينا مستتنا ابا مسيا ابا عند علينا مسياس زقات مخنات خمس زيدنا دقيسنا اينا نيرنا ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብል ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቱ ከዓ ዮሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና ኣብቲ ናይ ደቂ ኣንስትዮ ፀገማት ክመፀካ ተኮይኑ ከዓ ኣነ ንባዕለይ ተወጊአ ከይድ ከለኹ ክዳውንተይ ብሙሉእ እዚ የማናይ ጎነይ ተሃር ይመስለ ነበርኩ ብሙሉእ ክዳውንተይ ደምጨጪ ተቀዳዲዱ ገለ መለ እዩ ነይሩ ቅያርካ ይብለይ ጓል መሃንሾ ስኡቲ ጓል መሃንሾ ነዛ ናይ ላዕሊ ከምሻ ያውፅኦም ምስ ዘርበይዋ እሳ ማልያ ሂባትኒ ናይ ላዕሊ ሳ ክደን ናይ ታሕቲ ግን ካበይ እሞ ክወስድ እዚ ሓደ ካብዚ ተቆሪፁ ተስረ በዚ በጀልጀት ዝበለ ከምኡ ኢለን ንኣፎምቦ ንሕክምና መፅ ናይ እንዳ መካናይዝ ወዲ ፀንሓ ንብኣ ክሹክ ካብዛ ነብሱ ቀንጢጡ ክሹክ ክህበኒ ወርሒ መልእቲ ብታ ሕክምና በታ ክሹክ ናቱ ብኣ ተዓጢቐ የሕልፈ እያ ማለት እዩ
1: እንታይ እዩ ገሊኡ ከምዚ መብዛሕትኡ የርእካ ጎደይቲ ክንምገስ ከለና ሳ ሓርት ዝመፅት ጋንታ እዩ ኣብ ከባቢ ናይ ጢዖም ስበፅሓና ሰበይቱ ሲ ኣብ ትስዓ ወር ኣርባዕተ ሰው እያ እንታይ ብነረ ሽዑ ኣና ዝሕለምለም ክነብር ኣብዛ ዓሰብ ስክስዋ እዩ ነሩ ሕጂ ብ ጢዖም ዝበፅሐ ብሙሉ ምስኡ ናታ ዝነበረ ስእሊ ደብዳቤታት ናቱ ዝነበረ ናጓሎም ዝነበረ ገለመ ብሙሉ ገዲፉ እሂ ና የምለስ ከምታ ዝበላ ድማ ኣብ ኣሰብ እዩ
2: ናይ ሃንደሳ ጓል ኣንስተይቲ እዚ ሃንደሳ እያ ተዋጊያ እትያ ኣላ እትያ ኩሉ ነገር እየን እዚኣ ባህርያዊ ሽግር ሳለዎ እ ኣይንፈልጠ ኢና ነርና ና ዝገርመካ ከም ወዲ ተባዕታይ ኮይነ ን ዝኸዳ ነረ እዚ ኩሉ ሙቆት ይኹን እዚ ኩሉ ጉዕዘ ይኹን ማይ ክጥቀማ ኣይትርየን እዚ ፀገም ኣለና ኢለን ክዛረባ ኣይትሰምዕ ለይለይ ዝብል ዳንጋ ሒዘን ባዕር ጎረ ራእሱ ትሪአና ኣለካ ዳንጋዓድ እዚ ኩሉ ፅንኩር ኩነታት ተፃዊረን ዝሓለፋ ኣዋለት ደቂ ኣንስትዮ ናይ ሃንደሳ መግለፃ ይርከብዎን
3: ናይ ሚእቲ ሜትሮ ኸውን ንቅድሚት ምስከልና ኣነ ወዲ ከቢረ ወዲ ቐሺ ኣሸፋሽ ከምዚ እናተገዲምና እዳተኮስና ከለና ኣነ ወዲ ከቢረን ብሓደ ነርና ደበሳይ ደበሳይ ወዲ ቐሺ ተወጊኡ ትብለኒ ኪዳ ሓኪም እንታይ ትገብር መፅእ ክገለብላ ዕዚ ምስ በለ ኪድ ተበልኩ ናብኦም ኪድ ምስ በልኩ እሱ ናብዚ ንሰሜን ገፁ ሳኻ ንደቡብ ገጻ ጥንቅልዕ ታጉድጓል ኣብ ማእኸሎም ከምዚኣ ስቡቡ ማለት እዩ
4: ወገን ብዕለት 15/4/991 ዝፈነዎ መጥካዕቲ ዋላ እኳ ሸቱኡ ኣይቋዕ እምበር ኣብ ልዕሊ ጸላይ ብፍላይ ኣብ ልዕሊ 22 ክፍሎ ጦር ከቢድ ክሳራ ስለ ዘውረደ ጸላይ ካብ ካልይ ኣቤታዊ ሰራዊት ካብ ከባቢ ስመራ ን21 ክፍሎ ጦር ብምምጻእ ካብ ዕለት 24/4/991 ክሳብ ዕለት 28/4/991 ብሓድሽ ሓይሊ ሓድሽ መጥቃዕታት ይጅምር
5: ኩሉ ብወታደራዊ ዓይን ገለ ተሪኢካዮ ዳርጋ ፍርቂ ፍርቂ እዩ ማለት ሲ በታ ሓደ ኣፀወራትካ ነብስኻን ስለዝዕቅበካ ተብሎ ትፈትዎ በታ ሓደ ከዓኒ ዝመፀካ ፀላእ ከዓኒ ኣይትርእኒ ኢኻ ዳርጋ ዕውር እዩ ዝገብረካ ስለዚ ኣብዚ ምናልባት ናይ በዓል ዓብደርህማን መስዋእቲ ኣጋጢምና በዓል ዓብደርህማን ናብቲ ኩነታት ፅቡቅ ተራ ዝፃወቱ ዝነበሩ ክሳያት ናታቶም ምጉዳል ነቲ ኩነታት ቁሩብ ክስታ ገይርዎ ኣሎ ይጥዎ
6: ቀፃሊ ፈተነታት ኣካይድ ነይሩ ክሳብ ድሕሪና 360 ድጥወየና እዋናት እውን ነይሩ እዩ ማለት እዩ 22 ክፍሎ ጦር እውን ከም ሰቡ ዘፍ ኢሉ ድሕሪኡ ከዓ ካልእ መፅ እዩ መን መፅ እዩ 21 ክፍሎ ጦር ሕጂ ቁሩብ እቲ ድኻማት ናይተን ኣሃታትና ከ200 ገለን ዝኸዳ በጠሎንታት ዳርጋ 40-50 ሰብ ተሪፈን ማለት እዩ ዝበዝሕ ውጉእ እዩ ግን እቲ መውጋዕቲ ክሕከሙ ርሑቕ ስለ ዝኸዱ ንባፅዕ ስለ ዝመፁ ኣብዚ እቲ በዳህዪ ናይ ግንባር ደንከለያ ስርሒት ናይ ውጋዕቲ ነይሩ
7: 17 ወሲኽዎ 21 ወሲኽዎ ስፓርታካ ኣምፅዎ 22 ክፍሎ ጦር ኣምፅዎ ሓምሻይ ሞተራይዝ ክፍሎ ጦር ገልመለ ታንከኛ ብርጌዳት ገልመለ እንዳወሰኸ ተጋዳላይ እንዳጎደለ እቲ ፀላእኻ እንዳወሰኸ እዩ ዝኸይድ ዘሎ ማለት እዩ ኣብዚ ናይ ፍፁም ድኻም እመፅእ ናይ ኣካላዊ ድኻም ከይተረፈይ ኩሉ ሰብ ፀሚኢ እዩ ማይ የለን ነብስኻ ይትዕፀም ኢኻ መግቢ ምሳኻ ትሕዘን

0: ግርሽትን እየን ተን ግርሽትን ከዓኒ ነቐዝ በሊዕወን ጨኒን እየን ኣይብላዓን እየን ማለት እዩ። ድፋዕ ሒዝካ ፅላል ከይትገብር የለን ጎልጎል እዩ በቃ ታዝሓሸት ኣርኮብኮባይ ተረኪብካ ንእሽተይ ፅጋዕ ትብላ ኣብኣ ማለት እዩ። እቶም ሓይልታት ከዓኒ ተጎቦ ሙሉም ዓንቲ ዝህረርማ ፀሓይ እንዳሃርሞም ከዓኒ ነዚ ዝውፃእ ዘይመስል ነዚ ህረርማ ፀሓይ ከዓ ብፅንዓት ኣቢሎሞ ማለት እዩ። ስለዚ ኣብቲ ተዋጋእ ሰራዊት ጥራይ ዘይኮነት ፅንዓት መጓዓዝያ ነዳዲ ከይጎድል ኤምዳት ከይጎድል ገለ ከይጎድል እንዳተባህለ ከዓኒ ምስ ሓይሊ ባሕሪ ብምውሃድ ከዓኒ ኣብዚ ዝለዓለ ኣበርክቶ ነይርዎ ማለት እዩ።
1: ሕጂ ኣብዚ ናይ ደንከል ዝነበረ ውግእ ክትዛረበሎ ከለካ ቀሊል እዩ። ኣነ ትድገርመኒ ናይተን ደቂ ኣንስትዮ ኣብቲ ጉዕዞ ትድጓዓዛ ዝነበራ ምሳና ምክንያቱ ኩሉ ክዳውንትና ቆርቢዕ እዩ ነይሩ ንሳተን ክደፈ ዝተወግአ ፍቑስ ዝበለው ኩሉና ተወጊእና ከለና ካብ ንሕርጊጎ ክትሕከም ኢልካ ምምላሲ ንእሽተይ ወሲካስ መስዋእታ ሓይሽ እንዳበልና ኢና እንዳተጫረቕና ምስቶም እዳ 85 በዕሊ ዓንበሩ ዝነበርዎ ንኸይድ ነርና ማለት እዩ ጎንጎን ንኸይድና።
2: ሕጂ ኣብታ ግንባር ቤሉል ክንበፅሕ ኮለና መስ ናሕና ጋንታ ምስ እንዳ 525 ሞርታር ኢና ናሕና ድሽቀ እያ ኣብ ካልኣይቲ መዓልቲ ኣነ መስርዐይ መራሕ ጋንታ ይናኣቱ በቃ ብርቱዕ ኩናት ኣካይድና ሙሉእ ለይቲ ሓደርና ሙሉእ ለይቲ ምስ ሓደርና ውፃእ እብሎ ኣይወፅእኒ ብሎ ውፃእ ኣይወፅእኒ ውፃእ ለይሰብካ ሒዝካ ብሎ ሕጂ ወዲ ሸጋ ኣይወፅእኒ ሕጂ ኣነ ሕጂ ወፅእ ፅባሕ ኣይወፅእ ኣብቲ ረድዮ በቃ ተባኢሶም ወጊሑ ዘፍ ምስ በላሽዑ ወፂና ንሕና ንድሕሪቲ ወፂና ከባቢ ናይ ሰዓት 3 ትኸውን በታ ቅድሚ ድፋዕና ወዲ ሸቃን ምስ ካልኣዩ ሳለት ዝበሃል ሽዑ ነይሩ በታ ድፋዕ ሓልፉ ኣታከ በቃ ኣብ ፍርቂ ሰዓት እያ ትኸውን ኣጥቢቐን 3 ሞርታ ድና 4 ሞርታ ተተኩሶ ትካ ኣምፅኦም ጋ ትስክም ኣቢሎም ኣምፅኦም ጋ ኣብታ ዘለናያ ከባቢና ኣብኣ ኣንቢሮሞ ኣብ ኣንቢሮ ሰበልዎም ካብታ ድፋዕ ላዕሊ ወሪዴ ገፆም ክፊት እዮም ድሕሪ ክንደይ መዓልቲ በዕል ወዲ ሸቃ ዝተሰዊኦም ትሰምዕ እዛ ሕጂ እንዳ መጓዓዝያ ዘላ ኣበባ ግብሪ ህወት ትበሃል ሓኪም ናይ ጋንታ ነራ ትነግረኒ ስምዑ ንደርጋ ኣሎም ትብለኒ ኣነ ድኣኮ ካብ ድፋዕ ደ ወሪድኪ ምስ ገንፀልክዮ መዛምዳ ድኾን ነይሩ ኮይኑ እዩ ድኣ ከምዚ ገይራ ንጢራ ዝመፀትን ኢለ እንዲ ከሊአት እያ ኣቦይ ኣቦ እዩዚ ኣቦ በቡእ ከማን እቲ ቀዳማይ ኣቦ እዩዚ ናይ ወዲ ሸቃ ኣዝዩ ጥዑም እዩ ጥዕግዝተኛ እዩ ለዋህ እዩ ዘላቶ ኢዱ ቆሪፂ ዝበካ ንርእሰይ ከማና ይብለኒ ወዲ ሸቃ
3: ቀፂሉ እውን ብዘይካ 21 ክፍሎ ጦር ፀላኢ ነቲ ኣቐዲሙ ኣብ ውግእ ዋዴ ተደምሲሱ ዝነበረ 17 ክፍሎ ጦር ነቶም ካብ ውግእ ዋዴ ኣምሊጦም ንቡሬ ዝኣተውን ኣብ ድሕሪት ዝነበርዎ ተረፍ መረፍን ጠራኒፉ ምስ ኣብ ውግእ ተዳኺሙ ዝነበረ 52 መካናይዝት ክፍሎ ጦር ኣወሃሂዱ ን17 ክፍሎ ጦር ዳግም ወዲቡ ብምቓም ካብ ዕለት 2/5/1991 ክሳብ ዕለት 4/5/1991 ተደጋጋሚ ዓቕልኻ ዘፀንቅቕ ውግኣት ክካይድ ጀሚሩ ፀላኢ ዝበዝሐ ዘካይዶ ዝነበረ መጥቃዕቲ ብክልተ ኣንፈት ብፀጋም ገማግም ባሕርን ብየማናይ ክንፊ ኣቶኪርዩ ዘካይዶ ነይሩ።
0: ስለዚ ኣብዚ ውግእ ብሓፈሻ 22 ታንክታት ሰሊብና 7 ኣምፊብያን ከዓ ተሰሊበን 223 ሓንቲ ሄሊኮፕተር ተወቂዓ ወዲቓ 200 ከዓ ተሃሪመን ማለት እዩ። ስለዚ ብድምር 3 ነፈርቲ ኢና ውግእ ደንከል ኣውዲቕና ማለት እዩ።
4: ድሕሪ ስርሒት ፈንቅል ዝነበረ ኩነታት ፀረ ነፈርቲ ሚሳይል ካብ 25 ዘይሓልፉ ኣባላት ሓደ ፀረ ነፈርቲ ናይ ሚሳይል ወዲቡ ነይሩ እዚ ፀረ ነፈርቲ ኣሃዱ

0: ክወጥቃ ዝተረኣያ ተዘይኮይኑ ተሃሪመን ዝኸዳ ብዙሕ ንሕና ክሳ የብልናን ኣብዚ ሓፂር ግዜ የብል ዘለኹ እዚ ሕጂ ክትሪኦ ከለካ ድሕሪ ካልኣይ ኩናት ዓለም ከምዚ ዓይነት ረቀቕቲ ነፈርቲ ናይ ፀላኢ ኣብ ውሽጢ ዓመት ዘይምልእ ከምዚ ኢለን ክወጥቃ ኣብ ዓለምና ኣብ ኤርትራ ጥራይ ተረኣዩ ዝብል ሓሳብ እዩ ዘለኒ። ብሓፈሻ ክሪኦ ከለኹ ግን እዞም ነዚ ቅያድ ዝሰርሑ ሰባት ከም ሓቂ ክትሪኦ ከለኻ ረቂቕ ትምህርቲ ወሲዶም ወይ ከዓ ኣብ ደገ ናይ ትምህርቲ ዕድል ኣብተን ዓበይቲ ኮሌጃት ናይ ዓለምና ኣብኡ ከይዶም ዝተምሃሩ ሰባት ኣይኮኑን። ኒሕ ሓቦን ቁራፅነት ትብዓት ስለ ዘሎ ጥራይ ኣብዚ ከምዚ ዓወት ክበፅሕ ክኢሉ እምበሪ ናይ ክሳይ ኣሎ ኮሌጅ ናህና ሳሓል እያ ካልእ ኣዘራርባ ኣብ ኣሜሪካ ከይዱ ዝተምሃረ ወይ ናይ ሩስያ ኮሌጅ ዝወሰደ ናይ ፈረንሳ ናይ ዓዲ እንግሊዝ ናይ ኣሜሪካ የለን ወላቶም መምሃራትና እውን ተመክሮኦም ኩሉ ምልኦም ኩሉ ናይ ሳሓል ዘፍረየቶ ጥራይ እታ ኮሌጅ ናህናስ ሳሓል ክብላ ክእላኒ
1: ፀላኢ ብዕለት 24 ወርሒ 4991 ለይቲ ሰዓት 2345 21 ክፍሎ ጦር ንበርጌድ 44 ብፀጋም ንበርጌድ 46 ድማ ብየማን ኣሰሊፉ ሓያል መጥቃዕ ተፈኒ ሙሉእ ለይቲ ብርቱዕ ውግእ ሓዲሩ ክሳብ ረፋት ሰዓት 8 ባዶባዶ ናይ ዕለት 25 ወርሒ 4991 ቀፂሉ እንተኾነ ፍረ ከይገበረ ተፀፊዑ ተመሊሱ። ጸላኢ ማዕረ ማዕረ ናይዚ ብግንባር በይሉል ዘካይዶ ዝነበረ ፈተነ መጥቃዕቲ ካብ በይሉል ንምዕራብ ካብ ዋዴ ኣስታት 20-30 ኪሎ ሜትር ርሒቑ ዝርከብ ካብ ድቡ ዝተብሃለ ቦታ ኣወሳ ዝተብሃለ ሓደ ሻለቃ ዕጡቕ ናይ ዓፈርን ሓደ ሻምበል ምዱብ ሰራዊትን ኣሰኒዩ ብድሕሪት ናብ ጋርሳየቶ ዝተብሃለ ቦታ ኣንቀሳቒሱ። ዕላማ ናይዚ ምንቅስቓስ ኣብ መስመር በይሉል ዋዴ ኣብ ናይ ድሕሪት መስመራት ወገን ሰሊኹ ብምእታው ተርጋኣት ንምፍጻምን ነተውክቲ ንምቕባርን ብኣጠቓላለዩ ኣብ ልዕሊ ናይ ድሕሪት መስመራትን ትካላትን ሓደጋ ብምውዳቕ ራዕድን ሽብራን ንምፍጣር ብቕድሚትን ድሕሪትን ጸቕጢ ፈጢርካ ወገን ተሰናቢዱ ከንሰሓብ ከም ዝግደድ ንምግባር ዝዓለመ እዩ። ከም ስልቲ ሓደገኛ እኳ እንተነበረ እንተኾነ ወገን 4 ጋንታታት ካብቲ ግንባር ልኢኹ ካብ ዕለት 25 ክሳብ ዕለት 26 ወርሒ 4991 ኣብ ልዕሊቲ ዝሰለኸ ፀረ መጥቃዕ ተወሲዱ ከም ዝባታተንን ግዳይ ፀሓይ ከም ዝኸውንን ገይርዎ።
2: ኣብ ዋዲ ንሕና ሓለዋ ኢና ማለት እዩ። ብድሕሪት ዝኾነ ነገር ከየጋጥም ካልእ ተልእኾታት እውን ነይሩና ማለት እዩ። እቲ ውድብ ዳሓስቦ ማለት እዩ ተዋሓደ ነቲ መስመር ናይ በዓል ቡሬ ማለት እዩ ሕጂ ኣብኡስ ገለ ፀቕጢ ክንገብር መደብ ነይሩ ማለት እዩ። ስለዚ ብዓብዩ እቲ መደብ ስለተሓበረ ንሓሙድ ሓቢርና እሞ እምበኣር ከምዚ መደብ ስለ ዘሎ ካብዛ ሓይልኹም ጥራሕ ሱሳ ምሩፃት ሰባት ካብቲ ሓይሊ ምክትቦ እዮም ነዚ ፀሓይ ትብሎ ኣብ ኦርኒክ ጥራይ ሓዙ ድኾን ንመግለፂ ግን ኣይተድልያ ኣ ወረቐትኩም ጥራይ ሕዙ ኢልና ብከምኣ ሒዝና ተልእኾና ንፅበ ነርና እቲ ተልኡ ከይመፀ ግን ፀላኢ ስለ ድመፀና ኣብ ሶብለሊ ዝበሃል ቦታ ኣብኡኻ ተዋጊእና ማለት እዩ መሊስና እያ። ፀላኢ ኣብዚ ከምቲ ዓንቲ ወይ ተባሃለ ግንባር ክሕዝ ዘይኮነ ከጥቅዕ ይሓሲቡ ብናይ ድሕሪ ኤምዳዳት ከንድድ ማካይን ከንድድ ገለ እቲ ኤንትታት ኩሉ መባርዒ እቲ ኢሉ ይመፁ ማለታን ከይዳና ጎይ ጥራይ ክርቢት ምሽርጣት ተርፎ ማለት እዩ ኩሉ መባርዒታት እቲ ኢሉ ይመፁ ማለት እዩ ሒዝዎ። ስለዚ ከሎ ጋና ግን መጥቃዕ ድስሎ ትገበርናሉ ኣይተዓወተን ሒዝናያቲ ነተወክቱ ማለት እዩ
3: ዕለት 16 ስልያ ሰዲድና ዳርጋ ናይ 2 መዓልቲ ቢሎም ምስ ከዱ እዘን ዕጡቃት ናይ ኣጎጉማ ማለት እዩ ናይ ኣውሳ ካብ ዱብቲ ዘምፀን ኣብያን ዝራኸቡ ተኩሸናሎም ይምለሱ እንደገና ብኩሉት ኣፅኒዐን ነታጎ ክገብራ መደብ ከዓ ጥርጣረ እውን ስለ ዝነበረና እቲ ናህና ሓይሊ ብምሉእ ናብኡ እዩ ከይዱ እንዳ 3 ሕጂ መጀመርያ 2 ጋንታ ሰዲድና ዕለት 16 ድሓር ዕለት 20 ደሪብናሎም ማለት እዩ። ሕጂ መጀመርያ መዓልቲ ምስ ፀላኢ ውግእ ተኸይዱ ሃዲመን ከይደን ድሓር 2 ጋንታ እንደገና ደሪብናሎም 4ዩ ጋንታታት ብሓንሳብ ኮይኑ ማለት እዩ። ኣብዚ ናይ 4 ጋንታታት ክንድረብ ከለና ሕጂ እንታይ እዩ ዝገበር ዘሎ ፀላኢ ይፍትን እዩ ዘሎ ፈተነታት ምስ ገበረ ዋ መበዚ ገለ ነገር እንተኣኽትሎ ክገብር ስለ ዝኾነ የላ ህረሞ ተባሂሉ ምህራም መፅኡ ዕለት 25 መጥቃዕቲ ንገብር ናህርሞ ማለት እዩ ይድርብ ካብ 250 ስጋብ 300 ኣቢል እዩ መጀመርያ ኣብቲ ካልኣይ መዓልቲ ዝመፅ ማለት እዩ። ሕጂ ካብ ዋዲ ንደቡባዊ ሸነኽ ዘሎ ዝብለካ ዘሎ ኮነ ዓቡላ ዝብል ዘሎ ድሕሪኡ እንደገና ንሶለሉ ዝበሃል ኣሎ ኣብዚ ሕጂ ፀላኢ ተኣኽትሎ ዝገብረና

0: ኣብ ነሲ ዕለት 16 ወርሒ 4 30 ዝኾና ደቂ ኣውሳ ወፊረን ነይረን ትዕላማ ከምዚ ብኡ ቆሪፅካ ነታውጊ ወይ ካልእ ካልእ ፀይቅታት ንምግባር እዩ ነይሩ እቲ ናተን ዝወሰዶኦ ስጉምቲ ብዝኾነ ግን ናትና ምንቅስቃስ ስለ ዝረኣያ ትዕላማ ዕንክወቕ ኣይከኣላን ብድሕሪኡ ከዓ እንደገና ዕለት 25 ወርሒ 4 200 ዝኾና ደቂ ኣውሳ ናብዚ በዓል ጋርሳይቶ ዝበሃል ገፀን ተንቀሳቂሰን ተናብኡ ዝነበርና ጋንታታት ናይ ሃንደሳ ግን ከድና ኣብኡ እቲ ውግእ ተኻይዱ መጀመርታ ከድናየን እዚ ሽዑ ስለ ዝመሰየ ንፅባሒቱ እቲ ውግእ ቀፂሉ ብዙሕ ክሳራ ኣይነበረናን ሓንቲ እዚኣ ርግበ ማህንሾ ትበሃል እያ ተሰዊያትና ምክንያቱ ኣርቢጂ ንላዕሊ ምስ ተኮስዎ ኣብ ርእሳ እዩ ዓሊቡ ንሳ ጥራሕያ እታ መስዋእቲ ጋጢሙና
1: ዕለት 25 26 27 ማለት 27 ኣብዚ ኣብ ውግእ ይካየድ ሓንቲ ጓል ማህንሾ ካብተን ልዑል ተፃዋርነት ዋላ ወኒ ናይ ምውጋእ መንፈስ ዝነበረ ካብተን ተሰዋኣና ናይ ኣሃዱና ታእዋን ታሻ እያ ማለት እዩ ሓሙሽተ ውግኣት ከዓ ኣብኣዩ ውግእና 4 ፀረ ተሽከርከርትን 10 ፀረ ሰብነት ወቅቲ ካብ ፀላእ ዝምንዛዕና እዮም ክቆብሮ ኢለ ናብቲ መስመር ዝመፃ ማለት እዩ ድሕሪኡ ንምለስ ኢና ንበይሉ ኢልና ንምለስ ዕለት 21 22 23 ኣኼባታት ተኻይዱ ገምጋም ተገይሩ ብደረጃ ኣሃዱና ማለት እዩ ቦጠለ ንብኡ ሙሉእ ተሳተፈ 19 ስዋኣት 78 ምውግኣት ሓሙሻይ ሞተራይዝ 17 22 21 2 ብሪጌድ ናይ ስፓርታክያ ዕጡቕ ናይ ኣውሳ ናይ ግን ዕጉግማ ከዓ ብምሉእ ከም ተደምሰሰ ገምጋም ተኻይዱ
2: 21 ክፍለ ጦር ኣብ ዕለታት 27 28 ወር 4991 እውን 4 በርጌዳቱ እንዳኣባራረየ ከባቢ ፍርቂ ለይቲ ውግእ እንዳጀመረ ቀጻሊ መጥቃዕታት እኳ እንተካየደ ወጋሕታ ተተፀፊዑ ከም ዝምለስ ተገይሩ ብኣጠቓላሊ ኣብዚ ካብ ዕለት 24 ወር 4991 ክሳብ ዕለት 28 ወር 4991 ን4 መዓልታት ዝተኻየደ ትንፋስ ዘይህብ ተኸታታሊ ውጋኣት ብፅንዓትን ስኒምንካስን ተጋዳላይ ህዝባዊ ግንባር ፈሺሉ 21 ክፍለ ጦር ድማ ኣዝዩ ስለ ዝተዳኸመ ኩናት ኣቋሪፁ ንድሕሪት ከም ዝወፅእ ተገይሩ 17 ክፍለ ጦር ነቲ መጥቃዕቲ ክቕጽሎ ትእዛዝ ተዋሂቡ ብድሕሪ እዚ ንዝተወሰነ መዓልታት ኩናት ዝግ ኢሉ ክልቲኦም ወገናት ኣብ ብተዛማደ ዕረፍቲ ድሕሪ ምቕናይ ብዕለት 2 ወር 5991 ጸላይ 17 ክፍሎ ጦር ምስ 22 ክፍሎ ጦር ተዋሂዶም መጥቃዕቲ ጀሚሮም
3: እቲ ዓቕምናን ዓሙ ጸላይን ዝመጣጠና ይነበረ እቲ እስትራቴጂ ክንዓፅኦ ንኽእል እውን ካብዚ ኣኽለኒ ኢልካ ኢኻ ትሕዝ እምበር ንኹሉ ዓፂኻ ትሕዞ ትኽእል ቦታ ይነበረ ጸላይ ብገማግም ገማግም ገይሩ ለይቲ ከይረእኻዮ ድሕሪኻ ሓሊፉካ ሓድር ኣብቶም መጋቦታትናን በዓል ኮንታን በዓል ሳሙኤል ዝተማርክሉ ስጋብ ኣብትን ታንክታትና ኣፅዋርናን ዘለዎ ፀላኢ ዝበፅሒ ሕዚ ግዜ ከማ ታንክታትና ገለመና ሒዝልና ንንጉ ከዓ እትን ታንክታትናን ታንክታት ናይ ፀላእና ትሪፍና ከዓ ኩሉ ንህና ገርናዮ ማለት እዩ ገለገለ ክፍለታትና ዘባሰሙ በዓል ሳሙኤል ከዓ ተማሪኮም ናብቲ ግዜ እቲ ማለት እዩ ሕጂ ከምዚ ጭርጭር ዓበደይ ነይሩ እቲ ግንባር ብጠቕላለ ክዝርኦ ከለካ ፀላ ከይትረዳእ ሓሊፍካ ሓድር ንጉ ከዓ ንዑ እንደገና ካብትን ካብትን መጣጢጥካ ህብታት ኣውፂኢኻ ከዓ ንዑ ፅሕኢኻ ከዓ ትመልሶ ካብኡ ሃዲሙ ዝተመልሰ ግን ኣብ ዝኸፍአ ክረሩማ ይዝኣቱ ና ሓንቲ ብልጫ ዝነበረትና ሓንቲ ልዕሊ ዝኩሉ ይኹን ፀላእ ክጥቀመላ ዝግብኦ ዘይተጠቐመላ ንነፍሲ ወከፍ በጠሎኒ ሃ ሓንቲ ቦጥ ማኪና ና ሂብናየን እዛ ቦጥ እዚኣ መድሕን ናይ ህወቶም ስለ ዝኾነት ካብ ሰራዊት ንላዕሊ ንዓ ክሕልዋ ከም ዘለዎ ጌርና ኢና እታ ቦጥ ሂብና ታ ኣሃዱ ከዓ እዛ ቦጥ እዚኣ ትንፋሳን ህወታን ምዃና ፈሊጣ ካብዛ ማዓኮራይ ክፈልያን እያ ኣማሳሲላ ኩሉ ጭቃ ለኽያ ከሸሺ ለኽያ ከምዘይትፍለጥ ገይራ ደ ድሕሪኦም ክትሰብዝኡለማኪናማይ ጉዱ ከለዉ ካብ ቅዲ ሓቢልዮም ዝሰቲ ፀላእ እዚ ክገብሮ ዝኽእል ወላ ሓንቲ ይጥቀምሉ ሓንቲ ብራሸ ሂብ እዩ ዝሰዶም ነይሩ ሓንቲ ብራሸ ምስሰደይዎ ኣብ ድሕሪ ማይ ፅኒአን ክረብ ነሩ ኣብዚ ብልጫታት ናህና ነይሩ ነቲ ክገብሮ ዝኽእል ዓቕሚ እናሃለዎ ከሎ ሰኣን ውዳብን ጥራፈን ሰኣን ኣተኣልያ ናይቲ ኮይናትን እምበር ፀላኢ ንሕና ቦጥ ክንረክብ ፀላኢ ቦጥ ክስእን ኢልካ ይተሓስቦን ኢኻ ጸላኢ ግን ከምዚ ዓይነት ብልሒ ይነበሩን ንሕና ግን ነፍሲ ወከፍ ሓላፍነት ስለ ዝሃብናያ ነፍሲ ወከፍ በጠሎኒ ኣብ ክንዲ ብምውፋር ብገለመለ ዝመሓደራ ናይታ በጠሎን ንብረት ከም ከመላሽን ከም ብሬን ከም ደሽካ ስለ ዝሃብናያ ልክ ከምኣ ጌራ ድሕርያ እናስዓበት ድሕርያ እናስዓበት ድሕርያ እናስዓበት

0: ሳና ሓዘትና ዓና ተኸላኸለት ኣብቲ ብፅሕ በፅሕ እዚ ብልጫ ስለ ዝነበርና ፀላኢ መብዛሕትኡ ግዜ ብማይ ፅምእን ኮልቦ ዲሶዶን እዩ ዝረግፍ ነይሩ። ከምዚልና እንተንኸልና መወዳእታ ዲኢታይ ኣኼባ ገብረልና ዝገብረልና በዓር መጥቃዕት ናይ ኣስመራ ክጅምር ስለ ዝኾነ ቋንቋ ዜና ሽካን ዝመፅኻ ክልተ በጦሎኒ ሽካን ክትምለስ ኢኻ ድንስኻ ተመሓዝረን ዘለካ ክልተበጠሉ ማለት እዩ 16 ናይ በዓል ወተስፋይን ማለት እዩ። ኣብዚ ሕጂ ቡዕ ከመይ ገይሩ ኸይድ ንኽና ኣብዚ ፀላኢ ክሓልፈልና እንዳባዓለ ከምዚ ክገብረና እንዳባዓለ ከመይ ገርና ንሓልፍ ኣብዚ ንሕድና ክትዕ ፈጢርና ስለዚ ዘንኣቱ እዚአን ክኸዳ የብለኒ እዚ ኩሉ መስዋዕቲ ከፍ ኢልና ዝሓዝናያ ቦታ ፅብሓ ንጎ ፀላኢ ከግድፈና እዩ ሃር ወዲታይ ከዓ ነቲ ናይ ግንባር ናይ ዘቀምሃረን ናይ ኣስመራን ርድኦ ስለ ዝነበረ ሓኒ ፀገም የብሉ ዋላ ጥዕዎ ይብፃሕ ዋላ ሓንቲ ሽግር የብሉ ወዲ ሃይለ እዳለ ኣብዲ ሃይለ ብዙሕ ፀርፀርቲ ነ ተክስተ ሃይለ ማለት እዩ
1: ኣዝዩ ተፀልዩ ምክንያቱ እቲ ወግእ ቀልጢፉ ተሓኪሙ ሓዊዩ ስለ ዘይምለስ 21 ክፍለጦ ምስ መፀ መምርሒ መፅኢልና ሓበሬታ ማለት እዩ ሓበሬታ እንታይ ዝብል ረዳት ሓቱ ነይሮም እቶም ኮማንዶ ፖስት እቲ ምድኻም ናይቲ ኣህልታት ሪኦም ክኾኑ ክእሉ መልሲ መፂእዎም በዚ ዝመፃኩም ረዳት የለን ሰፊሕ ወሳኒ መጥቃዕቲ በዚ ግንባር ደቂ ኣምሓረ ክንወስድ ስለ ዝኾና ተደለኹም ናይ ቦታ መምሕያሽ ግበሩ ዝብል መልእኽቲ ናይ ወዲ ኤፍሬም መፂኣቶም ከም ዘላታ ከዓ ሰዲዶምሉና ማለት እዩ ናብ ኩላ ሃላሳ ቦጠሎኒ በፂሓ ሕጂቶም ቦጠሎኒ ኣብታ ምርብራብ ዝነበርና ዝብል ንበዝሕ ጠቃንጠቃና ነርና በዓል ወዲ ኺዳነ በዓል ጀማል በዓል ወዲ ጎበዛይ በዓል ወዲ ዓምደ ሰብ ሓደ ከባቢ ኢና ነርና እታ መልእኽቲ ምስ መፅእና ሕጂ ንራኸብ ካብዚ ነዚ ለቕዳ ክንጠፊእ ዶ ኮይና ካብዚኣ ስጉምቲ ጓለይ ሰደና ብዕዲ ገይሩ ክቕድመልና ንዲ ብጥዖ ገይሩ ክቕድመልና ንዲ ብመርከብ ብፍርጌት ገይሩ ማለት እዩ እንጂ እታ ዘላ ኣብዚኣ ምፅባይ ተሓይሽድናስ ምሸት ናይ ብርጌድ ክመፁኹም እዮም እቲ ርእቶኹም ሃብዎም እያ ትብልታ መልእኽቲ ናይ ወዲእታይ ምሸት ከዓ መፅኦምና ንዓና ሕጂ ናይ መካናይዝ ወዲ ገብረ ኣብዩ ነይሩ ደበሳይ ወለ ማርያም ራሻይዳ ኣነ ዘይተይኳ መዳፍዕ ዝሕሪቲ ነይሩ ምስ በዕሉ ወዲ ገብረ ኣብዩ ነይሩ ሰለስተና ተራኺብና እዚኣ ርእቶ እዚኣ ሒድና ፀኒሕና ቶም ኣጋር ካልኦት እውን ከምኡ ኩሉ ሰብ ብሓፈሻስ ኣብዛ ዘለናያ ምምካት ትሕሸና ንገብሮ ነመሓይሾ ቦታ ከዓ የብልናን ዋላ ሓንቲ ቦታ ከዓ ድመሓይሽ የለን እንድሕር ናቂልናስ ፀላእዩ ኩሉ ቅድሜና እዩ ዘሎ ኪሎ ሜተር ከማ ከውፃእና ይክእልኒ ተባሂሉ እቲ መሪሕነት ተቐቢሎማ ንሕና ዝኾነ ናይ ቦታ ምቀያር ከይገበርና እቲ ዝበልዎ ስርሒት ናይ ኣስመራ ጀሚሩ
2: ሎሰከፍ ቦጠሎኒ ኣነ ብቦጠሎኒ ክዛርብ ከለኹ ኣብ ሎሰከፍ ውግእ ክሳራታት ኣጋጥሞና ነይሩ ኣብ ካብ መጀመርያት ሒዝካ ምስ ኩሉ ምስ ተኣሳሲርካ ሲ 56 ስዋኣት ኣለዉ ሳብታ ሰዓት እያ ኣብ ጥዕ 8 ነይሮምና ኣብ 42 ነይሮምና ኣብ ናይ ዋዲ 18 ነይሮምና ኣብ ትግራይ 17 ነይሮምና ኩሉ ጠቓሊልካ ክትሪኦ ከለ እቲ ዓቕሚ እንዳተጓደለ ይመፅእ ነይሩ እንዳተጓደለ ይመፅእ ብዘይክኡ ውግኦ ከ ኣሎ ንድሕሪ ትምለስ እቲ ዓቕሚ ናይ ተናህርታት ብፍላይ ሓንቲ ሓይሊ ከባቢ 11 ሰብ 13 ሰብ ዝተርፈሉ እዋን ነይሩ እቲ ቁፅሪ እዩ ድውሕድ ነይሩ እምበር እቲ ንሕ ተሓቦ ስለ ዝነበረ እቲ ክራብሕ ዝኽእል ብቕዓትን ዓቕሙን ስለ ዝነበረ መኪትናዮ ማለት እዩ መኪትናዮ ናይቶም ዘይነበሩ እቶም ህልዋት እንዳሸፈኑ እንዳተራብሐ እቲ ኩነታት ንሓምሳን ከባቢ 50 መዓልቲ ኣብ ቤሉል ተረባሪቡ ድሕሪ ምርብራብ ኣብ መጨረሽኡ ዛዛሚ መጥቃዕቲ እዩ ድመፅእ
3: ናይቲ ምረት ናይቲ ኮይናት ክስርዮ ዝሕንኮን ካብቲ ውሽጢ ኣቲኻ ኣብዚ ከባሳታት ዋጋእ ኮልና ናብቲ ጎላጉልቶ ትዋጋእ ኮልሃን ካልእ እንዲ ንኣብነት ሓንቲ ክንስጋዕ እንደይ ከቢድ ነይሩ ክንሪዮ ናተይ ናይ ወደህዳነ ናይ መናጃ ፓራኩሞንቶታ ዚኣተን ሰለስተዮም በጠሉኒ ኣብ መወዳእታ ናይ በይሎም ምርብራብ ኣብ 45 ሰብ ሕየ እንተሪፈን 250 ሰብ 270 ሰብ ዝተበገሰ 45 መፅሐን ኣብ ቤሎ ገለ መዓልታት 10 መዓልቲ ክተርፎ ከሎ ኣብ 45 ክንዲ ስዋኣትና 45 ሰባት ስዋኣት ነሮምና ከክንዲ ስዋኣትና

0: ተዋሂቡና ደስ ዝነበረና ዓይነት ሰብ ምእንቲ ከይ ዝርቕልና ሞ ከይልክመልና 45 ሰብ ትና ዮ ሓሙሽ ሰብ ካብኣ 4 ብድሕት ከርናና እቲና ማለት እዩ። ስለዚ 45 ስዋኣት ኮንክሎ ተረፈዎ ውኣት እዮም ማለት እዩ። 45 ሰብ ሒዝና ኢና ኣ ሰብ ኣትና ትምረት ናይቲ ኮይናት ግን እቲ ኮይናት ክንደ ወሲዱ ካብ ወርሒ 2 ክሳብ ወርሒ 5 ዘሎ ግዜ ብዘይ ዕረፍቲ ለይትን መዓልትን ኩናት ዝተካየደ ነዊሕ ግዜ ስለወሰዶ እቲ ኮይናት ክንደ ክወስድ ዝፅበዮ ነገር እዩ ማለት እዩ።
1: ምናልባት ፀላይ ቀፃሊ እየጥቅዕ ነይሩ ንሕና ቀፃሊ ንከላኸል ነጥቅዕ ኢኻ ነርና ተዝኸፍአ ስታ ዝበለና ግን ደብዳብ እዩ ሞርታራት ኣኸላይ ምክንያቱ እቲ እማን ታዓንተ ትጥቀስ ነበር ከበብቲ እማን ጭርሕ ተብሎ ብድሕሪ ሰራዊት ከም ዘሎ ንሃና ትርኢካ ፃዕዳ ተኣሽሙ ከምዚ ዝብኢከ ወይ ከምዝውሃረ ለይቲ ኢኻ ትመፅ በር ቀትሪ ቅልቅል ኣይትብል ናብታ ዘዘለካ እያ 50 ዝኾና መካይን ናይ ንሃናሲ 22 ከይመፅ ከሎ ድዩ 50 ዝኾና መኪናስ ካብ ዋደ መብራህቲ ወሊዕ እንትኽኢለን ንመንሽ መፅ ንበይሉል ኣት ሓይሊ ደ ተደሪብና ንሕና ብዙሕ ስታይ ኮነ ሓይሊ ተደሪብና ኢለ ውጩ እንታይ ገብረ ኣሎ ታእሽ ስልቲ ታእሽ ገብረ ኣሎ ንፅባሓይቱ ደብዳብ ኣይትረአዮ ወናቱ ሰራዊት ኣትሎ ተባሂሉ ማለት እዩ። ምናልባሽ ግን ምረት ናይ ዓሰብ ዝኽፈይ ንሕና ሓፂር ግዜ እዩና ጌርና ካብ ቅድሙ ንፈልጦ እየ ግን ኣብቲ ግዜ እቲ ዝነበረ ሓደ ጥሜት ዘይኮነ ማይ ፅምኢ ብለይቲ ከይድካ ከዓ ትወርድ እቲ ዝመፅእ ዝነበረ ምግቢ ሓሰኻ እዩ ምክንያቱ ባፅዕ ተሰንኪት እዩ ዝመፅእ ነይሩ ግረሲኒ መጀካ ትብሽኮት ዝመፅናነር ካብ ክመፅእ ከሎ ሓሰኻ ሓሲኹ ዝመፅእ ግን ሓሊፍና ከም ዝሕለፍ እንታኣሽመየለን ምሮቱ ዝኸፍአ እዩ ነይሩ ፀሓይ ዝበርትዐ ማይ ፅምእ ከምኡ ጥሜት ከዓ ነይርዎ
2: 17 ክፍሎ ጦር ብዕለት 2/5/1991 ብየማናይ ክንፊ ካብ ሰዓት 11:30 ክሳብ ሰዓት 7:30 ናይ ዕለት 3/5/1991 ሙሉእ ለይቲ ክዋጋእ ሓዲሩ ንግሆ ተፀፊዒ ተመሊሱ ናይ 17 ክፍሎ ጦር መጥቃዕት እናተካየደ ከሎ ብርጌድ 50 ብምሉኡን ሓደ ሻለቃ ካብ ብርጌድ 51 ብምዕራብ ብገማግም ባሕሪ ሰሊኹ ክሳብ በይሉል ገዲም ናይ ቀደም በይሉል በፅሒ
3: ኣብ በይሉል ኣትኪሉ ፀላኢ ኣብ መወዳእታ ብገምገም ሩባ ብገምገም ባሕሪ ገይሩ እዩ እዛ ምስላኹ መፅያ በዓል ዶክተር ሳሙኤል ዝተታሕዙላ ተጋጥም ብገምገም ባሕሪ እናገበረ እዩ ናብ በይሉል ዝሓልፍ ድሓር ካብቲ ማእከል ግንባር ዘለና ሓደሓደ ሓይል ተዋፂኢና ንዑ ክንመልሶ ንበይሉል ድሕሪ ኢልያ ዘላታ በይሉል ብድሕሪና ኣግራብ ኣለዋ ዝዓርከብኮባይ ታንክታት ተማሊእና ን2/3 በዓልዮናስ ወተዓገስ ወዘተ ኣለዎቶም ታንከኛታት ጎልጎልዩት ቦታ ንፀላእ ጎልጎል እዩ ንዓና ከዓ ጎልጎል ብላዕሊ ከዓ ፀቕጢ ነይርና ንሕና ኣይፈለጥና በዓል ዶክተር ሳሙኤል ገነበለ ናይ ምትሓዝ ኣጋጢሙ ኹም ዘሎ ኣይፈለጥና ብላዕሊ እንታይ ኹም ድ ግዜ ተበልዑ ዘለኹም እንታይ ኹም ሽግርኩም እንታይ ኹም ኩንኩም ብዝኾነ ንስቶም ታንክታት ሓጊዝና ከዓ ፀራሪግና ፀላኢ ዝቕተል ቀቲልና ናብ ቦትኡ ገብ ኢዞኹም ንምለስ ገርና እያ
4: ብዕለ 3/5/1991 ዓመተ ምህረት ናይ ምሸት ሰዓ 6 ኩነታት ኣሃዱ ክንፈልጥ ኢልና ኣነን ሳሙኤልን ሳሙኤል ሓኪም ብርጌድ ኣነ ስታፍ ብርጌድ ክልቴና ሰዓት 10:11 ብሉ ዘርኢት ማኪና ተዳልያ ስለ ዘላ ቅልጥፍኩም ናብ ኣሃዱኹም ትመለሱ ይብለና ከቢል ብረት ኣሃዱታት ንሃና ንዕአን ሓሊፍና እንዳኸና ከለና ሕጂ ንርኢ ማነህ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅበል ዋዳ 7 ኢና ይብሎ ሕጂ ዓፋር ኣምሓርኛ ሳፍ እዮም ዝኽብሉ ኣምሓራ ይ ክመፀንሓና ኢልና ግምት ድማ ኣይነበረናን ማነህ ምስ በለና ባዶ 7 ኢና ቀፂልና ናበል ወርሒ ውልጭ ኢለያ ሰዓት ሓደ ቢሉ ይኸውን እዩ ከምቲ ዳይ ካ ትረአ ድሕሪ መጀመርታ ድሕሪ ምፅ ኢሉ ቁም ይብለና ጡም ምስ በለና ሕጂ ዋላ ኣያመናን ቀፂልና ቁም ኢሉ ኣብታ ግዜ ጥያ እጅ ወደላይ ትመፀና እየ ያ ስጋለ እያ

ኤርትርያ ሽብህ ሰቦት ወሒን ዝላም ሓጫር ለባ ደውለት ምንማታ ዘበናይ ቴክኖሎጂ ወእትዕልም ለኣተንከባ ኣፍረዮት ተብዓት ምንገቢ እግል ጠለባት ዓድሌጣ እንደይገቢ እግል ተስዲር ለገቢ እተይ ካፍ እግል ትርከብ ክምሰል ቀድር ጌማም ውዛረት ሓርስ ለእሽር ስሳ ምን ምጥ ምን ሻዕብ ኤርትርያ እቲ ዓማር ሓምለ ወፈዋ ክህለ ለኣተንክብ ሓቆጋ ጀራዲን ወኣብ ገበይ ጀራዲን እቕትሳድ ዓበዮት ላዝም ገቢ ለኣማን እላሰበታ ሄኒ وزارة حرس تعمر حملة وف

0: ፈዋክህ ብዙሕ ላጥፋዊ ሸዓቦት ስጅልታ ሃደፍ ናይ እሊ ጅህድሄኒ ደማነት ነብራ ወሙነት ክምሰልሁማ እተይ ወቅድረት ማልየት ሓቲ ዓኢለት እግል ኣድሞኖቱ በለሊማ ጠለባት ሓምለ ወፈዋክህ መዳይን እግል ኣትመሞት እግል መሳንዕ ለልኣትሓዘ ፍርያት እግል ኣውጀዶት ወደንጎ ባሄ እግል ተስዲር ዝገብእ ፍርያት እግል ኣዳለዮቱ ምን እሊ ሃደፍ እንደት በገሰት ሄ ውዛረት ሓርስ ካድም ትሩድ እትወድእ ሰበት ጸንሐት እትል ወቀት ዓማር ሓምለ ወፈዋክህ ሰእየት እታለተይብ ደረጀት ባጽሓላ እትል በርናመጅ ሄ እለ ደረጀት ከእፎ ክምሰል ትበጽሓት ወዝያድ ዓቦት እግል ሰጀሎት ምግል ትመም ክምሰል ቡለ ኸስስ ጽበት እግል ንቐድም ግልኩምቱ
1: ብዝያዳ ካብታ ቦታ ነሳ ዘላቶ ስጋ ብምብራቕ ናይ 10 ኪሎ ሜትር ውሕጅ ዝኾነ ረኣይ ዝሕጎሰሉ እዩ ንሕና ብሰሜን ዘለና እውን ኣብ ቀረባ መጻኢ ከም ደርህበልና 100 ካብ 100 ፍሉጥ እዩ ማለት ናይ 10 ኪሎ ሜትር ክኸውን ኣለና ብዘለኹ ግን ብዝኾነ ከም ድመፅእ 100 ካብ 100 ኣማሚና ርኡይ ስለ ዝኾነ ርኡይ እንዳዊ ሓጀስ ከም ደላግሰና ከም ድመፃና እንተ ኣማሚና ቀሲና ካብቲ ዝነበርና ስራሕ እውን ዝያዳ ቀሲና ንስራሕ ኣለና ስለምንታይ ልምዓት ብዘይማይ ለሚዑ ክትብል ኣይትኽእልኒ ኢኻ ተቐዳመይቲ ልምዓት ማይ እያ ማይ ከረከብካ ይትለምዕኒ ኢኻ ደልዲልካ ይትለምዕ ሓሪሽካ ይትለምዕ
2: ትሕቲ ባይታ ሃብቲ እዩ ምስ ሃብተመ ብኡ ጥራይ ከማን ዓብ ለውጢ ነርኢና እቲ ዝኩሉ ጀራዲን ዘርኩሞ እሱ ስለ ዝዓቀበ ትሕቲ ባይታ ስለ ዝሃብተመ እቲ ጀራዲን ሓሪሩ ነይሩ ኢኸም ሰርዓት ማይ ስኢኑ ሕሪኡ ግን ዓብ ለውጥ ኢና ብፍላይ ምስ መልአት ካብኡ ጀሚርካ ካብቲ ዲጋ ስጋብ ሩባዓን ሰባ ንብሎ ሩባ እዛር ኣሎ ኩሉ እቲ ከባቢኡ ዘሎ ነቲ ሩባ ጀራዲን ብምሉእ ኣይኮነን ካብ ዒላ ጥራይ ዘይኮነስ ካብቲ ድዛር ዘሎ ካብኡ ዕምቁ ኣቢሎም ካብኡ የስትሉ እቲ ባይታ ስለ ዝሃብተመ ኸማን እቲ ጀራዲን ንባዕሉ ጠሊ ገይሩ እቲ ባይታ
0: እቲ ኤርትርያ ኣርድ ምልክ ሕኩመቱ ብልኣሳሴ ኣርድ ሓርስ ብዓመት ወናይ ጀራዲን ብፍንቱይ ብመሳዋት ልትካፈል ወእት መንፋዓት ክምልውዕል ገቢ ቃኑን ኣርድ ኤርትርያ እት ብሩር ለነብሮም መዋጥኒን እግል ሰከን ወሓርስ ኣርድ እግል ልምለኮ ሓቕቦም ገለ ሰብ ጀራዲን ላኪን ለእሉ ልተየቦም ኣርድ እቲ ሽንሸን እግል ይልእተ ሰበት ልትኣሰፎ ለእሉ መልኮ ኣርድ ጀርዲን እግል ወቅት ርም ለመልውኩ ሓቆ ዩ ከዓ እቲ ኣርደቶም ክስአት ረእስማ ልግልውደው ወኣርዶም ሰኒ ግል ፅበጦ ወእግል ርሽዶ ኢልትናየቶኒ እቲ ክምከራ ምንከፈዳት ኣርድ ብዙሕ እታልሃለ እቱባካት ላኪን ሕኩመት ጀራዲን ወለመስሉ እግል ዓምሮ ቅድረት እግላለቦም መዋጥኒን ኣርድ ተህይብ ምን እሊ ሓቕሄ ብዝሓም ቅድረት ለቦም መዋጥኒን ኣርድ ጀርዲን እግል ንምለኮ ቃድራምቶም እልሄ ኦሮት ምና እቲ ዓማር ሓምለ ወፈዋክህ ተረት ዓባይ ለወዳቱ
3: በቲ ግቡእ ወሃቡ እቲ ዓብ ዝነበረ ወይ ካልእ 2-3 ዝኾነ ምሕደራ ዝነበሮ ተማሓይሹ ዝሓለፈ ናይ ቀደም ዝነበረ ማለት እዩ ሕጂ በቲ ግቡእ ቅርፂ ተዋሂቡ ኣሎ በቲ ግቡእ ምሕደራ ተማሓዲሩ ኣሎ ዓጊብና ኣለና ካብዚ ንላዕሊ ዝቕፅል ከዓ ዝተረፈ ቦታ ተላልዩ ብቕዓት ዘለዎ ብኽእላታት ተራእዩ ተወሳኺ ምሕደራ ጀራዲን ንላቦ
4: ሕና ደቃይቱ ብንስባ ትልእ ደዋሕና ዝህልየና ከናሮ ንስብ ዓመት ወላ መንጠቅት ቃምጨዋ እግል ክዳር ስክላ አልሓምዱላ ካልእ ጋይሳም ኢልየና ህለው ለመደለ ክዳር መጠተልናይነ ንሱ ክዳር ዶርቁብ ገቢ መዋሳት ይረከብ ድዩ ከተመታሕትና ካ ዓገት ምህኒ ቀይቱ ድራይት ምን ለጣበር እደ ካ ዓገት መዋሳላት ዝቕሪ ይረከብ ድዩ ኮኒ ምን እላቲ ሽዋ ናይ ባመት ዳብያ ካ ዶ ዓርቤ ረክቡ ብዶል ገይስ ሸውያ ካብ ዓሰ መንእንሰር ረክብ ድቡ ላኪን ንሕና ደ መንእንሰር ቃይቱ ለትበገሳ እበይ ስዕርብ ኣብሳ ስዕርብ ኣርከ ስዕርቦ ምንቁሩብ ወምንቃራ ገረት ረክባ ወምንሱግ ረክባ እትለ ድባ እንደወደየ ካብ ኣቅል ኣስወድ ምንወደየ ዘቀይቱ በቅል ወጠማጠማ ሂናይት ቀይቱ እትለ ደሞ ጋ መልዓል ቀይቱ ማይ ምናምሓት ግለታ ሰበት መሓለ ሰቱ ስክላ ለኣቱ አልሓምዱላ ትለቀሮት ተገርካ ለግዳናጠማጥም ተየተ ድዩ ኮኒ ትል ላዕላ ድማ ቀይቱ ልኣቱ ሓምዱላ
5: ጀርዲን ለሂብ ዲብላ ካን ክማ ንቱም ተኦም ንወስኩም ለተኦምወረ ድርዓተ ወልዓመተን ክሱሰን ጀርዲን ናይ ባዕሉ ይኮኑ ናይ ሓረስቶይ ፈቓጥ ይኮኑ ጀሩ ንዋይ ወኣዳም ኩሉ ማንፋዓት ምኑቶ እብዮም የለ ሻቀ ዲቡ ማዕናሃ እግል ሸወየ ልንሰኦም ሎመጢ እግል ሓጀት በለናፋዕም ሎመጢ من اللي جاردين اللي ينفعي

0: ኣብቲ ሕብረተሰብ ኢንፋክት እቲ ህዝብና ሕጂ ጥቕሚ ናይ ማይ ስለ ዝተረድኦ ከምዝግበር ኢልካ ውን ንክትነግሮ ብዙሕ ትግደደሉ ጉዳይ ኣይኮነን። ባዕሉ እቲ ህዝቢ ብወፈራ ብምውፃእ ዝተባላሸወት ከትርት ኹን ንተባላሸወት ናብቲ ማይ ክኣቱ ዝኽእል ድበታት ኣብ ቀፃሊ ወፈራ ብምውፋር እቲ ድግኡ ብኸመይ ብድበት ኣይመልእን ብኸመይ እቲ ኣገልግሎቱ ከዓ ምስተነዊሐ ዓመታት ይኸውን ቀፃሊ ባዕሉ ብምሕዳር ተጠርኒፉ እቲ ህዝቢ ናቱ ዋንነት ተሰሚዕዎ ረብሕኡ ስለ ዝፈለጦ ብደይ ትእዛዝ ብደይ ገለ ባዕሉ እቲ ህዝቢ ወፊሩ ኣብ ምፅጋኑ ዲጋ ንከይባላሾ ሓፁር ምግባር ገለ ቦታታት ከዓ ንሕርሻ ገለ ከ ህዝቢ ከምደይኣትዎ ቆልዑት ከምደይኣትዎ ኣብኡ ባዕሉ ብዓብ ተራይ ፀወቶ ምሳና ዝተሓባበረ ከምዚ ባንኪ ልምዓት ኣፍሪካ ብዓብ ምሳና ብፅቡቅ ዝተሓባበሪ ኣብዚ መስርሕ ከዘንቲ ዲጋታት ድሕሪዚ ተወሳኺ እውን ከም ድሕሪዚ ናይ ኣፍሪካን ዲቨሎፕመንት ባንክ እዚ ኣይኤዲ ኢፋድ ዝበሃል ኣሎ እሱ እውን ብዓብዩ ድተሓጋገዘና ንሚኒስትሪ ሕርሻ እዩ ሕጂ ኣብዚ መደብ እዚ ከምዚ ዝበልካዮ ዚ ዝመፅእ ስጋዓ 2030 ኣብ ሙሉእ ሃገርና ኣብ ዘይተሰርሐሉ ከባቢ ዲጋታት ይኹን ተወሰኽቲ እውን ሲስተርንስ ዘን ከዘንቲ ማይ ብትሕቲ ባይታዊ ነዚ ንምስራሕ እውን ከም መደብ ሒዝና ተበጊስናሉ ኣለና ማለት እዩ።
1: ብዕድ እቲ ዓማር ሓምለ ወፈዋክህ ዶር ወደላሃላ ጋርሄኒ ሕብዘት ጨበል ኣብ ሸክል ኣክረት ወኣሸራዓቱ እቲ ወራታ ጀራዲን እህምየት ጨበል ርሹድ ምህም ጋርቱ ኤርትርያ እቲ ሽብህ ሰሓራ ናይ ዓለም ሰበት ሀሌት ዝላም ካፍየት ይትረክብኒ መትሸርሻር ጨበልማ ለእግዳ ሰበብ እቲ ሽልሐ ኣርድ እትእንቱ ፃንሕቱ ሰበብ ሽልሐ ኣርድ ሰሩ ጠቢዐት ለትሰብቡ ወሰሩ ሄኒ ኖሱ ወደ ኣዳም ለሰብቡ መሻክልቱ

0: ጥያት እምብል ሓለት ጀውለት ሰብቡ በዳ ዕጨይ ገበቦት በዳ ሰዓር መትሸርሻር ወመድሃር ርሻደት ትርበት ገለ ምን ኣስባብቱ እቲ ኤርትርያ ሽልሐ ኣርድ ምን ኣካን እቲ ኣካን ልትፈናተ ኣርድ ሓርስ ለበዝሐ እቱባካት ወእብዝሐ ኣዳም ለሳክንቱ ኣካናት ሽልሐ ኣርድ እብዝሐ ልትረአቱ ኣድብር ወሳሳት ለበዝሐ እቱ መካሪት ምድሪ ዓድናማ መትሸርሻር ሰብብ ኣርድ ሓቆሽ ሸልሓ ድብር ልትረእልየጣ እንደ ገቢ መትሻዕታር ስካን ወመሻክል ኣቕትሳድ ማ ሰብብ ብልኣሳሴ ሕብዘት ጨበል ወማይ ለኣግዳ ጾር ውዛረት ሓርስ እትሳርዮት ኣርድ እትእንቱ ጸንሓ እምበልሊ እቲ ኣርድ ናሽፍ ጠላለት እቲ ኣካና ግልተ ኣቕብል ሕብዘት ጨበል ኣህምት ዓባይ ብሉየጣ እንደ ገቢ በድሕርያን ማእለቡኒ ሕብዘት ጨበል ጽበጥ ማይ ትከርስ ምድር እግሊ ትሓፈዝ ወእብ ማይ ከርስ ምድር ዓማር ጀራዲን እግሊ ሰርገሎት ዶር ዓብ ወደ ለኣማን እለሰበት ተሄነ እሊ ጾርሊ እግሊ ትዓወት ወዓማር ጀራዲን እግል ሰርገሎት ኣውለውየት እንደተየበቱ እባ ገቢእ ለጸንሓ ጅህድ ኣስክላ ዝያት ክለምት ወሳዓ 3,000 ሄክታር እቲ ኣርድ ሓርስ 135,000 ሄክታር እቲ መጀራቢብ ክምሰልሆማ ዝያት 6.2 ሚልዮን ሜትር ምኩዓብ ኣክረት ለሸምል ወራታት ሕብዘት ጨበል ወማይ ጋቢእቱ በለሊማ ዝያድ 16,000 ናይ ጨበል ብሕስ ገብኣ ብፈድል እሊ ወራታት ለሄኒ እቲ ዓዳጋታት ዓድና ሓምለ ወፈዋክህ ለትትሓመድ ዓበወት ለርአሃላ እቲ ውዛረት ሓርስ መስኡል ሕፍዘት ማይ ወጨበል ኣሰይድ ዳዊት መብራህቲ ሄኒ እልእባኸስስ ሓብሪ ላህይብ
1: መዕቀብ ሓመድን ማይን ክንብል ከለና ብዛዕባ ፀጋታት ሓመድን ማይን ኢና ንዛረብ ዘለና ማለት እዩ ፀጋታት ሓመድን ማይን ድማ ጠቐንዲ ባእታ ንደቂ ሰባት ይኹን ስነ ሂወታውያን ንክነብሩ ኣዝዩ ኣገዳሲ እዩ ማለት እዩ ሂወት ኩሉ ስለ ፍጡር ሲ ኣብ ሓመድ ዝተመርኮሰ እዩ ሓመድ ተደየለ ሂወት የለን ሓመድ ተደየለ ማይ የለን ሓመድን ማይ እንተደየለ ከዓኒ ሂወታዊ ፍጡር ክህሉ ይክእልን እዩ ስለዚ ምዕቃብ ሓመድን ማይን ክንብል ከለና ምዕቃብ ሂወት ማለት እዩ ብሕፅር ዝበላ ክንገልፀዋል ኣብ ሃገርና እዚ ምዕቃብ ሓመድን ማይን ክንሪኦ ከለና ቀዳምነታት ተባሂቦ ብዕቱ ዝስራሓሉ ዘሎ እዩ እዚ ድማ ድሮ ናፅነት ጀሚርካ ተምሃሮ ህዝቢ ሓይልታት ምክልኻል ናይ ኩሉ ደቂ ኣንስትዮ ማሕበር ደቂ ኣንስትዮ ማሕበር መንእስያትን እናሳተፈ እቲ ረብሕኡን ጥቕሙን ብምርዳእ ህዝብን መንግስትን ብዓብ ንሰርሓሉ ናይ ሃገርና ክንሪኦ ከለና

0: ኣጽናኡ ሓፊሱ ቃልትል ብጀሚሩ እምበር ዝወስድ ኪንኦዳ
1: ፀገባት ሓመድን ማይን ከይዓቀብካ ክትነብር ኣይትኽእልኒ ኢኻ። ንምንታይ ፀገባታት ሓመድን ማይን ምዕቃብ ዘለየና ወይ ከዓ እንታይ ረብሓታት ንድሕር ኢልና ክንበልዕ ክትሰቲ ከድልየና እዩ ማለት እዩ፣ ክንክደን ከድልየና እዩ። እዚ ኩሉ ድማ ውፅኢት ናይ ሓመድን ማይን እዩ ክንሪኦ ከለና ማለት እዩ። ኣብነት ኣካል የድልየና ክንበልዕ፣ ሓምልትን ፍረታትን የድልየና፣ ናይ ቅብ ኣካል እዚ ኩሉ የድልየና እዩ። ነዚ ኩሉ ድማ እንተደይ ዓቂብና እንተደይ ሰሪሕናሉን ክንረክቦ ኣለና። ነዚ ረብሓታት ዝተረድዩ ድማ ህዝብን መንግስትን ብዕቱብ ሒዙ ዝሰርሓሉ ዘሎ ማለት እዩ። ኣብዚ ዝሓለፈ ናይ ናፅነት 35 ዓመታት ክንሪኢ ከለና ስጋዕ እዚ ግዜ ዝተሰላሲሉ ዘሎ እንድሕሪኢና ኣብ ናይ ሕርሻ መሬት ተዛለየ ዛላታት እንድሕሪኢና ስጋዕ 293,818 ሄክታር ተዛሊሉ ይርከብ። ከምኡ ድማ ካብ ሕርሻ ወፃኢ ማይ ኩዕታት ከዓ 135,085 ሄክታር ዛላ ተሰሪሑ ተደሊሉ እዚ ኩሉ ተሰሪሑ ዘሎ ንምንታይ እዩ? ድሕሪ እውን ልምዓት ኣግራብ ብምግባር ሳዕሪ ብምስሳን ጥሪት ከም ዝረብሓ ንምግባርን ፀዋና ስጋና ከዓ ንምድንፋዕን ኮይኑ ከምኡውን ካትረታት ኣብ ስንጭሮታት ንፍግረ መሬት ብምክልኻል ነቲ ድመፅእ ድበር ድማ ብምዝሓልን ነቲ ዝመፅእ ማይ እውን ናብ ከርሲ መሬት ብምእታው ማይ ፅሩይ ጥራሕ ከም ዝሓልፍን ፅሩይ ማይ ከዓ ብድጋታት ንክዕቀብ ከዓ ዝሕግዝ ከዓ 6.3 ሚሊዮን ሜትር ኪብ ዝኸውን ካትረታት ተሰሪሑሎ ማለት እዩ። ምዝ እውን ክንሪኦ ከለና ልዕሊ 50 ሚታዊት ነቲ ንሃልክ ዕንጨይቲ ዘጉድል ስጋዕ 174,000 መጎጓ ድሓነት እውን ተሰሪሑ ይርከብ ማለት እዩ።
2: እብ ሰብ ጀራዲን ለገቢዕ ዓማር ሓምለው ፈዋክህ ገጽ ቀደም ግሊበል ወኣተላላይ እግልህሊ እግሉ ክሳት ረእስማል ናይ ላበዓል ጀርዲን ወሰዳየት ሕኩመት ጣልብ ሰብ ጀራዲን እፍንቱይ እቲ እምባተቶም እቲ ጀርዲኖም

0: ክትሉ ሉይክሳት ራስ ማል ግሉ ደው ልጠለም ምኖም እትምባተ ተአሲስ ጀራዲን ሰብ ጀራዲን ለአሉ ረክቦ እተይ ሑድ ኣው ፈሸልማ እግልሳ ድፎም ቀድር እፍንቱ ይሄ ሓለ ጀው እኪት ባልዒን ኣው ዝላም ሕድት ዶልሳ ድፎም ብልኣሳሴ ንሓረስቶት መናለሳ ድፎም መሻክል እግልፍ ገሮ ገለ ኣብሳር ሰደይ ትግል ርከቦም ህም ገቢ እልባህለት ምን ውዛረት ሓርስ ልግባእ ኣው ሰብ ሽርከት ላተን መእሰሳት ሕኩመት ኣው ብሕታ እብ ማልየት ልግባእ ኣው ኣላት ሰዳይት እግል ርከቦቦም ለኣማን እላ ሰብ በታሀ ውዛረት ሓርስ እልመጋድዕት እግል ትሳረ ከም ጀነሬተራት ኣላት ጀራዲን ወለመስሉ ኣብ ዓውር ራትዕ ወሰልፈት ማልየት እንደትወደ እግል ሰብ ጀራዲን እቲ ተኣትናይ ፃንሐታ ለሰዳይት ሕድት ኣው እግል ኩሎም ምንማይ ትገቢ ለኣስክላ ትገቢ ለፀንሐ ሰዳይት ላኪን እቲ ዓቦት ዓማር ሓምለ ወፍዋክህ ዶር ዋድየታ
1: ሽዱሽተ ዲጋታት ሙሉእ ሙሉእ ተወዲኡ ኣሎ ማለት እዩ ንምግላፅ ዝኣክል ሰለስተ ዲጋታት ኣብ ምምሕዳር ከባቢ ምህዳፍ ኣሎ ክልተ ዲጋ ከዓኒ ኣብ ምምሕዳር ከባቢ ገብገብ ሓንቲ ከዓኒ ኣብ ምምሕዳር ከባቢ ቀልሃመት ኣሎ ማለት እዩ ቀንዲ ናይዚ ስራሕ እዚ ክንሰርሕ ዝገደደና ከዓኒ ብቐንዱ እዚ ቦታ እዚ ኣዝዩ ሕፅረት ማይ ቀረብ ንሰብን ጥሪትን ኣሎ ዋላእቲ ዝርከብ ማይ እውን ንባዕሉ ኣዝዩ ጨዋማ እዩ ማለት እዩ ስለዚ ክንክሰትዮ እውን ኣዝዩ ኣሸጋሪ እዩ ዛስዋይ ስለ ዝኾነ ድማ መንግስቲ ነዚ ዓብዪ ቆላሕታ ገሩ ከዓኒ ነዘን ዲጋታት እዚአ ንክስራሓ ባጀት ሰሊዑሉ ማለት እዩ ስለዚ እዚ ስራሕ ዝስራሕ ዘሎ ብህዝብን ሰራዊትን ብፍላይ እዛ ዲጋ እዚ ከዓ ብወባንያ ዓድሃሎ ደገፍ ኣለና ማለት እዩ ስለዚ ኣበርክቶ ናይ ዘን ዲጋታት እዚአን እንድሕር ዳ ኢልና ቅድሚ ሕጂ ክሳብ 6 ሰዓት ኬድካ ማይ ስተየሉ ግዜ ዝነበረ ግዜ ማለት እዩ ኣብዘን ዝረኣኹምን ኣብ ምህዳፍ ይኹን ኣብ ገብገብ ግን ሕጂ ሰብ ብቐረቡኡ ማይ ንሰቡን ንጥሪቱን ክረክብ በቂዑ ሎ ማለት እዩ ስለዚ እዚ ውሕስነት መግቢ ንድሕር ዳኣ ውሕስነት ማይን ንድሕር ዳኣ ኣረጋጊፅና ከዓኒ እቲ ሰብ ክሳግም ዝኾነ ሂወት ናይ መነባብሮ ናይ ህዝብና ከዓኒ ቀዋሚ ሂወት ንምስራት እዩ ማለት እዩ ምክንያቱ ማይ እንድሕር ዳኣ ሒዝና ምክንያቱ እዚ ከባቢ እዚ ንሳሕል ንጋዲም ሓሊብ እንዳወረደ ንሽዕብ እንዳኸደ ኔውነጀው እንዳበለ ዝነብር ዘሎ ህዝቢ እዩ ማለት እዩ ዛስዋይ ከዓ ስለዝኾነ ማይ ከም መሰረታዊ ነገር እንድሕር ዳኣ ሒዝና ድሕሪ እቲ ማሕበራዊ ኣገልግሎት ናይ ትምህርቲ ይኹን ናይ ሕክምና ከዓኒ ኣሰርኣሰሩ ክስዕብ እዩ ማለት እዩ
2: ርናሚጅ ናይ ሕኩመት ሰበት መፅኒ ተስጅዕ ሰበት ሃበተኒ ድሪላት ሓፍረት ይግል ድሪል ኣርባዕ ድሪል ምን ላዕለና ሃላ ታሓት ሓተ ድሪል ሃላ ሓሙስ ድሪል ማይ ኣብ ድሪል ኣባ ታንከር ሰበት ፋግር ኣቦ ኣብ ገረቢት ኣብ ታሓትታሓት ልከር እሊ ተስጅዕ ናይ ማይ ኣብ ጠሪቀት ሕኩመት ሰበት ረካብ ኮቱ እሊ ደረጀት ልባፅሕ ኣለዩ
0: እቲ ኤርትርያ እፍንቱይ ቀደም ሕርየት ገቢ ለዓላ ወራታት ዓማር ሓምለ ወፈዋክህ ለለት ተግንዒ ዓላኒ ሰበብ ሄኒ ጀራዲን ናይ ለመድ ካፌት ዝላም በህለት ማይ ለይረክብ ወብ ቴክኖሎጂት ሓዳስ ለኢሉ ትነፋዕ ወራት ሰበት ዓላ ሰብ ጀራዲን ናይ ላወቀት ለሀይ ዘርእ ወጂብ ሽፍር ዋጅብ ኣድውየት ሙናስብ ዕልም ጀራዲን ወለመስሉ ልትነፋዕ ይዓለውኒ ውዛረት ሓርስ እሊ እታ ወቀት ለሀይ ገቢእ ላዓላ ናይ ለመድ ጀራዲን ጠለባት ዓዳጋታት ዓድና እግለት ምም ኣደማነት ነብራዊመነት ዶር ክምሰል ወደ ወኣዶንጎ ኦባማ ኣብ ጀራዲን ለመድ ኣብ ተስዲር ፍርያት ሰርፍ ካርጅ እግሊ ተኣከት ከም ይቀድር ሰበት ፋህመት ሰልፍ ኩሉ መእሰሳት ብሑስ እንዳእሰሰት ኣብ ሸክል እጅትማዓት ልግባእ ወለት ፈናተ ወሳእ ልዕላም እግል ምግባያም ወናኣይ ሰብ ጀራዲን ምክር ወጎማት እንደረክቦው ምናይ ለመድ እቲ ዘበናይ ዓማር ጀራዲን ከም ልትበደሎ ወዕልም ጀራዲን ቴክኖሎጂት ጀራዲን ወለመስሉ ከም ልትኣታትት ወደ ጸንሐት እባ ገቢእ ለጸንሓ ጅህድሄኒ እቲ ልወቀት ሓደ 34 ጅንስ ሓመሊት ወሓድ 36 ጅንስ ፈዋክህ ብሑስ እንደጋኣግሉ ዓፍየቱ እንደተኣከደት ወምስል ሓለት ዓድና ክምናስብ እንደተኣመራ ግልሰብ ጀራዲን ውዙእ ሃላ
1: እተን ዲጋታት ንምግላፅ ንሕርዳ ኮይኑ እተን ኣብ ምህዳፍ ዘላ ብቀረብ ማይን ሰብን ጥሪትን እየን እዚ ኣብ ገብገብ ሰሪሐን ዘለዋ ግን ክሳብ 900 ሄክታር ናይ ምልማዕ መደብ ተገይሩሉስ ዲሮ ኣብ ምልማድ ኣሎ ማለት እዩ እዚ ናይ ገብገብ ዝበልናይ ዲጋ ማለት እዩ 900 ሄክታር እዚኣ ከዓኒ ከባቢ 500 ሄክታር ዝለማዓሉ ማለት እዩ እዚ ንእዞባ ኣስቃቅ ኢና ዘለና ሕጂ ኣስቃቅ ከዓ ምምሕዳር ከባቢ ሻባይት ማለት እዩ ስለዚ እዚ ዲጋ እዚ እንድሕር ድኣ ወዲእናዮ ክሳብ 500,000 ሜትር ኪብ ማይ ናይ ምሓዝ ዓቕሙሎ እዚ ዲጋ እዚ ማለት እዩ ስለዚ ሓደ ብቐንዱ ትቐረብ ማይ ሰብን ጥሪትን ክውሓስ እዩ ብድሕሪ ከዓ ትሕቲ ኮማንድ ኤርያ ንብሎ ትሕቲ ዲጋ ዘሎ ከዓኒ ክሳብ 500 ሄክታር ዘሎ ከዓኒ ናብ ኢሪጌሽን ናይ ምልማዕ መደብ ኣለና

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንፀንሑ መደባት ኤርቲቪ ተኪና ከም ቆፀራና ሰዓትና ስለ ዝኣኸለ ንምዝናይኩም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ከነቐርብ ኢና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ናይ ሎም ሰሙን ትሕዝቶታት ደርፊ ምሳና ሓቢርኩም ክትከታተልዎም ብኦም ኣቢልኩም ድማ ክትዛነዩ ተስፋ ይሙሉ እዩ። ንሎሚ ሰሙን ከም መኽፈቲ ቀሪበልኩም ዘለኹ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ደርፊ ካብ ናይ ሃገርና ውፅእ ኢልና ኤንግሊሽ ደርፊ ቀሪብና ኣለና። ናይ ድምፃዊት ብሂወት ሎሚ ምሳና ዘየላ ማለት እዩ ድምፃዊት ውት ናይ ህዝተን ሓንቲ ካብተን ዓበይቲ ድምፃውያን ናይ ዓለምናኣ ንሕጂ ቀሪብናያ ዘለና ደርፊ ኣውልዳንሱ ሰንባዲ እትብል ሓንቲ ካብተን ተዘከርቲ ደርፍታት ማለት እዩ። ንዓኣ ከም መኽፈቲ ቀሪብና ኣለና። ብኣክንጅመሪና ክትከታተሉና ደጊመ ብክብሪ ይዕደም።

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩማ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ዝተዓዘብኩማ እንግሊሽ ደርፊ ኢና ናይ ሎሚ ሰሙን ትሕዝቶና ጀሚርና። ካብዚ ብምቕፃል ቀሪብና ዘለና ደርፊ ሃገራዊ ደርፊ ክትከውን እያ። ናይ ድምፃዊ ዳዊት ተኽሊ ሰንበት ሽላን ኣብ 32 ዓመት በዓል ናፅነት ሃገርና ዝደረፋ ፀሓይ እትብል ክትከውን እያ። ሙሉእ ትሕዝቶ ኣናባኹም ክትቀርብ እያ። ካብ ቀፂላ እውን ቀሪብና ዘለና ደርፊ ኣብ 2015 ዝቐረበት ደርፊ ክትከውን እያ ብድምፂ ድምፃዊት ሰናይት ኣሚነ ለሚነይ እትብል ፍቅራዊት ደርፊ ኣቐዲማ ከምቲ ዝበልኮ ሃገራዊት ደርፊ ድምፃዊት ዳዊት ተኽሊ ሰንበት ክትልውና እያ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ክቡራትን ክቡራን ናፍ ቀርቲ ትሕዝቶ መደብር መትደጊምና ተመሊስናኩም ኣለና። ቀፂለን ዝቐርባ ደርፍታትና ንምልላይ ሓንቲ ናይ ድምፃዊ መንግስትኣብ ገብሪ ገርግሽ ካብ ደርፍታቱ ሓንቲ ቀሪብና ኣለና። መንግስትኣብ ኩልና ከም ንፈልጦ ብኩናማን ትግርኛን ዝደርፍ ድምፃዊ ሃገርና እዩ። ኣብዚ ዝሓለፈ እዋን እውን ደርፉ ተዓዚብና ኢና። ብዳዊት ደርፊ ደሪፉ ነይሩ ንዓይና ቀሪብናያ ዘለና ንምሉእ ትሕዝቶ ናባኹም ከቕርባ እየ። ካብኣ ቀፂልና ቀሪብናያ ዘለና ናይ ድምፃዊ ምርሃዊ ተወልደ መድህን ካብ ደርፍታቱ ኣብ 2018 ዝደረፋ ሃዳን ዓይኒ እትብል ፍቅራዊት ደርፊ ክትህልዋና እያ።

ሃዳና ዓይነት ደርፊ ተኸታቲልኩም ክቡራትን ክቡራንን ተኸታተልትና ብድምፃዊ ምህራዊ ተወልደ መድህን ዝቐርብ ዘሎ ደርፍታት ከመይ ትከታተሉ ኣለኹም ክቡራትን ክቡራንን ተኸታተልትና የዛኔኩም ክህሉ ተስፋይ ሙሉዩ ብምቕፃል ዘለዋና ደርፊ ከላልየኩም ክልተ ክኾና እየን ከምዚ ክቐርብ ዝፀንሐ ማለት እዩ። ሓንቲ ኣፍሮ እትብል ናይ ድምፃዊት ሄለን ጳውሎስ ካብ ደርፍታታ 2017 ዝሰርሐታ ስራሓ ክትከውን ከላ ካብኣ ቀፂላ ውን ቀሪበያ ዘለኹ ደርፊ ናይ ሕማመይ እትብል ብድምፃዊ ዮሴፍ ተክላይ ዝተደርፈ ደርፊ ክትልወናያ ናይ ዮሴፍ ተክላይ 4 ማለት እዩ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም እየ። ሕጂውን ምክትታልኩም ምስትሕዝቶ መደብ ህርመት ክቕፅል ብክብሪ ይዕድም።

ድምፃዊ ኢሳ ዕቁባይ ክቡራትን ክቡራንን ተኸታተልትና ኣብ ዜማ ከምኡውን ብሓንቲ መሳርሒት ሙዚቃ ሃገርና ዝሰርሕ ኣብ ዝተፈላለየ ደርፍታት እውን ዝተዓዘብናዮ ሓደ ካብ ስነ ጥበባውያን ሃገርና እዩ መንእሰይ እውን ንሕጂ ቀሪብና ዘለና ደርፊ ካብ ስርሑ ኣብዚ ሒዝናዮ ዘለና ዓመት ናይ 2026 ዝሰራሓ ደርፉ ክትከውነ ሃነኒ ትብል ደርፊ ኢና ቀሪብና ዘለና ፍቅራዊት ስራሓ ካብኣ ቀፂልና ናብ ድሕሪት ቁሩብ ክንምለስ ኢና ናይ ድምፃዊ ተክለ ተስፋ ዝጊ ደርፊ ክንጋብዘኩም ኢና ፍቅረይ ተለመኒ እትብል ካብተን ተዘከርቲ ደርፍታት እያ እዘን ደርፍታት ተኸታቲለን ድሕሪ ምቅራበን ድጊመ ክምለሰኩም

ክቡራትን ክቡራንን ተኸታተልትና ቅርብ ንድሕሪት ተመሊስኩም ናይ ድምፃዊ ተክለ ተስፋ ዝግደርፊ ኣስተማቂርኩም ክትኮኑ ፍቅረይ ተለመኒ ተስፋይ ሙሉ እዩ። ከምዚ ተዓዘብኩማ ቅርብ ንድሕሪት ምልስ ኢልና ከነቅርቦ እንደሊ ደርፍታት ብዓይነቱ ኳሊቲኡ ማለት እዩ ቅርብ ጉድል ዝበለ ስለዝኾነ ብቐፃሊ ነቲ ደርፊ ናባኹም ኣይነቅርቦን ኢና። እንተኾነ ግን ርዱእ ስለዝኾነ ኣብ ዝተፈላለዩ እዋናት ሕልፍ ሕልፍ ኢልና ከምዚ ዓይነት ደርፊ ናባኹም ንቐርብ ኢና። ንሕጂ ቀሪብና ዘለና ደርፊ እውን ከላለየኩም ናብ መንእሰይ ድምፃዊ ተሳባ ዓንዲ ማርያም ክንሰግር ኢና። ናይ ሳባ ካብ ደርፍታታ ድገመኒ እትብል ፍቅራዊት ደርፊ ኢና ናብኹም ከነቐርብ። ካብኣ ቀፂላ ናይ ኩናማ ደርፊ ክትልወናያ ብድምፃዊ ኣዲጎ ኪኒ የላውየ እትብል ደርፊ ቀሪብና ኣሉና።

ክቡራትን ክቡራንን ተኸታተልትና ክልተ ደርፍታት ኣከታቲልና ኣብ ምዝዛም ማለት እዩ ቀሪብናልኩም ኣለና። ሰዓታትና እውን ናብ ምእካል ይገፁ ስለ ዝኾነ ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ፍቅራዊት ደርፊ ናይ ንሆም ገብረየስ ካብ ደርፍታቱ ዝኽሪ እትብል ኣብ 224 ዝሰርሓ ክትከውን ከላ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ናብ ድምፃዊ ጣዕመ ወልደ ሚካኤል ካብ ደርፍታቱ ናይ ትግርኛ ደርፊ ማለት እዩ ሂወተይ እትብል ናባኹም ክቐርብ እየ ተኸታቲለ እንድሕር ምቕራበን ንምዝዛም ደጊመ ክመለሰኩም ሕጂ እውን ምሳና ሕበሩ።

ናይ ሎሚ ሰሙን ትሕዝቶ መደበርመት ከመይ ተዓዚብኩሞ ክቡራትን ክቡራን እንተኸታተልትና ሰዓትና ስለዝኣኸለ ዝቐረብናዮ ደርፍታት ዛዚብና ኣሎና ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ የረኸበና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን እንኽሉና ሰናይ ክራማት ክኾነልና ድማ ንምነ ምስ ተርፉ መርባት ኤሪቲቪ ክገድፈኩም

እዙ ሰላምታና ተቐበሉ ፈንዎና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዮም ሰዓት 9 ምሸት ኣኺሉ እውን ሎም ሰንበት 9 ሓሰ ዝተዳልወ ሃገራውን ሃጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብክብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም

0: ሓረስቶት ዞባጋሽ ባርካ ደርቂ ዝፃወሩን ቀልጢፎም ዝፈርዩን ኣዝርእቲ ክጥቀሙ ሙያውያን ኣተሓሳሲቦም። ሃገራዊ ማሕበር ፅሙማን ኤርትራ ሓምሻይ ጉባኤ ብምክያድ ሓዳስ ኣካያዲት ኣካል መሪፁ። ኣብ ከተማ ከረን ብሃገራዊ ምርመራ ብሉፅ ውፅኢት ዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም። ዩክሬን ፀረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም እተሰማምዐት ዘለንስኪ ሓቢሮም። ካናዳ ካብ ኣሜሪካ ክመፃእ ዝኽእል ወሰኽ ቀረፅ ተመጣጣኒ ምላሽ ክትህበሉ ምዃና ኣጠንቂቓ። መንግስቲ ካናዳ ብሓደጋ ባርዕ መሮር ኣብ ኣውራጃ ብሪቲሽ ኮሎምቢያ ብህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ። ሓረስቶት ዘባጋሽ ባርካ ደርቂ ዝፀወሩን ቀልጢፎም ዝፈርዩን ኣዝርእቲ ክጥቀሙ ሙያውያን ኣተሓሳሲቦም። ወኪል ኤሪና ቀዳው ተወልደ ብመልክዕ ፀብጻብ ዘዳልዎ ትሕዝቶሎ ያሲን ሳሌሕ ከቕርበልና እዩ።
1: ኣብ ዞባ ጋሽባርካ ዋሕዲ ዝናብን ምድንጓይ ክራማትን ኣብ ዝኽሰተሉ እዋን ሓረስቶት ደርቂ ዝፀወሩን ቀልጢፎም ኣብ ፍረ ዝበፅሑን ምሩፃት ኣዝርእቲ ክጥቀሙን ከምኡውን ጥብ ዝበለት ማይ ኣብ መዓላን ምውዓል ዝሕግዙ ሜላታት ከዘውትሩ ሰብ ሞያ ሕርሻ መኺሮም። ዋና ዳይሬክተር ክፍሪ ሕርሻን መሬትን ኣቶ ኣብበከር ዑስማን ንኤሪና ኣብ ዝሃቦ ሓበሬታ ኣብ መብዛሕትኡ ከባቢታት ዞባ ጋሽባርካ ዝናብ ደንጊኡ ኣብ ርእሲ ምጅማሩ ብዝርግሕን ዓቐንን እውን ከምቲ ትፅቢት ዝተገበረሉ ስለ ዘይኮነ ኣብ ስፍሓት ዝሕረስ መሬትን ደረጃ ዕብየት ዘራእትን ኣሉታዊ ተፅዕኖ ከም ዝፈጠረ ብምጥቃስ ሓረስቶት ዝርከቡ ዝናብ ኣብ መዓላ ንምውዓል ጉርህኦም ብግቡእ ክዛልዩን ከደላድሉን ከምኡውን ነቲ ኩነታት ዝፃወሩ ምሩፃት ኣዝርእቲ ክጥቀሙ መኺሩ። ሎሚ ዓመት ክራማት ብደረጃ ዞባ ኣስታት 291,000 ሄክታር ካሕረስ ካብ መደብ እንተነበረ ብሰንኪ ዋሕድን ምድንጓይን ዝናብ ዛጊት 76 ሚታዊት ከም ተሓርሰ ዝሓበረ ሓላፊ ጨንፈር ልምዓት ቡቕሊ ኣቶ ነጋሲ ሃብተ ሚካኤል ሓረስቶት ተኸሲቱ ዘሎ ምምዝባል ወቕትን ዋሕዲ ዝናብን ኣብ ግምት ብምእታው ትራክተራት ከይተፀበዩ ብዘለዎም ካሕርሱ ደርቂ ዝፃወሩን ኣብ ሓፂር ግዜ ዝፈርዩን ኣዝርእቲ ክጥቀሙን ከምኡን ግራውቶም ብግቡእ ደኪዖም ንዝተረኽበ ማይ ኣብ መዓላ ንምውዓል ኣበርቲዖም ክሰርሑ ኣተሓሳሲቡ። እቶም ሞያውያን ሕርሻ ኣብ መወዳእታ ንጥፈታት መዐቃብ ሓመድን ማይን ብሓፈሻ ምድዳል ናይ ሕርሻ መሬት ድማ ብፍላይ ካብቶም ብዕቱብ ክትግበሩ ዝግብኦም ሜላታት እኳ እንተኾነ ኣብ ዞባ ጋሽባርካ ከምቲ ዝድለ ከም ዘይሰጎመ ከም ሳዕቤኑ ድማ ሓረስቶት ካብ ተፀባይነት ልዑል መጠን ክረምታዊ ዝናብ ከም ዘይተናገፉ ብምልካት ንጥፈታት መዐቃብ ሓመድን ማይን ብቐፃሊ ክስራሓሉን ነቕሊ ኣብ እዋኑ ክካየድን ዋሕድን ምድንጓይን ዝናብ ኣብ ዝኽሰተሉ ወቕቲ ድማ ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ክኽተሉ ተቐላጢፎም ክዘርኡ ንሞያዊ ምኽሪ ክኽተሉ ተማሕፂኖም።
0: ኣብ 1998 ዝቆመን ኣስታ 30,000 ኣባላት ዘለዎን ሃገራዊ ማሕበር ፅሙማን ኤርትራ ሓምሻይ ጉባኤ ትማሊ 8 ነሓሰ ኣብ ኣስመራ ኣካይዶም። ወኪል ኤሪና ቤትኤል ሰሎሙን ዘዳለወቶ ዜናዊ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ።
2: ሃገራዊ ማሕበር ፅሙማን ኤርትራ ቋንቋ ምልክት ማእከል ስሕበት ኩለንትናዊ ምዕባለ ፅሙማን እዩ ብዝብል ቴማ ኣብ ኣስመራ ሓምሻይ ጉባኤ ኣካይዱ። ኣብቲ ሚኒስተራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ከምኡውን ካብ ዞባታት ዝተወከሉ ኣባላት ማሕበር ዝተረኽብሉ ጉባኤ ኣቦ ወንበር ማሕበር ኣቶ ወልደ ሚካኤል ስእላ ኣብ ዘስምዖ ቓል ስንክልና ፅመት ድሩትነት ኪንዮ ምብህሃል ኣብ ምምሃርን ምስትምሃርን ጎሊሑ ይረአ ምህላው ነዝን ካልእን ብድሆታት ንምቅላል ድማ ብውህደት ምስራሕ ከም ዘድሊ ብምሕባር ጉባኤ ንውሑስ ዕብትን ምዕባለን ቋንቋ ምልክት ወፍሪ ንምግባር ዝደፍእ ከም ዝኾነ ኣነፂሮም። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ማሕበራዊ ድሕነት ኣቶ ምሕረት ኣፍሳሃየ ብግድኡ ፅሙማን ከም ካልኦት ምስንክልና ዝነብሩ ዜጋታት ምዕሩይ ዕድላት ዝረኽብሉ ባይታ ምጥጣሕ መንግስቲ ቀዳምነት ሂቡ ካብ ዝሰርሓሉ ዘሎ ዕማማት ማሕበራዊ ድሕነት ከም ዝኾነ ኣረጋጊፁ። ኣብቲ ኣጋጣሚ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት፣ ሃገራዊ ማሕበራት ዓይነ ስውራን ከምኡውን ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ናይ ምሕዝነት መልእኽቲ ኣቕሪቦም። ማሕበር ካብ 4 ክሳብ 5 ጉባኤ ንዘሰላሰሎ ስራሕ ብዝምልከት ኣብ ዝቐረበ ፀብፃብ መሰላት ፅሙማን ምርግጋፅ መነባብሮኦምን ኣለይቶምን ምምሕያሽ ቋንቋ ምልክት ምምዕባል ዕድላት ትምህርቲ ምስፋሕ ከምኡውን ኣፍልጦ ሕብረተሰብ ምብራኽ ዘጠቓልል ውፅኢታዊ ስራሕ ከም እትዓምድ ተገሊጹ ተጋባእቲ ኣብቲ ፀብጻብን ቅዋምን ማሕበር ድሕሪ ዘካይድዎ ክትዕ ንዝቕፅል 4 ዓመታት እተገልግል ሓዳስ ኣካይዲት ኣካል መሪፆም ኣብ መወዳእታ ብኣባላት ማሕበር ዝተዳለወ ምርኢት ኢደ ስራሓት ምህዞን ሰንዓን ስእላዊ ምርኢት ከምኡውን ትልሂት ቀሪቡ ኣብ 1998 ዝተመስረተ ሃገራዊ ማሕበር ፅሙማን ኤርትራ ብደረጃ ሃገር 400 ደቂ ኣንስትዮ ዝርከብኦም ኣስታ 30,000 ኣባላት ኣለውዎም
0: ኣብ ከተማ ክረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዓንስባ ኣብ ሃገራዊ መርመራ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ 10 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮኣ ትማሊ 8 ናሓሰ ሸሊማ እቶም ንሽልማት ዝበቕዑ 2 ሙሉእ ነጥቢ ማለት 4 ነጥቢ ዘምፅኡ ክኾኑ ከለዉ 8 ድማ 3 ልዕሊኡን ዘመዝገቡ እዮም ብዘይካዚ ናይ ዲግርን ዲፕሎምን ነጥቢ ዘምፁ 16 ተምሃራ ተተባቢዖም ዳይረክተር ናይታ ቤት ትምህርቲ መምህር መሓመድ ሳልሕ መሓመድ ስዒድ እቲ ኣጋጣሚ ብሉፃት ተምሃሮ ዝሽለምሉ ጥራይ ዘይኮነ ብዛዕባ ናይ ኮለጅ ትምህርቲ ሓፈሻዊ መብርሂ ዝረኽብሉ ከምኡውን ንዓመታ ናብ ሳዋ ዝወርዱ ተምሃሮ ተመክሮ ዝቐስምሉ ከም ዝኾነ ሓቢሮም ኮሚቴ ወለዲ ብወገኖም ብሉፅ ውፅኢት ብዘይፃዕሪ ስለ ዘይርከብ ኣብ መጻኢ ኣበርቲዖም ብምስራሕ ዝሓሸ ውፅኢት ንኸመዝግቡ ምእንቲ ተራን ንቕሓትን ወለዲ ወሳኒ ምዃኑ ኣገንዚቦም ሓላፊ ጨንፈር ትምህርቲ ዞባ ዓንስባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዘም ቃል እቲ መደብ ተምሃሮ ረኺቦሞን ዘለዉ ብሉፅ ውፅኢት ዓቂቦም ንዝለዓለ ደረጃ ክሰርሑ ንምትብባዕ ብምዃኑ ንተምሃሮ ዝያዳ ሓላፍነት ዘሰክም ከም ዝኾነ ብምሕባር ሰናይ ምንዮቱ ገሊጹሎም ኣብ ንዑዘባ ቁርደት ንተሳተፍቲ ክረምታዊ ወፍሪ ተምሃሮ ኣብ ምውጋድ ጎዳእቲ ልምድታትን ረብሓታት መደብ ንኡስ ርቡ ሕቃፅዑ ሕርሻን ዘተኩራ ኣስተምሮ ተዋሂቦም እቲ ብኣብያተ ፅሕፈት ኣማደን ሕርሻን ዝተወደባ ኣስተምሮ ተምሃሮ ጎኒ ጎኒ እቲ ዘካይድዎ ዘለዉ ማእተታዊ ንጥፈታት ኣብ ሳዕቤናት ጎዳእቲ ልምድታት ዘለዎም ኣፍልጦ ብምዕባይ ኣብ ሕብረተሰብ እወታዊ ፅልዋ ንምፍጣር እጃሞም ከበርክቱ ከምኡውን ብዛዕባ ረብሓታትን ሜላታትን ንኡስ ርቡ ሕቃፅዑ ሕርሻ ኣፍልጦ ከም ዝህልዎም ንምግባር ዝዓለመ ምዃኑ ኣካየድቲ ሓቢሮም ንኣገዳስነት ናይቲ ኣስተምሮ ዝጠቐሱ ተሳተፍቲ ዝተዋሃቦም ኣስተምሮ መረዳእቶም ኣበሪኾም ኣብ ምግታእ ጎዳእቲ ልምድታትን ምስፋሕ መደባት ሕርሻዊ ልምዓትን ከም ዝሰርሑ ኣረጋጊፆም ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብክብሪ ዕድመኩም ዩክሬይን ፀረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም ተሰማምዐት ፕረዚደንት ቮሎዲሚር ዘለንስኪ ሓቢሩ ቁፅሪ ናይቲ ዝለኣኽ ኣፅዋርን ክሳብ መዓስ ከም ዝቕፅልን ብልክዕ እኳ እንተዘይተነፀረ ክሳራ መጥቃዕቲ ሩስያ ኣብ ምጉዳል ተርኡ ቀሊል ከም ዘይከውን ፕረዚደንት ዘለንስኪ ኣሚትሎም መጠን ናይቲ ዝለኣኽ ኣፅዋር ክዛይ ዝፀውዐ ፕረዚደንት ዘለንስኪ ካልኦት መሻርክቲ ሃገራት ተመሳሳሊ ስጉምቲ ክወስዳ ተማሕፂንሎም ዩክሬይን ኣብ ዓመት 226 ካብ ኣሜሪካ ዝተለኣከላ መጠን ኣፅዋር ካብቲ ናይ ዓመት 225 ዝወሓደ ምዃኑ እያ እትገልጽ ኣሜሪካ ብዝሓለፈ ወርሒ ለካቲት ኣብ ልዕሊ ኢራን ድሕሪ ዘበገሰቶ ወተሃድራዊ ወፍሪ ናብ ዩክሬይን ክትልእኾ መጠን ኣፅዋር ክጎድል ከም ዝኽእል ክእመት ጸኒሕ እዩ ኣሜሪካ ነቲ ኩናት ድሕሪ ምብጋሳ ዋሕዲ ተተኮስቲ ከም ዘጋጥማ እኳ እንተተገልጸ ፕረዚደንት ዶናልድ ትራምፕ ግና ኣሉታዊ ምላሽ ሂብሉሎም ካናዳ ካብ ኣሜሪካ ክመፃኒ ዝኽእል ወሰኽ ቀረፅ ተማጣጣኒ ምላሽ ክትበሉ ምዃና ኣጠንቂቓ ዝተገልፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚእታዊ ወሰኽ ቀረፅ ክግበር ዘሕለፎ ውሳነ ኣብ ውሽጢ 10 መዓልትታት ከም ዝትግበር ድሕሪ ምጥቃስ እዩ ቀዳማይ ሚኒስተር ካናዳ ማርክ ካርኔ ነቲ ውሳነ ብትሪ ብምኹናን ሃገሩ ረብሓታት ንምውሓስ ቀጥታዊ ምላሽ ከም እትህበሉ ኣነፂሩሎም በዚ ድማ ንግዳዊ ዝምድና ክልቲኣተን ሃገራት ብኣሉታ ክፅሎ ከም ዝኽእል ብኣግኡ ይእመት ካናዳ ንፍርያት እታዊ ኣሜሪካ ዘቆናፅብ ንጥፈታት ተካየድ ከም ዘላ ብምውቃስ እዩ ፕረዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሰኽ ቀረፅ ከም ዝገብር ኣፍሊጡ ዘሎም ዝሓድሽ ስጉምቲ እዚ ነቢት ስሚንቶ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ምሕባሩ ዝዝከር እዮም። ዝተወሲኑ ዘለዎ ሰቀረፅ ልዕሊ 5 ሚታዊት ናይቲ ኣሜሪካ ኣብ ዓመት 225 ካብ ካናዳ ዝገበረቶ ልዕሊ 380 ቢልዮን ዶላር እታዊ ምዃኑ ከዓ ፀብፀባት ይረድም። ኣሜሪካን ካናዳን ኣብ ዓመት 225 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ይሕበር። መንግስቲ ካናዳ ብሰንኪ ብርቱዕ ሓደጋ ባርዕ መሮር ኣውራጃ ብሪቲሽ ኮሎምብያ ህፁፅ ናይ እዋን ሓደጋ ድንጋግ ኣውጆም። እቲ መንግስቲ ነስጉምቲ ዝወሰደ በቲ ባርዕ ልዕሊ 24,000 ሄክታር ጫካታት ከምተሃመኾን ናብ ልዕሊ ኣባይቲ ዕንወት ከም ዝወረደን ኣብ ዝግለፀሉ ዘሎ እዋን እዮም። ከም ሳዕብን ናይቲ ባርዕ ድማ 10,000 ነበርቲ ናብ ውሕስ ከባቢታት ክጉዕዙ ትእዛዝ ተመሓላሊፉሎም። መንግስቲ ካናዳ ኣብ ኣውራጃ ብሪቲሽ ኮሎምብያ ጥራይ ዘይኮነ ኣብ ኦንታርዮን ካልኦት ከባቢታትን እውን ናይ መጠንቀቕቲ ኣዋጅ ኣመሓላሊፉሎም። ኣብ ካናዳ ብዝሓለፈ 7 ዋርሒ ጥራይ ብሓደጋታት ባርዕ መሮር ልዕሊ 4 ሚልዮን ሄክታር ጫካ ከምተሃመኸ ፀብፀባት ይረዶም። ኣብዚ እዋን እዚ ኣብ ሰፊሕ ክፋል ኣውሮጳ ተኸሲቱ ብዘለኹ ትርዋዒ ዝጠንቁ ሓደጋታት ባርዕ መሮር ንዋታውን ኣከባብያውን ዕንወት ይወርድ ከም ዘሎ ዝፍለጥ እዩ። እቲ ባርዕ ኣብ ዝሓለፈ 10 ዓመታት ኣብቲ ኣህጉር ካብ ዘጋጠመ ተመሳሳሊ ክስተት እቲዝሓየለን ዝዓበየ ክሳራ ዘውረደን ምዃኑ ኸ ይጥቀስ። ሚኒስትሪ ምክልኻል ጃፓን ናይ ዓመት 227 ባጀት ምክልኻል ሃገሩ ልዕሊ 63 ቢልዮን ዶላር ክበፅሕ ከም ዝኽእል ኣሚቱ። ነቲ ጉዳይ ብዝምልከት ዛጊት ወግዓዊ እማመ እኳ እንተ ዘይቀረበ መንግስቲ ጃፓን ወተሃድራዊ ዓቕሚ ሃገሩ ንምድንፋዕ ክስልዖ ንፀንሐ መጠን ገንዘብ ክብከብሎ ምዃኑ ዝሕበር ዘሎም። ዝበዝሐ ካብቲ ናይ ዝመፅእ ዓመት ባጀት ኣብ ሸመተ ዘመናዊ ፅዋር ከም ዝውዕል እዮም ሰመዚ ምክልኻልቲ ሃገር ዝገልፁ። ዓመታዊ ባጀት ምክልኻላ ናብ 2 ሚታዊት ካብ ጃምላ ሃገራዊ እቶታ ክብ ንምባል ትሰርሕ ዘላ ጃፓን ኣብዚ ዓመት እዚ ነቲ ፅላት ኣስታት 58 ቢልዮን ዶላር ከም ዝሰልዐ ፀብፀባት ይረድኦም። እቲ ሃገር ወተሃድራዊ ዓቕማ ክብ ንምባል ምስ ኣሜሪካ፣ ፈረንሳ፣ ደቡብ ኮርያን ኣውስትራልያን ዝርከበን ሃገራት ስምምዓት ክትፍርም ፀኒሓላ። ነቲ ወተሃድራዊ ምንቅስቓሳት ብዕቱብ ትከታተሎ ከም ዘላ ትገልፅ ቻይና ክመፅእ ዝኽእል ስግኣት ንምምካት ተመሳሳሊ ስጉምቲ ክትወስድ ከም እትኽእል ከተጠንቅቕ ፀኒሐ። ጃፓን ንፀጥታ ዞባ ኤስያ በኣሉታት ፀሉ ወተሃድራዊ ወፍሪ ትገብር ከም ዘላ እትወቅስ ሰሜን ኮርያ ብወገና ነቲ ወፍሪ ምላሽ ከም እትህበሉ ሓቢረ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ሓረስቶ ዞባ ጋሽ ባርካ ደርቂ ዝፀወርን ቀልጢፎም ዝፈርዩን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። ሃገራዊ ማሕበር ፅሙማን ኤርትራ ሓምሻይ ጉባኤኡ ብምክያድ ሓዳስ ኣካያዲት ኣካል መሪፆም። ኣብ ከተማ ከረን ናብ ሃገራዊ ምርመራ ብሉፅ ውፅኢት ዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም። ዩክሬይን ፀረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም ተሰማምዐ ዘለንስኪ ሓቢሮም። ካናዳ ካብ ኣሜሪካ ክመፃኒ ዝኽእልዎ ሰቀረፅ ተማጣጣን ምላሽ ክትህበሉ ምዃና ኣጠንቂቓ። መንግስቲ ካናዳ ብሓደጋ ባርዕ መሮር ኣብ ኣውራጃ ብሪቲሽ ኮሎምብያ ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ። ክቡራትን ክቡራንን ነሰዓት እዚ ዝተዳለወ ዜናታትና ኣብ ዝተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሽት።

0: ዋ ኣትስታ ዋንዳ ብኸመ ተኸ
1: ትወደይካ ደቂስዶሎ ቀልጢ ፈመፀ
2: ኣነ ደኣ ዶንጌለ እንዴ ተሰኪ ፈፀኒ ሕ እምበር ወድኽስ ደስ ኢልዎ ደቂስ እየ ግን ፈመፀ
1: ሎሚ ደኣ ስክፍታና ተቐንጢጡ እንዲ ደቅና ኣብ ጥቓና ንሕና ኣብ ጥቓ ደቅና እሙ ከዓ እንዳስራሕና ኣብዛ ትካልና መዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ኢሎ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክነወፍር ከለና ኳ ውሽጥና ብሻቕሎት ይዝውዕን እዮም
2: ናተ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ኣይድምዕኒ ነይረ
0: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራ እዩ ዘለዎ
1: ምሽላም ጥራ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ኣይድሕንና ዘሎ
2: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሎን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም

0: ሰላም ዝኸበርኩም ተኸታተልትና እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ሚኒስትሪ ዜናን እናተዳልዎ ዝቐርበልኩም ናይ ታሪካዊ ውድድር ቡያ እዩ። ንሎም እውን ከም ኣካልን መቐፀልታ ናይቲ ወትሮኡ ነካይዶ ኣብ ዞባ ማእከል ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞብኦም ተወዳዲሮም ኣብቲ ናይ መወዳእታ መድረኽ ኣብ ኣርባዕተ መድረኻት ዝተኸፋፈለ ውድድር ኢና ሰሪዕና ዘለና። ከም ወትሩ ኣካል ዝመደብ ኮይንኩም ዝኽረኹም ክትሕድሱ ሓድሽ ሓበሬታ ክትረኽቡ ሰብ ተስፋ ኢና። ናብ ትሕዝቶና ክንኣቱ ሕራይ ተወዳደርቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ምቾት የማነ ካብ ቤት ትምህርቲ እምባደርሆ፣ ከምኡውን ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ተወዳደርቲ ፅቡቅ ዕድል ይምነየልኩም። እርግፀኛ እየ ተወፃሪኹም ስለ ዝመፃኹም ትውድድር ሓያል ክኸውን ከም ዝኽእል፣ ግን ባህርያዊ እዩ ሓደ ሰብ ክዕወት ስለ ዘለዎ ነቲ ዝተዓወተ ኣቐዲመ ፅቡቅ ዕድል ይምነ። ቀዳመይቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት ኣስተውዕሊ መስተርሆት ምርጫ እያ። ኣብ 1958 ኣብ ፖርት ሱዳን ዝተመስረተት ሓረካ ካልኣይ ስማ መን ትበሃል? ምርጫ ኣለኪ፣ ሀ ህዝባዊ ሓይልታት፣ ለ ተጋድሎ ሓርነት ኤርትራ፣ ሐ ምንቅስቓስ ሓርነት ኤርትራ፣ መ ሀን ሐን።
1: ሐ ምንቅስቓስ ሓርነት ኤርትራ።
0: ሙሉእ መልሲ ኣጣቑዕላ። ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት። ሜላ እዚኣ እውን ምርጫ እያ ኣስተውዕሊ። ፌደሬሽን መዓስ ፈሪሱ? ሀ 14 ታሕሳስ 1949፣ ለ 14 ሰነ 1967፣ ሐ 14 ጥሪ 1956፣ መ 14 ሕዳር 1962።
1: መ 14 ሕዳር 1962።
0: ሙሉእ መልሲ ኣይተኸኣልኩምን። ናብ ምቾት ክንሰግር፣ እዚኣ እውን ምርጫ እያ ኣስተውዕሊ። ኣብ ጉንበት 1960 እቲ ብመንግስቲ ኤርትራ ዝፍለጥ ዝነበረ ናብ መን ዝብል ተለዊጡ? ሀ መንግስቲ ኢትዮጵያ፣ ለ ምምሕዳር ኤርትራ፣ ሐ ምምሕዳር ኢትዮጵያ፣ መ መልሲ የለን።
1: ሀ መንግስቲ ኤርትራ፣ ሐ መንግስቲ ኢትዮጵያ።
0: ምርጫ ስለ ዝኾነት ኣይመለሰታን። ምክንያቱ ፌደሬሽን ምስ ፈረሰ ኤርትራ ከም ሓንቲ መበል 14 በቲ ናይ ሽዑ ፀዋዋዓ ጠቅላይ ግዛኣት ናይ ኢትዮጵያ ስለ ዝኾነት ምምሕዳር ኤርትራ እዩ ተባሂሉ። ድሓን ኣለ ክፍቲ ካልኣይ ዕድል። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ ታሪክ ከመይ ኢኻ ኤርምያስ? ትግደስ ዶ ትፈቱ ዶ?
2: ድሓነ
0: ድሓን ከለካ ዳ ከመ ኢልካ ተፃሪኻ ተወዳዲርካ መፅኢካ ኣብዚ ደረጃ በፂሕካ?
2: ከምዚ ይፈትየ።
0: ፅቡቅ ፅቡቅ። ሕራይ ኤርምያስ እዚኣ እውን ታሽሚያ ምርጫ እንድያ ኣስተውዕል። ኣብ ግዜ ፌደሬሽን ቋንቋታት ትግርኛን ዓረብን ናበይ ቋንቋ ተቐይሮም? ሀ እንግሊዝ፣ ለ ትግራይት፣ ሐ ኣምሓርኛ፣ መ ጣልያን።
2: ናብ ቋንቋ ኣምሓርኛ።
0: ሙሉእ መልሲ። ናብ መሰረት ክምለስ ከምቲ ናይ ቀዳመይቲ ሕቶ ብዝውን ፅቡቅ ዕድል ምነየልክን እዚኣ ግለፅ እንድያ መስተርሆት። እቲ ግዜ ክተጠቂምኪ ህዲ ኢልካ ሓሲብኪ ክትምልስ እያ ኣስተውዕሊ። ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ።
1: ሓረካ ሰለስተ ቀንዲ ዕላማታት ነይርዋ። ቀዳማይ ናፅነት ኤርትራ ምምፃእ፣ ካልኣይ ሓድነት ህዝቢ ኤርትራ ምዕቃብ ምርጋፅን፣ ሳሳይ ድማ ዲሞክራሲያዊ ስርዓት ምትካል ዝብል ዕላማታት ነይርዋ።
0: ሙሉእ መልሲ። እንዳይ ትሪእ ኣለኹ መስለን ህዝቢ ዘሎ ፅሑፍ ስ ጥቃይ ስለ ዝኾንኪ ልክዓዋ ከላ ብዘይ ናይ ቃላት ፍልል ከማ ንመሊሳታ ካብ ቀንዲ ዕላማታት ሓረካ ክልተ ጥቐስ ንእትብል ሕቶ መልሲ ሓድነት ህዝቢ ምርግጋፅን ምዕቃብን ናፅነት ኤርትራ ምምፃእ ዲሞክራስያዊ ስርዓት ምትካል ወዘተ እዚ ካብቲ ቀንዲ ስለዝኾነ እዩ ከም ፈለማ ተጠቂሱ ዘሎ ናብ ሜላ ምሕረት ኣብ ካልአይቲ ሕቶ ንሰግር ኣለና ከምታ ናይ ቀዳመይቲ ፅቡቅ ዕድል ምንሄልክ ሜላ ፌደራላዊ ውሳነ ሕቡራት ሃገራት 390 ኤቪ መዓስ ተወሲኑ
3: ብክልተ ታሕታሽ 950
0: ሙሉእ መልሲ ፌደራላዊ ውሳነ ሕቡራት ሃገራት 990 ኤቪ መዓስ ተወሲኑ ንእትብል ክልተ ታሕታሽ 950 እዚ ፌደራላዊ ውሳነ ዝበሃል ዘሎ እቲ ንፌደሬሽን ዝቆመ ናይ ውድብ ሕቡራት ሃገራት ውሳነ እዩ ማለት እዩ ብድሕሪት ፌደራላዊ ስርዓት ኣብ ኤርትራ ተተኺሉ ክሳብቲ ዝፈርስ እዋን ንክልተ እብረ ናይ ኤርትራ መንግስቲ ቆይሙ ሰሪሑ ን10 ዓመት ናብ ምቾት የማነ ክንሰግር ፅቡቅ ዕድል ምነልኪ ሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ተመስሪታ
3: ኣብ ፖርቶ ሱዳን
0: ሙሉእ መልሲ ብ1958 ብኣብ ስደት ዝነበሩ ተምሃሮን ሰራሕተኛታትን ኤርትራውያን ተቃልስቲ ኣብ ፖርት ሱዳን ተመስሪታ ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ተወዳድርቲ መትሓዚ ተረኽበኩምን ኣሎ ኣዝዩ ልዕል ምድላዊኹም ገይርኩም ሕራይ ኤርምያስ ተኻለይቲ ሕቶ ከዓ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ
2: ብረታዊ ቃልሲ ህዝቢ ኤርትራ ብሓደ መስከረም 1961 ብሓመድ እድሪስ ዓዋተ ኣብ ማውንት ኣዳል ጋሽ ባርካ ተጀሚሩ
0: ሙሉእ መልሲ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ ዕለት ወርሒ ዓመተ ምህረት ጥቐስ ዝበሉ ወሲኹሉ ዩ ከማ ናይ ቦታን ናይ ጀመርቱን ሓደ መስከረም 1961

0: ናብ መስተርሆት ኣማኒኤል ክንምለስ ኢና። መስተርሆት እዚኣ ምርጫ ኣስተውዕሊ ንተድላ ባይሩ ዝተከአ መራሒ መንግስቲ መን ይበሃል? ሀ ምርጫ ኣለኪ ዓሊ ራድኣይ፣ ለተድላ ዕቁቢት፣ ሐ ሳልሕ ዕያይ፣ መ ኣስፋ ወልደ ሚካኤል።
1: መ ኣስፋ ወልደ ሚካኤል።
0: ምሉእ መልሲ። ደጃዝማት ተድላ ባይሩ ኣብ ተቀዳማይ ዘመነ መንግስቲ ናይ ፌደሬሽን ኣብ 55 ምስ ወረዱ ክሳብቲ 63 ዓመተ ምህረት ብተወደደ ኣስፋ ወልደ ሚካኤል እዮም ተኪኦሞም። ክሳብቲ ኤርትራ ምስ ኢትዮጵያ ብሓድነት ወይ እውንቲ ፌደሬሽን ስማዊ ፌደሬሽን ክሳብ ዘፍርስዎ ማለት እዩ። ናብ ሜላ ምሕረት ኣብ ቅድሚ ሕጃብ ከምዚ ውድድር ሓፈሻዊ ፍልጠ ተሳቲፍ ክትፈልጥ ዶ? ኣብ ናይ ቤት ትምህርቲ ወይ ኣብምንታይ ኣጋጣሚታት?
2: ኣብ ሓፈሻዊ ፍልጠት ኣብ ኤሌመንታሪ ስኩል እንከለኹ ኣብ ደብረሰላ ተሳቲፈ ፈልጠ ሳሰይቲ ወፅአ ሓሊፈ። ኣብ መደረ ድማ ኣብ ቤት ትምህርቲ ኣብ ዝካየድ ካልይቲ ወፅ ሓሊፈ
0: እጅኻ ክንደይ ክትወፅእ ትግምት ወይ ትምነይ? ትምኒት ቀዳማይ እንዲ ግምት ግንበር ትምተወዳዳርነት ክን ሓያል እዩ ዘሎ። ኣስተውዕሊ ምርጫ እያ እዚኣ ሜላ። ኣብ 1953 ክለብ ኤርትራውያን ተምሃሮ ዝብል ስም ብ1959 ናብ ምንታይ ተቐይሩ? ሀ ማሕበር መንእሰያት ኤርትራ፣ ለማሕበር ተምሃሮ ኤርትራ፣ ሐ ክለብ ተምሃሮ ኤርትራ፣ መ ክለብ መንእሰያት ኤርትራ።
2: ለማሕበር ተምሃሮ ኤርትራ።
0: ምሉእ መልሲ። እዚ እውን ከምኡ ተመሳሳሊ ካብ መወዳእታ 40ታት ክሳብቲ 50ታት ብድሕሪ እዩ ዝቐፀለ። ኤርትራውያን ብብዝሒ ንዓዲ ዓረብ ብሓፈሹ ንበዓል ግብፂ ንትምህርቲ ምስ ከዱ ኣብኡ ኮይኖም ጉዳያቶም ክፈትሑ ብኡቢሎም ካኣቲ ሃገራዊ ኩነታት ብቐጥታ ንክሳተፉ ኢሎም ናይ ማሕበር ተምሃሮ ኤርትራ ዝብል መስሪቶም። ናብ ምቾት የማነ ኣስተውዕሊ እዚኣ ምርጫ እዮ። ተጋድሎ ሓርነት ኤርትራ ሰውራ ኤርትራ ካብ ሓደ ንላዕሊ ውድብ ኣይፀውርን እዩ ብዝብል መርገፂ ንሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ቦታ ኣጥቂዓ ወይ ጠቕላላ ደምሲሳታ ነቲ ወታሃደራዊ ዓቕማ? ሀ ዒላ ፃዕዳ፣ ለ ዒላ ላዕላይ፣ ሐ ዒላ ታሕታይ፣ መ ዒላ ፀሊም።

ምስ ዓበኻ ታሪክ ጥራሕ ኢኻ ክተፅንዕ ዘለካ ኤርምያስ፣ ምክንያቱ ንእሽተይ እንድሕር ሓቲትካዮ ምስ ሞቕሹሹ ገይሩ እዩ ዝምልስ ኤርምያስ ይቐኒልና። እታ ኣብ 1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ወይ ማሕበራት ዝተኻየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ? ዋዕላ ቤት ግርግሽ

ዝኸበርኩም ተኸታተልትና ክትከታተለዎ ፀናሕኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ ዞባ ማእከል እዩ። እዚ መደብ እዚ ታሪካዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ናይ ቀዳማይ መድረኽ ትሕዞና ኣብዚ ዛዚብና ኣለና ቆፅራና ኣብ ተመሳሳሊ መደብ ብካልእ መድረኽ እዩ ክኸውን። ክሳብ ሽዑ ኣብ ዘለናዮ ሰላም።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: ዓለም ኣብ ነፍሲ ወከፍ ብራቕ ፀሓይ ናይ መዓልቲ ብሓድሽ ርኽበ ስነ ፍልጠትን ምዕባለ ቴክኖሎጅን ንቕድሚት ኣብ ትጎየሉ ዘላ እዋን ዳርጋ ኣብዚ እዋን እዚ ንኹሉ ዕዮታት ወዲ ሰብ ተካይ እናተባህለ ዝንገረሉን ኣብ ባይታ ድማ ንዓያይ ክእለቱ ንምንፅብራቕ ዝስራሓሉ ዘሎ ምህዞ ዝኾነ ሓደ ኤኣይ ወይ ድማ ሰብ ዝሰርሖ ብልሒ እዩ። ኣብ ናይ ሎሚ ንኡስ መደብ ትሕዝቶ መቓልሕ መንእሰያት ብዛዕባ እቲ ዘለዎ ኣወንታዊ ሸንኹ ክንዕንዘብ ኢና። ሰናይ ምክታል፣
1: ኣብዚ ሕጂ እዋን ካብቲ ቀንዲ ኣዛረብ ነገር ኮይኑ ዘሎ እዚ ኤኣይ ንብሎ ዘለና ነገር እዩ። ብትግርኛ ድማ ሰብ ዝሰርሖ ብልሒ ልክ ከምቲ ቃላት ነግረና ዘሎ ሰብ ዝሰርሖ ብልሒ እዩ። ንሕና ሰባት በዓልና ምሄርና እቲ ክኾን ዘለዎ በቲ ዝደለናዮ ነገራት እናመሃርና ነብሎ ማለት እዩ። ቅድሚ ሕጂ ሓንቲ ዝኾነት ነገር ጠቢዕካ ናታ መልሲ እትህበካ ነይራ። ኣብዚ ሕጂ እዋን ግን እቲ ኤኣይ ንብላ ዘለና ንሓንቲ ብዝተፈላለዩ ነገር ብዙሕ ምሄርና ከም ንዓና ድሕሪ ከም ሓጋዚት ኮይና ትሕግዘና ትኽእል ማለት እዩ። ብቐለል ዝበለ ንኣብነት ኮምፒዩተር ድሙ እንታይ ምዃና ኣይትፈልጣን እያ። ንኣብነት ንሓንቲ ኮምፒዩተር ግን ኣዝዩ ብዙሕ ኣሳእል ኣሸሓት ስእሊ ናይ ድሙ እንተይብከያ ግን እንታይ ምዃናት ዋላ ብዓይና ክሳብ ዘይረኣያታ ግን እንታይ ምዃና ናይ ምፍላጥ ተኽእሎ ኣሎ ማለት እዩ። ከምኡ ድማ ኣብ ዝተፈላለዩ ዓይነት ትምህርቲ ዓውድታትን ማለት እዩ። ሕጂ በዓልና ከምቶም ደቂ ሰባት እናመሃርና ዝተፈላለዩ ነገር እናሃብና ንምህሮ ሲስተም ወይ ድማ ፕላትፎርም ንዓና ድማ ብስራሕ ይሕግዘና ማለት እዩ።
0: ኣብ በበይኑ እዋናት ዝቐረቡ ዝተፈላለዩ ምህዞታት ንህወት ደቂ ሰባት ኣብ ምቕላል ዓብዪ ኣበርክቶ እዮም ዝገብሩ ዘለዉ። ምህዞ ኤኣይ ድማ ሓደ ካብዚኦም እዩ።
1: ኣብቲ መዓልታዊ ህወት ፅቡቅ ጌርና ኢና ንጥቀመሉ። ዋላ ሕጂ እዚ ኤኣይ ዝበሃል ኣርእስቲ እውን ፅቡቅ ገይሩ ከይገነና ካብ ቅድም ዝሓለፈ ነዊሕ ዓመታት ስነ ንጥቀመሉ ኢና ነርና። ንኣብነት ሞባይልና ክንኸፍታ ንከለና ናይ ካሜራ ጌርና ክንኸፍታ ንኽእልና። በዕላ ቤታ ካሜራ ኣላልያትና ተኸፍታ። እዚ ሕጂ ከመይ ከም ንመስል እታ ኤኣይ ተማሂራ ንገጽና እያ ተኸፍቱልና ዘላ ማለት እዩ። ሕጂ ካረ እንትሊ ንዝነዊሕ ዓመታት ስነ ኣብ ክንዲ ብፓስወርድ ብምእታው ገጽና ብምርኣይ ድምፅና ብምፍላጥ ዝተፈላለዩ ነገር ጌርና ንጥቀመሉ ነርና ኢና። ኣብዚ ሕጂ እዋን ድማ እዚ በፂሕንዮ ዘለና ዘመን ድማ ኣብ ከም መዓልታዊ ኣማኻሪት ወይ ናይ መዓልታዊ ሓጋዚ ኮይኑ ንረኽቡ ኣለና ማለት እዩ። እዚ ድማ ናይ ዝተፈላለዩ ኣብ ዝተፈላለዩ ዓውድና ኣብ ሕክምና፣ ትምህርቲ፣ ሶፍትዌር ዲቨሎፕመንት፣ ዲዛይን ኮታ ዚኣት ዓውዲ ዳርጋ የብሉን ክንብሎ ንኽእል። ናብዚ ሕጂ እዋን ኣብ ኩሉ ዓውድና ኣትወ ዝተፈላለዩ ዓይነት ዕማማት ኣብ ምቅላል ይርከብ ኣሎ። ብዙሕ ዓይነት ስራሕት እናቃለለ ድማ ምኻ እቲ ንረኽቦ ብኡ ጌርና እቲ ውፅኢት ድማ ኣዝዩ ዓብን ብሉፅ ዝኾነ ነገር ንምስራሕ ይሕግዘና ኣሎ ማለት እዩ።
0: ኣገዳስነትን ጥቕምን ኤኣይ በቲ ኣወንታዊ ጎኑ ክንሪኦ ከለና
1: ከምዚ ንሪኦ ዘለና ስኒ ዳርጋ ኩሉ ንኣብነት ሶፍትዌር ንኣብነት በዝናና ሞያ ክንዛርብ እንተኮይና ሓንቲ ሶፍትዌር ክትሰርሓ ኣዝያ ብዙሕ ኣዋርሒ ዝወስደልካ ዝነበረ ኣብ ኮዲን ኣብዚ ሕጂ እዋን ብኤኣይ ተሓጊዝካ ኣብ ሓፂር እዋን ክትገብሮ ትኽእል ኢኻ ኣብቲ ካልእ ነገር ተድህም ማለት እዩ። ሕጂ ከምኡ ስለዝኾ

0: ዝኾነ ብዙሕ ሓይል ኣለዎ፣ ብዙሕ ኣድቫንቴጅ ኣለዎ። ዲዛይን ክንገብር ከለና፣ ፖስተራት ክንሰርሕ፣ ናይ ትምህርቲ ናይ ስራሕ እንጂ ብጣዕሚ ብዙሕ ስለ ዝሕግዘሉ ብዙሕ ዓይነት ነገራት ኣብቲ ማዕታዊ ሂወትና ዘቀላጥፈናን ዘቕለልናን ዘሎ ማለት እዩ። ዛትስ ዋይ ዓለም ሙሉእ ቦ ትዛርብ ዘላ ብዙሕ ነገራት ኣድቫንቴጅ ንሪኢሉ ስለ ዘለና ማለት እዩ። ሳጅቦ
1: እዚ ምህዞዚ ሽቕለት ኣልቦነት ንኸይፈጥር ዘለዎ ስጋት ኣብ ደቂ ሰባት ዓብዩ እናተባሃለ እውን ይንገረሉ እዩ።
0: ከም ሓቂ ግድን እዩ ብዙሕ ናይ ስራሕ ዕድላት ክወስድ፣ ግን ከም ዝኾነ ቴክኖሎጂ ክመፅእ እንከሎ ምስቲ ናይ ስራሕ ዕድላት ዝወስዶ ናይ ስራሕ ዕድላት ድማ ናቱ ክፈጥር እዩ። ማለት ኤሌክትሪክ ክመፅእ እንከሎ ብዙሕ ናይ ምስ ነዳዲ ዝተኣሳሰር ይጠፍእ ነይሩ። ንኣብነት መኻይን ክመፃ እንከለዋ ናይ ካሮሳ እዩ ነይሩ ኣንዩ ካሮሳ ተሪፈን መኻይን መፅእዩ እንጂ እተን ናይ ካሮሳ ዝነበራ ትካላት ጠቕላላ ይንተኣለየን ናብቲ ናይ መኪና ዓለማት እዩ። ብዙሕ ጅዋን ግን እቲ ናይ መኪና ኢንዳስትሪ ካብቲ ዝዓበየ ቢዝነስ ንሪኦ ኣለና። ኤኣይ ድማ ልክዕ ካብኡ ዘፍለ የብሉን ልክዕ ከምቲ ካልእ ቴክኖሎጂ ናቱ ብዙሕ ናይ ስራሕ ዕድላት ክወስድ እዩ ክእለ እዩ፣ ግን ብኡ መጠን ኣዝዩ ብዙሕ ናይ ስራሕ ዕድላት ድማ ክፍጠር እዩ። ንኣብነት ሕጂ ካብቲ ቀንዲ ዘቐለልና ስራሕት እንተርኢና ምስ ኤኣይ ዝተኣሳሰር ነዊሕ ሰዓታት ዝወስድ ኣህላኽን ኣድካምን ዝነበረ መኸዓ ብቐሊሉ ክስራሕ ዝከኣል ዝነበረ ኣብ ክንዲ ብሰብ ጌርካ ትሰርሖ ብኤኣይ ብምግባር ነቲ ስራሕ ከየቀላጥፈልካ ማለት እዩ። ጃም ዝኾን ብሎን ከለና ዝወስድ ብኤኣይ ተሓጊዙ ዝእለ ናይ ስራሕ ዕድላት ኣሎ። ብኡ መጠን ድማ እዚ ኤኣይ ዝመፁ ድማ ኣዝዩ ብዙሕ ካልእ ናይ ስራሕ ዕድላት ከም ዝፍጠር ድማ ትባዕሉ እናተምሃርና እናኸዶ ዘና ናይ ታሪክ እዩ ማለት እዩ።
1: እዚ ናይ ቴክኖሎጂ ፍርያት ዝኾነ ምህዞ ኤኣይ ኣብ ምምዕባል ዘለዋ ሃገራት ብኸመይ ክሕግዘን ወይ ድማ ክፀልወን ይኽእል?
0: ቀንዲ ካብቲ ኣድቫንቴጅ ማት ንዓና ትረብሑ ድማ ንዓና ቀንዲ ንምዕበል ዘለና ሃገራት ማለት ቅድሚ ሕጂ ከምዚ ክንብሎ ፀናሕና ንሓንቲ ስራሕ ክንሰርሕ ኣዝዩ ነዊሕ ግዜ ዝወስደና ዝነበረ ብኣይ ተሓጊዝና ኣብ ሓፂር እዋን ክንገብሮ ንኽእል እንተለና ነቲ ምዕባለ ናይ ሃገርና ኣብ ሓፂር እዋን ናብ ዝተፈላለየ ናብ ዓብዪ ደረጃ ንክንኸይድ ሓገ ዝኾነና ማለት እዩ። ኣብ ኩሉ ኣብ ጥዕና፣ ኣብ ትምህርቲ ኮታ ኣብ ሕርሻ ዝኣቱ ዓውድታት ንኣተና ብኩሉ ነቲ ሃገር ብዝተፈላለየ ነገር ናብ ዝለዓለ ንኽዕብና ይሕግዘና ማለት እዩ። በዚ ክንሪኦም ከለና ሕጂ ንኣብነት ናይ ትምህርቲ ዕድላት ማለት እዩ። ኣብ ቅድሚ ሕጂ ትነኽቦ ዝነበርና ኢንፎርሜሽን ኣዝዩ ብውሕል ክኾኑ ከሎ ኣብዚ ሕጂ እዋን ግን ብኣይ ተሓጊዝካ ኣዝዩ ብዙሕ ፍልጠት ኣብ ሓፂሩ እዋን ከዓ ብዝፀፈፈን ብዝቐለለን ክንርዳእን ክንመሃር ንኽእል። ናብ ጥዕና ከምኡ ዝተፈላለየ ምስ ኤኣይ ዝተኣሳሰሩ ሲስተምስ እናተኣታተኻ ብቐሊሉ እቲ ዓይነት ሕማማትን ካልእን ምፍላጥ ዲዛይን ኮታስ ኣብ ኩሉ እቲ ዓውዲ እናኣተና ቀጢፍና ነቲ ናይ ተበፂሑ ዘሎ ኣብ ካልእ ዓለማት ናብኡ ንክንጎይ ይሕግዘና ማለት እዩ።
1: ኣብ ትምህርቲ ዘለዎ ኣገዳስነት ወይ ድማ ጉድኣቱ ክንዕዘብን ከለና
0: ሕጂ ከምዚ ዝበልናዮ ቴክኖሎጂ ምምፅእ ይተርፎን እዩ። ሕጂ ነቲ ቴክኖሎጂ ከም ዝበልናዮ ድማ ናቱ ጥቕምን ጉድኣትን ከም ዘለዎ ሒዝና ከመይ ጌርና ኢና ነቲ ቴክኖሎጂ ናብናና ዓውዲ በዓልና ንቓንዮ ኢና ክንሓስብ ዘለና። ሕጂ እዛ ናይ ትምህርቲ ዝበልክ ካብታ ዝዓበየት ኣርእስቲ ብዓለም ደረጃ ዝነበረት ነዝሓለፈ እዋን እያ። ኣብዚ ሕጂ እዋን ዝተፈላለዩ ናቱ መፍትሒ እናገበሩ ክዱ ኣለዉ። ማለት ሓደ ተምሃራይ ኣሳይመንት ተዋሂቡ እዮ በዛ ይወሃብ ከይዱ ንኤኣይ ህብ ኣቢሉ በዕለ ኩላ ሰሪሓ ኮፒ ፔስት ገይሩ ንመምህር እንተይቦ ተምሃራይ ይኸስብ ዘይኮነ ይኸስር እዩ ዘሎ ፅባሕ ንጎ ስኒ ኦኬ ነታ ፈተና ሓሊፉ ኣሎ 10 ካብ 10 ፅባሕ ንጎ ግን እንታይ ሒዙ እንተይልና ወርሓንቲ እታ ትምህርትስ ትርጉም ይብላን። ሕጂ ኣብ ከምዚ እቲ ንቕሓት ናይቲ ሕብረተሰብ ካብ ተምሃሮ መምህራን ወለዲ ኣብ ኩሉና ይከኣቱ ዘለዎ ማለት እዩ እንጂ እቶም ተምሃሮ እንተኾኑ ብኤኣይ ሓጊ ገይሮም ኣቢሎማ ትርጉም ከምዚ ይብላ ንዑም ክትርደሙ ኣለዋ። መምህራን ወለዲ ቅድሚና መምህራን ምኸና ወለዲ ድማ ብኡ መጠን ተረድዮም ኣብ ምንታይ ዓይነቶም ተምሃሮ ንደቆም ከመይ ገይሮም ጋይድ ክገብሮም ኣለዉ። ማለት ኤኣይ ኣይንጥቀመሉን ማለት ኣይኮነን ኣብ ትምህርቲ ክንጥቀሙ ኣለና ንኩሉ ንሪፈረንስ ድዩ ዝተፈላለዩ ነገራት ክንጥቀመሉ ግድን እዩ። ግን ከመይ ጌርና ኢና ኣብቲ ሪዛልት ንጥቀመሉ ማለት ኩሉ ቡ ንሰርሑ ማለት ኣይኮነን ካብኡ ሓሳብ ወሲድና ባዕልና ነቲ ትምህርቲ ክንሰርሑ እንጂ ከምኡ ናግበር ተምሃራይ ኣበይን ከመይ ንጥቀመሉ ማለት ኣገባባ ጠቃቀሙ እዩ ጠቕላላይ ተኣለ ክንብላ ይንኽእል ኢና። ምክንያቱ ባዕልና ኢና ድሕረት ንፅውዕ ዘለና ግን ከመይ ጌርና ጋይድ እናገበርናዮ ንኸይድ ኣብ መንጎ ተምሃሮን ወለድን ዘለዎ ርክብ የብል ማለት እዩ። ኣብ መምህራንን ኣብ ናይ ትምህርቲ ትካላትን

መፂና ድማ ኣብ ናይ ደቂ ሕጂ ኣብዚ ሕጂ እዋን ተተኣታት እዩ ዘሎ ብኤኣይ ዝተሰርሐ መልስን ብሰብ ዝተሰርሐ መልስን ናይ ምፍላጥ ፕላትፎርም ስተኣታ ኣሎ እጂ ከም ናይ ሰብ ጌር ክመልስለይ ገለ ጌጋታት ሓውሱ ትብላ ኢኻ ነዚ እውን ኩሉ ዲቴክት ገይረን ጌጋ ምዃኑ ናይ ኤኣይ ከም ዝተሰርሐ ዝነግራሉ ሕጂ እዚ ድማ እቲ ከም ሃገር ማለት እዩ ኣብ ከም ስታንዳርድ ክንሕሶ ዝግባአና እዩ ከምኡ ዓይነት ኣብ ነፍሲ ወከፍ ትምህርቲ ተኣታሉ መምሃራን ብኤኣይ ዝተሰርሐን ብኤኣይ ዘይተሰርሐን ናይ ምፍላጥ ክእለቶም ክዓብ ኣለዎ ሕጂ እቲ ስራሕ ስነ ናይ ኩልና እዩ።

0: ሕጂ ስፐሲፊክ ምስ ኤኣይ ክንዛረብ እንተኮይና ዛዕበ ናይ ኩሉ ግዜ ኩሉ ሰብ ዝዛረቦ እዩ እቲ ናይ ኢንተርነት ሊሚቴሽን ሕፀረት ናይ ኢንተርነት ነቲ ዓውዲ ኣብቲ ዝግብኦ ደረጃ ንኸይበፅሕ ካብቲ ዝሕዘና ዘሎ ነገር እዩ። ግን በቲ ዘሎ ሪሶርስስ ወይ በቲ ዘሎ ተቐሪቡ ዘሎ ፀጋታት እንታይ ተገይሩ እንተይልና ግን ብፍላይ ካምፓስ ናይ ኢንጂነሪንግ ኮሌጅ ዝተፈላለዩ ዓመት ዓመት ኣዝዩ ብዙሕ ፕሮጀክትስ ምስ ኤኣይ ዝተኣሳሰር እዩ ዝዳሎ እንጂ ክትሪኦን ከለካ ብጣዕሚ ዓበይቲ ኣብ ዝተፈላለየ ኣትዩ እውን ክሰርሕን ክብልን ዝኽእል ማለት እዩ እንጂ ነዚ ባይታ እንተ ዝውሃቦ ወይ ናይ ኢንተርነት ወይ ድማ ጂፒዩ ዘለዎን ማት ዓበይቲ ኮምፒውተራት ንዕኡ ራን ክገብራ ዝከኣል ተማሃራይን ብሓፈሻ ተዓውዲ ናብ ዝለዕለ ክከይድ ምስ ከኣሉ ኮይኑ ስማዕና ካረንት ለገን ኣዝዩ ብዙሕ ብሉፅን ዝኾነ ስራሓት ይግበርሎ በቲ ዘለዎ ፀጋታት ማለት እዩ።
1: መዞ ኤኣይ ኣብ ሃገርና ኣብ ከመይ ኩነታት ኣሎ ብከመይ ከ ክንጥቀመሉ ኣለና
0: ፈጂ ከምዚ ክንብሎ ዝፀናሕና ገለገለ ንኣብነት ካብተን ተማዕቢለን ዘለዎ ንኣብነት ናይ ቅድሚ ሕጂ ፍርያት ክንዛርብ እንተኮይና ኤሪቻት ትብላላትና ኣፕሊኬሽን እዚ ሕጂ ልክ ሓምተን ናይ ኣብ ደገ ዝማዕበላ በዓል ፖኬት ባል ላይላ ኤን ካልኦት ኣፕሊኬሽናት ብውሽጢ ኣብ ዓሙና ዘማዕበል ናይ ኣፕሊኬሽን እዛ ኣፕሊኬሽን እዚኣ ልክዕ ከምአን ኮይና ኦፍላይን ማለት ብዘይ ኢንተርነት ክንጥቀመላ ንኽእል ሲስተም እያ። ኣብ ሞባይልና ትፀዓን ብዙሕ ኣይትሕዝን እያ። ኣብዝሃለና ቦታ ኮይና ክንጥቀመላ ንኽእል ኣፕሊኬሽን እያ። ብዝተፈላለዩ ትካላት እውን ኤን ብዙሕ ኣካል ናይ ሕብረተሰብና ፅዒኑ ዝጥቀመለን ዘሎ ኣፕሊኬሽናት እያ እንጂ ክንሪኦን ከለና ሰብ ተጠቃምነት ሞ ከዓ ኣብቲ ሕብረተሰብና ብጣዕሚ ዓብዪ ኢምፓክት ንርኢ ኣለና። ካብ ንኣሹ ክሳብ ዓበይቲ ማለት እዩ ኩሉ ፅቡቅ የብሎ ኣሎ። ኣብዚ ክንመፅእን ከለና ግን ካብቲ ቀፃሊ ነማዕብሎ ወይ ክንውስኸሉ ንደሊ እዚ ናይ ትግርኛ ዝበሃል እዩ እንጂ እዚ ኣፕሊኬሽን ጥራይ ዘይኮነ ጀነራል ክንሓስብን ከለና ናይ ትግርኛን ካልእ ቋንቋታት ናይ ሃገርና ክንዛርብን ከለና ምስቲ ዘሎ ዋሕዲ ናይ ሪሶርስስ ኣብቲ ዝግብኦ ደረጃ ይበፅሕና ኣሎ። ኣብ ኢንተርነት ንረክብ ኢና። ኦፍኮርስ እተን ዓበይቲ ናይ ዘለዋ ባዕቻ ጂፒቲ ጀሚና ኣብ ፅቡቅ ደረጃ ናይ ምትርጓን ኣብፅሒን ኣለዋ ንትግርኛ ተን ካልኦት ቋንቋታት ድማ ከምኡ እናሰዓበ ኸዳ ኣለዋ። ከም ሃገር ግን ባዕልና ከነማዕብሎ ሞከ ምስቲ ዘለና ዳታ ፅሩይ ዝኾነ ትግርኛ እናተጠቀምና ቁኑዕ ዝኾነ ናይ ኤኣይ ንዝተፈላለየ ዓውዲ ክሕግዝ ዝኽእልን ከነዳልወሉ ንኽእል ሚንስ ክፍጠር ኣለዎ ኣይተገብረን ዘሎ ኣብ መስርሒ ዘሎ ውድእ ዝኾነ ፕሮዳክት ክሳብ ሕጂ ከምቲ ዝተደለየ ኣይተበፅሐን ግን ኣብ ቀፃሊ ምንባል ይርከብ ማለት እዩ። ሓንቲ ገለ ፕሮጀክት ኮ ገሊፅና ፀኒሕና ቅድሚ ሕጂ ከምኡ ንኣብነት ምስ ሃገርና ዝተኣሳሰር ኤኣይ ና ኦፍኮርስ ተዓብሎ ምስኣና ዝተኣሳሰር ንኣብነት ንዓይነ ስውራን ተሕግዝ ኣፕሊኬሽን ብኤኣይ ተሓጊዛ ናቕፋ ስካን ምስ ገበርከያ ክንዲዚያ ኢላ ተብለክ ኣፕሊኬሽን ተዳልያ ነራ ኣፍኮርስ ኣብ ምፅፋፍ ትርከባላ ናይ ፅሙማን ኤኣይ ንትግርኛ ባዕላ ስፒክ እናገበረት ማለት ተርእያ ተን ብሙሉአን ተን ቅርፅታት ማለት እዩ ተን ሳይን ላንጉጅስ ባዕላ ተርጊማ ካብትን ብኤኣይ ተሓጊዛ ማለት እዩ ልክ ኣብቲ እዋንና ተዛረብካ ስኒ እቲ ትዛረቦ ተቐይራ ናብቲ እቲ ከዓ ማሕሻ ቱ ወይ ኮሚኒኬሽን ካብትን ናብትን ዝገብር ሲስተምስ እዝታት ተዳልዩ ኣሎ። ብተወሳኺ ድማ ኣብ ዝተፈላለዩ ናይ መንግስታዊ ትካላት ናይ ውልቂ ከምኡ ዓይነት እናተኣታተወ ይኸይዳሉ ብዙሕጂ እዋን ማለት እዩ ዝተሰርሐ ከምዝበልና ውሕድ ዝበለ ኣፕሊኬሽናት እንተኾነ ግን ኣብ ምምዕባል ዝርከብ ብጣዕሚ ብዙሕ ፕሮጀክትስ ኣሎ።

ጥቕሙ ብፍላይ ንኣብ ምምዕባል ንርከብ ዘለና ሃገር ሰኒ ከምቲ ክዚ ንሪዮ ዝፀናሕና ብጣዕሚ ውፅኢት ክሳብ ዝሃለዎ ኣብኡ ኢና ሞር ፎካስ ሞር ክንጎየሉ ዘለና ማለት እዩ። ጀኹም ስለ ክሳብ ዝኾነ ግዲ ናይ ኮምናን ኣብቲ ናይ ኮምፒተር ዓውዲ ዘሎ ሰብ ጥራይ ክምልስ ኣብ ኩሉ ዓውድታት ዘሎ ነቲ ናይ ኤኣይ ነገር ተረድዩ ከመይ ገይሩ ከዕብዮ ንኣብነት ኣብ ሜዲካ እንተለና ኣብ ኣጋር ሓካይም ኣብቲ ዝኸድዎ ከይዶም ብዲጂታል ተሰኒዮም ነቲ ኤኣይ ገይሮም ነቲ ዳታ ኣናላይስ ክገብሩ ናይ ትምህርቲ ከም ዝበልናዮ ዲጂታል ቱተር ብምግባር ንኣብነት ጃምዚ ክንብሎ ፀናሕና ሓደ ተምሃራይ ከመይ ኣሎት ትምህርቱ ንምፍላጥ ክትሕግዘና ትኽእልያ ንኣብነት ሕቶን መልሲ እናሃበት ብዝተፈላለዩ ተሓቶሞ ኣብ ምንታይ ዝያዳ ክፅናዓልዎ ኣብ ምንታይ ደኺሙሎ ኣብ ምንታይ ፅቡቅ ኣሎ ብኤኣይ ተሓጊዝና ክንምልሰሉ ንኽእል ኢና ሕጂ ኣብ ዝተፈላለየ ዓውዲ ዝኣት እዩ። ነዚ ከነገብሮ እንተኮይና ሕጂ ንኩልና እቲ ኤኣይ ከም ዘገድሰና ክንፈልጥ ኣለና ከመይ ገርና ክንጥቀመሉ ማ ክንጎዮ ኣለና። ብፍላይ ኣብቲ ናይ ኮምፒተር ዓውዲ ዝርከቡ ክኢላታት ድማ ኣካል ናይቲ ሶፍትዌር ዴቨሎፕመንት ኦፍኮርስ ሕፅረታት ክህሉ ይኽእል እዩ፣ ግን ምስኡ በቲ ዘለና ኣቕሚ ከመይ ጌርና ሓደ ከነማዕብል ንኽእል ኣብ ዝተፈላለዩ ነገር ክንኣቱ ንኽእል ክንሓስብ ክንገብርና ኣለና ማለት እዩ። ብፍላይ ኣብዚ ሕጂ እዋን ሕብረተሰብና ዝፈርሖ ነገር እንተሎ ኤኣይ እንተይልካ ስኒ ከምዚ ሰገጥ ይብል እንጂ ከም ምባል ዘይየብል ኣይኮነን። ምክንያቱ ምስቲ ንሪኦ ዘለና ንሓደ ሰብ ዘይገበሮ ገይሩ የብሎ ዘይተዛረቦ የዛርቦ ብዙሕ ነገር ስነርኢ ኣለና እሞ ከዓ ቅድሚ ሕድስ ንፈልዮ ኮነ ዮና እንታይ ተሰሪሑሎ እንታይ ሓደ ኤኣይ ኣይኮነን። ኣብዚ ሕጂ እዋን ብጣዕሚ እናፀረየን ልክዕ ክትፈለየሉ ዘይትኽእል ደረጃ እዩ በፂሑ ዘሎ እንጂ እዚታት ፍርሒ እዚታት ስግኣት እዚታት ሽግር ኣለዎ ዘይብሉ ይኮነን፣ ግን ስለ ዘለዎ ክንገድፎ ወይ ከነብሎ ዘይኮነ ንኣብነት ልክዕ ኤሌክትሪክ ስኒ ብዝግባእ እንተ ዘይተጠቂምናላ ናይ ክንደይ ሰብ ሂወት እያ ተጥፍእ። ሓዊ ከምኡ ዝተፈላለየ ካራኸማ ትጠቕማ ብጣዕሚ ብዙሕ እዩ፣ ግን ብኡ መጠን ድማ ታግቡ እንተ ዘይተጠቂምና የጥፋና። ሕጂ ኣብ ሃገርና ምስ መፃና ብዙሕ ይፍተን እዩ፣ ብዙሕ ነገራት መፅእ ኣሎ። ከመይ ጌርና ንሕና ንቓንዮ ኢና ንሓስብ ክንፈርሖ ዘይኮና ዘለና ነቲ ዝመፀ ልክዕ ከምቲ ሰብ ዝሰርሑ ብልሒ እዩ፣ ንሕና ድማ ናብቲ ናድና ክንቓንዩ ንኽእልና። ንኣብነት ገለ ካብቲ ለንቅነ ኣብ ዝተፈላለየ ቪድዮ ከማ ንሪኦ ኢና ብዛዕባ ኤርትራ እንተሓቲትካ እያ ስኒ ኤርትራ ዕፅውቲ ደውብያ ኣካል ናይ ካልእ ሃገር እያ ገለ ኮም መልሲ ትበ እዚ ሕጂ ካበይ ተምፅኦላ እንተልና ያ ካብ ኢንተርነት ኣብ ካልእ ሃገራት ዝተመልአ ዳታ ባየዝድ ዝኾነ ኢንፎርሜሽን እዩ እንጂ እዚታት ንሕና ኢና ንቓንዮ ንሕና ናብቲ ግቡእ መልክዑ ነትሕዞ እቲ ሓቀኛ ኢንፎርሜሽን ሞር እናመሃርና ነብሎ ማለት እዩ እንጂ ንኤኣይ ክንፈርሖ ዘይኮና ዘለና ንሕና ናባ ናቐየርና ከመይ ጌርና ንጥቀመሉን ነቓንዮን ኢና ክንሓስብ ዘለና።

ናብ ከምኡ ድሌት ዘለዎ ሰብ ብፍላይ ምስ ኮምፒተር ኤንድ ምስ ኤኣይ ዝተኣሳሰር ትምህርትታት ወይ ድማ ኣብኡ ክሰርሕ ዝደሊ ቀዳማይ ኣብዚ ሕጂ እዋን ኢንፎርሜሽን ዳርጋ ክንድልየና ዝኾነ ዘመንና ዘለና ካብ ዝተፈላለዩ ኣምፅኢና ኣብ ገዛና ኣብ ሞባይልና ኣብ ላፕቶፕ ክንምሃርን ዝተፈላለዩ ክነብል ንኽእልና። ብተወሳኺ ድማ ከም በዓል ፖሊቴክ ዝገብሮ ዘለዉ ናይ ኤኣይ ትምህርትታት ኣብኡ ኸድና ስልጠና ክንወስድ ንኽእል ኢና። ከምዚ ክንብሎ ዝፀናሕና ኣብ ሞባይል ዝፀዓና ከም በዓል ኤሪቻት ፖኬት ባል ኣፕሊኬሽናት ፀዒና ምስቲ ኤኣይ ሞር ግዜ ምሕላፍ ድማ ባዕሉ ክምህረና። ንኣብነት ጠቕላላ ሓደ ሞያ ዘይነበረካ ምስኡ ዝያዳ ኮፍ ኢልካ ብምምሃር ኣዝዩ ብሉፅ ዝኾነ ናይቲ ሞያ ክኢላ ክትኾን ትኽእል ኢኻ። እዚ ሕጂ ንኩሉ ሞያታት ዝትንክፍ እዩ። ኦፍኮርስ ዓበይቲ ሞያታት ክብሉ ክእል እዮም። ኣብ ናይ ስኪል ናይ ስራሕ ዓይነት ሞያታት ዘለዎ ግን ከም ዝሕግዘና ማለት እዩ። ኣብ ክረምታዊ ምስ ኤኣይ ዝተኣሳሰር ትምህርትታት ብዙሕ መፅእ ኣለዎ። ኣብኡ እናኸንኹን ክንምሃር ንኽእል ኢና። ኮታ ኢንፎርሜሽን ኣብዚ ሕጂ እዋን ብዙሕ ኣብ ዝተፈላለዩ ኣቲና እውን ባዕልና ኤንድ ኣብ ትካላት ኬልና እውን ክንምሃር ንኽእል ኢና ማለት እዩ። ብክልቲኡ ኣድቫንቴጅ ኣለዎ።

مس اي اي استعصر بحاجة كابتي عبيت التصفات ببرو مالت اب نفس وقف اوف كورس كان بي اي تو ديجيتاليزيشن زبال لينا هنا اتوزر لنا بوت حجزنا دمو ام نفس وقف عودنا اتنا بوت حجزنا ازي بلو زونه فريات كنجبر قنقرا تي بلو زونه قنقاتنا يا هاجرنا ኣፍሎጦ ኣብ ዓለም ሙሉእ ክረክብ እንተኮይኑ ባዓልና ኢና ሰሪሕና ክበፅሕ ዘሎ ኮታስ ብሙሉእ እንተንቋታት ናይ ሃገርና ዘለዋ ብኩሉ ነገር ስነ እቲ ዲጂታሊዜሽን ዝበሃል ብዝግባእን ኣብ ብሉፅ ዝኾነ ነቲ ሃገር ከተዕብያን ተስፋ ይገብር ማለት እዩ። ኤኣይ ከምቲ ክንብሎ ዝፀናሕና ክንፈርሖ ዘይብልና ነገር እዩ። እኳ ደኣ መሊሱ ዘዕብየና ከምዚ ክንብሎ ዝፀናሕና ሓንቲ ስራሕናየ ዋርሒ ዝነበረት ኣብዚ ሕጂ እዋን ኣብ ኣዝዩ ሓፂር እዋን ክሰርሓትካ ዝኽእል ዓብዪ ንዓና ሓገዝ ኣለዎ ብጣዕሚ ኣብ ሓደ ከብፃሕና ዝኽእል ነገር እዩ። ሕጂ ከመንስያት ድማ ብጣዕሚ ከመንስያት ኣክቹሊ መንሰይ ጥራይ ዘይኮነ ካብ ንኣሹ ጀሚርና ክሳብ ዓበይቲ ኣብ ኩሉ ዓውድታት ንነጥፍ ሰባት ድማ ኣዝዩ ብሉፅን ሓድሽን ሞኻ ዓብዪ ነገር ዝኾነ ክገብረልና ዝኽእል ብምዃኑ ክንጥቀመሉን ኣብ መዓልታዊ ሂወትና ድማ ብኡ እናተሓገዝና ሓድሽ ነገር ክንገብርን ይላቁ ማለት እዩ።

ሰላምታና ተቐበሉ ፈኖና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልተን ፈረቓና ኣኺሉ ንሎሚ ሶኒ 11 ነሓሰ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም ሓረስቶስ ዞባ ጋሽባርካ ደርቂ ዝፃወሩን ቀልጢፎም ዝፈሪና ዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም መባእታ ቤት ትምህርቲ እምቤቶ መሰረታዊ ምሕዳስ ህንፃ ተኻይዱላ

0: ኣብ ከተማ ከረን ኣብ ሃገራዊ ምርምራ ብሉፅ ውፅኢት ዘመዝገቡ ኣባላት 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም። እስራኤል ንሰላም ወሽመጥ ቃዛ ብዝምልከት ፕረዚደንት ትራምፕ ንዘቕረቦ እማመ ብወግዒ ነፂጋቶም። ህንዲ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃኑ ሓቢራ። ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ተቐቲሎም። ዝርዝር ዜና ሓረስቶት ዞባ ጋሽባርካ ደርቂ ዝፃወሩን ቀልጢፎም ዝፈሪን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። ወኪል ኤሪና ቀዳዊ ተወልደ ብመልክዕ ፀብጻብ ዘዳለዎ ትሕዝተሎ ያሲን ሳልሕ ካቅርቦ እዩ።
1: ኣብ ዞባ ጋሽባርካ ዋሕዲ ዝናብን ምድንጓይ ክራማትን ኣብ ዝኽሰተሉ እዋን ሓረስቶት ደርቂ ዝፃወሩን ቀልጢፎም ኣብ ፍረ ዝበፅሑን ምሩፃት ኣዝርእቲ ክጥቀሙን ከምኡውን ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ከዘውትሩ ሰብ ሞያ ሕርሻ መኺሮም። ዋና ዳይሬክተር ክፍሪ ሕርሻን መሬትን ኣቶ ኣቡበከር ዑስማን ንኤሪና ኣብ ዝሃቦ ሓበሬታ ኣብ መብዛሕትኡ ከባቢታት ዞባ ጋሽባርካ ዝናብ ደንጉዩ ኣብ ርእሲ ምጅማሩ ብዝርግሕን ዓቐንን እውን ከምቲ ትፅቢት ዝተገበረሉ ስለ ዘይኮነ ኣብ ስፍሓት ዝሕረስ መሬትን ደረጃ ዕብየት ዘራእትን ኣሉታዊ ተጽዕኖ ከም ዝፈጠረ ብምጥቃስ ሓረስቶት ዝርከቡ ዝናብ ኣብ መዓላ ንምውዓል ጉርህኦም ብግቡእ ክዛልዩን ከደላድሉን ከምኡውን ነቲ ኩነታት ዝፃወሩ ምሩፃት ኣዝርእቲ ክጥቀሙ መኺሩ። ሎሚ ዓመት ክራማት ብደረጃ ዞባ ኣስታት 291,000 ሄክታር ካሕረስ ካብ መደብ እንተነበረ ብሰንኪ ዋሕድን ምድንጓይን ዝናብ ዛጊት 76 ሚታዊት ከም ተሓርሰ ዝሓበረ ሓላፊ ጨንፈር ልምዓት ቡቕሊ ኣቶ ነጋሲ ሃብተ ሚካኤል ሓረስቶት ተኸሲቱ ዘሎ ምምዝባል ወቕትን ዋሕዲ ዝናብን ኣብ ግምት ብመጣው ትራክተራት ከይተፀበዩ ብዘለዎም ካሕርሱ ደርቂ ዝፃወሩን ኣብ ሓፂር ግዜ ዝፈርዩን ኣዝርእቲ ክጥቀሙን ከምኡን ግራውቶም ብግቡእ ደኪዖም ንዝተረኸበ ማይ ኣብ መዓላ ንምውዓል ኣበርቲዖም ከሰርሑ ኣተሓሳሲቡም። እቶም ሞያውያን ሕርሻ ኣብ መወዳእታ ንጥፈታት መዕቃብ ሓመድን ማይን ብሓፈሻ ምድዳል ናይ ሕርሻ መሬት ድማ ብፍላይ ካብቶም ብዕቱብ ክትግበሩ ዝግብኦም ሜላታት እኳ እንተኾነ ኣብ ዞባ ጋሽባርካ ከምቲ ዝድለ ከም ዘይሰጎመ ከም ሳዕብኑ ድማ ሓረስቶት ካብ ተፀባይነት ልዑል መጠን ክረምታዊ ዝናብ ከም ዘይተናገፉ ብምልካት ንጥፈታት መዕቃብ ሓመድን ማይን ብቐፃሊ ክስራሓሉን ነቕሊ ኣብ እዋኑ ክካየድን ዋሕድን ምድንጓይን ዝናብ ኣብ ዝኽሰተሉ ወቕቲ ድማ ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ክኽተሉ ተቐላጢፎም ክዘርኡ ንሞያዊ ምኽሪ ክኽተኑ ተማሕፂኖም።
0: ኣብ ዞባ ማእከል ንዞባ ጋላ ነፍሒ ተደኪና እትርከብ ናይ መባእታ ቤት ትምህርቲ እምቤቶ ብኣበርክቶኮም መሰረታዊ ፅገና ህንፃን ትሕተ ቅርፅን ተኻይዱላ። ርእሰ መምህር ናይታ ቤት ትምህርቲ መምህረ መሓሪ ተክኤ ዚንጎታት ናይ 8 ክፍልታት ብሓድሽ ክትከእ ከሎ 4 ብሎካት ተሓዲሱ ብሬተ ዝነበረ ቅፅሪ ድማ ብእምንን ብሉኬትን ከም እትቐየረ ገሊጹ። ሕፅረት ናውቲ ቤት ፅሕፈት ንምምላእ ብዝተወስደ ተበግሶ እውን እቲ መሰረታዊ ጠለባት ከም እተማልአን ከብሕታት ብሓድሽ ከም እተተክአን ኣረድዩ። ነበርቲ ኣብ ዝሃብዎ ሓበሬታ ሕፅረታት ምምላእን ፀገማት ምፍታሕን መንግስቲ ጥራይ ዝግደፍ ዕማም ከም ዘይኮነ ብምጥቃስ ተመሳሳሊ ተበግሶታት ኣብ መጻኢ ከም ዝቕፅልዎ ኣረጋጊፆም። ኣመሓዳሪ ንዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንዞባ መምህር ዳንኤል ሰሎሞንን ብወገኖም ብነበርቲ እምቤቶ ንዝተወስደ ተበግሶ ድሕር ምምስጋን ካልኦት ዓድታት ተመሳሳሊ ስጉምቲ ክወስዳ ዘኻኺሮም። ሓላፊ ምምሕዳርን ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ እቲ ስራሕን ውፅኢቱን ኣብ መስርሕ ምምሃርን ምስትምሃርን እወታዊ ፅልዋ ከም ዘለዎ ብምጥቃስ ተመሳሳሊ ተበግሶታት ክድፋኣሉ ፀዊዑ። ኣብቲ ኣጋጣሚ ፈልስታት ክትከል ከሎ ኣብቲ ዝተሰለጠ ዕማም ኣበርክቶ ንዝገበሩ ኣካላት ወረቐት መሰከር ተዓዲሉ። ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዓንሰባ ኣብ ሃገራዊ ምርምራ ማለት ማትሪክ ብሉፅ ነጥቢ ነዘመዝገቡ 10 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃራ ብ8 ነሓሰ ሸሊማ። እቶም ንሽልማት ዝበቕዑ 2 ምሉእ ነጥቢ ማለት 4 ዘምፅኡ ክኾኑ ከለዉ 8 ድማ 3 ልዕሊኡን ዘመዝገብ እዮም። ብዘይካዚ ናይ ዲግሪን ዲፕሎማን ነጥቢ ዘምፅኡ 16 ተምሃሮ ተተባቢዖም። ዳይረክተር ናይታ ቤት ትምህርቲ መምህር መሓመድ ሳልሕ መሓመድ ስዒድ እቲ ኣጋጣሚ ብሉፃት ተምሃሮ ዝሽለሙሉ ጥራይ ዘይኮነ ብዛዕባ ናይ ኮሌጅ ትምህርቲ ብሓፈሻ መብርሂ ዝረኽብሉ ከምኡውን ንዓመታት ናብ ሳዋ ዝወርዱ ተምሃሮ ተመክሮ ዝቐስምሉ

ከም ዝኾነ ሓቢሩ። ኮሚተ ወለዲ ብወገኖም ብሉፅ ውፅኢት ብዘይ ፃዕሪ ስለ ዘይርከብ ኣብ መጻኢ ኣበርቲዖም ብምስራሕ ዝሓሸ ውፅኢት ንኸመዝግቡ ምእንቲ ተራ ንቕሓትን ወለዲ ወሳኒ ምዃኑ ኣገንዚቦም። ሓላፊ ጨንፈር ትምህርቲ ዝዋዓን ሰባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዘመ ቓል እቲ መደብ ተምሃሮ ረኺቦሞ ንዘለዉ ብሉፅ ውፅኢት ዓቂቦም ንዝለዕለ ደረጃ ክሰርሑ ንምትብባዕ ምዃኑ ንተምሃሮ ዝያደ ሓላፍነት ዘሰክም ከም ዝኾነ ብምሕባር ሰናይ ምንየቱ ገሊፆም። ኣብ ዞባ ማእከል ንኡዞባ ዕዳጋ ሓሙስ ተራ ሕብረተሰብ ኣብ ምክልኻል ገበናትን በደላትን ክም ንምባል ዝዓለመ ኣስተምህሮ ትማሊ 9 ሓሰ ተኸይዱ ኣዘ ራብዓይ መድበር ፖሊስ ካፕቴን መርየም ጣህርን ነበርቲ ምምሕዳራት ከባቢ ማያፍራስ ሓዝሓዝን እምባጋልያኑን ኣብ ዝሃበቶ መግለፂ ኣብ ዝሓልፈ መንፈቕ 147 ገበናትን 263 በደላትን ከም እተመዝገበ ብምጥቃስ ንቑሕ ተራ ከም ክዓዝ ፀዊዓ። ንምጥሓስ ሕግታት ትራፊክ ብዝምልከት ድማ ጠቕላላ ጉለት ብምፍፃም ዝተኸሳ ተሽከርከርቲ 3205 ከም ዝነበራ ብምሕባር እተን 2187 ብሽክለታታት ስለ ዝነበራ መራሕቲ ብሽክለታታት ብሕግታት ትራፊክ መላለሶ ኣዘኻኺሮም። ሓላፊ ምክልኻል ገበን ኣቶ ተኽሊት ዓንዶም ብወገኑ ሰላም ከባቢ ንኽውሕስ ሕብረተሰብ ብግዜ ለይትን ቀትርን ዝፍፀም ጎበናትን በደላትን ኣብ ምቅላል ተርኡ ክዕዝዝ ዕማማት ፖሊስ ንምስማር ክተሓባበርን ተላብዩ። ተሳተፍቲ ብወገኖም ናይ ጎደናታት መብራህቲ ቁልጡፍ ፅገና ክግበረሉ ብምዝኽኻር ንደቆም ኣብ ምኩስኳስን ምክትታልን ብዕቱብ ከም ዝንቀሳቀሱ ኣረጋጊፆም። ኣመሓዳሪት ንዞባ ዕዳጋ ሓሙስ ወይዘሮ ሳሊሓ መሓመድ ብወገና ገበናትን በደላትን ንምክልኻልን ገበነኛታት ንምቅላዕን እቲ ቀንዲ ክኸውን ዘለዎ ምትሕባር ህዝብን ፖሊስን ከም ዝኾነ ብምሕባር ወለዲ ኣብ ምእዛን ደቆም ብቐጻሊ ክሰርሑ ኣዘኻኺራ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ዓደም። ኣብ ዜናታት ወፃኢ እስራኤል ንሰላም ወሽመጥ ቃዛ ብዝምልከት ፕረዚደንት ዶናልድ ትራምፕ ንዘቕረቦ 15 ነጥብታት ዝሓዘ እማመ ብወግዒ ነፂጋቶም። ፕረዚደንት ትራምፕ ሓማስ ዝርከቦም ምንቅስቃሳት ፍልስጥኤም እቲ እማመ ከም እተቐበልዎ እኳ እንተገለጸ እስራኤል ግና ምስ ፀጥታዊ መደባታ ከመዝጋጮ ብምጥቃስ ከምዘይተቐበሎ ቀድማይ ሚኒስተር ቤንያሚን ኔታንያሁ ኣነፂሩ። እቲ እማመ ምንቅስቃስ ሓማስ ጠቕሊሉ ዕጥቁ ከውርድን እስራኤል ሰራዊታ ካብ ወሽመጥ ቃዛ ከተውፅእን ዝብል ነጥብታት ይርከቦም። ይኹን እምበር እስራኤል ምንቅስቃስ ሓማስ ዕጥቁ ብምልኣት ከመዘውረደ ድሕሪ ምርጋጻ ጥራይ ሰራዊታ ክስሕብ ከምትኽእል ብምሕባር ንተግባር እቲ እማመ ኣብ ሓደጋ ኣእትያቶላ። እስራኤል ኣብ ወሽመጥ ቃዛ ሶርያን ሊባኖስን ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ከመዝቕፅል ክትገልጽ ምጽናሓ ፕረዚደንት ትራምፕ ኣብ ጉዳይ ወሽመጥ ቃዛ ዘቕረቦ እማመ ክሰምር ከመዘይክእል ብኣግኡ ክእመት ጸኒሕ እዩ። ካብ መወዳእታ 2023 ኣብ ወሽመጥ ቃዛ ወተሃደራዊ ወፍሪ ተካይ ዘላ እስራኤል ንልዕሊ 700ታዊት ናይቲ ወሽመጥ ተቋጻጺራቶ ከም ዘላ ይፍለጥ። ህንዲ ንቬትናም ብራህሞስ ዝተሰመየ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃኑ ሓቢራ። እቲ ኣብ ምድንፋዕ ዓቕሚ ምክልኻል ቬትናም እወታዊ ተራ ከም ዝህልዎ ዝእመት ዘሎ ስምምዕ ተግባራዊ ምስ ኮነ ቬትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገቶ ካልአይቲ ሃገር ክትከውን እያ። ፊሊፒንስ ነቲ ኣፅዋር ኣብ 2024 ኣብ ዕጥቂ ምክልኻላ ከም ፀንበረቶ ጸብጻባት የመልከቶም። ኢንዶኔዥያ እውን ነቲ ኣፅዋር ንምውናን ምስ ህንዲ ክትዘራረብ ከም ፀንሐት ይጥቀስ። ሩስያን ህንድን ሓቢረን ዘማዕበልኦ ክሩዝ ሚሳይል ብራሙስ ኣስታት 500 ኪሎ ሜትር ንዝረሓቐ ዕላማ ከጥቅዕ ብቕዓት ኣለዎም። ኣብ ሪፐብሊክ ደቡብ ኣፍሪቃ ትማሊ 9 ሓሰ ብዝተኻየደ 3 መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ከም እተቐትሉ ተቓሊሑ። በቲ ኣብ ከተማ ኬፕ ታውን ዝተፈፀመ መጥቃዕትታት 10ታት ከም ዝቆሰሉ ዝገለጹ ሰመድ ፀጥታ ደቡብ ኣፍሪቃ ብሕታዊ ዋነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ኬፕ ታውን ከባቢያን ፅዑቅ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለዉ። ኣብ ደቡብ ኣፍሪቃ ብሕጋውን ዘይሕጋውን መንገድታት ዝተዓጥቀ 16 ሚልዮን ጠበናጆ ኣብ ኢድ ውልቀ ሰባት ከም ዘሎ ጸብጻባት ይጠቕሶም። ብሕታዊ ዋንነት ብረት ንምቁፅጻር ተሪር ሕጊ ከመዘፀቐ ዝገልጽ ጸንሐ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ ካብ ከተማታት ሃገሩ 10,000 ተወሳኺ ወተሃደራት ከም ዘዋፈረ ዝዝከር እዩ። ዩክሬን ጸረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም እተሰማምዐት ፕረዚደንት ቮሎዲሚር ዘለንስኪ ሓቢሩ።
ቁፅሪ ናይቲ ዝለኣኽ ኣፅዋርን ክሳብ መዓስ ከም ዝቕፅልን ብመልክዕ እኳ እንተዘይተነፀረ ክሳራታት መጥቃዕቲ ሩስያ ኣብ ምጉዳል ተርኡ ቀሊል ከም ዘይከውን ፕረዚደንት ዘለንስኪ ኣሚቶሎም። መጠን ናይቲ ዝለኣኽ ኣፅዋር ክዛይደ ዝፀውዐ ፕረዚደንት ዘለንስኪ ካልኦት መሻርክቲ ሃገራት ተመሳሳሊ ስጉምቲ ክወስዳ ተማሕፂኑ። ዩክሬን ኣብ 2026 ካብ ኣሜሪካ ዝተለኣከላ መጠን ኣፅዋር ካብቲ ናይ 2025 ዝወሓደ ምዃኑ እያ ትገልጽ። ኣሜሪካ ኣብ ዝሓልፈ ወርሒ ለካቲት ኣብ ልዕሊ ኢራን ድሕሪ ዘበገሰቶ ወተሃደራዊ ወፍሪ ናብ ዩክሬን እትልእኮ መጠን

ፈጣን ምላሽ ክትበሉ ምዃና ኣጠንቂቓ። እዚ ዝተገልጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚኢታዊ ተወሳኺ ቀረፅ ክግበር ዘሕለፎ ውሳኔ ኣብ ውሽጢ 10 መዓልትታት ከም ዝትግበር ድሕሪ ምጥቃሳ እዩ። ቀዳማይ ሚኒስትር ካናዳ ማርክ ካርነይ ነቲ ውሳኔ ብትሪ ብምኹናን ሃገሩ ረብሓታታ ንምውሓስ ቀጥታዊ ምላሽ ከም እትበሉ ኣነፂሩሎም። በዚ ድማ ንግዳዊ ዝምድና ክልቲአን ሃገራት ብኣሉታ ክፅሎ ከም ዝኽእል ብኣጉኡ ይእመት። ካናዳ ንፍርያት እቶ ኣሜሪካ ዘቀናፅም ንጥፈታት ተካይድ ከም ዘላ ብምቋስ እዩ ፕረዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሳኺ ቀረፅ ከም ዝገብር ኣፍሊጡ ዘሎም። እዚ ሓድሽ ስጉምቲ ነቢት ስሚንቶ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ምሕባሩ ዝዝከር እዩ። እዚ ተወሲኑ ዘሎ ወሳኺ ቀረፅ ልዕሊ 5 ሚኢታዊት ናይቲ ኣሜሪካ ኣብ 2025 ካብ ካናዳ ዝገበረቶ ልዕሊ 380 ቢልዮን ዶላር እታዊ ምዃኑ ፀብፀባት የረዱ። ኣሜሪካን ካናዳን ኣብ 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይሕበር። ናይ መወዳእታ ዜና። መንግስቲ ካናዳ ብሰንኪ ብርቱዕ ሓደጋ ባርዕ መሮር ኣብ ኣውራጃ ብሪቲሽ ኮሎምቢያ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እቲ መንግስቲ ነዚ ስጉምቲ ዝወሰደ በቲ ባርዕ ልዕሊ 24,000 ሄክታር ጫካታት ከም እተወሃሞኽን ኣብ ልዕሊ ኣባይቲ ዕንወት ከም ዝወረደ ናብ ዝግለጸሉ ዘሎ እዋን እዩ። ከም ሳዕቤን ናይቲ ባርዕ 10,000 ነበርቲ ናብ ውሕስ ከባቢታት ክገዕዙ ትእዛዝ ተመሓላሊፉሎም። መንግስቲ ካናዳ ኣብ ኣውራጃ ብሪቲሽ ኮሎምቢያ ጥራይ ዘይኮነ ኣብ ኦንታሪዮን ካልኦት ከባቢታት እውን ናይ መጠንቀቕታ ኣዋጅ ኣመሓላሊፉሎም። ኣብ ካናዳ ኣብዚ ዝሓለፈ 7 ኣዋርሒ ጥራይ ብሓደጋታት ባርዕ መሮር ልዕሊ 4 ሚሊዮን ሄክታር ጫካ ከም እተሃምኾ ፀብፀባት የረድው። ኣብዚ እዋን እዚ ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ብዘሎ ክቱር ዋዒ ዝጠንቁ ሓደጋታት ባርዕ መሮር ንዋታውን ኣከባብያውን ዕንወት ይወርድ ከም ዘሎ ይፍለጥ። እቲ ባርዕ ኣብ ዝሓለፈ 10 ዓመታት ኣብቲ ኣህጉር ካብ ዘጋጠመ ተመሳሳሊ ክስተት እቲ ዝሓየለን ዝዓብየን ክሳራ ዘውረደን ምዃኑ ይጥቀስ። ዜና ንምዝዛም ኣርስቲ ዜና ክንደገም። ሓረስቶት ዝዋጋሽ ባርካ ደርቂ ዝፃውሩን ቀልጢፎም ዝፈሪን ኣዝርእቲ ክጥቀሙ ሞያውያን ተሓሳሲቦም። መባእታ ቤት ትምህርቲ እምቤቶ መሰረታዊ ምሕዳስ ህንፃ ተኻይዱላ። ኣብ ከተማ ከረን ኣብ ሃገራዊ ምርመራ ብሉፅ ውፅኢት ዘመዝገቡ ኣባላት 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም። እስራኤል ንሰላሞች መጥቃዛ ብዝምልከት ፕረዚደንት ትራምፕ ንዘቕረቦ እማመ ብወግዒ ነፂቃቶም። ህንዲ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃና ሓቢራ። ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ተቐቲሎም። ሓፈሻዊ ዜና ብዝተዛዚምሎ ክቡራት ተኸታተልትና ምስ ተርፉ መደባትና ዝሓልፈልኩም ብወገነይ ብሩህ መዓልቲ እዩ።

ኩሉ ንምብጻሕ ዝዓለመ ከም ዝኾነ ብምጥቃስ ኣብ ፈደሽን ኩዕሶ መርበብ ዞባ ተካእቲ ህፃናትን መንስያትን ምዕባይ ብዝለዓለ ንምስራሕ ባይታ ዝፈጥር ከም ዝኾነን ተበጋጊሱ ዘሎ ስልጠናታት ንዕቤት ኩዕሶ መርበብ ሓጋዚ ከም ዝኾነ ገሊፆም ነዚ መደብ ዕውት ንክኸውን ዝፀዕሩ መሻርክቲ ኣካላት መንግስቲ ብስም ፈደሬሽን ናይቲ ዞባ ምስጋና ኣቕሪቡ ነቲ ስልጠና ዝሃቡ መምሃራን እቲ ዝተዋሃበ ኣስተምህሮ ብኩሉ መዳዩ ዕውት ከም ዝነበረን እቲ ብልምዳዊ ኣገባብ ክካየድ ፀንሐ ፀወታ ኣድማዕነቱ ትሑት ከም ዝኾነን ነዚ ንምሕያሽካ ስነ ፍልጠታውን ኣህግራዊ ሕግታትን ዘማእከለን ስልጠና ምድላው ኣገዳስነት ትዕዙዝ ምዃኑ ኣረድዮ እቲ ስልጠና ብደረጃ ዞባ ንዝውሃቡ ስልጠናታት ቀጻልነት ከውሕስ ብምልባው ሰልጠንቲ ነቲ ዝተዋህቦም ስልጠና ብፅቡቅ ከምዚ ተኸታተሎ ነቲ ዝቐስሞ ድማ ኣባይታ ብምውራድ ክሰርሕሉን ተላብዮም ወኪል ሰልጠንቲ ኣብ መወዳእታት ብክልሲ ሓሳብን ግብርን ዝተዋህቦን ስልጠና ኣብ ዕቤት ስርሖም ሞያዊ ብቕዓቶምን ሓጋዚ ውፅኢት ከም ዘለዎ ብምእማን ተመሳሳሊ ስልጠናታት ብዝተወደበ መልክዑ ክቕፅል ተላብዩ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድል ትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርኮስ ዝሓለፈ ሰሙን ተዛዚሞ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድል ትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ተዛዚሞ ብዓርቢ ኣብ ዝተካየደት ሓምሻይትን ዛዛሚትን መድረኽ ተቀዳድምቲ ካብ ካሊሩ ጋ ተበጊሳ ኣብ ላጎና ዲስኔይላ ዝተዛዝመትን 137 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እያ ነይራ ኢጣልያዊ ተቀዳድማይ ጀርመናዊቱ ክለብ ሬድቡል ቦራ ሃንግስግሮ ጁልዮ ፔሊዛሪ ፀወታ ንክዛዘም ትሕቲ 1 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ ንውድድሩ ኣብ ሰዓት 41.775 ኪሎ ሜትር እናረገፀ ብ3 ሰዓታትን 16 ደቃይቕን 46 ካኢታትን ቀዳማይ ኮይኑ ተዓዊቱ 3 ካኢታት ድሒሮም ንውድድሮም ዝፈፀሙ ናይ ኢኖስ ኦስካር ኦንልን ፌሊክስ ጋል ናይ ደክታሎን ካልይን ሳልሳይን ደረጃታት ሒዞም ንውድድሮም ፈፂሞ ኤርትራዊ ኦሎምፒካዊ ኣማኑኤል ገብሪ እግዚኣብሔር ካብ ዕውት ናይዛ ምድረኽ 7 ደቕን 32 ካይታትን ድሒሩ ንውድድሩ መበልሶን 5 ተርታሒዙ ፈጺምዎ ንናይ ሎም ዓመት ቮልታ ቦርጎስ ኦስትራዊ ፌሊክስ ጋል ብ19 ሰዓታትን 36 ደቓይቕን 15 ካይታትን ቀዳማ ኮይኑ ክዛዝሞ ከሎ እንግሊዛዊ ኦስካር ኦንልን ጁልዮ ቺኮነን ከ ካልይን ሳልሳይን ደረጃታት ክረኽቡ ኣማኑኤል ገብሪ እግዚኣብሔር 28 ደቃይቕን 2 ካይታትን ድሒሩ ንውድድሩ መበል 78 ደረጃ ሒዙ ፈጺሙሎ ክለባት ኤውሮጳ ነቲ ድሕሪ ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ምድላዋትን ከካይዳ ቀኒና ኣለዋ ዝሓለፈ ቀዳሚ ሰንበት ዘካይዶ ፀወታታት ናይ ትማሊ ሰንበት ውፅኢት ናባኹም ከነቕርብ ክለባት ኤውሮጳ ነቲ ድሕሪ ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ናይ መምዘኒ ብቕዓት ምሕዝነታዊ ፀወታታት ዝሓለፈ ቀዳምን ሰንበትን ኣካይደ ነይረን ንገለ ካብ ናይ ትማሊ ውፅኢታት ናባኹም ከነቕርብ ዝመፅእ ዓመተ ስፖርት ኣብ ናይ ኤውሮጳ ውድዳት ተወዳዳሪት ንምዃን መሳርዓ ከተደላድል ዝቐኒየት ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንጻር ጀርማኒት ክለብ ቦርሽያ ዶርትሞንድያ ናይ ፍጻመ ፀወታ ኤምሬትስ ካብ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ዶርትሞንድ ኣብ 7 ደቂ ካብ ኢናስዮ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መብዕ 29 ደቂ እውን ካብ ካረትሳስ ካልእ ሸቶ ብምርካባ ክልተ ባዶ መሪሓ ንዕረፍቲ ብምውፃእ ንደገፍቲ ኣርሰናል ኣውድ ርእት እያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣርሰናል ኣብ መበል 54 ደቂ ካብ ንዋኔር ሪብ ዝረኸብታ ሸቶ እኳ ነቲ ውፅኢት ከተፅቦ ተፈትነት ዶርትሞንድ ኣብ መበል 58 ደቂ ካብ ጋዱ ሳልሴት ሸቶ ብምርካባ ንመሪሕነታ ከተራጉድ ጊዮከረሽ ኣብ መበል 69 ደቂ መገዲ ፍፁም ቅላዕ ንኣርሰናል ሸቶ እኳ ተመዝገበ ቦርሽያ ዶርትሞንድ ግን 3-1 ተዓዊታ ሊቨርፑል ኣብ ሜዳ ኣንፊልድ ኣንጻር ፈረንሳይቲ ክለብ መናኩያ ተጻዊቶም ሊቨርፑል ኣብ ናይ ቀዳማይ ኣብ ርግጥማ ኣብ መበል 16 ደቂ ካብ ኤርትራዊ ሸደናዊ ኣሌክሳንደር ኢሳ ዝረኸበታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 29 ደቂ እውን ካብ ቪርቲስ ካልእ ሸቶ ስለ ዝረኽበት ክልተ ባዶ ንፀወታ ክትቅልሶ ጀሚራ ሞናኮ ዕረፍቲ ቅድሚ ካልዎ መበል 44 ደቂ ካብ ግሎቪን ብመንገዲ ፍጹም ቅላዕ ሸቶ ብምርካባ ነቲ ውፅኢት ኣፂባ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ሊቨርፑል መስመር ምክልኻላ ብዝግባእ ስርሑ ክዓምን ብዘይምኻሉ ሞናኮ ኣብ መበል 56 ደቂ ካብ ቤይረዝ ከምኡ ድማ ኣብ መበል 78 ደቂ ካብ ብሩነር ክልተ ሸቶታት ብምርካባ ካብ ድሕሪ ተበጊሳ 3-2 ተዓዊታ ድሕርቲ ፀወታ ኣሰልጣኒ ሊቨርፑል ኢራዮላ ኣብ ዝሃቦ መግለፂ ክለቡ ኣብ ቀዳማ እብሪ ናይዚ ፀወታ ፅቦ ተንቀሳቂሳ ምንባራ ድሕሪ ምግላፅ ድሕሪ ዕረፍቲ ሞናኮ ንፀወታ ከም ተቆፃፀረቶ ናብ ረብሓ ክትቅሮ እውን ስለዝኽኣለት ነቲ ፀወታ ከም ተዓወተትሉን ከም ዝግባኣን ገሊጹ ብምቕጻል ኣንዶኒ ክለቡ ነዚ ሓድሽ ዓመተ ስፖርት ብዝግባእ ከምዘይተዳለወት ብምእማን ነዚ ንምዕራይ ክስራሕ ምዃኑ ገሊጹ ማንቸስተር ሲቲ ኣንጻር ኣትለቲኮ ማድሪድያ ተጻዊቷ እዚ ኣብ ከተማ ሶል ዶብ ኮርያ ዝተኻየደ ግጥማ ኣብ ናይ ቀዳማይ ኣብረት ፀወታ ኣትለቲኮ ማድሪድ ዕረፍቲ ቅድሚ ካልዋ መበል 46 ካብ ጆርጅ ዶሚንገዝ ብዝረኸብታ ሸቶ መሪሓ ከትዕርፍ ክላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተሓደሰ ሲቲ

ኣብ መበል 57 ከምኡ ድማ 59 ደቓይቕ ካብ ዑመር ማርሙሽ ብዝረኸበተን ቁልጡፋት ሸቶታት ካብ ድሕሪ ተበጊሳ መሪሕነት ክትሕዝን ከላ ኣብ መበል 90 ደቕ ኣይት ኣይኖሪ ሳሲ ሸቶ ብምሳኹ ማንቸስተር ሲቲ 3-1 ብምዕዋት ናይ ኤስያ ዑደታ ዛዚማ። ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክትታልኩም ኣዝየ መስኪ ምስተርፉ ምርባትዮ ቲቪ ሓድጎኩም ብወገነግን ሰላም።

እቲ ጉዕዞ ኣብቲ እዋን ጥቕጥቕ ጸልማት እዋን ከውታ ምስ ጉዕዞ ገድሊ ኤርትራ ዝተበገሰ ንቕሎ እዩ። 1964 ሶር ኤርትራ ገና ኣባይታ ጥጡሕ መዓርፎ ከይረኸበ ኣይሽንኳይዶ ኣብ ባሕሪ ኣብ መሬት እኳ ደጀን ከይነበሮ ንመዓልታዊ ማዓንገል እኳ ንጋዳ ዝነበረሉ ደቂቕ ነቶም ምስ ባሕሪ ሌላ ዝነበሮም ካብ 10 ዘይበዝሑ ተጋድል ትፈልዩ ብምርቋሕ ናይ ገማግም ቀይሕ ባሕሪ ኣኻዱ ኢሉ ንባሕርያ ብውሱኑን ዘየለን ዓቕሚ ኣበጊስዎ። እቲ ዓቕሚ ውሱን፣ እቲ መሳርሒ ዘየለ፣ መኒኻ ተባሂልካ መንነት ካብ ዘይትረቑሓሉ እዋን ብናይ ጋንፅላ ጀላቡ ዝጀመረ ጉዕጾ። እዚ ቓላት እዚ ኣብታ ብሓይሊ ባሕሪ እትሕተም መጽሔት መልሕቕ ካብ ዝሰፈረ ጽሑፍ እዩ። እቲ ጉዕዞ ከምዛ መጽሓፍ ዝተቐሰቶ ዋላ እኳ ኣብ እዋን ድቕድቕ ጸልማት ይበገስ እምበር ኪኖቲ ጸልማት ዝነበረ ጩራ ብርሃን ኣዝዩ ጐሊሑ ስለ ዝተረኣዮም እዮም እቲ ሰውራ ይኹን እቶም ባሕርያ ዝነቐሉ። መደብ መዛግብ ታሪክ እውን ብወገና ናብሶም እቲ ባሕሪ ባሕሪ ኤርትራ ምዃኑ እቲ ባሕሪ ዋናታት ከም ዘለዎ ምእንቲ ኸረጋግጹ ነቲ ኣብ መሬት ዝልሕም ዝነበረ ምንቅስቓስ ሰውራን ወተሃደራዊ ምንጥፍጣፍን ከይጐናደብ ከይጠሚ ዝዕጥቕን ዝትኰስን ከይስእን ጸግዒ ክኾንዎ ሽዑ ማዕሪ ማዕሪኡ ዝተበገሱ ገዳይም ተጋደልቲ ባሕረኛታት ካብቲ ብዙሕ ታሪኾም ገለ ቕሩብ ክተዘንቱ ሃቂና ኣላ። ንሶም ከምቲ ኣቐዲሙ ዝተጠቕሰ ብቕፅሪ ካብ 10 ዘይበዝሑ እተን ዝንቀሳቐሱለን ዝነበሩ ክልተ ብጣውላት ዝሰሪሐን ብጋንጽላ ማለት ብንፋስ ዝንቀሳቐሳ ንኣሽቱ ጀላቡየን ዝነበራ እቶም ሽዑ ማለት ኣብ 1964-65 ዝነበሩ ኣብ ተጋድሎ ሓርነት ኤርትራ ኮይኖም ኣብ ሱዳን ሕንጉያይ ዝበሃል ቦታ ከባቢ ስዋኪን ከም መበገሲኦም ገይሮም ካብኡ እናተንቀሳቐሱ ካብ ስዑድያ ዕጥቅን ስንቅን የመላልሱ ንትምህርቲ ይኹን ብስራሕ ንሶርያ ዝንቀሳቐሱ ተጋደልቲ የበጻጽሑ ነይሮም። ኣብ 1968 ድማ ነቲ ናይ ሱዳን መበገሲኦም ገዲፎም ንዓደን ከም ቀንዲ መደበሮም ገይሮማ። እዞም ባሕረኛታት ተጋደልቲ ከምቲ ሓደ ህፃን ናብ መሬት ሓመድ እናቕሓመ ዝዓቢ ንሶም ተወላዶ ከባቢ ቀይሕ ባሕሪ ብምዃኖም ማይ ቀይሕ ባሕሪ እናማዓጉ ዝዓበዩ ስለ ዝኾኑ ባሕሪ ንዕኦም መሬቶም እዩ ነይሩ። ክንዲ ዝኾነ ከኣዮም ብኣዝየ ናኣሽቱ ጀላቡ ንማያት ቀይሕ ባሕሪ ካብ ጫፍ ናብ ጫፍ እናተመላለሱ ካብ ሓሌብ ምድረ ግብፂ ክሳብ በርበራ ሶማል ካብ ገማግም ሱዳን ክሳብ ዓደም ንዘሎ ማያት እናሰንጥቑ ቃልሲ ሰውራ ዝቐጽልዎ። ንሶም ሎሚ ነቲ ዝሓለፍዎ ጉዕዞ ክዕልሉን ከለዉ ብዕድመ ስለ ዝደፍኡ ገሊኡ ይርስዕዎ፣ ገሊኡ ድማ ከም ቀሊል ስለ ዝርእይዎ ብዙሕ ኣይዛረበሉን። ንሕና ብወገና ንሰለስተ ካብቶም ንባሕርያ ታተ ዘበሉን ካልኦት ብዙሓት በቢ መድረኹ ናብ ባሕርያ እናተጸንበሩ ንባሕርያ ዘህጠሩን ብምዝርራብ ባሕርያ ካበይ ናበይ ንዝብል ሕቶ ብተኸታታሊ መደባት ክነብርህ ክንፍትን ኢና። እቶም ብኣካል ዝረኸብናዮም ገዳይም ኣባላት ባሕርያ ወዲ 15 ዓመት ከሎ ስራሕ ባሕሪ ዝጀመረ ኣብ 1965 ተሰሊፉ 1967 ኣብ ባሕርያ ዝተጸንበረ ኮሎኔል ኣሕመድ ዑስማን መሓመድ ሳይቕ ዓባይ ከባቢ ባሕሪ 1968 ሓፋሽ ውድብ ኮይኑ ኣብ 1971 ኣባል ባሕርያ ዝኾነ ዓብዱ ሳልሕ ዓብዱልቃድር ካብ ህፃንነቱ ምስ ባሕሪ ዝዓብየ 1964 ተሰሊፉ 1968 ኣባል ባሕርያ ዝኾነ ኮሎኔል መሓመድ ኣሕመድ ቫስኮ እዮም።

0: እተን ከም ውሉዶም ተኸናኺኖም ንዕድመ ጉዕዞኦም ኣብ ባሕርን ንሽግሩ ማዕበሉ ኲናቱ ሰላሙ ብሓባር ምስኦም ሰለይ ዝበላ ጀላብኦም ሎሚ ኣስከሬነን እኳ ይረኸብናን። ሓንቲ ካብተን ገዳይም ብሽዖላ ትጽዋዕ ጥራይ ከም ቅርሲ ተሪፋኣላ። ንሶም ሕጂ ንዓኣ እናረኣዩን እናዳህሰሱን ንድሕሪት ተመሊሶም ነቲ መሪር ግን ከዓ ዕውት ነቲ ሓጐጽጐጽ ግን ከዓ ብጽንዓት ዝተገርቦ ጉዕዞ ብሓሳቦም ዓደን፣ ሱዳን፣ ሶማል ከምኡውን ማርሳታትን ደሴታትን ኤርትራ ይደህስሱ። እቲ ምስቲ ክንዲገቦ ዝኸውን ማዕበልን ንፋስን ዘሕለፍዎ ቓልሲ እውን ቅጅል ይብሎም። ምስኦም ዝገበርናዮ ዕላል እውን ነቲ ቐደም ኣብ ውሽጣ ኮይኖም ዝሓለፈ ህይወት ሕጂ ኣብ ጽላላ ተጸጊዖም እዮም ኣዕሊሎምና።
1: ባሕርያ ኣብ 67 እተ ነገር ዘላ 65 ኣነ ተሰልፈ ንሜዳ ነይረ 66 ፈለሞ 67 ኣነ ባሕርያ ደይበ
2: ባሕርያ ከመይ ነይሩ ሽዑ ኣበይ ነይሩ ስቆር ብዛዕባ ስእል ሃበና ከመይ ፅኒሖም እንታይ መስሉ እዚኦም ባሕርያ
1: ዋ ዝነበሮም ብገዜጣ ብቴንዳን ድዩ ተኸይዱ ዝነበሩ ሞቶር ኣይነበረ ምዕባለ ኣይነበረን ብኡ ገይሮም ንህዝቢ ተመስሎም ብኡ ገይሮ ንሰርሕ ነ እወ ተኣ ነገር ክብለካ ብገዜጣ ድዩ ብኡ ገይርና ንኸይድ ዓዲ ስዑድያ ንበፅሕ ካብ ዓዲ ስዑድያ ንመለስ ንሱዳን ንሱዳን ተመሲልና ወዲ ሱዳን ተመሲሊ ኣብኡ ንሰርሕ ነ
2: ሕጂ ናይ መን ይኹም ነርኩም ሽዑ ስኹም ናይ መን ይኹም ነርኩም እዮም ባሕርያ ናይ መን ነይሩ
1: እቲ ፈለም ሓፈሻዊ ናይ ሓርነት ነይሩ ናይ ኤሌትሪያ ነረን ዳሕራይ እቲ ምስምድ ኮይና
2: ክንደይ መራኸብ ክንደይ ጀልባ ነርና ኹ እንታይኹም ትስዑ ካበይ ናበይ
1: ካብ ስዑድያ ካብ ሱዳን ንስዑድያ ሰብ ፅዕና ንኸይድ ናብኡ ምስሙ ክገብሩ ክመሃሩ ንዓዲ ሱርያ ክኸይድ ብኡ ጌርና ንሰልጦም ካብኡ ንመፅእ ዋን ዋ እንታይ ንገብር ካብ ሱዳን ወፂእና ኣቑሑት ኣብ መርከብ ይመፀና ብመርከብ ይመፅ ከወፃኢ ብሬት ዝብዘ ኣቑሑት ከድና ንወታደር ንዓሁ ንራግፍ
3: ምን ባሓር ምን ከምስታዕሸር በዳዕታ ሽፍታ ንሕና
0: ባሕሪ ወዲ 15 ዓመት ከሎ ከየ ጀሚሩ እዮም። ንሕና ንኣሽቱ ነርና ኮኪያን ዝበሃል ንኣር ነርና ብ1961 ናብ የመን ከይደ ኣብ የመን ኣብ ናይ ሃብታማት መራኽብ ዝሰርሕ ነይረ። ብኸምዚ የባሕር ፈሊጠ ዮ መጀመርያ ብ1964 ጀሚርና ከም ውድባት ነርና። ኣብ 1968 ድማ ኣብ ባሕርያ ተጸንቢረ
3: ኩነካናሽተገል እስባብ ሃዳ ዓረፍታ ልባሕሪ ኒ ከይፍ ኒ ኩንተ ሰኮኒ ሸፍታ ኣነ እስባብ ሃዳ ዓረፍታ ልባሕር ኒ ኣብዋል ኩና ብሶራ ኒ 64 ኣዕተረፍና ኒ መዓል ሶራ ኩና ካን ናምሽ ደየል ጀማሂር ባዕድሃ 68 ኒ ሓግታ ብሶራ 68 ኣወል ኩና ደየል የማሂር ኒ 64 68 ኣልተሓግታ ሶራ
1: ኣነ ባሕሪ ከብ ጀምር ወዲ 15 ዓመት ከለኩ ጀሚረ ባሕሪ ባሕርቲ ናተ መጀመርያ ባሕሪ ኣብ ዓሳ እዩ ነይሩ ዓሳ ንገፊፍና ደካ ንኸይድ ምሬተ ጌርና ሰርዲ ንገፍፍ ገፊፍና ቢልና ንመፅእ ብኡ ነገር እቲ ባሕሪ ለሚደዩ እቲ ምሕምባስ ከዓ ኣብዚ ከለኹ ዕዳጋ ከለኹ ጎማ ገይረ ምሕምባስ ማሃል ነይረ ተማሂረ ከም ገይረ ባሕሪ ጉዕዞ ጀሚረ ባሕሪ
2: ራይ ራ ጉዕዞ ጀሚርካ
1: ምስ ራ ማእስ ኣብያ ክትፈልጡ ምስ ራ ኣነ ኣዋል ቅድሚ ስራ ባፅዕ ኣፍሳታት ንየመን ገፅ ይኸዲ ደቡብ የመን ዓዳን ባስኮ ዝነበራ ኩሉ ባሓሳ ነረ ኣብኡ ኣብኡ ነረ ሓር ካብቲ መረክብ ናፍታማት ኣብኡ ሰርሐ ነረ ኣብ 71 ሓደ ንዑ ሂበኒ ኣነ ኣብፅሐሎም ነረ።

0: كان مع حفشيلات أثر على بوشتي كان سلسان شمالتين يا جميل العرغام سبعا أهلت لنا عبدي أخلاكا تودى مسارة خلاص عبد اللون يأكل لهم هجي زي خلاص نوبلو هجي ساعتنا في الحدود لنا بحرية حسنا تشديش زمن لنا بحرية بقى جميل لنا بحرية
1: እዚኦምቶም ብኣካል ጥራይ ዝረኸብናዮም ኮይኖም ካልኦት ዝተሰውኡን ብሂወት ዘለውን ካብቶም ቀዳሞት ንምጥቃስ ዓሚ ፈራሕ፣ ዓሚ ዓሊ፣ ኣባድር ዓብደላ፣ ዓሊ ሽፋ፣ መሓመድ እድሪስ፣ ሓሰን ሳልሕ፣ እድሪስ ሰቒር ዝበሃሉን ካልኦትን ካብቶም ንባሕርያ ዝጀመሩ ገዳይም ተጋደልቲ ኮይኖም ካልኦት ድማ ነዚኦም ዝተክኡን ንባሕርያ ክሳብ ዓወት ዘብፅሑን ክሳብ ዝእዋን እዚ ድማ ኣባላት ሓይሊ ባሕሪ ኮይኖም ልኡላዊ ማያት ኤርትራ ኣብ መዕቃብን ይርከቡ።
2: ኣነ 69315 ሰልፊ ኣነ ቅድሚ ምስላፈይ ጅቡቲ ዓዳን ሰሜን የመን ኣብቲ ከባቢ ነይረ። ድሕሪ ምስላፈይ ኣብ ሰራዊት ነይረ፣ ካብ ሰራዊት እምዳድ ነይረ፣ ካብ እምዳድ 76 ባሕርያ ከይዘ ባሕርያ ንሕና ንመፅ ከለና ግዜ ጀላቡ ከም መጓዓዝያ ኮይናን ንሚዳል ዘሊ ስንጊ ይኹን ኣፅዋር ይኹን ተያይት ይኹን መመላለሲ ውሱናት ጀላቡ ነይረን ባ ንሰርሕ ነርና ተኣዋዳደባ ከማን እቲ ትልኮ ብሙላ ነቲ ኣብ ውሽጢ ዘሎ ሰብ ዘድልዮ ነገራት ናይ ዕጥቂ ይኹን ናይ ተያይት ይኹን ኣድላይ ጉዳያት ኣብ በዓል ዓዘን ዘሎ በዓል ሶማል ዘሎ መግዓዝ ነይሩ።
3: ኣነ ብቲ መጀመርያ ዝመፅእ ኩሉ ማለት ኣብ ወርሒ 7979 ተፀንቢረ ኣብቲ ግዜ እቲ ውሕዳት ኣባላት እዮም ነይሮም ክሳብ 15 ኣባላት እዮም ፀኒሖምና ምስ ኣርባዕተ ጀላቡ እተን ኣርባዕተ ጀላቡ ዓራፋት፣ ሽዑላ፣ ቀይሕ ባሕሪ፣ መንሱር ዝበሃላ እየን። እዚአን ኣብ ስዋኪን ዝበሃል ካልኣይ ወደብ ናይ ሱዳን ማለት እዩ ኣብኡ ፀኒሖምና ኣብኡ ኢና ተፀንቢርና ማለት እዩ። ስለዚ በዛ ዓይነት ኣቃወማ ጥራሕ እዩ። ምክንያቱ እቶም ዝነበሩ ኣባላት ነተን ዝነበራ ጀላቡ ጥራሕ እዮም ዘመሓድሩ ነይሮም። ምክንያቱ ዝምምሕዳርን ትምንቅስቃስን ኩሉ ባዕሎም እዮም ዝገብሩ ፀኒሖምና ማለት እዩ።
1: እቲ ካብ 1964 ጀሚሩ ምስ ተጋድሎ ሓርነት ኤርትራ ብንኣሽቱ ጀላቡ ታተ ክብል ዝፀንሐ ባሕርያ መስምስ ምስራት ህዝባዊ ሓይልታት ኣብ 1970 ዝበዝሑ ኣባላቱ ናብ ህዝባዊ ሓይልታት ብምፅምባር ቀንዲ መበገሲኦም ዓደን ምግባር ቃልሶም ቀፂሎሞ
3: እቲ መበገስ እቲ ግንባር እዩ ማለት እዩ ህዝባዊ ሓይልታት እዩ ማለት እዩ። ምክንያቱ ህዝባዊ ሓይልታት ኣብ ጎቦታት ሳሕሊ እዩ ነሩ እቲ ግዜ እቲ ኣቐዲሙ ግን ምስ ምቋም ናይ ህዝባዊ ሓይልታት ከዓ ትቅድም ዝነበረ ማለት ወላ ቅድሚ ሰብዓታት ዝነበሩ ገለገለ ኣባላት ኣኪቡ እቲ ድላይነት ወይ ድማ እቲ ትርጉም ናይ ባሕሪ እንታይ ከም ዘድልዮ ወይ ድማ እንታይ ከም ዝጥቀመሉ ስለ ዝተረድአ ነቶም ባሕርያ ዝበሃሉ ብውሕዳት ኣካላት ውሕዳት ጀላቡ ኣቂሙ መፂ ማለት እዩ። ስለዚ ምስ ምብጋስ እዩ ምስ ምብጋስ ናይ ህዝባዊ ሓይልታት ስለ ዝተበገሰ ሕጂ ኣብዚ ምብጋስ ጀሚሩ ከዓኒ እቲ ግንባር ንገዛርሱ ወይ ድማ ህዝባዊ ሓይልታት ከዓ ብግቡእ ክጥቀመሉ ክኢሉ ማለት እዩ። ምክንያቱስ መስመር ከፊትሉ ንደገ ማለት እዩ መስመር ከፊትሉ ንባሕሪ ብባሕሪ መስመር ፈጢሩ ማለት እዩ ብቲ ግዜቲ። ስለዚ ካብ ናይ መሬት ብቲ ግዜትስ ብናይ ባሕሪ ኣድላይነት እንታይ ከም ዝነበረስ ርዱእ ገይርዎ ኣሎ ማለት እቲ ዝባ ሓይልታት ማለት እዩ። ሕዚ እዞም ዝጠቐስናዮም ምሳና ዝፀኒሕና 15 ኣባላት እዮም ፀኒሖም ማለት እዩ። እዞም 15 ኣባላት ንኣብነት እዚ ካብ ዝተፈላለየ ቦታ መፂኦም በቲ ግንባር ኣብኡ ቆይሞም ማለት እዩ ወይ ዝባ ሓይልታት ማለት እዩ። ንሳቶም ነዚ መስርሕ እዚ ከም ግቡእ ተረዲኦም ከዓ ይጋደሉ ነይሮም ማለት እዩ።
4: ምን 70 ኣንፈሰሉ ዓላ ባዕድ
1: ኣብ 1970 ኣብ ክልተ ተመቂሎም ተጋድሎ ሓርነትን ህዝባዊ ሓይልታትን ሽዑ ክልተ ጀላቡ ነይረናና ድሓር ሰለስተ ኮይነን ስካይ ሆክ፣ ፈትሕ፣ ቀይሕ ባሕሪ ዝበሃላ ነይረን። እዘን ጀላቡ ሒዝና ሱዳን ገዲፍና ህዝባዊ ሓይልታት ኣብ ስዱሕ ዒላ ተመስሪታ ስለ ዝነበረት ንሕና ድማ ኣብቲ ንሳ ዝነበረቶ ከባቢ ናብ ቤይሉል ብርዓ ሶለ ዓደን ንመላለስ ነርና።
4: ካላስ እቲ ኣ ሶዳን ከለይናሃ ጀፋት ሻዕብያ ኣንከወነት ብስዶሕ ዒላ

0: ማለት እዩ። ስለዚ እዞም ሰባ እዚኣቶም ኣብዚ ገለ ኣብ ቅድሚ ሰባዕታ ዝነበሩ ማለት እዩ፣ ምስ መቃም ናይ ህዝባዊ ሓይልታት ከዓ መብዛሕትኦም ከዓ ተፀንቢሮም ማለት እዩ። ስለዚ እቲ ሂወት ቅድሚ ሰባዕታ ዝነበረ ሂወት ሰረት ዘለዎ እዩ። ንኣብነት እጂ በዓል በዓል ሃሽም፣ በዓል መሓመድ ሳይቅ፣ በዓል ሓሰን ሳልሕ እዚኦም ኣብ ቅድሚ ሰባዕታት ነይሮም። ድሓር ምስ መቃም ናይ ህዝባዊ ሓይልታት ዝመፁ ማለት ዝሰረቱት ነቲ ሓይል ነቲ ባሕርያ እዩ ማለት እዩ።
1: ዓብይ ዳሓለ ከለፊ እያ እዚ በሌተ ኣብ ከባቢ ዕሽግ ብሌተ ካብ ሳሒት ኢና በር ዝበዝሕ ዓብዳ ከለፊ እያ ንራግፍ ነርና ዝበዝሕ ኣራጊፍና ውግኣትና ውሰድና ንኸይድ ነርና።
2: ባሕሪ ከም መሬት ሰንከልከል ኢልካ ትድገፈሉ ወዲቕካ ትምርከሰሉ ደኺምካ ተኣሊኻ ትዕርፈሉ ይኮናን። ንስኻ ብዝደልኻዮ ዘይኮነ ንሱ ብዝኣዘዘካ ትምራሕ። ብፍላይ ምስ ከምተን ስብሪ ኤርትራ ዝውንነን ዝነበረ ንዛረበለን ዘለና ኣዝየን ንኣሽቱ ብዕንፀይቲ ዝተሰርሐን ምዕቡል መሳርሒ ዘይነበረንን ብኽእለትን ተባላሓትነትን መራሕተን ጥራይ ዝእለያ ዝነበራ ጅላቡ ምስ ግዜ ክትቀዳደም ዓበይቲ ንኳላት ውድብ ክትሽፍን እሞ ኸዓ ብብዙሓት ጸላእቲ ተኸቢብካ ሕጂ ብዕላል ኣዝዩ ቐሊል እዩ። እቶም ነዚ መድረኽ ዝዝሓለፍዎ ግን ድሮ ነቲ ሽግር ረሲዖም እንቋዕ ጥራይ ሸቶና ወቕዓና እምበር ንሱ ዝተሓሊፉ እዩ ካብ ምባል ሓሊፎም ብዙሕ ኣይዘረብሉን እዮም።
1: ሽግረና ኣበል ማዕበለ ንፋስ እያ ንሕመር ነበርትዑና ኸዓ ሃለ ብሴት ኣባል ዕሽግ ዶም ናይ የመን ንሕዝ ድሓር ከዓ ዶም ስዑድ ኣ ኣብኡ መጣሕናኻ ንፋስ ናይ ይብርትዕ ድብነ ስዑዲ ንዕሽግ ቅሩብ ንፋስ ንወስድ ብልዕና ንገብር ብልና ንገብር ንፍልዕና ንሰቲና ሕጂ ንርአ ንፋስ ከመየሎ ማዕበል ከመየላ ድሓ ቁሩብ ህዚ ኢሉ ሕጂ ከበር ስዑዲ ጠወል ንቐርፅ ኣበ ንቐርፅ ኢንተርናሽናል ንሱዳን ገርና እዚ ሕጂ ባሕሪ ክፍት እያ ብሴት የብላ ሓደ የብላ 12 ሰዓት ትኸይደባ ሕጂ ማዝናኣትዋ ንሳትና ካብ ሰዓት 4-5 ምሸት ንቐርዛ መገዲ እዚኣ ወጋሕታ ኣብቲ ድስታት ናል ሱዳን ኣባና ውጋሓ ንርኢ ቦታና ኣገላ ዋለቲ ዓቢዳ ኣባላቱ ኣባቲና ኣራጊፍና ኣሪፍና ቁሩብ እንዳድ መፁ ከዓ ኣብ ንዓነ ፅበዩ ሽዑ ከማን ራድዮ ኣንበረ ገለ ነበረ ኣብ መጠረሽታ ኣብ 73-74 እታ ንናሽቱ ሬድዮ ከምዚኣት ካልካልዎ ለመገዲ ፍርቂ በዓልቲ ስማዓኻ ንዓ ነረን ተናእሽቱ ምሓት እየ ነበረ ቀደም ጥራይ ኮምባሲ ዝኸድ ነርና ብትመክሮ ብሓንጎል ንኸድ ነርና ብሓንጎልና
3: መሻክል መሻክል መሻክል ፊ ሞይ
2: ሽግራት ብዙሕ ኣዝዩ ብዙሕ እዩ ነይሩ። እቲ ስራሕ እውን ብርቱዕ ንሕና ግን ሓንቲ መዓልቲ ከንዕርፍ ኢልና ይንፈልጥን ንፅዕን ነራግፍ ብቐጥታ ድማ ንብገስ ድሕሪ ምምቕቓል ሰውራ ፍርሒ ነይሩና ካብ ኢትዮጵያ ካብ ተጋድሎ ሓርነት ኤርትራ ግን ንኸይድ ጉዕዞ ኣይቋረፅናን።
3: ባዕድማ ኣንፈሰሉ እትኒን ጀብሃ ናብ መንሳሩ ኮፍ ከቲርካን ምንሂና ሓገቶ ዓዱ ሓገቶ ብ ምንሂና ጀብሃ ታሕሪር ሽፍታ ረግም ሃዳ ኩና ናምሽፍያ
2: ሰውራ ዓብዪ ብኡ መጠን ድማ ጠለባት በዚሑ። ብፍላይ ካብ ስግር ባሕሪ ዝመጽእ ጠለባት በዘን ዝጠቐስናየን ጀላቡን ኣለይተንን ክሽፈን ስለ ዝነበሮ ጉዕዞ ካብን ናብን ኣዝዩ በዚሑ። እዚ ብዝሒ ምምልላስ እዚ ግን ዝባንካ ቐልዒካ ዝፍጸም ዘይኮነ ኩሉ ግዜ ብምስጢር ክኸውን ነይርዎ። መንነት ምሕባእ ወይ ከም ካልእ ዜጋ ኾንካ ምስራሕ ናይቲ ግዜቲ ተጠላቢ ዕማም እዩ ነይሩ።
1: እንታይ መስለካ ጸላእ ኣሎ ምንታይ የለን እቲ ነገር እንታይ ተመሳስልካ ክድ ብኣገና ንኸይድ ነርና እንትቀደሎ ሰብ ከይፈልጥ ተመሳሰልካ ከም ህዝቢ ኹንካ ወላ ናይ ሱዳን ኣይፈልጡናን ከማን ከም እንታይ ንገብር ነርና መስተካ ንኸይድ እቲ ኣቑሑት ናትና ኣራጊፍና እንደገና ንሱዳን ክነእቲ ኮክያን ይበሃል ኣሎካ ኮክያን

0: ዓሁ ኣሪ መእተዊ ክኸውንሕጂ ንሕና ሱዳኒ ንበሃል እቲ ከት ናይ ሕክምና ዶክተር ኣሎና ሱዳኒ ንበሃል ኣብኡ ሰርሕና ክንደይ ወርሕታት ምስ ንገብር ቆሪ እዩ እታ ግዜ ዝሰርሕ የለኒ እታ ግዜ ዝሰርሕ የለኒ ኮክያን ቆሪ እዩ ንሕና እንታይ ክንገብር ክድና እቲ ኣቑሑትና ገሌታት ድሕር ኣራጊፍና ንመፅእ ቁርብ ኮክያን ሒዝና ንመፅእ
1: እዚ ንትረኸሉ ዘለና መድረኽ ገና ዓቕሚ ባሕርያ ኣዝዩ ድሩት ኣብ ዝነበረሉ ግዜ ካብ መጨረሻ ስሳታት ክሳብ መፋርቕ ሰብዓታት እዩ ነይሩ እቲ ግዜ ከምቲ ኣብ መሬት ዝነበረ ሓይሊ ሶራ ብኢትዮጵያ ዘህደን ዝነበረ እቲ ናይ ባሕሪ ምንቅስቓስ እውን ድሮ ጽላኢ ፍሊጥዎ ስለ ዝነበረ ብተመሳሳሊ ነተን ዝነበራ ጅላቡ ካብ ምህዳን ዓዲ ይውዓለን ምንቅስቓሰን ብደቂቕ ይከታተሎ ነቲ ባሕሪ እውን ምስተን ዝነበሮ ዓይነት መረኽብ ከም ድላዩ ቈጻጸሮ ብምንባሩ ምንቅስቓስ ኣባላት ባሕርያ ኣዝዩ ጥንቅቖን ስቱርን እዩ ነይሩ
0: ሕጂ ብለይቲ እቲ ምኽያድና ብቲ ሰላም እቲ ቦታታት ሰላም ንኸይድ ብቀትሪ ንኸይድ ላኪን እዚ ንፈርሖ ምስሙ ብለይቲ ንፈልጥ ሕጂ ሰዓት ክንደይ ክነእቲነ ሰዓት ክንደይ ክነእቱ ነቲ ጸላኢ ዝረክበና ቦታ ሰዓት ከምዚ ዋላ ሓንቲ ብለይቲ ጌርና ንእትዎ ከምደላ ሕጂ ብኮኸብ ጌርና መርሕ ኣብኡ ሕጂ ግዜ እንታይ መስለካ ንፋስ ድሕር ኣሎ ዲረ ዘተና ንእሽተ ንዓህነ ወፅእ ንፋስ ተ ንፋስ ድሕር የለኒ ብኮኸብ ጌርና ንኸይድ ኣብታ ቦታ እንተልዮ ዘለና የብፅሓና
2: እዚ ፅላኢ ሕቶ ካ ካልእ ኢኻ ኣብ 73 ንሕና ጠልዒና ረና ሓምሎር ምሳና ጓዓዝ ነይሩ ሓምሳ ዓደ ፅርሓና ሕጂ ናይ ኣኸ ንሕና ውሒድና ኣሎና ደኺምና ኣቆንሲሩሉ 16 ሰብ ባሕርያ ነርና ሰብ ዝኾነልና እዩ
3: ክንደይ ነርኩም
2: 16 ርና
3: ኣብ ክንደይ መርከብ
2: ኣብ ክልተ መርከብ ንምቀር ነርና 8 ኸይድ ሓር ሓደ ኣብዚኣ ሓንቲ ኣብኛው ትኸይድ ርሑቕ ንራሓ ከበድ መርከብ ፀላኢ ኣሎና በዚ ዓማ ኣላ በዚ ከዓ ኢትዮጵያ ዛሂል ስላሴ ዜ ሂል ስላሴ እዩ መረከብ ኣለዎ ይበህል ነይሩ ንዓነ ይደለ ባሕሪ ክሳዕ እዚ ተክራ ይሓልፍ ነይሩ ንዓነ ክደ
3: መርከብ
2: መረከብ ናፀላ እዩ ሃሊ ስላሴ ሕንሳት ንሕጊ ንገብር ያው ኣብቲ ባርቲ ንሱዳን ኣብኡ ንቐርብ ኣገና ኣይረኽበና ዓማ ከዓ ንዓና ኣይትረኽበና እዩ ንሓ ክፅ ካብ ዓደ ንሳቶም ኣይወፁን እዮም ንሳቶም ሓንቲ መርከብ ነራቶም እዞም ጀመ ተሕሪር ግን ባዕልበን ሽቅ ንተረኸብና ላኪን ኣይንዘራረብ እዩ ሕና ሕጂ ብዚ ነገር ንፍፅእዚ 73 13 ሰብ ሂቦምና ኣምፂኦምና ዓደ ቤቶ ቅርን እዝን ዑስማን ሳልሕ እዚ ዘርአ መንግስቱ መንግስቱ ከምሳ በረብ ዕማ ኣላ ይርሓሙ ብዙሓት ማለት ዓስተሰብ ሰብ ሂቦምና ተማዕት ሰብቶም ክኸውኑ ከለዉ ኣብ በሪተ ኮይሩ ሕጂ ኣሕመድ ሳይቅ ጀማ የለን ትሓረክ እዚ ቦታ ሕማቕ የለ እዮም እዚ ቦታ ሕማቕ የለ እዮም እዚ ብሪት እንታይ ኣብ ጠቓ ተክላይ ኢሎ ሳ ፀላኢካ ተክላይ
3: ኣሎ
2: ተክላይ ነይሩ ሕጂ ስራሓን ወዲና ኩሉ ወዲና ሕጂ ናይ ዓባድር ኢና ንስ ከመምርዱ ከብተን ኣብቲ ሓንቲ መርከብ እዩ ዓባድር ዓብድልሕጊ ስመር ኸይዱሉ ዓባድር ኢና እዮ ጀማዓት ኣብረዶም እዞም ክልተ ኣብረት ከዮ መፃእ ቅልጡፍ ብሮማ ገይሩ ከትከልዎ ከምዚ ሕጂ ኣሕመድ ሳይቅ ከምዚ ርእዎ ምረት ሕጂ ምረት ኮነ ከምቲ ገዛእታ እያ እታ ምረት ተባሓሪ ሓፂር እዩ ከምዚ ርእዩ ሰብ ከምዚ ክንርኢ እዩ ዋ ምስራዮ ኢትዮጵያ ኣባድር ኣርጃ ኢሉ ኣባድር ኣርጃ ኢትዮጵያ ኣርጃ ኢሉም ተባሉ መሊስዋ ንሱ ክበፅሕ ንሕና ናትና ብረት ሰይ ምረት ድልያት ኢና
3: እንታይ ነርኩም ብረት
2: ብራውን ነይሩና ኣርበጊ ስምን ነይሩና ካላሽናት ነይሩና ናቶ ኔርጋ ነይሩና ኩሉ ናትና ብረት ናትና ድፋዕ ድሉ እዩ ኣብ ኣሎ
3: ኣብታ መርከብ
2: ካብ መድና ምስ ሓላፍና ንደለዩ

0: ኣለዋ ኣለዋ ናረሻሽ ናብራውን ክርስትያን ብረንቶ እየን ሕጂ ንሶ ክበፅሕ ንሶም ክትክሱ ባስኮ ነ ገዚዩ ብዙሕ ለፈቶ ጀማዓት ኣሎ ክፈተሎም ክልተ መርከብ ኮይን መንሱርን ቀያሕ በዕሪ ፈትሐ እየ ከፊትና ኣሎም ምስ ከፊትና ሎ ም ቱም ስ በሉ ሳትና ሃንከር ነውፃና ወፅና ካቦም
1: ካብቲ ባዕሪ
0: ፀላኢ ኣብዚ ጉዕዞ
2: ታሪክናወትካወ
0: ረኺቡና ኣብዚ ደንካል እያ ከምዚ ሃንደ ቤታዊ ተረኺብና ንሕና ንሱ ንሱ ብመርከብ ነይሩ ናይ ውጊእ ንሕና ብዛኣ ንእሽተ ነርና ሕጂ ከምዚአን ጠዋል ንሕና ንሓልፍ ዘለና ንሱ ሕጂ ጠጠው ኢሉ ነይሩ መብራህቲ ኣብርሁና ፈጥቀ ዘለ ሃቦ ሃብናዊ
2: ረሻሽ
0: ከመይ እየ ነበረ ሃቦ ካብኡ ረሻሽ ጌርና ደብኣብና ጠፊዩ ብኡ ጌርና ሃዲምና ንሕና ድሕሪኣ ደርብዩ ደርብዩ ኣበ ክረክበና ንባሕሪ ደርቢ ነይሩ ንሕና ፀፀጋዕና ኣብ ጠቃ መሬት
2: እንተ ዝረኽቡኹም ኮይንታ ከም ክትገብሩ
0: ኣለና ድ ንጣፋ ምስኦም
2: ትተኸሱ
0: ንምንታይ እቲ ናትና ድፋዕ ሰምረ ምሳና ድሉዩ ከዓ ፍሉሻ ድሉዩ እንድሕ ዝረኺብና ምስሎ ንጣፋ ያ ጥልቆም እያ ጥልቁና ሓደ ካብ ክልተ እያ

ደው ኢልኩም ኣብ መደብና ክትሳተፉ ብክብሪ እንዳዓደምና ናይ የማነ ባርያ ደርፊ ሰሚዕና ክንምለስ ኢና። ምሳና ፅንሑ ሳደር መሻሂዲን ኡል ኣጋኒ ንሓትኩን ኦቕኒ ልፈናን ኣልሙኸድረም የማነ ገብረ ሚካኤል ባርያ ከሉ ነስማሓ ማዕባድ ወንርጃዕ

0: ሰላም ክብለለይ
1: ሓራይ ጠዋሊ
0: ነበይ ወላዲ ዮሃንስ ተኸለ ሰንበት
1: ሓራይ
0: ኣዝየ ዘፍቅሮን ዘኽብሮን
1: ሓራይ ቀጥለ ሓራይ
0: ንስዋጋበት
1: ሓራይ
0: ንኽብሪ በዓል ቤተይ ኣብየተ ክርስተ
1: ተማም
0: ንሕዋተይ ሚካኤል ዮሃንስ ኣብ ኣዲስ ኣበባ ጥቕመት
1: ሓራይ
0: ቅሳነት ዮሃንስ ኣብ ግብፂ ጥቕመት
1: ሓራይ
0: ላሜክ ዮሃንስ ኣብ ፍራንስ ጥቕመት
1: ሓራይ
0: ንኣርሞሪ ሓዊ ዮሃንስ
1: ሓራይ
0: ምስ ደቁ
1: ተማም ሓራይ
0: ኦፊር ኦቤር ኦራ
1: ሓራይ
0: ንኩሎም ምሳይ ኣብ መርዓይ ምሳይ ዝበዓሉ ከዓ ከመስግኖም ይደሊ
1: ሓራይ ሓራይ ሚልቱ ይቐኒልና። ሽኩራን ሓቢብታና እንቋዕ ሓጎሰኪ ከዓ እንቋዕ ኣብቃዓኪ ሽኩራን መርሓባ ሓራይ በዓል ዝሃበርኩም ተዓዘብትና ከምቲ ኣቐዲምና ዝበልናዮ መደብኩም መደብ ሄሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ኢና ሒዝናልኩም ቀሪብና ዘለና። ዝተፈላለዩ ደርፍታት ሒዝናልኩም ቀሪብና ኣለና ከምቲ ወትሩ ንገብሮም ማለት እዩ። ነቕርበልኩም ዘለና ትሕዝቶ ደስ ክብለኩም ክትዓግቡ ተስፋ እንዳገበርና ቴሌፎንኩም ካብ ዘይመፀና ናብዛ ቀፂላ ትስዕብ ዘላ ደርፊ ይኸብለኩም። ደርፊ ብቋንቋ ሳሆ ናይ ድምፃዊ ኣሕመድ መንሱር ተኸታቲልና ክንምለሰኩም ኢና ማለት እዩ። ምሳና ፅንሑ ሳደ ሙሻሂዲን የብድኡ ንሕና ክርጭ ፋሲል ገናይ ኦኒያ ብሎቀት ሳሃሉ ልፈናን ኣሕመድ መንሱር ከልና ስማሓ ማዕባዕድ

ሓረይ እምበር ዝኸበርኩም ተዓዘብትና ከምቲ ኣቐዲመ ዝበልክዎ በዛ ክንሰማዓ ዝፀንሕና ናይ ድምፃዊ ማእከለ ፍስሓ የደርፊ መደብና ኣብዚ ክንዓፁ ኢና ማለት እዩ። ንኩላትኩም ኣብዛ መደብ ተደው ኢልኩም ዝተሳተፍኩም ተኸታተልቲ መደብና ኣዝያ ከመስግነኩም ፈቱ። ኣብ መወዳእታ ድማ ነዞም ኣባላት ኣብዚኣ ኮይኖም ነዚ መደብ ብቐጥታ ናባኹም ክፍንዋ ዝውዕሉ ከመስግኖም ይፈቱ ማለት እዩ። ብሽመይን ብሽም ኩሎም ተዓዘብትን ኤዲተር መደብ ሄሎ ደባይዋ መድሃነይ ዘካርያስ ኣዝ ከመስግኖ ፈቱ። ብምቕፃል ድማ ኣብዚኣ ምሳይ ውዒሎም ዘለዎ ኤዲተራት መላእከ ስልጣን ወዲ ስልጣን ምስ ዓብድልፈታሕ ኣደም ሰኣላይና ማቱሳላ መኮነን ኣብ ግራፊክ ስርስትና የማነ ከምኡውን ቴክኒሽናት ለምለም ዕቁበ ምስ ማክዳ ሳሲኖስ ቴክኒሽናት ድምፂ ድማ ሳባ ገንዘቡ ምስ ኢለን ተስፋይ ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም ከምኡውን ኣብ ኣልባሳት ሳሊና ፀሃየ ኣዋሃሃቲ መደባትና ከይረስዕናዮም ድማ ኣለም ዮሃንስ ወዲ ገነጦ ከምኡውን ተኪ መኮነን ፃዕደ ብምዃን እዮም። ነዛ መደብና ባኹም ከመሓላልፋ ውዒሎም ኣዝየ የመስግኖም። ኣብ ዝመፅእ ዘሎ ቅንያት ክሳብ ንረኸብ ሰላም ወሰናይ ዘሎ ቅንያት ንኩላትና ኣብ ዘለናዮ ክኾነልና ድማ ተስፋ ንገብር። ኣሳድ ሙሻሂዲን ሃከዘነኩም ቅድ ወሰልና ወእያኩም ኢላ ክታም ሓልክትና ልልዮም برنامج ألو دبايوة إلى جديد اللقاء بكم نتمنى لكم كل الصحة والعافية إن شاء الله إلى اللقاء.

0: ውሑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት

0: ብምሳል ክጅምር እዩ።
1: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ።
2: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
3: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
4: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርትቪ

0: ያንተ ነብይት ይው እዳ አቦ ሃውን እንተሆነ ለካ ከንዚ አይነት ነብይ ኪያንት ክላሲኮ ከንዚ ዕድብ ትባል ድኳን ነገሩኒ ይው
1: ሞጥቦ ነብይት ኾናሎ ምክንያቱ አቦይ ጥቦ ነብይት ፈልጥ ኢሊ
0: በሐቂ
1: አነ ቋበዛ ነብሰይ ዛዕባዝ ፈልጦ ይብለ
2: እንተ ዘይፈለጥካ ድማ ሕሸካ ምክንያቱ ከምቶም ብሰሪ ነቢት ገፀም ዝማለው ኣረገው ትሰቡ ክትከውን ኣይደሊካኒ
0: ዋዋው ስምዑስከ ኣነ ዶ ዝማዶ ኣረጊ ሰብኣይ ኮይነ እየ ዝረአየኪ
2: ኣይኮነ ስኻኳ ገና ናብቲ ደረጃት ውን ኮይበፅሕካ ድሓር ከዓ ብዛዕባ ነቢት ይዶ ትፈልጥ ኣለካ ይ ባባ
0: ኣጥባ ዓቅሪ ስገ ዲዳ ኣየባ ቁሩብ ጣዕሚ ሎም እኮ ናይ ሓጎስ ምሸት እዩ
2: ሓቂ ማማ ናይ ደስደስ ቁሩብ ጣዕሚ
3: ካብ በልኩም ስሕራይ ቁሩብ ክጥዕም
0: ወ ጣዕሚዳ ጥዑም ምሸት እዩ ድራር እውን ዝወፀ ይብሉን ከሻኒት ሓታቲትካ እዩ
1: ብሓቂ ብሓቂ ኣፃልዕቲ ዘቆርጥም
3: ረንተ እ ትምውዳስ ዘይፀንሓልካ
0: ዋ እንታይ መለትክ እዩ ኣነ ኮ ንበረኸ ኣቕሪበ ከም ወደይ ስለ ዝርአ የ ከምኡ ትብል ዘለኹ ንሱ ድማ ዘቃወመ ይመስለኒ
2: እህ በረኸት ሃየባ ወይ ተቃወም ወይ ከዓ ደግፎም
1: ምቁዋምስ ዘይሕስብ እኳ ዳ ዶምስ ኣባል ናይ ስድራ ቤት ክኸውን ይግባእ እንየ
0: ብሓቂ
1: ንክኸውን ድማ ነዊሕ እዋን ፅዒረ ኣይመስለክን እ ኣይፃዓርኩን ከም ዝፃዓርኩ እኳ ዓሪኽ ትፈልጥ ክንስኺ
3: ከመዳ ኣዳዓዲዓ ትፈልጦመ
2: ናይ ዝሓለፈ ኽረምቲ ገዲፍካስ ልክዕ እዩ ሽዕ ግን ፈፂምካ ኸጠፊካ ነርካ ኣነ ኸዓ እንታይ ኮን ኣጋጢሙ ወኢለ ኣዝዩ ዝሻቐል ነይረ
1: ነጊረክ ንዴ ብምሉእ እቲ ኽረምቲ ስራሕ ይፅዒቕኒ ነይሩ ኮይለክ
2: እወ ኹምስ ስብል ነርካ ግን
3: ርብቃ ሕጂ ሳይቲ ጭቕጭቕ እዮ ኣገዳሲ ስራሕ ዘለዎም ሰብኡት ሓደ ሓደ ግዜ ሙሉእ ግዜኦምን ሃይሎምን ኣብ ስራሕ ከም ዘጥፍዎ ምስ ተመርዓኹም ክርዳእኪ ናተይ ኢልካ ከዓ ክትሕዝየ ኢኺ
2: ኣነ እኳ ናተይ ኢለ ዝሕዞ ይመስለንን ስለዚ ዝተጠንቀቕ ልቢ ግበር
1: ኣራይ ኣራይ ብዛዕባ ዝሳይ ትሰከፍ ክጥንቀቕ እየ
3: ሕጂ ተሪፉ ዘሎ ምርኻ እዩ ገረንሰ እየ ኣየባ ሃየ ነዘ መፃምድ ድመርቆም
0: ዓቅኸ ዓቅኸ በረኸ እዚ ግብጃ እዚ ኣፅብብ ኣቢልና ብናይ ስድራ ቤት ጥራይ ምግባርና እኳ ከምቲ ድግፎ ፈልጥ እዩ እንተኾነ ክቡራት ስድራ ቤትካ ዘይተፀንበርዎ ብምዃኖም ዘሕዝን እዩ እንተኾነ ንዓዲ ወፃኢ ገይሾም ስለ ዘለዉ ድማ ዝግበር ነገር የለን እምበር ከም ተቐዲመ ዝነገርኩኹ ሕጉሳት ምዃኖም ዝገልፅ ፅቡቕ ቴሌግራም ስኢዶም እዩ ብሓቂ ብሓቂ ከዓ ፅቡቕ ቴሌግራም ስለዚ ነዚ ሕፂኹ ብኸምዚ መገዲ ኸነብዕሎ ከለና ፈፂሙ ቂራ ይብለንን
3: ዝሓሸ እምበር ክንደይ ይኳ
1: እንታይ መክቦት
0: እወይ ኣነም ኮም እየ ዝብል ዘለኹ እንተኾነ ኣብ ከምዚ ኣጋጣሚ ካብቲ ሓጓስ ዝተባዕለ ይመስለኒ እንታልካ ከም ትዛረብ ሕርበት እዩ ዝብለካ
4: እሞ ኸይ ተዛረብካ ስቕ ዘይትብል ቀዳዊኹም ክበርርዎ እንዳበልና ጥራሕ ስቕ ኢልና ዶ ንስተ
0: ኣይፋሉ ከምኡ ፅቡቕ ዶ ይኮነ ገብናዊ ምሸት ገይረ ተዓጉዘ ይፈልጥ ሰናይ ወደይ ከዓ ጓል ምስ ወለድካ እንታይ ማለተይ ምዃኑ ክርዳእካ እዩ ብዝኾነ በረኸት ብዘይቀለ ዓለም ናይ ልበይ ክነግረካ ንርብቃ ጓለይ ብምሕፃይካ ንዓይ ዓብዪ ዓብዪ ዓብዪ ዓብ ክብሪ ወ ክትሕጎሰና ኢኻ ንሳውን ብኣኻ ሕጉስ ክንትኸውን ርጊፀኛ ብባዕለይ ሙሉ ገማኻ ዝበለ ሰብኣይ ጓል ከልወኒ ዝምነ ነይረ
1: የቐኒ የለ ኣቶ ገረንሰ
0: ሰብዒካ ብርኸ ካብ ነዊሕ እዋናት ሒዙ ኣነ ናብ ቦኻ ኣብ ንግዲ ዝተመርኮሰ ሕውነታዊ ውድድር ፀኒዕና እዩ እዚ ክብለካ ከለኹ ግን ኩባንያኹም ካብ ኩባንያና ኣዝዩ ዝዓበየ ምዃኑ ዘንጊዐ ኢኹ ሕጂ ድማ ፅቡቕ ኣጋጣሚ ኮይኑ ብኣኹም ብደቀና ኣቢልና ተቀራሪብና ኣለ ፅንሕ ኢልና ድማ ኩባንያኹምን ኩባንያናን ዝወዳደራሉ ግዜ ተሪፉ ንውሑድ ወፃኢን ከብ ዝበለ መክሰብን ዝተሓባብራሉ ግዜ ንርኢ ንኸውን።
1: ይበሎ ይበሎ ይበሎ ኣቦይ ውን እዚ ዝሰማዓሉ መስለኒ።
3: ገረንሰ ሕጂ ስያኽለኩም ኣብ ከምዚ ዝበለ ኣጋጣሚ ብዛዕባ ዋኒን ስራሕ ምዝራብ ግባእ ኣይመስለኒ።
2: ልክዕ ኣላ ማማ እዋን ኣይኮነን።
0: ኣቅኽን ሓቅኽን ደይ ነገር መገደ ይልዒለዮ እንታይ ክብል ደለ ይመስለኪ? ርብቃ ጓለይ ዕድለኒ እወ በረኻኩን ዕድለኛ መንሰ እዩ።
1: ናይ ብሓቂ ዕድለኛ ብፍላይ ከዓ ንርብቃ ብምሕፃየ ኣዝየ ዕድለኛ
0: እወ። ስለዚ ከዓ እንሆ ንክልትኹ ንበረኸትን ንርብቃን ዕድመን ጥዕና ንምነየርኩ።
3: ንክብሪ በረኸት ንክብሪ ርብቃ ጓል ከምዚኣ ድማ መርዓኹም የርየና።
0: ኣሜን።
3: ሰናይ እንታይ ዳ ስቂልካ ይበል።
4: ርዑስ ግበሮ ርብቃ እኳ ንሓሳብ ትቁጣዓ ግልፂ ወፃ ይብላ ንስተወዱ ርብቃ እንታይዳ ስተይባ
2: ተዓዋኒ እዙ ከምዚ እናበልካ ንስ ከመይ ለክሰቲ ከመይ ልክወርደለይ
1: እሞ ምንንታይ ክንደስተ
2: ሕራይ በረኸት እንተኸስ ክሰቲ
1: ኣነ እውን ምንታ ክሰቲ ሕጉስቲ ክትኾኑ ድማ ዝከኣለ ንክፅዕኒ
2: በልኣኽልካ ትሕፍረኒ ኣለኻ።
1: ምናልባት ነዛ ህያብ ምስራኺ ሕፍረ ትበነልክኹ።
2: በረኸት ኣብቲኻ ያድካ ንሰነታ ዝበልካ ንኸቲ
1: ወ ልክዕ ንሳያ
2: ዋው ክትፅብቕ ኣዝያ ፅብቕቲ ራያ ሞማማ ፅብቕቲ ምሽ
3: ዋይ ፅብቕቲ እንታይ ክወፃ
2: እዊ በረኸተይ ኣዝያ ፅብቕቲ ናይ ባሓቂ ከም ዝተሓፀኹ ሕጂ ተረዲ
3: ክርዳኣ ከለዎ እምበር ፅብቕቲ ካትኛ ተጠንቀቐላ
2: ክጥንቀቐላየ ካብ ኢለይ ፈፂመ ይክፈልያ ነይ ማማ።
3: ግርም ጌርካ በረኸት ወደይ ፅቡቕ ርኢና ተሓጒስና።
4: ከመይ ዓይነት ካትም ዳ ከም ዝዛረቡላ ዋ ፅቡቕቲ እንዳዳ
0: በረኸት ጌታ ይባርኽካ ዝወደይ።
1: ኣሜን ኣሜን።
3: እሞ ገረንሰ ካልእ ትብሎ ተዘይብልካ ኣነ ርብቃ እና ውሽጢ ክንከይድ ነዞም ሰብኡት በይንኹም ክንገድፈኩም።
0: ፅቡቕ ፅቡቕ ብዙሕ ዝብሎ ነገር እኳ ይብለይን እንትኾነ ከይደንጎኹም ክትምርዓዊ እየ ዝምዕደኩም። ምክንያቱ ኣብዚ እዋን እዚ ብዙሓት ውቀጠዊ ዘረባታት ኣብዚ ከተማ ክስማዕ ጀሚሩ ኣሎ። ቅድሚ ሓደ ወርሒ ሸቀሎና ዓለባ ኣድማ ካብ ምግባሮም ዝተበገሰ ጥራይ ብዛዕባ ኣብዚ እዋን ዝክህሉ ዝኽእል ሸበሮን ዕግርግርን ብዙሕ እዩ ዝረአ እዚ ክትሻቀሉ ይብልኩም። ኩሉ ክፉእ ዘበለ ኣብ ግዜ ጥልያንን እንግሊዝን ሓሊፍናዮ እዩ። ሕጂ ድማ ኩሉ ተቐይሩ ብልፅግናና ድማ እናሓደረ ከምዝክዕበት ፅሕፅር እዩ።
1: ልካ ኣለካ ትግረንሰ
4: ብዛዕባ እዞም ሰበረኻ ክንታይ ትብል ገለ ፅንፅንታ ክስማዓ
0: ናቁም ይኽመፅእ ግን ሃገራት ዓራብ ዓጀውጀው ክብላ ስለ ዝጀመራ ወይ ወንገለ ውሕዳ ሸፋቱ ቶባቢሎም ክሃግቡ ስለ ዝጀመሩ ወይ ናትን ዕግርግርን ዘይተርፍ እዩ ኢሎም ዝዛረቡ ሸባት ክሰምዑ ኣነ ግን ነዛ ሃጠውቀጠ እየ ዝብል

0: ውሕዳት ዘይማዕበሉ ሽፋኩ እንተዘይኮይኑ ኤርትራውያን ኩናትን ዕግርግርን ኣይደልዩን እዮም። ምክንያቱ ብኩናትን ዕግርግርን ብዙሕ ነገር እዩ ንሓደጋ ዝቃል
1: እወ ከምኡ ንዳፈልጥ ግን ወላ እኳ ከምኡ ተኾነስ
0: ኣወዳ ንመወሸናይ ወደ ንገለ ተጓቢሎም ዝሃድሙ ወይ እውን ንገለ ካብ ባዶ ተበጊሶም ኣብ ማእከልና ፍርሒ ዝነዝሑ ሸባት ዘይኮነ ነዚ ዘሎ ምዕላል ኢልኩም ክትምቱ ዝግብኣኩም። ድሕሪ ገለ ዓመታት እኮ ንበል 1980 እዚ ኣብ መንጎ ኣስራሕትን ስራሕተኛታትን ዘሎ ዘይምስምማዕ ከምኡውን እዚ ዘሎ ሓደሓደ ስግኣታት ናይ ኩናትን ዕገርገርን ኣይኩሉን እዩ። ኣብ ኩሉ ቦታታት ሰላምን ብልፅግናን ቁልጡፍ ምዕባልን ክሰፍን
2: ገርንፀ
0: ዘረባይ ብዙሕ ከም ዘለኹ ርዳእንሎ ፅገ እንተኾነ ነዞም ሓሶት ክነዝሑ ዝውዕሉ ከም ደላዮም ክዛረቡ ትምላኸም እዮም የብልና ሓደሓደ ግዜ ኣፍናኹም ከፍት ይግባኣልና እዩ። ድሓር ከዓ ይኸውን ኢልና ይኮና ንዛረ ተመኩሮ ኣለና
2: ንሱ ስሓቀኻ ግን ንበረኸ ዘረባይ ተብዛሓኒ ነነ ሰነ ንዓደልካ
0: በረኸት እንታይ ጣ ዝብልካ ካየ ባ ቅዳሕ ምዕኩ ምዕጉ ኣብሎ
3: ራይ ሰብከ ኣሎ
0: ኣበይንና ከለና ወስ ዘብለልካ ነገር ኣለኒ ኣዴኻ እምበይትያ ደጋሽ ዋላ እኳ ንርብቃ ጓለይ ክትሕፀያት ኣውሞ እንተዘይብልና እታ ንስኻ ትሕፀያ ጓል ግን ብትውልዲ ካብ ዝናትና ደረጃ ቁሩብ ካብ ዝበሉ ስድራ ቤት እንተትኾነላ ምፈተዋ
3: ትመስለኒ ከምኡ ሞ ክትበ የብልካ ምክንያቱ
0: ኣይፋሉ ኣይፋሉ ከምን ዘበለት ውን ኣይተሓዘለን እዩ ካብ ገጠር ካብ ናይ ፅንቲ ስድራ ቤት እኳ የመፅያ ስለዚ ከምኡ ክትከውን ባህርያዊ እዩ። እቲ ሕጂ ክብለካ ደልየ ዘለኹ ግን እንታይ ይመስለካ ንሕና እውን ኣብቲ ስኹም ዘለኹሞ ደረጃ ድሕሪ ወርሒ ቢልና ክንበፅሕ እዩ። ምክንያቱ ኣብ ዝመፅእ ዘሎ ምዕዳል ናይ ሽመት ኣለኹዋ ከምኡ ዝብል ፅንፅንታ ሰሚዐ ኣለኹ። ምኳን እኳ ካልእ እንታይ ክኸውን ኢሉ ግራጅ ማሽን ዝረኸብኩ ዋ
3: እንታይ ት እዚ ደኣ መዓለል ምስራት እንኳ ሓጎሰካ ተ
0: ሓጎስ ይሃብካ ሓጎስ ይሃብካ ዝብለይ እዚ ክብለካ ከለኹ ግን ካብ ባለ ተበኪሰ ይኮንኩ ጃንሆይ ቅድሚ ክልተ ዓመት ኣብዚ ክበፅሑ ኣብ ዝመፅሉ ግዜ ኣመሓዳሪ የፀንሐ እዮም ቅድሚውን እሙን ኣባል ማሕበር ኣንድነት የ ነር ስለዚ ስኢ ጠባይ እንተጌርና ኣብ ፖሊስ ዘብፅሕ ወይ ዘነውር ስራሕ እንተዘይ ፈፂምና ኣብ ልብኻ ድኣሓዞ እምበር ግራጅ ማሽን ዝስእን ኣይመስለኒን።
3: ድዓር ድማ ጥቁዋት ወረጃታት ስድራ ኮይኑ
0: ብሃቂ ብሃቂ
3: ስለዚ ዝተዕንቅፋት ኣብ ጠባይ ጥራይ ዝምርኮዝ ተኮይኑ ኣቐዲመ እንኳ ሓጎሰካ ትበልኩ ፀገም ዘለዎ ይመስለኒ።
0: ኣይፋልካ ኣይፋልካ እሱ ሲፅናሃልካ ድኣ ኣብ ልብኻ ጥራይ ሓዘዋ
3: ወላ ንድም ንሳኳ ርግፀኛ እየ ምተሓጎሰት ነይራ
0: ኣኳ ድሓን ጥንፍተላ ትኽእል ኢኻ ካብ መገሻ ምስ ተመልሰት ማለት እየ። ኣብዚ ቀረባ ግዜ ካብ ሽግር ከም ንርሐቕ ድማ ኣረጋግፅላ
1: ኣደይ ኣይተምስዩ ትብላ ኣላ ንሳተን እኳ ብዛዕባ ክዳውንቲ ክዛረበየ ገዲፍን ብዛዕባ ክዳውንቲ ክዛረባ ክሰምዐን ከለኹሲ ከምዚ ዝኾነት ጓል ቅድሚ መርዓ ክዳን ዘይነበረ እያ ትመስል ንደቂ ንስትዮ ክዳነ ፀለን
0: እወ ግን ክትርድኦ ዘለካ ሰናይ ወደይ ንደቂ ኣንስትዮ ክዳውንቲ ካልእ ትርጉም እዩ ዘለዎ መሸፈኒ ዕርቃን ወይ መፀባበቒ ዘይኮነ መርኣያ ክብረተን እውን እዩ።
3: ልክ
1: እወ እዚ ከረኒ ሓንቲ ጓ
0: ሃየባ እንታይ ዝዝከረካ
1: ወላ ስቂለ
0: ዋ ስቂለ በለ ድሓኒ ኢኻ
3: ንዓይ እውን ናይ ድሓን ኮይኑ ይስምዐኒ
0: እንታይ ግድኻ መስተብዚሕ ኣሎ ንሕና ክንዳኹም ከለና ክንዲዚ ንሰቲ ይነበርና

0: ኢና ብዙሕ ዝረኸብ ግን የብልና
1: ካብ ነዊሕ እዋን ጀሚርና ዕሩኽ ምዃንና ኸስኻ ክረካ ዘለና መስለኒ ብዙሕ ግዜ ኢና ንረኸብ ሓደሓደ ግዜ ኣብ ክለብ መኮን ኢና ተኒስ ንፃወት ኢና
0: ኣነ እኳ ተኒስ ኣይፃወትን እየ
1: ዝፃወት ኢኻ ዝብል ግምት እውን የብለይ
2: ግን ኣቦ ኣብረት ኣይለ ዝያዳ ደሞዝ እንተሓደ ተሲ እንታይ ኣለዎ ንሕና እውን እኮ ነቕጢ ቑሕና ዝያዳ ዋጋ ክረኽበሉ ኮይና ንፅዕ እሳ ከዓ ንጉልበታ ዝያዳ ዋጋ ደለ እርኩቲ ምዃና እንዳገለፅካስ ስጎጎሉ ምክንያት ኣይረ
1: ሰናይ ከምኡ ክትገብር ተዘይተልካ ንዝኾነ ሰራሕተኛ ከዛቱ ከተውፅ ኣይትኸይድ ብዝኾነ ተለንተ
2: እዛ ጓል እዚኣ ሽዑም ስራሕ ዋ
1: ድሕሪ ፈጢማ ኣጋጢማት እኒ ትፈልጥ ምናልባሽ ንስኻ ገለ ዘጋጠማ ነገር ትፈልጦ እንተልዩ እኳ ነገርና መሊሳ ዶ ናብ ሽግር ኣትያ ገዛ ተኸፊታ ወይ እንታይ ኣጋጢ
0: ኣይ ገዛ ሳይከፈተት ብዛዕባ
3: እንታይ ገዚኹም ትዛረቡ ዘለኹ ይቕሬታ ኬስ ተውዓልኩ ፀኒሐ ማማ ያለኻት እንተኾንኩም ደንጊኹም ብንክትሰት ዘይመፀኹም ትብል ኣላ
1: መፃና መፃና ሓጅስ ወዲኢና ኢና
0: ዝወዳእና እኳ ይመስለንን
1: ተለንተ ክንደይ ግዜ ክነግረካ ዝነግረካ ነገር የብለይን ኢለከ
3: ብዛዕባ እንታይ ኹም ትዛረቡ ዘለኹ
1: ንዓኽ ዝምልከት ኣይኮነን ርብቃ ክድ ውሽጠ ተው
0: ና ወይዘሬት ርብቃ ሓንሳብ ፀኒሐ
1: ተለንተ ተግባራትካ ኣድላይነት ዘይብሉ ፅዕንቲ ዝተዓወሶ መፅ ሕጅስ ንሓለፍትኻ ክጠርዕ ዘለኒ ኮይኑ ስምዓኒሎ ክትፈልጥ ጓለይ ኣብዚ ኣድላይ ዘይኮነ ጉዳይ ብሓይሊ ተወጢጣ ተኣትበሉ ዝኾነ ይኹን ምክንያት ኢና
3: እንታይ ጉዳይ እዩ እዚ እንታይ ድኹም ኮንኩም
0: ወይ ዘሪት ርብካ ኣነ መርማሪ ፖሊስ ሎሚ ድሕሪ ቀትሪ ሓንቲ መንእሰይ መርዚ ሰትያ ንገለ ሰዓታት ተሳቀያ ሕጂ ቅድሚ ቁርብ ኣብ ሆስፒታል ዓሪፋ
3: እውይ እንታይ ማቕወረ ስሚዕካኒ ብድንገዲ
0: ኣይፋሉ ስቓይ ዓለም ኣኽለኒ ባይላ ካብዚ ንላዕሊ ክትፃወሮ ትኽእል ኮይኑ ተሰምዓን
1: እሞ ኣነ ቅድሚ ክልተ ዓመት ስለሰጎኩዋ ርእሰ ቅትለት ፈፂማ ዲኻ ክትብል
2: እቲ መበገስ ምናልባት ንሱ ነይሩ ክኸውን ይኽእል
1: እወይ እዛ ጓል እዚኣ ኣብ ስራሕ ኣግርግር እናፈጠረት ኣሸጊራትና ከምኡ ምግባረይ ድማ ቁኑዕ እዩ ነይሩ
4: ኣነ እውን ቁኑዕ ዝነበርካ መስለ ንሕና እውን ኣባብያተ ዕዮና ልካ ከምዝናትካ ስኩም ትመወሰና ይዳረካ ትገፅክታ ከመይ ክትገብር
3: እንታይ ሞ ክገብር ኢልካኒ እዛ ጓል እናይ ክደይ ብልዓትኒ ከምዚ ገይራ ነብሳ ትሕስ ሎሚ ሸድ ድማ ኣዘየ ተሓጒሰ ምስ እውይ ላዕሊ ሰብ ዘይትነግሩ ንመሓሸኒ ከመይ ትመስል ነይራ
0: ጓል 24 ዓመት
3: ፅብቕቲ
0: ሎሚ ክሪያ ከለኹ እኳ ኣዝያ ተደዊና ነይራ ግን ፅብቕቲ እያ ነራ ኣዝያ ፅብቕቲ
1: በካ ብዛዕባ እዚኣ ክለኩ
4: ድሃርካ ተለንተ እዚ ምርመራ እዚ ፍረ ዝህበካ ኮይኑ ይስምዐኒ እቲ ኣገዳሲ እቲ ካብ ስራሕ እንዳኣተወረሰብ ድሕሪ ምስልባታት ዘጋጠመ ኩነታት እዩ
1: ርዞ ኮዩ ኣነ እውን ከኹም እየ ኢለ
4: ብዛዕባ እዚ ንፈልጦ ነገር ስለ ዘየለ ድማ ክንሕግዘካ ይንኽእልን ኢና
0: ከምዘይትፈልጡ ርግፀኛ ዲኻ
1: ዋ ተለንተ ሓደ ካብኣቶም ብዛዕባ እዛ ጓል እዚኣ ገለ ነገር ከም ዝፈልጥ ኢኻ ትእመት ዘለኻ
0: እወ
1: ሞናባይ ጥራይ ኮንካ ንመፅኢኻ
0: በክዕ ኣለኻ
1: ብዛዕባ እዚ ኣቐዲመ ፈሊጠ ነይረ እንተዝኸውን ብዛዕባ ጥርዓን ይኹን ብዛዕባ ጥቕፂ ኣዮም ተዛረብኩን ነይረ ንምዃኑ ብዛዕባ እቲ ጭብፅታተይ ትብሎ ዘለኻ ኸርግፀኛ ዲኻ
0: እወ ብዛዕባ ገለ ካብቶም ጭብጥታት ርግፀኛ እየ
3: እንታይ ማለትካ እዩ ኣዘራርባኻስ ልክዕ ከምዚ ንሕና ተሓተቲ ዝኾና መስል
1: ሓንሳብ ርብካ ተለንተ ብዛዕባ እዚ ጉዳይ እዚ ኣነ ንስኻን ብሕት ኢልና እንተንዘራረበሉ መሓሸ
3: ከምኡ ዘግብር ምክንያት የብልካ ብዝኻ ከወዲ እዩ
1: እወይ እወይ ኣነ ግን ኣብ ክንዳኹም ኮይነ ነቲ ሽግር ክፈትሖ ሓስባ
4: ብዛዕባ እየ ዝስከ ፍታሕ ዝኾን ክድቅስ ዝግበኦ ጉዳይ የብል ኣብረት ሃይለ ትበሃል ፍፁም ኣጓኒፋትኒ ትፈልጥን እዩ
0: ንዓይ
3: መነሩ ስማ ኣብረት ሃይለ
4: ሃየ ሕጂ ኸ እንታይ ትብል ተለንተ ዝፈልጣ ሰብ የብልና
0: ኣነ እኳ ኣፍታ ናይ ቀደመ እየ ዘለኹ ከምቲ ዝበልኩኹም እዩ ከም ኩለን መንእስያት ደቂ ኣንስትዮ ካብ ሓደ ንላዕሊ ስም እያ ትጥቀም ነ

0: ኣብቲ ኣቶ ገረሰ ሰጎጋ ጊዜ ኣብርህት ሃይለ ተባሂላ ትፅዋዕ ነራ። ብድሕሪኡ ግን ኣብርህት ሃይለ ተባሂላ ምፅዋዕ ኣቋሪፃቶ ምናልባት ኣኺሉ ተሪፍዋ እዩ ዝኸውን።
1: ኣነ እኳ ከምኡ ምግባራ ሁለት ፈፂማ ይንበልኩን።
2: ባባ ሕማቅ ዝገበርካ መስለኒ። እዚ ምናልባት ንኩሉ ኩነታት ኣባላሽላ ኸውን
3: ዝበፅሪልካ ኣለ ተለንተ እዛ ጓል ካባና ድሕሪ ምካዳ ገለ ዘጋጠማ ነገር ትፈልጦ ነገር ኣለካ
0: እወ ኣብተን ዝስዕባ ክልተ ዋርሕ ስራሕ ይረኸበት ኣቦዋን ኣዲኣን ምዉታት ብምንባሮም ከዓ ናብቲ ኸዶ ይነበራ። ስለዚ ብፅምዋ ፍርቂ ከብዳ እናሓደረት ንክልተ ዋርሒ ድሕሪ ምፅናሕ ተስፋ ቆሪፃ
2: እስክነይቲ እንታይ ደኣ ሞ ክትገብር ኢልካ እያ? ዘሕዝን እዩ።
0: ሬኺ ወይዘር ትርብካ ኣብዛ ሃገር እዚኣ ከምኡ ዓይነት ህይወት ዘሕልፋ መንእስያት ኣዝየን ብዙሓት እየን። ብዙሓት ነይረን እንተዘይኮና እዘን ኩለን ኣብያት ዕዮም ፋብሪካታትን ሕሱር ጉልበት ኣይመረኸባን። ብዛዕባ ዝነቦ ክሕተት እዮም ፅቡቅ ገይርኩ ነግረክኽ።
2: እዘን ኣዋልድ እዚኣተን ግን ሰብ ሕሱር ጉልበት መዓስ ኮይነን ከማና ሰብ እኳ እየ።
0: ኣነውን ኩሉ ግዜ ከምኡ እየ ዝብል። ብተወሳኺ ንገዛ ርእስና ኣብቲ ናተን ህይወት ኣቲና እንተንሪኣ ቁሩብ ክስቆረና ምኽኣለ እየ ዝብል።
2: ልክ ዓለኻ ክስቆረና ምኽኣለ መስለኒ። ድሕሪ እዚ ግን ነታ ጓልታ ይጋጢምዋ
0: ከውሒ ዝፍንቅል ዕድል ዘጋጠማ ኮይኑ እዩ ትሰሚዕዋ። ኣብ ሓደ ዓብ ድኳን ስራሕ ረኺባ ፅቡቅ ድኳን እኳ ዳ እንዳ ሲልቫኖ
2: እንዳ ሲልቫኖ ንሕና ኩኸው ኢና ንዕድል ሎሚ ድሕር ቀትሪ በፂሐ መፅ እሞ እንዳ ሲልቫኖ ተተቐቢሎማ ድኣ ናይ ባ ሓደ ፅቡቅ ዕድል ይጋጢምዋ።
0: ንሳውና እዚያ ተሓጒሳ ፈትያቶ ዝነበረት እውን ትመስል። ዋላ እኳ እንተዘይለበሰቶ ምስቲ ፅቡቅ ክዳውንቲ ምውዓል ይሕጉሳ ከም ዝነበረ ጥርጥር የብለየ። እንታይ ክስማዓ ከም ዝኽእል መቸ ምርዳእ ኪኹ
3: ኣብኡን ግዛዕ ገርግር ጀሚራ ነራ ትኸውን።
0: ድሕሪ ገለ ዋርሕ ልባ ቀሲሉላ ክትጣጥሕ ምስ ጀመረት ከፋን ውዋህ ምዃኖም ሓቢሮማ።
3: ስራሕ ብግቡእ ብዘይምምልኣት እዩ ነይሩ።
0: ኣብ ስራሕ ዝነበራ ኩነታት ኣዝዩ ፅቡቕ እዩ ነይሩ። ንሳቶም ነዚ ክሓድዎን
3: ገለ ጉድለስ ነይሩዋ ክኸውን ኣለዎ።
0: ሓንቲ ዝፈለጠታ እንተሃልያ ሓንቲ ካብተን ቀንዲ ዓማዊል ብዛዕባ ጥርዓን ኣቕሪባ ከም ዝነበረት ስለዚ ክትፋኖ ነይሯ።
2: መዓስ ነይሩ እዙ
0: መወዳእታ ጥሪ ናይ ዝሓለፈ ዓመት
2: መዓስ እታ ጓልተ ትመስል ነይራ።
0: ብስእሊ እንተረኣኹ ከዓ ይስመስለኒ።
3: ኣታታውን ኢሎ
1: ኣለልያታ ኣምስለኒ ኣለልያታ ምሓቂ
0: ወለልያታ
3: እንታ ክትቢኻ ነዛ ጓልቲ ከምዚ ጌርካ ተጨንቓ ዘለ
0: እንታይ ጌራ ባዕላ ንገዛ ርሳ ተጨንቃ ዘለ
3: ሞታ ኮይና እንታይ ወሪድዋ
0: ዝኾነቶ እኳ ኣይፈለጥኩን። ዛጊ ብሕጂ ከፃርዮ ዘለኒ ጉዳይ እዩ
3: እሞ ዘይፅጊ መካ እንተኮይኑ ኣቐዲማ ኣነ ንኸይዶ ክሓታ
4: ድሃን ኣነ ዶኸለ
3: ድሃን ድሃን በረኸት ኣነ እንትኽል ክዓይሽ ምስ በዓልቲ ቤተ እውን ክዘራረብ ደልዩ ኣለኹ። እንታይ ይኸው ከም ዘሎ ክነግራ ደልዩ ኣለኹ። ብምውልዓትና ስድራ ቤት ናይ ደስነስ ከነብዒል ፅቡቕ ምሸዳርት ኢና ንስኻ መፅኻ ነዛ ገዛ ሓወይት
0: ኣነ እውን ኣብቲ ሆስፒታል ከይደ ሬሳ ናይዛ መንእሰይ ምስ ረኣኹ ልክዕ ከምዚ ትብሎ ዘለኻ ኢለ ነዛ ፅብቕትን ንእሽቶን ተስፋ ዝነበራ ሂወት ገለ ሰብ ሓውእት ኢላ ኢለ ሓሲበ።
4: ተለንተ ናይዛ ጓልዚያ ፎቶግራፍ ሕጂ ክሪኦም ደሎ
0: ግዜ ምሳእ ከለኹ ትርእ ኢኻ
4: ሕጂ ተራኽቦ እንታይ ትፀገማሉ?
0: ኣቶ በረኸት ዓንተ ወይ እንታይ ከም ዝበልኩ ሰሚዕካ ኒኢኻ። ንነብሲ ወከፍ መርመራ በብሓደ ኢና ክነካ ኢሎም ምናልባት ትሕብረኒ ነገር እንተደ ሃሊ እኳ ዳሕረ ቁሩብ ዕድል ክበካ እዩ
4: ኣለኒ ማለት እያ ይኮም
1: ስምዓኒ ኣነ ዚ ነገር እዚ ኣኺሉ ተሪፍሉ ኣሎ
0: ኣኺሉ ዝተረፈካ ይኸውን ትመስል።
1: ኣይ ትሓዘለይ ንእሽተይ ግብጃ ድያ ምስያትላ ሕጂስ ቁሩብ ሰተየ ኣለኹ ርእሰይ ከዓ ሓመሉ ኣሎ ናብዚ ካል እግረ መገዲ ይኮ መፅእ እንተኩልኩስ ዝሓሸ ኮይኑ ስምዓኒ
0: ኣነ ዝተፀናሕካ ባዝሕሸካ መስለኒ
1: እንታ ገብር የ ኣውፀንሕ
0: ምናልባት ካብ ድኻም ትድሕን ፀገማት ተቃልል እንተ ኸድካ ግን ቀልጢፍካ ንኽትመፅእ ትግደት ትኸውን።
4: ተለንተ ቁሩብ ዶይ ግሕምጠካ ኣሎ ሓቀ ድሓር ከዓ ክትፈልጥ ንሕና ጭዋታት ዜጋታት እምበር ገለለኛታት ኣይኮነ
0: ከምቲ ንዓኻ መሲሉ ዝረኣየካ ኣይኮነ። ሓደ ሓደ ግዜ ኣብ መንጎ ክልቲኡ ዳርጋ ብዙሕ ፍልሊ የለን። ነዚ ዝውስን ኣነ ነይረ እንተ ዝኸውን መብዛዕትኡ ክፈልዮ መሸገረኒ ነይሩ።
4: ብዕድል ግን እቲ ሓላፍነት ናባኻ ይወረ
0: ኣነ ክገብሮ ዝኽእል ነገር ግን ኣሎ። ንኣብነት ከምዚ ናይ ሎም ዝኣመሰለ ምርመራታት የካይደ ይህ ወይዘሪት ርብቃ
2: ኣነ ምዃነይ ሙሉ ምሸት ትፈልጥ ነርከኸም

0: ጥርጣረ እኳ ነይሩኒ ባዕላት ኣጓል ካብ ዝፀሓፈቶ ገለገለ ኣመታት ማለት እዩ።
1: ብዝኾነ ነቦይ ነገር የለኹ ንስ ኮ ብዙሕ ዘሻቅል ኮይኑ ዝተሰምዖ ይመስል ንዓይ ግና ፀቢቕ ብይስኒ ባይ ምኽንያት ካብ ስራሕ ምውፃእ ነቲ ኩነታት ብዙሕ ዘግረደር ምስለካ
0: ዋቕፀልዎ ኽእል እዩ። ንዓ ክርዳእ ብዘይከኣለ ምኽንያት ካብቲ ስራሕ ምስ ተሰጐል ምናልባት ዶኾን ካልእ ዓይነት ህይወት ምፍታን ይሓይሽ ይኸውን ኢላ ወሲና።
1: ስለዚ ኣነ ብኩነታት ኣብ ሓቂ ተሓታቲት እየ ማለት እዩ።
0: ሙሉእ ብምሉእ እኳ ተሓታቲት ኣይኮንክን፣ ብድሕሪ ብዙሕ ነገር ይጋጢምዋ። ግን ብኸፊል ከምትቦኽ ዝውቀሶ ንስኹም ትውቀስ እየ።
2: ርብቃ ግን እንታይ ኣበድና?
1: ናብቲ ማናጀር ናይቲ እንዳ ድኳን ከይደ ነታ ጓል ተዘይሰጊጎማ ናብቲ ጥቓ ድኳን ገጢ ከም ዘይቀርብ ነጊረ እዩ። ነደይ ካምሶም ዝነበርና ሓሳብ ንክትዓፅቦ ደፋፊ እያ። ምክንያቱ ኣዘይ ነዲረ ነይረ።
0: ግዛዕ ክንድኡ ከነድረክ ዝኽኣለ ግን እንታይ ስለ ዝበደለት ብ
1: ሓንቲ ካብቲ በትሪና ዝነበረ ክዳውንቲ ለቢሰ ኣብ መስትያት ርእየሉ ብዝነበር ኩሉ ግዜ እታ ጓል ናብ ሓንቲ መሳርሕታ ገፃ ባይ እናስሓቀት ረኪበ እያ።
0: ስለዚ ጉድለት ናይታ ጓል ድዩ ነይሩ?
1: እቲ ጉድለት ናተይ ነይሩ። ይህ በረኸት ከመይ ጌርካ ዳይካ ትርእየኒ ዘለካ? ኣነስ እንተወሓደ ሓቂ ክዛረብ ፍትን ኣለኹ። ንስኻ እውን ቀድሚ ሕጂ ከምዚ ዓይነት ዘሕፍረካ ተግባር ጌርካ ይዝተለኒኻ ማለት እኮ ይኮነ።
2: እንታይ ደሞ ኢለ ዘይተዘረብኩ
0: ደዓን ደዓን እዚ ድሓር ትዘራረብሉ በይንኹም ምስኮንኩም ብድሕሪ እዚ እንታይ ኮይኑ ወይዘሮ ትርብቃ
1: ነታ ዝደለኽዋ ክዳን እታ ጓል ያኸ ውሽጢ ውፅያታ ነይራ ንኽተርእየናኻ ልክዕ ከም ዝተኸደነታ ኣብ ቅድሚያ ጠጢላታ መፅያ ናይ ብሓቂኻ ፀቢቐትላ ንዓይ ግን ፈፂማ የፀብቐትለይ ከምዚ ዓሻረ ገለ እያ ምሲላትኒ ሽዑ ድማ እታ ጓል ናብ ሓንቲ መሳርሕታ ገፃ ባይ እናስሓቐት ረኺበ እያ ቆለት ይብልኒ ንኽልትየን ክበልዐ ንደለ እታ ጓል ዝያዳ ፅቡቕት ምዃና ከዓ ነቲ ነገር ኣቢሶ
0: ቀኒ ክላያ ክነርከይ ማለት እዩ
1: ከም ክበሃል ካ ኣልመስለኒ።
0: ስለዚ ስለዝቐና ክላ ጥራሕ ከም ሓንቲ ቀንዲ ዓሚልን ከም ፍልጥ ኣብዚ ከተማ ድማ ከም ጓል ፍልጥቲ ሰብን መጠን ዝነበረካ ሓይሊ ተጠቂም ኩሉ ማለት እዩ።
1: ሽዑ ግን ኣዝ ሕማቅ ተግባር ዝፈፀምኩ ይመሰለኒ። ቁርባ ክትርዳእ ንፈትን ክሕግዛ ዝኽእልተ ዝኸውን
0: መሓገዝክያ መሓገዝክያ። ሕጂ ግን ዝኸውን ነገር የለን። ኦሮማይ ኮይኒ እትዝኸውን ኮይኒ ሞይታ
2: ወይ ኣዕሚካ ተሓሲብካሉ ባዚ ጉዳይ ቀሊል ነገር
1: ካ ክነካ ሰናይ ማዓዘኺ ይበልኩካ ሽዑ መዓት ጥራይ ከምዚ ዓይነት ተግባርካ ፍፅሚ ድሕሪ ሕጂ ግን ኣብ ልዕሊ ዝኾነ ይኹን ሰብ ኣይክለግሙን እዩ።
0: ካብ ፈለማ እንተርእናዮ ኣብርህት ሃይለ ካብቲ ፋብሪካ ዝተሰጎጎትሉ ምክንያት 80 ሳንቲም ዓስቢ ድኻመይ ኣይኮነን ውሒዱኒ ስለ ዝበለት እዩ። ፀኒሓ ብሓበድ ዓብዪ ድኳ እንተቆፂራ ሽዑ እኳ መን ተባሂላ ትፅዋዕ ከም ዝነበረት ኣይፈልጥን። ብዝኾነ ካብኡ ከዓ ብናት ብሰርናት ክድፊኢት ተሰጉጎ ብድሕሪ እዚ ካሊእ ህይወት ንኽትፍትን ስማ ቀይራ ኣልማዝ መብራህቱ ክትበሃል
2: ጀሚራ መን ይካል
0: ስማ ናብ ኣልማዝ መብራህቱ ቀይራቶ እየ ዝበ
2: መስል ተቕዳሕኩት ያ ዝበርካ
0: ኣቶ ገረንሰ ዳ ቤጆንጊ
1: ብዛዕባ እዚ ኩነታት ነደ ይዕልል ኣሎ ሰናይ እስከ ንተለንተና ውሽጢ ውሰዶ። በረኸት ሃይ እሞ እንታይ ትብል
2: እንታይ ሞ ዝበሃል ኣሎ ይርቃ
1: ነዛ ጓል ብኸመይ ፈሊጥካያ ነብረት ሃይለ
2: ኣይ ኣይፈልጣን እዩ
1: እምበል ሕራይ ነልማዝ መብራት ኸ ክልቲ ኢሉኩ ሓደ እዩ
2: ግድን ክፈልጣለኒ
1: ሃሎሎ ኣይትብል ስቂልካ ግዜካ ይጠጥፍ ስማ ምስተቐሰኮ ብቕጥበት ኢኻ በዕልካ ተቐሊዕካ
2: በል ፈልጣ ነይረ ሕጂ ንዕፀቦ
1: ዋ ከመይ ጌርና ኢና ወጠልጠላ ቢልና ክንጎድፎ
2: ርብቃ ሽኮር ስምዕኒ ሞ
1: በፍፁም ኣይሰምዓካኒ ተራ ምፍላጥ ጥራይ ዘይኮነ ፅቡቅ ጌርካ ኢኻ ትፈልጣ ከምኡ ተዘይከውን እሞ ከምዚ ኢልካ ብሕፍረት ኣይንተወሓድካ መዓስኩም ተላለዩ ንዓኻ ዴ ካብቲ እንዳድኳ ንዝወፀዲ ኣብቲ ግዜ ክረምቲ ስራሕ ትዒቕኑ ለናበልካ ዘይትመፀኒ ዝነበርካ ኣለዋን ሽዑ ዲኻ ትመላለሳ ነርካ ከምኡ ድ እወኹም ክኸውን ኣለዎ
2: ብዝኾነ ኣይተሓዝለ ይርቃ ዝሓለፈ ክረምቲ ምስኣ ርክብ ኣቋሪፅና ተፈላለዩና ኢና ኣብ ዝሓለፈ 6ዱሽተ ወርሑን ፍፁም ረኺበ ኣይፈልጥን ምስ ርእሲ ክትረት ዝበሃል ድማ ዘተኣሳስር ነገር የለ
1: ኣነ እውን ክሳብ ቅድሚ ሓደ ሰዓት ዘተኣሳስር ዘለኒ ኮይኑ ይስማዓኒ እዩ
2: እንታይ ክትዛረብ ዘሎ ሕጂ እውን ኮ ዘተኣሳስር ነገር የብልክ ኩላትና የብልና ነዚ መድማሪ ከዓ ዝኾነ ነገር ኣይትንገር እየ።

0: ማለት ካልእ
1: ወ ክንሓባሉ ንኽእል ኢና
0: ተኸትብል ዘለኻ ክንሓባሉ ዓሽኻ መስለኒ ይፈልጥ እኳ እዩ ኣዳ ዓዲዕ እኳ ዳ ፈልጥ ንሕና ዘይፈለጥናየ ብዙሕ ነገር ዝፈልጥ
2: እየ ኣቶ በረኸት እንታይ ትብል
3: ደለንተ ብሕቶታት እንተዘይጨነቕካያ ዝሓሸ መስለኒ ካብዚ ንላዕሊ ክነገረካ ነገር የብልና ሕፀና ከነብዕል ሃደኽላ ክትብል ተካል መዓልት እያ
2: ወይዘሪ ትርብቃ ካብዚ ንድሓር ኣብዚ ክሕዘክ ድሌት የብለይ
3: በቃ ናይ ውሽጢ ተው ይርብቃ
0: ሕቶታት ኮ ይወደ ወዲኢኻ ዲኻ
2: ኣይወዳእኹን
0: ርኢኻ ስለዚስ ክፀኒሐ ማለት እዩ
3: ንምንታይ ድሞ ክትፀንሐ እቲ ትሰሚዑ ዘጉህን ዘናውፅን ይኹ
0: ካብ ዘለኹ ዝኸፍ ሞ እንታይ ይትመፀኒ ምናልባት ውዘብ ክሰለ ይሰምዕ ኹ
3: ኣሃ ተረዲና ሕጂ ስድሓ
0: እንታይ ትስርዳታ
3: ንዓኻ ሃሊፋ ክልክንያ ሕጂ ካልእ ሰብ ክሳቐፍ ክትርኢ ትደሊ ኣለኸ ማለት እዩ
0: ስለዚስ ከምኡ ዓይነት ሰብ ጌርካኻ ተሓስበኒ ማለት እዩ ነዚ በኣጎ ምፍላጠካ ሕጉስተ እዩ
3: ከምኡ ዘይኮነስ
0: ከምኡ እበር ተፍቀረኒታ ትኸውን ግን ከምኡ ይንበልካ ነቲ ብዛዕባ ዝተባሃለ ዝሕፍር ታሪክ ስለሰማዕካየ ግን ከም ሓንቲ ስስዕትን ቅሜናን ፍጥረትን ቆፂርካ ንለኻ ማለት እዩ
3: ኣነ ከምኡ ይበልኩን ከምኡ ዝእምት ዘረባ እውን ኣይወፀን
0: ስለምንታይ ዳሞ ካልእ ሰብ ንክሳቐኮኖ ንኽርኢ ድሌት ከም ዘለኒ ምሲልካ ትዛረብ ኣነ ከምኡ ማለት እየ ይነበረ
3: በቃ ሕራ ኣይትሓዘለ
0: ትብል ስለኻ ግንዛምን ካብኒ ትመስልን ኣብ ከምዚ ዝበለ እዋን ክትኣምነኒ ዘይምኽኣልካ ድማ ዝሕዝን
2: ወይዘሪ ትርብቃ ሓንሳብ ሞ ኣቶ በረኸት ወይዘሪ ትርብቃ ኣብዚ ክትፀንሓሉ ትደሊ ምኽንያት ባዕለይ ክነግረካ ሎው ንሸት ሓንቲ መንእሰይ ብስቓይን እህህታን ሞይታ ወይዘሪ ትርብቃ ኸዓ ነታ ጓል ብኸመይ ከም ዝበደለታ ከም ትርዳእ ተገይሩስ ሓላፍነታ ተቐቢላኣላ እቲ ስዒቡ ዝመፅእ እንተዘይሰሚዓቶ ግን ሙሉእ ብምሉእ እቲ ሓላፍነትና እታ ኮይኑ ትስማዕ
0: እወ ከምኡ ማለት እዩ ጉለት ከም ዝፈፅም ክፈልጥ እዩ ኣዝዩ ከዓ ሓዝን እንትኾነ ግን ብናተይ ጉለት ጥራያ ብንስ ቅትለት መፅሐ ኢለን ካኣምን ኣይክእል ከመይ ኢሉ ክወሓጠለይ ከመይ ኢለ የሙ ክፀሮ
2: ርአኹም ተኻፊልካ ተደጋጊፍካ እዩ ዝንበር ዋላ ክትካፈሎ ትኽእል ነገር እንተዘየለ ጉድለታትካ ትካፈል ነናትካ ትፈልጥ
3: እዚ ትብሎ ዘለካ የቕበሎ እዩ ናትካ ምስጢር ናትካ ኩነታት ግን ፍፁም ክርዳእኒ ይካ
2: ክርዳእካ ዘድልየሉ ምክንያት እውን የለን
4: እንታይ ዓይነት ፅውፅዋየ ዝሰምዕ ዘለኹ እዚ ብበዓል ቤተይ ክንገረኒ ዝፀንሐ ሓቂ ድ ከመይ ከመይ ኢኻ ተባውዮ ዘለኻ ንዝዘረብ
0: ማማ በጃኽ ኢለ ክስቕበል ብኣጉ እንተቋረፅ ክሕሸ ክስቕበል
4: እንታይ ማለት ክዩ ተለንተ ከይቅየመ ክፈርሂ ክንተኾንክ
2: ኣይ ኣነ እኳ ንዝኾነ ሰብ ተቐይመ ይፈልጥን እየ
4: ሕጂ ሓይሽ ፅቡቕ ተዛሪብካ ድሓር ከዓ ምቕያም እንተኮይኑስ ንክንቅየም ንሕና ዝቐረብና መስለኒ
2: እዚ ብዛዕባ ምቅያም ዝመፀ ዘረባ እንተገደፍናይ ሓይሽ
3: ኣነ ዝሓሸ መስለኒ
0: ኣነ እውን
4: ንስኻትኩም ስቕ ዘይትብሉ ምሳኹም እኳ ይኮንኩን ምስ ተለንተ እየ ዝዛርብ ዘለኹ ሰቂብኩም ከፈሉ መርመራ እዛ ዓይነቱ ከተካይድ ከም ዝመፀኻ ተረድእሉ ይኹን እምበር ክሳብ ሕጂ ትጥቀመሉ ዘለኻ ኣገባብ ንበይኑ እዛ ዓይነቱን ዘቀያይምን ይኽብል ደፈር ትፈልጥ ኢኻ በዓል ቤተይ ቅድሚ ዝኽልተ ዓመት ኣመሓዳር ከም ዝነበረ እያ ሕጂ እውን ገና ኣብ ዳንነት እዩ ዘሎ
3: ወይዘሮ ፅገ ተለንተ ብዛዕባ ዝትብልዮ ዘለኹ ኩሉ ፈጡ እዩ ምዝኽኸር ድማ ኣድላዮ ኮይኑ ይስምዐኒ
2: ኣቶ ጎደን ስእዳታ ኮይኑ ደንጉ
4: ምሰናይ ወደ እዩ ዝዘራርብ ዘሎ ሰናይ ወደ ኢሎም ቁሩብ ተበርሂዎ ዘሎ መስል
2: ደሓን ግ
4: ኣይ ደሓን እዩ ቁሩብ ሰቲ ይመስለኒ ንእሽተይ በዓላ ምስያትና እንድያ
2: መስተይ ለመደኒ
4: ዴና ኮ ንእሽተይ እዩ ዘሎ
2: ንእሽተይ ሱ ይኮነን መንእሰይ እዩ ገለገለ መንእሰያት ከዓ ብዙሕ ሰቲ እዮም
0: ሰናይ እውን ሓደ ካባት
4: ዋርብካ
0: ንሰናይ ኣብ ሽግር ከትወደለ ይኮንኩም እንተኾነ ናይ ምሳይ ድምድ ዘይምምስልና ንዛረበሉ እዋን ኣይኮነ ኣብዝ ሓለፍ ክልተ ዓመት ብቕፃል ሰት
4: እዚ ሓርቂ ይኮነ በረኸት ንስኻ ንሰናይ ትፈልጦ ዲኻ ከም ሰብኣይ ሓፍቲ መጠን ክፈልጦ ይግባእካ እዩ ሓቲ ከምዘይኮነ እውን ትፈልጥ ኢኻ ወለከ
5: ሰናይ ክልቅስ ክልሙኖ ፀኒሑ እንተኾነ ምስማዕ ዓብዩ ሕጂ ከዓ ክፀንሕ ከምዚ ነገርካ የዛረባ ፅናሕ ይካየድ ኢና
2: እወ ኢለየ ኣሎ
5: ስለምንታይ
2: ምስኡ ምዝራብ ከድልየኒ
5: ኣይ ምስኡ ምዝራብ እኳ ዝድልየካ ይመስለኒ ግድን እንትብልካ ግን ፅዊዕካ ቐልጢፍካ ወዳኣሉ እሞ ይኸጅ ዝኾልዓ ግፍ
2: ከምኡ ክገብር ኣይክእልን እየ ኣይተሓዘለየን በርክ ፅበይ ኣለዎ
5: ስምዓኒ ዘለንቲ
2: ኣቶ ገረሴ ተርኡ ክፅበይ ኣለዎ
5: ኣዘራርባኻ

0: ምዛይ ባህ ይበለ ሕብረትካ ዝኽእል ዝኾነ ይኹን ሓበሬታኻ ኣይትሕበካ እዩ።
1: ንዓይ ክመርሕ ዝኽእል ተወሳኺ ሓበሬታ ምሃቡን ኣይከትልየካ እዩ።
2: በለስካ ሕራይ እንታይ ኢኻ ክትፈልጥ ደሊኻ ዘለ?
1: ኣቶ በረኸት ምስታጓል መጀመርያ መዓስኩም ተራኺብኩ
3: በርከ ፈልጣ ከም ዝነበርኩ ርግፀኛ ዲኻ?
2: ፋይዳ እዩ ግን በረኸት በጆኸ ኢለካ ግዜኸ ኣይተጥፍእ።
1: መኣስን ኣበይን ኢኻ ረኺብካ ያ
3: ግድን ዘድልየካ እተኾይኑስ ዝሓለፈ መጋቢት ኣብ ባቢሎን ኣብ ሓደ ካብቲ ተራ ባራት የረኺበ እያ። ባቢሎን ክብል ከለኹ ነቲ ማእከል ከተማ ዝርከብ ብዙሕ ባራት ዘለዎ ማለት እዩ።
2: ንሕና እውን ከተማ ባቢሎን ማለትካ ከም ዘይኮነ ተረዲእና።
1: ዝውስኸልካ ነገር የብለ ካብኻ ክፈልጦ ዘለኹ ንሱ ጥራሕ እዩ
3: ሞ ተደንተ ኣነ በዚ ጉዳይ እዚ ኣዝየ ተረቢሸ ስለ ዘለኹ ክኸይድ ተተፍቅደለ ይምፈቶ።
1: ናበይ ክትከይድ ንገዛኻ?
3: ኣይኮነ ናብ ዝግዳል ቁሩብ ክናፈስ ፀገም ዘይፈጥር ትኮይ ቀልጢፈ ክምለስ
1: ሓራያቶ በረኸት
2: ምናልባት ኩም በረኸት ብዝኾነ ይኹን ምክንያት ከይተመለስካ ክትርብ ስለ ትኽእል ነዛኻቲን ምሳኻ ተተማላካ ይሕሽ
3: ፅበየ ዝነበርኪ
0: ስምዕኒ ርባ ንበረኻት ክድግፎ ኢለይከምኩ እንተኾነ ክትርድዮ ዘለኪ መነስያት ደቂ ተባዕትዮ
2: ኣባ ኣብ መንጎን ኣይትቶ በረኸትታይ ማለት ዩ ምዃን ይፈልጥ ንስኻ ዶ ርሓንቲ ትፈልጥ ኒኻ
4: ሕጁሳ መፈፀምታ ናይ ዝገዕዘይ ጉዳይ ዝበፅሐና ይመስለኒ።
3: ኣነ ከዋ እዚ ጉዳይ ዝውዳእ ኣይመስለኒ ብዝኾነ መፃኹ
2: ዘይተረዳእኒ ነገር ግን ነታሰሉ ኮይራኻዮ
1: ኣድላይ ነበረኒ ከርእዮ ዝግባእ ንኮይኑ ዝሰማዓኒ
4: ናይ ታጓል ስእል ኣለካ ድዩ
1: እወ ተረእኽዮ እውን ዝሓሸ መስለኒ
4: ክርእየሉ ዝግባኣኒ ፍሉይ ምክንያት ዘሎ ግን ኣይመስለኒ።
1: ኣይህሉ ንኸውን ግን እንተረእኽዮ ዝሓሸ እዩ
4: ግርም ሓራ
1: ዘኪርክያ ደለኺ
4: ኣየለለኹማ ግድን ይኸለል እያ
1: ተለዊጣት ክትኸውን እያ ግን ክሳብ ትደግ እያ ዝተለወጠት ኣይመስለኒ።
4: ለለንተ እንተይ ዘረቡ ኢኻ ትዛርብ ዘለኻ?
1: ወይዘሮ ፅጌ ከተለልያ ዲ ክዘይደለክኾን
4: ተኺልያ ዝዛርባኒ
1: ሓቂስ ነግርኒ የለኽ
4: ደኻ ዝበልካ
0: ተለንተ ኣነ ኖ ዝክፅወሮ ይክእልኒ ሕጂ ሕጂ ቅሬታ ክዓትት ኣሎ።
1: ስለምንታይ ምቕሬታ ክዓትት ስራሕ ይሰርሕ ብምህላው
0: ኣይኮነን ትደፈር ብምህላውካ በዓል ስልጣን ብምዃን
1: በዓል ስልጣን ኣቶ ገረንሰ በዓል ስልጣን እኮ ከቢድ ሓላፍነት ትስምዖ እዩ ዝግባእ።
0: ይኹን እምበር ኣብዚ መፂኻ ብዛዕባ ሓላፍነተይ ክትዛረብ መሰለ የብልካ መን ገንዘብ ብዘሎ ሕጂ
4: በረኸት እዩ ተመሊሱ ዝኸውን
1: ወይ እውን ወዲኺ እዩ ዝወፅእ ዝብሉ
0: ርእዮም ተመፃሕ ዓይሽ
1: ወይዘሮ ፅጌ ፍልቲ ኣባል ማሕበር ግብረ ሰናይ ደቂ ኣንስትዮ ናይ ዝኸተማ ይኽ ሓቀ ይ ንዝተፀገማኣ ሓገዝ ዝሓታሉ ማሕበር እዩ ሓቀ ኢዶ
4: እወ ሓገዝ ንዘድልየን ደቂ ኣንስትዮ ብምርዳእ ብብዙሕ ሓበርኪትና ኣለና።
1: ቅድሚ ክልተ ሰሙን ናይታ ሓገዝ ዘድልየንን ዘየድልየንን እትመም ኮሚቴ ኣኼባ ነይሩ
4: ኣነስ ነይሩ እዩ ንበልኩ
1: ከምዝነበረ ፅቡቅ ጌር ክፈልጥ ይኽ ኣደ መንበር እውን ንስኺ ይኽ ነይሩ
4: እንታይ ነበርኩ ኸ እንታይ ንዓኻ ዝበትልዎ
1: ኣለዎን ዘይብሉን ክነግረክ እንተደኣ ደሊኺ ብንፁር ዘየዋላውን ቃላት ክትርጓዓል ክኽእል እየ።
0: እቲ ገማ ቢሉ ዝወፀ ሰናይ ክኸውነ
4: ዋፂ ኢዱ ኣብ መደቀሲ ይኸሪኢኻያ ዶ
0: እንታይ ፈሊጠሉ ኩሉ ትኮረይለታት ከይደሪአ እዮ እቲ ዝወፀ ንሱ እዩ
4: እሳት ዝኾነ ቆልዓ ሕጂ ኸናበይኮን ከይድኸውን
0: እንታይ ፈሊጠሉ መፂና እየን ዝኾነ ነፍዮ ድሓን ኣብዚ ኸ እንታይ ከድልየና እዩ
1: ከድልየና እዩ ቀልጢፉ እንተዘይትመሊሱ ከዓ ከይደ ባዕለይ ጎዲ ተኸምሰ
2: ንፋስ ክወስድ ይኸይዱ ዝኸውን ቀልጢፉ ክምለስ
1: ተስፋ ገብር።
4: ንምንታይ ግን ክንዲ ዝተገዲስካሉ
1: ንምንታይ ምዃኑ ነቲ ዝሓተትኩኹ ምስ መለስክ ክንረክ እዩ
0: ተለንተ በዓልቲ ቤተይ ሕቶታትካ ግድን ትምልሰሉ ምክንያት ኣሎ
1: እወ ብቑዕ ምክንያት ኳዳ ኣቶ በረኸት ንብረት ሃይሌ ካብ ዘይርኣ ነዊሕ ገይረ ከም ዝበለና ትዝክር ትኸውን ወይዘሮ ፅገ ግን ቅድሚ ክልተ ሰሙን ረኺባተን ኣዘራሪባታ እ
0: ሓቂ ድዩ
4: እወ ሓቂ
1: ንማሕበር ግን ሓገዝ ሓቲታ ነይራ
4: እወ ብመሰረቱ ኩሉ ኩነታት ኣይፈትኽዋን ደስ ኣይበለትኒ
1: ገና ብኣብኡ ኣብ ጉዳያት ከም ዘለክም በኣር ተኣሚን ግን
4: እወ
1: ስለዚስ ሓገዝ ዝተነፍጋስ ንስኺ ከም ፍልጥቲ ኣባልቲ ማሕበር መጠን ዘለኪ ፅልዋ ስለ ዝተጠቀምክ ማለት እዩ
4: ክኸውን ይኽእል
1: ብናትኪ ፅልዋ ድ ይኮነ
4: እወ ብፅልዋ እዩ ነይሩ ባህርያት ኣይፈትኽዎን ቅድም ስድነታ ዘይስማ ተጠቂማ

0: ምስ ጀመርኩ ግን ስማ ከምዘይኮነ ኣብ ኣኻ ዝመፀላ ስም ከም ዝተዛረበት እንታኣሚና እቲ ኣቐዲሙ ዝራሕርሓ በዓል ቤታዋት ዝነገረትኒ እውን እንተኾነ ሓሶት ከም ዝኾነ ፈፂማ ከምዘይተመርዓወትን ኣሚና።
1: ስለምንታይ ሓገዝ ዘልያ ነይራ?
0: ተለንተይ ኣነ ከምዞም ሰለስተ ይኮንኩ ዘሕፍረኒ ወይ ንመርመራ ምፅዋር ዘስእነኒ ተግባር ኣይፈፅሙ። እታ ጓል ሓገዝ ሓቲታ ብዘቕርበቶ ምኽንያት ግን ኣይዓገብኩን። ስለዚ ናብቲ ማሕበር ንዝመፅእ ሕቶ ንጉቡእ ንክመመሓላፍነት ስለዝተማሃበኒ ሕቶ ኣንክነፅግ ፅዋይ ተጠቂሚ። ዋላ ኩሕጂ እንታይ ከም ዘጋጠማ እንተፈለጥኩ ስራሐይ ብግቡእ ከም ዝፈፀምኩ ጥራይ ዝርዳእኒ።
1: ኣነስ እባ ኣዝዩ ሕማቕ ተግባር ፈፂምኩም ኮልኩ ሎም ምሸት ኣብቲ ሆስፒታል መሳይኬት ክነርፍሎ ትኾኒ ፅቡቕ ነይሩ ምራእኽዮ ነ
2: በቃ በቃ በድሪኸ ኢለካ ብማረኒ ኢለካ ይትድገሞ ይትረፍ ደደጋጊምካዮ ዛገሽኑናሻይ ዝረአየኒ ዘሎ
1: በሊ ደጊሙ ክረአየካ ኣብ ዝጀመረ ግዜ እታ ጓል ነፍሰ ፆር ምዃና ከ ኣይተረስዒ
2: ዝበልዎ ፀገም እዙ ዋ እቲ ሕማ መዓልቲ ውዒላ ዳ ብሂወት ኣሕሊፋ
1: ምክንያቱ ዝተደጋጋሚ እዋን ተሰጒጓን ተነፂጋን መጨረሹ ከዓ ዝጋጢምዋ
2: ማማ ትፈልጥ ነርኩ ክትኮን ኣለኪ
1: ከትወልድ ስለ ዝኾነት ንሓገዝ እያ ናብቲ ናይ ኣዴኽ ኮሚቴ ከይዳ ነ
3: ተለንተ እቲ ጥንሲ ናይ ኣቶ በረኸት ኣይመስለንን ናቱ ድ ነይሩ
1: ኣቶ በረኸት ምስ ዘተኣሳስር ይብሉ
2: ተመስገን እንኳዕ ካብኡ ይኮነ ምዃን ይኹና ይኹን ከይ ዘገድስ ኣለኒ
1: እሞ ወይ ዘረፅገ ካልእ ትነግርኒ የብልክን
0: ኪነ ሞት ቆልዓ ድለዮ ጥራይ ክብለካ ዝኽእል ናቲ ሓላፍነት እዩ ንዓውን ልክዕ ከምዛ ዝብለካ ዘሎ ክየለ እያ
1: ንዓኸ እውን ካብ ሓላፍነት ዘናግፈኪ ኣይኮነን ንሓገዝ ናባ ክመፅ እያ ኣብይ ኽያ ጥራይ ዘይኮነ እተን ካልኦት እውን ከም ዝነፅግዓ ድየርኩ። ስለዚ ኣብ ተስፋ ዝቑርፅ ኩነታት ንበይና ብዘይ መሓዛ ብዘይ ገንዘብ ተሪፋ ገንዘብ ጥራሕ እውን ኣይኮነን ዘድልያ ነይሩ ምኽሪ ሓልዮት ሕያውነት እውን ኣይረኸበትን። ወሊድክ ስለ ዝኾንኪ እንታይ ስማዓ ከም ዝነበረ ትፈልጥ ኢኽ ግን ነቲ መዓልቱ ኣብ ገዛ ዓፊሕ እዩ
3: ሰሚዕኪ ፅገ እዚ ነገር እዚ ኣብቲ ወግዓዊ መርመራ እንተ ደኣ ተላዒሉ ፅቡቕ ዝፈድየኪ ይመስለኒን ህዝቢ ትሕምሕም ክብል
0: በቂ ኣለኩ ኣውሪድ ኣለይ ዶ ፅገ ድሓር ከዓ ብዛዕባ ዝኾነ ይኹን ቅድሚ ክትወቕሱኒ ምጅማርኩም ካብ ስራሕ ዝሰጎክዋን ዘዝጎክዋን ኣነ ዘይምዃነ እንተዘኪርኩም ዝሓሸ እዩ ነዚ ኩሉ ዘንቀለውን ንስ ይኸውን ዝኽእል ወይ ለከ
1: ኣብ ኣነ መለስ እንታይ እዩ ነይሩ ሕቶ
0: ብመሰረቱ ገበን ሓሶታት ይክት ነግረኒ ጀሚራ ድሓር ነቲ ሓቃመ ምሰው ፀኽዋ ግን ነቲ ቦ መን ምዃኑ ከም ትፈልጦ ተረድእ። ስለዚ ሓላፍነት ከምዝስከም ንክትገብሮ ግቡእ ምዃኑ እንተወሓደ ገለ ገንዘብ ክፈል የላ ከም ዝግብኦ ነጊረ እያ።
1: ነዚ ኸሳ እንታይ መሊሳትሉ
0: እንታይ እሞኹምለ ሃለውለው እዩ
1: እቲ ሃለውለው ትብለየ ዘለኹ እንታይ እዩ ነይሩ
0: ብዝኾነ መልሳ ንኩሉ እቲ ዝነበረኒ ዓቕሊ ከም ዝፀንቀቐትለይ ክፃወራ ከምዘይከኣልኩን ጥራይ ዝርዳእኒ በርንሳ ዳቕሞ እንታይ ዘይትብል ዒብ ከም ዘለዋ ሰፊ ሓረኣያ ከም ዘለዋ ክትገልፀለይ ጀሚራ። እዚ ድማ ምስቲ ዝነበረቶ ኩነታት ፈፂሙ ዝዛመድ ኣይነበረን።
1: ብዝርዝር እንታይ ኣይላትኪ
0: እቲ ቦ ገና ንእሽቶ ሰኽራምን እንዶ ዘይብሉን ምዃኑ ስለዚ ንኽትምርዓዎ ፍፁም ፍፁም ሓሳብ ከም ዘይብላ ነገራትኒ ገለ ገንዘብ ይህባ ከም ዝነበረን ካብቲ ድሓር ካብቲ ግዜት እንድሓር ግን ካብኡ ክትቅበል ከም ዘይትደልን ክኣባ ነጌራትኒ።
1: ስለምንታይ ያ ካብኡ ገንዘብ ካብ ምቕባል ከተቋርፅ ወሲና
0: ሃለውለው ፈፂም ኣመንኮ
1: ምእማንክን ዘይምእማንክን ኣይኮንኩን ዝሓተኩ ዘለኹ ስለምንታይ ካብኡ ገንዘብ ምቕባል ከተቋርፅ ወሲና ፈልጥ የደል
0: ሓደ ለይቲ ሰኺሩ ኣብ ዝመፁ ሓደ ለይቲ ሰኺሩ ኣብ ዝመፀሉ ግዜ እቲ ዝህባ ዝነበረ ናቱ ከምዘይምዃኑ ኣተንቢሂላ ከም ዝነበረት ነጊራህኒ።
1: ካበይ ዳኣምፆ ነይሩ
0: ይሰርቆ እዩ ነይሩ።
1: ስለዚ ገንዘብ ስርቂ ንኸይትበሊዓ ናባኸን ሓገዝ ደልያ መፅያ ነይራ ማለት እዩ።
0: እዚ ድሓር ዘምፃኣቶ ዘረባ እዩ
1: እቲ ስርቂ ዝበለቶ ሓቂ እንተ ኮይኑ ኸ ናባኸን ሓገዝ ክትደሊ ምምፃእ ነቲ መንእሰይቲ ኣብ ሽግር ንኸይትእተወ ኢላ ዘይኮነትን ከምኡ ዘይኮነ
0: ክኸውን ይኽእል ንዓይ ግን ሃለውለው ኮይኑ እዩ ተሰሚዕኒ። ስለዚ እታ ናተይ ኮሚቴ ሓገዝ ንኸይትፈቕደላ ምምዓደይ ቁኑዕ ነይሩ።
1: ዋላ እንታይ ኣጋጢምዋ ከም ዘሎ ምስ ፈለጥኩ እውን ታዕሳይ ትሰማዓክን
0: ኣብ መጨረሻ ከምዚ ኢላ ብሕማቕ ምውደቓ ይሕዝነኒ ይኹን እምበር ኣነ ዝውቀሰሉ ምኽንያት የለን።

0: ኩላህና ናይ ሓንቲ ኣካል ኣባላት እዩ። ስለዚ ክንተጋገፍን ክንተሓጋገዝን ይህን ምህን ክንበሃልን እዩ ዘለና። ወዲ ሰብ ነዚ ክመሃር እንተዘይክኢሉ ብሓውን ብደምን ዝመሃረሉ ግዜ ክመፅእ ምዃኑ ኣነግረኩም ኣለኹ። ወዲ የሉ ድዓንቲ ዶ
1: እዚ ኩሉ ብሰንካ ይስዒቡ ብሰንካ ውዒሉ ሓዲሩ ናብ ህዝቢ ምቅልዑውን ኣይተርፍ። ንስኻ ግን እንታይ ከም ዝገበርካ እውን ኣይትፈልጥን እዩ።
2: ዘሕዝን ብኣኻ ከፊር ኣሎ ዘይተፀበኽዎ ነገር።
3: ኣነ ግን ኩሉ ምሸት ይሕል ክርክብለኒ ምስ እዩ። እቲ ሰብኣይ ገለ ክርዳኣኒ ዘይከኣለ ነገር ነይሩ። ኩሉ ኩነታትስ መርማር ፖሊስ መስል ኣይነበረ
1: ወ ንዓይ እውን ከምኡ ክስምዓኒ ኣንስ እዩ ይፅገ ንዓኸ ገለይ ትሰማዓኪ
2: እወ ኩሉ ኩነታትስ ከምዚ ደርቀኛ ዘይቅርም ዓይነት
4: ተመሊስ ናብ ትመርማር ኸላ ናበይ ከም ዝኸደ ክፈልጥ ደልየሎ
1: ይህ ሕጂ ኸ እንታይ ዝሓዲሽ ነገር እንታይ ዝረከብካ ኣለካ?
4: እቲ ሰብኣይ ናይ ብሓቂ ፖሊስ ኣይነበር
2: ርግፀኛ ዲኻ
1: እንታይ ትብል
4: እዋ ንሓደ ዝፈልጦ ሰርጀንት ፖሊስ ረኺበ ብዛዕባ ዝኸሰተ ዝበሃል ሓቢረ እንታይ ከም ዝመስል እውን ፅቡቅ ጌራ ሓሊፍ እየ። ንሱ ግን ከሰተ ዝበሃል ይኹን ንዕዑ ዝመስል ሰብ ኣብቲ ነቁጣት ከምዘ የለ ይሓ ዝያዳ ንምርግጋፅ ነቲ ኮሎኔል ኣዛዝ ፖሊስ ዓርክቦይ ስለ ዝኾነ ደው ኢለ ብጎቦጎቦ ሓሊፍ እየ። ንሱ እውን ከሰተ ዝበሃል ፍፁም የብልናን እዩ።
1: ተመስገን ተመስገን። ሓደ መታለለ እዩ ነይሩ ማለት ኮይ ተፃውትና
2: እሞ ናይ ብሓቂ መርማር ፖሊስ ተዘይኮይኑ ዳ እቲ ጉዳይ እንታይ ቁንቁኙ ገለ ካብዞም ተንኮል ዘለዎም ዶመስለካ?
1: ተንኮል ዳ ግድ ንክህልዎ ይበል እንገለ ሰባት ንኸታለና ናበናሪኢኹም ኣሎ ከምኡ ክኸብሩ ዝኽእሉ ሰባት ንዓይ ዘይፈትውን እዩ ኣብዚ ኸተማ ኣሎ። እንተኾነ ኣብ ህፄናን ኣብ ደስደስናን ከለና ሃንለበት ስለዝኣተወና ደኣ ንተንኮል ይሃብክዎን እምበር ኣብ ንቡር ግዜ ነይሩ ተዝኸውን ሰተት ታይ መበልኩ
3: ሕጂ ከምኡ ምባል ቀሊ ድሓር ከዓ መርማሪ ይኹን ኣይኹን ከም እናሳሕ ስለ ዝገበረናስ ብዙሕ ትርጉም ዘለዎ ኮይኑ ይስማዕኒ።
0: ድሓር ከዓ ሕጂ ጥዕያት ክንመስል ካብቲ ነገር ከነምልጥ ኣይንፈትን። ነዛ ሰብ እዚኣ ርእሰ ቅትለት ክትፍፅም በብወገና ደፋፊኢናያ ሞይታ እያ ነዛ ሓቂ ዝታተፅ ዘ
4: ኒታ ድያ ከምዚ ሞተት ከመይ ጌርካ ትፈልጥ?
1: ሕጂ ባዘረባብ ዝኾነት ውን ጓል ሎሚ ርእሰ ቅትለት ከም ዝፈፀመት ከመይ ጌርና ንፈልጥ?
4: ነዚ እውን ሕጂ ክነረጋግፆ ንኽእል እዩ። ሆስፒታል ዲሓቀ ኣነ ኣቶ በረኸት እየ ወዲ ክቡር ኣቶ ይዕንኤል ደስታ ዎ ብዛዕባ ሓንቲ ሰራሕተኛ ና ናተሻቂፍና ሎሚ ድሕሪ ቐትሪ መርዚ ብምስታይ ይኹን ወይ ብካልእ መንገዲ ዝኾነ ትኽንጓል ናባኹም ዝመፀት ኣላ ደ ሕራይ ፅበየ ሃየ ግፀኛ ድ ሕራይ የቐኒ የለ ድሓ ሎሚ ዓንቲ ዝሞተት ጓል የላን መርዚ ሰትያ ናብኡ ዝኸደት የላ ንኣዋርሕ ዝኣክል ርእሰ ቅትለት ዝበሃል ኣየጋጠው
1: ሃየ ሃየ ወለ ኒሄልኩም ዘይዋላዊ ጭብጢ ኩሉ ነገር ሓሰት እዩ ነይሩ ማለት እዩ።
2: በረኸት እኳ ሎሚ ምሸት ናይ ብሓቂ ተሓጉሰልካ እዩ ብዛዕባ እዚ ጉዳይ ፅቡቅ የርሕሕ
4: እንታይ ንመስለከ ወይ ዘረፀ ገ ክናበሲ ኢለ ንግዳን ምስ ወፃኹ ካሓስብ ቁሩብ ጊዜ ረኺ
3: ኩሉ ነገር ከም ቀደሙ ከም ዘሎ ንተዓሰሉ ተግባርን ዝተምሃርናየ ነገር ከምዘ የለኹም ትምቱ ዘለኹ ስለዚስ ብከምቲ ናይ ቀደም ተባይና ኢና ክንከይድ ኣይንልወጥ ኢና ማለት እዩ።
2: እንታይ መፂና ዳ ኣካይዳና ንልወጥ ወይ ለካየ

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብናን ዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: እዚ ሰላምታና ተቐበሉ ፈነወና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 11 ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐራቤት ቋንቋ ምልክት ኣብርህ ተወልደ ብምዃን ኢና ንምክታልኩም ብክብሪ ንዓዳምና ብቐንዲ ርእሲ ዜና ንፍልም። ሓረስቶት ዞባ ጋሽ ባርካ ደርቂ ዝፀወሩን ቀልጢፎም ኣብ ምህርቲ ዝበፅሑን ኣዝርእቲ ክጥቀሙ ማያውያን ኣተሓሳሲቦም። ኣብ ንኡ ዞባታት ጎልድጅን ባሮንቱን ብወፍሪ ተማሃሩ ንልምዓት ዕውት ንጥፈታት ይሰላሰል ኣሎ። ኣብ ዞባ ማእከል መባእታ ቤት ትምህርቲ እምበይቶ መሰረታዊ ምሕዳስ ህንፃን ትሕቲ ቅርፅን ተኻይዱላ። ኣሜሪካን ደቡብ ኮርያን ዘካየደኦ ሓበራዊ ወተሃደራዊ ልምምድ ዝመፅእ ሰሙን ከም ዝጅመር ሓቢረን። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዑ። ዝርዝር ዜና። ሓረስቶት ዞባ ጋሽ ባርካ ደርቂ ዝፀወሩን ቀልጢፎም ኣብ ምህርቲ ዝበፅሑን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። ወኪል ኤሪና ቀዳዊ ተወልደ ብመልክዕ ፀብጻብ ዘዳልዎ ትሕዝተሎ ያሲን ሳልሕ ክቕርቦ እዩ።
1: ኣብ ዞባ ጋሽ ባርካ ዋሕዲ ዝናብን ምድንጓይ ክራማትን ኣብ ዝኽሰተሉ እዋን ሓረስቶት ደርቂ ዝፀወሩን ቀልጢፎም ኣብ ፍረ ዝበፅሑን ምሩፃት ኣዝርእቲ ክጥቀሙን ከምኡውን ጥብ ዝበለት ማይ ኣብ ማዓላ ንምውዓል ዝሕግዙ ሜላታት ከዘውትሩ ሰብ ሞያ ሕርሻ መኺሮም። ዋና ዳይሬክተር ክፍሪ ሕርሻን መሬትን ኣቶ ኣቡበክር ዑስማን ንኤሪና ኣብ ዝሃቦ ሓበሬታ ኣብ መብዛሕትኡ ከባቢታት ዞባ ጋሽ ባርካ ዝናብ ደንጊኡ ኣብ ርእሲ ምጅማሩ በዝርግሕን ዓቐንን እውን ከምቲ ትፅቢት ዝተገበረሉ ስለ ዘይኮነ ኣብ ስፍሓት ዝሕረስ መሬትን ደረጃ ዕቤት ዘራእትን ኣሉታዊ ተጽዕኖ ከም ዝፈጠረ ብምጥቃስ ሓረስቶት ዝርከቡ ዝናብ ኣብ መዓላ ንምውዓል ጉርህኦም ብግቡእ ክዛልዩን ከደላድሉን ከምኡውን ነቲ ኩነታት ዝፃወሩ ምሩፃት ኣዝርእቲ ክጥቀሙ መኺሩ። ሎሚ ዓመት ክራማት ብደረጃ ዞባ ኣስታት 291,000 ሄክታር ካሕረስብካ መደብ እንተነበረ ብሰንኪ ዋሕድን ምድንጓይን ዝናብ ዛጊት 76 ሚታዊት ከም ተሓርሰ ዝሓበረ ሓላፊ ጨንፈር ልምዓት ቡቕሊ ኣቶ ነጋሲ ሃብተ ሚካኤል ሓረስቶት ተኸሲቱ ዘሎ ምምዝባል ወቕትን ዋሕዲ ዝናብን ኣብ ግምት ብምእታው ትራክተራት ከይተፀበዩ ብዘለዎም ካሕርሱ ደርቂ ዝፀወሩን ኣብ ሓፂር ግዜ ዝፈሪዩን ኣዝርእቲ ክጥቀሙን ከምኡን ግራውቶም ብግቡእ ደኪዖም ንዝተረኽበ ማይ ኣብ መዓላ ንምውዓል ኣበርቲዖም ከሰርሑ ኣተሓሳሲቡ። እቶም ሞያውያን ሕርሻ ኣብ መወዳእታ ንጥፈታት መዐቃብ ሓመድን ማይን ብሓፈሻ ምድዳል ናይ ሕርሻ መሬት ድማ ብፍላይ ካብቶም ብዕቱብ ክትግበሩ ዝግብኦ ሜላታት እኳ እንተኾነ ኣብ ዞባ ጋሽ ባርካ ከምቲ ዝድለ ከም ዘይሰጎመ ከም ሳዕቤኑ ድማ ሓረስቶት ካብ ተፀባይነት ልዑል መጠን ክረምታዊ ዝናብ ከም ዘይተናገፉ ብምምልካት ንጥፈታት መዐቃብ ሓመድን ማይን ብቐፃሊ ክስርሓሉን ነቕሊ ኣብ እዋኑ ክካየድን ዋሕድን ምድንጓይን ዝናብ ኣብ ዝኽሰተሉ ወቅቲ ድማ ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ክኽተሉ ተቐላጢፎም ክዘርኡ ንሞያዊ ምኽሪ ክኽተኑ ተማሕፂኖም።
0: ኣብ ንኡ ዞባታት ጎልድጅን ባሮንቱን ብወፍሪ ተማሃሩ ንልምዓት ካብ 6 ሓምለ ጀሚሩ ብቐንዱ ድማ ኣብ ምዕቃብ ማይን ሓመድን ዘተኮረ ሰፊሕ መደባት ይሰላሰል ኣሎ። ኣብ ንኡ ዞባ ጎልድጅ ዝተዋፈሩ 800 ተማሃሮ ዛጌት ኣስታት 8,000 ሜትሮ ቅናታዊ ዘላ ከም ዝፀገኑ፣ 10 ሄክታር ሓድሽ ቅናታዊ ዘላታት ከም ዝሰርሑ፣ ልዕሊ 2,000 ጎዳጉዲ ንፈልስታት ከም ዘዳለዉ ከምኡ ውን ሓያሎ ኣግራብ ከም ዝኸስከሱ ክኢላ ሕርሻ ኢንጂነር ብርሃነ ጸጋይ ሓቢሩ። ወፍሪ ወፋሮ ብወገኖም ኣብ ወቕቲ ክራማት ዝካየድ ወፈራታት ኣብ ምምዕባል ብቕዓት ምስናቕ ልምዲ ስራሕን ምልእዋእ ተመክሮን እወታዊ ተራ ከም ዘለዎ ብምጥቃስ ብፍግረ መሬት ተሃሲ ዘሎ ከባቢታት ናብ ንቡር ንምምላስ ኣበርቲዖም ከም ዝሰርሑ ኣረጋጊፆም። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ባሮንቱ ንዝተዋፈሩ ተምሃሮ ንቕሓቶም ብምብራኽ ተርኦም ኣብ መደባት ህንፀት ሃገር ክብ ንምባል ዝዓለመ ኣስተምህሮ ተዋሂቦ። ኣብቲ ብምትሕብባር ኣብያተ ፅሕፈት ፖሊስ፣ ትራፊክ፣ ትምህርቲ፣ ሕርሻ ሃማትአን ሃማድአን ዝተወደበ ኣስተምህሮ ድሕነት ሕብረተሰብ ካብ ሓደጋታት ትራፊክ ንምርግጋፅ ውሕስ ኣጠቓቕማ ፅርግያ ክዝውተር፣ ክሊማዊ ለውጢ ንምብዳህ ተራ መንእስያት ኣብ ምዕቃብ ሓመድን ማይን ክዓዝዝ ከምኡ ውን ተሳታፍነት ደቂ ኣንስትዮ ኣብ ትምህርትን ልምዓታዊ መደባትን ክሕይል በብዝምልከቶም ኣካላት መግለፂታት ተዋሂቦ። ኣብ ብዞባ ማእከል ንኡዞባ ጋለ ነፍሒ ተረኪና እትርከብ ናይ መባእታ ቤት ትምህርቲ እምበይቶ ብኣበርክቶኮም መሰረታዊ ፅገና ህንፃን ትሕቲ ቅርፅን ተኻይዱላ። ርእሲ መምህር ናይታ ቤት ትምህርቲ መምህር መሓር ተክኤ ዚንጎታት ናይ 8 ክፍልታት ብሓድሽ ክትከእ እንከሎ 4 ብሎካት ተሓዲሱ ብሬተ ዝነበረ ቀፅሪ ድማ ብእምንን ብብሉኬትን ከም ተቀየረ ገሊፆ። ሕፅረት ናውቲ ቤት ፅሕፈት ንምምላእ ብዝተወስደ ተበግሶ እውን እቲ መሰረታዊ ጠለባት ከም ተማልአን ከብሕታት ብሓድሽ ከም ተተክአን ኣረዲኡ። ነበርቲ ኣብ ዝሃብዎ ሓበሬታ ሕፅረታት ምምላእን ፀገማት ምፍታሕን ንመንግስቲ ጥራይ ዝግደፍ ዕማም ከም ዘይኮነ ብምጥቃስ ተመሳሳሊ ተበክሶታት ኣብ መፃኢ ከም ዝቕፅልዎ ኣረጋጊፆም። ማሕዳር ንኡዞባ ጋለ ነፍሒ ኣቶ መሓሪ ዮሃንስን ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንኡዝባ መምህር ዳንኤል ሶሎሞንን ብወገኖም ብነበርቲ እምበይቶን ዝተወስደ ተበግሶ ድሕሪ ምምስጋን ካልኦት ዓድታት ተመሳሳሊ ስጉምቲ ክወስዳ ኣዘኻኺሮም። ሓላፊ መምሕዳርን ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ እቲ ስራሕን ውፅኢቱን ኣብ መስርሕ ምምሃር ምስትምሃርን ወታዊ ፅልዋ ከም ዘለዎ ብምጥቃስ ተመሳሳሊ ተበግሶታት ክድፍኣሉ ፀዊዑ። ኣብቲ ኣጋጣሚ ፈለስታት ክትከል እንከሎ ኣብቲ ዝተሳለጠ ዕማም ኣበርክቶ ንዝገበሩ ኣካላት ወረቐት ምስክር ተዓዲሉ። ኣብ ዞባ ማእከል ንኡዞባ ዕዳጋ ሓሙስ ተራ ሕብረተሰብ ኣብ ምክልኻል ገበናትን ብደላትን ክብ ንምባል ዝዓለመ ዝተምህሮ ትማሊ 9 ሓሰ ተኻይዱ። ኣዛዚት 4ይ መደበር ፖሊስ ካፒቴን መርየም ጣህር ንነበርቲ መምሕደራት ከባቢ ማያፍራስ ሓዝሓዝን እምባጋልያኑን ኣብ ዝሃበቶ መግለፂ ኣብ ዝሓለፈ መንፍቕ 147 ገበናትን 263 በደላትን ከም ተመዝገበ ብምጥቃስ ንቑሕ ተራኮም ክዓዝዝ ፀዊዓ። ንምጥሓስ ሕግታት ትራፊክ ብዝምልከት ድማ ጠቕላላ ጉድለት ብምፍፃም ዝተኸሳ ተሽከርከርቲ 3205 ከም ዝነበራ ብምሕባር እተን 2187 ብሽክለታታት ስለ ዝነበራ መራሕቲ ብሽክለታታት ብሕግታት ትራፊክ ክመላለሱ ኣዘኻኺራ። ሓላፊ ምክልኻል ገበን ኣቶ ተኽሊት ዓንዶም ብወገኑ ሰላም ከባቢ ንምውሓስ ሕብረተሰብ ብግዜ ለይትን ቀትርን ዝፍፀም ገበናትን በደላትን ኣብ ምቅላዕ ተርኡ ክዕዝዝን ዕማማት ፖሊስ ንምስማር ክተሓባበርን ተላብዩ። ተሳተፍቲ ብወገኖም ናይ ጎደናታት መብራህቲ ቁልጡፍ ፅገና ክግበረሉ ብምዝኽኻር ንደቆም ኣብ ምኩስኳስን ምክእታልን ብዕቱብ ከም ዝንቀሳቀሱ ኣረጋጊፆም። ኣማሕዳሪት ንኡዞባ ዕዳጋ ሓሙስ ወይዘሮ ሳሊሓ መሓመድ ብወገና ገበናትን በደላትን ንምክልኻልን ገበነኛታት ንምቅላዕን እቲ ቀንዲ ክኸውን ዘለዎ ምትሕባር ህዝብን ፖሊስን ከም ዝኾነ ብምሕባር ወለዲ ኣብ ምምእዛን ደቆም ብቐፃሊ ክሰርሑ ኣዘኻ

ሂራም። ኣብ ንኡስ ዞባ ዓሰብ መምሕዳር ከባቢ ብሌንኮማ ናብ 9 ናሓሰ ኣብ ዘውጊ ሕለይቲ ዘጋጠመ ሓደጋ ባርዕ ኣብ ንብረት ጉድኣት ኣውሪዶ በቲ ድሕሪ ሰዓት 2 ናይ ለይቲ ካብ ሓንቲ ትካል ተበጊሱ ናብ 7 ትካላትን መንበር ኣባይትን ዝለሓመ ባርዕ ዝወረደ ክሳራ ከቢድ ምዃኑ ሓላፊ መርመራ ገበን ቀዳማይ መደበር ፖሊስ መንእሰይ ጀማል ጠሃኑር ሓቢሩ። እቲ ኣባይቲ ብጠዋሉ ዝተሰርሐን ዝተለጋገበን ብምዃኑ ነቲ ባርዕ ዝያዳ ከም ዘጋደዶ ብምጥቃስ ኣብ ንብረት ዝወረደ ክሳራ ልዕሊ 1.3 ሚልዮን ከም ዝግመት ገሊጹ። ኣዛዚ ቀዳማይ መደበር ፖሊስ ምክትል ተለንተ ሻውሽ ወልደ ጋብር ብግድኡ እቲ ኩነታት ከቢድ ከም ዝነበረ ብምግላጽ ነቲ ሓዊ ኣብ ምጥፋእ ህዝብን ሰራዊትን ብኣሃዱ መጥፋእቲ ሓዊ ተሓጊዞም ንዝገበርዎ ኣበርክቶ ብምምጓስ ብሸለልትነት ካብ ዝኽሰት ሓደጋ ባርዕ ጥንቃቐ ክግበር ተላብዩ። እስዕብ ዜና ወፃኢ እዩ። ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ኣሜሪካን ደቡብ ኮርያን ዘካየደ ዓመታዊ ሓበራዊ ወተሃደራዊ ልምምድ ዝመፅእ ሰሙን ከም ዝጅምር ኣፍሊጠን። ዕላማ ናይዚ ካብ 17 ክሳብ 27 ናሓሰ ዝቕፅል ልምምድ ናይ ምውጋዕ ዓቕምን ምዋሃድን ሰራዊትን ክብ ንምባል ምዃኑ ኣሜሪካን ደቡብ ኮርያን ሓቢረን ኣለዋ። ኣሜሪካ ኣብዚ ኣብ ግዝኣት ደቡብ ኮርያ ዝካየድ ልምምድ ንዝሳተፍ ቁፅሪ ሰራዊታ ዛጊት ከም ዘየነፀረት፣ ደቡብ ኮርያ ግና ልዕሊ 18,000 ወተሃደራት ከም እተሳትፍ ኣፍሊጣ ኣላ። እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ነቲ ተኽታኺ ክትብል ዝገለፀቶ ልምምድ ምላሽ ከም ትህበሉ ከተጠንቅቐን ከላ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይፅሉ ሓቢረን። ሓበራዊ ወተሃደራዊ ልምምድ ምንቅስቃሳት ኣሜሪካን ደቡብ ኮርያን ፀጥታዊ ስግኣት ከም ዝፈጠረላ ትገልፅ ሰሜን ኮርያ ክመፃ ዝኽእል ስግኣት ንምምካት ወተሃደራዊ ዓቕማ ክብ ክተብል ፀኒሓላ። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,000 ወተሃደራት ብቐዋምነት ኣስፊራ ከም ዘላ ዝፍለጥ እዩ። ብራዚልን ሽወደንን ብ9 ናሓሰ ኣብ ምምባል ፅላት ምክልኻል ዘተኮረ ስምዕ ተፈራሪመን። እቲ ስምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቃለለ ምዃኑ ሰምዝ ምክልኻል ኣፍሊጦም ኣለዎም። ብራዚል 36 ነፈርቲ ኩናት ንምሽማት ዝኽእል ስምዕ ኣብ 2023 ምስ ሽወደን ከም ተፈራረመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ኣብ 2027 ክጅምር እዩ። እዚ ከምዚ ኢሉ እንከሎ ክልጤን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራረባ ከም ዘለዋ ኣፍሊጠን። እቲ ውዕል ኣብ ብድንፋዕ ወተሃደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባረኡ ንምቅልጣፍ ይስራሕ ከም ዘሎ ኣረዲኡ። መንግስቲ ጃፓን ብናሃር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ኻስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዑ። ዝዓበየ ክፋልቲ ባጀት ብሰንኪ ናሃር ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዝቐንዕ ዝገለፁ ሰብመዚ ጃፓን ኣኻሊ ምስ ዘይከውን ተወሳኺ ገንዘብ ከም ዝስላዕ ኣረዲኦም። ኣስታት 900 ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቕ ብመልክዕ እታው ከም ዝመላእ ዝሕብሩ ፀብፀባት በቲ ተኸሲቱ ዘሎ ውግእ ኣሜሪካን ኢራንን ሳዕቤናቱን ሕልፊ ካልኦት ሃገራት ከም ተሃስየት ይረድኡ። ኣብ ዞባ ማእከላይ ምብራቕ ኣጋጢሙ ዘሎ ፀጥታውን ወተሃደራውን ቅልውላው ብዘስዓብዎ ሕፅረት ነዳዲ ሓያሉ ሃገራት ምትዕራይ ባጀት ክገብራ ከም ተገደዳ ይሕበር። ኣብዚ እዋን ዋጋ ነዳዲ ብደረጃ ዓለም ልዕሊ 80 ዶላር ንበርሚል በፂሑ ከም ዘሎ ፀብፀባት ይረድኡ። ኣብ ፊሊፒንስን ህዝባዊት ሪፓብሊክ ቻይናን ብዝተኸስደ ሓደጋ ህበብላዊ ማዕበል ሰብኣውን ንዋታውን ክሰራታት ወሪዱ። በቲ ተፈጥሮዊ ሓደጋ ኣብ ፊሊፒንስ ልዕሊ 20 ሰባት ከም ዝሞቱን ኣብ ልዕሊ ትሕቲ ቅርፂ ከቢድ ዕንወት ከም ዝወረደን ሰመዚ ስርሒት ምድሓን ሂወት ተሃገር ሓቢሮም ኣለው። ብዘይካዚ ብሰንክቲ ዶልፊን ዝተሰሚየ ህበብላዊ ማዕበል ልዕሊ 1.3 ሚልዮን ሰባት ብኣሉታ ከም ተፀልዉ ክፍለጥ ተኻኢሉ ኣሎ። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ናብ ህዝባዊት ሪፓብሊክ ቻይና ብምልሓሙ ኣስታት 1 ሚልዮን ሰባት ንህይወቶም ሰጊኦም ናብ ውሑስ ከባቢታት ከም ዝገዓዙ ተገሊጹ። ብዘይካዚ ብሰንክቲ ሓደጋ ሎሚ 10 ናሓሰ ኣብ ከተማ ሻንጋይ ጥራይ ልዕሊ 1,000 በረራታት ከም ተሰረዘን ብርክት ዝበላ ትካላት ንጥፈታትን ከም ዝወንዝፋን ተፈሊጡ። ህባብላዊ ማዕበል ዶልፊን ኣብዚ ዓመት እዚ ኣብ ቻይናን ፊሊፒንስን ካብ ዝተኸስዱ ተመሳሳሊ ሓደጋታት እቲ ዝሓየለ ምዃኑ ፀብፀባት ይሕብሩ። እስራኤል ንሰላም ወሽመጥ ቃዛ ብዝምልከት ፕረዚደንት ዶናልድ ትራምፕ ንዘቕረቡ 15 ነጥብታት ዝሓዘ እማመ ብወግዒ ነፂጋቶ። ፕረዚደንት ትራምፕ ሓማስ

ዝርከቦም ምንቅስቓሳት ፍልስጥኤም ነቲ እማም ከም ተቐብሎ እኳ እንተገለጸ እስራኤል ግና ምስ ጸታዊ መደባታ ከም ዝጋጮ ብምጥቃስ ከም ዘይትቕበሎ ቀዳማይ ሚኒስትር ቤንያሚን ነታንያሁ ኣነጺሩ። እቲ እማመ ምንቅስቓስ ሓማስ ጠቕሊሉ ዕጥቁ ከውርድን እስራኤል ሰራዊታ ካብ ወሽመት ቃዛ ክተውፅእን ዝብል ነጥብታት ይርከቦ። ይኹን እምበር እስራኤል ምንቅስቓስ ሓማስ ዕጥቁ ብምልኣት ከም ዘውረደ ድሕሪ ምርግጋፃ ጥራይ ሰራዊታ ክስሕብ ከም እትኽእል ብምሕባር ንትግባር እቲ እማመ ኣብ ሓደጋ ኣእትያቶላ። እስራኤል ኣብ ወሽመት ቃዛ፣ ሶርያን ሊባኖስን ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ከም ዝቕፅል ክትገልጽ ብምጽንሓ ፕረዚደንት ትራምፕ ኣብ ጉዳይ ወሽመት ቃዛ ዘቕረቦ እማመ ክሰምር ከም ዘይክእል ብኣግኡ ክእመት ጸኒሕሎም። ካብ መወዳእታ 2023 ኣብ ወሽመት ቃዛ ወተሃደራዊ ወፍሪ ተካየድ ዘላ እስራኤል ንልዕሊ 700ታዊት ናይቲ ወሽመት ተቋፂራቶ ከም ዘላ ይፍለጥ። ህንዲ ንቪየትናም ብራሆሞስ ዝተሰመየ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃና ሓቢራ። እቲ ኣብ ምድንፋዕ ዓቕሚ ምክልኻል ቪየትናም ወታዊ ተራ ከም ዝህልዎ ዝእመት ዘሎ ስምምዕ ተግባራዊ ምስ ዝኾነ ቪየትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገት ካልኣይቲ ሃገር ክትከውን እያ። ፊሊፒንስ ነቲ ኣፅዋር ኣብ 2024 ኣብ ዕጥቂ ምክልኻላ ከም ዝፀንበረቶ ፀብፀባት ይሕብሮ። ኢንዶኔዥያ እውን ነቲ ኣፅዋር ንምውናን ምስ ህንዲ ክተዘራረብ ከም ዝፅንሐት ይጥቀስ። ሩስያን ህንድን ሓቢረን ዘማዕብልኦ ክሩዝ ሚሳይል ብራሆሞስ ኣስታት 500 ኪሎ ሜትር ንዝረሓቐ ዕላማ ክጥቅዕ ብቕዓት ኣለዎ። ኣብ ሪፓብሊክ ደቡብ ኣፍሪቃ ትማሊ 9 ሓሰብ ዝተኻየደ 3 መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ከም ተቐትሉ ተቓሊሑ። በቲ ኣብ ከተማ ኬፕታውን ዝተፈፀመ መጥቃዕትታት ዓሰርታት ከም ዝቐሰሉ ዝገለጹ ሰመዝ ፀጥታ ደቡብ ኣፍሪቃ ብሕታዋንነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፍፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ኬፕታውንን ከባቢኣን ጽዑቕ ጸጥታዊ ስርሒት ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለዉ። ኣብ ደቡብ ኣፍሪቃ ብሕጋውን ዘይሕጋውን መንገድታት ዝተዓጥቀ ኣስታት 6 ሚልዮን ጥበናጁ ኣብ ኢድ ውልቀ ሰባት ከም ዘሎ ጸብጸባት ይጠቕሱ። ብሕታዋንነት ብረት ንምቁፅፃር ተሪር ሕጊ ከም ዘጽድቕ ክገልጽ ጸንሐ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ ኣብ ከተማታት ሃገሩ 10,000 ተወሰኽቲ ወተሃደራት ከም ዝዋፈረ ዝዝከር እዩ። ዜናታት ንምዛምባር ኣርእስቲ ዜና ክደግመልኩም። ሓረስቶት ዞባ ጋሽባርካ ድርቂ ዝፃወሩን ቀልጢፎም ኣብ ምህርቲ ዝበፅሑን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። ኣብ ንኡ ዞባታት ጎሎጅን ባሮንቱን ብወፍሪ ተምሃሩ ንልምዓት ዕውት ንጥፈታት ይሰላሰል ኣሎ። ኣብ ዞባ ማእከል መባእታ ቤት ትምህርቲ እምበይቶ መሰረታዊ ምሕዳስ ህንፃን ትሕቲ ቅርፅን ተኻይዱላ። ኣሜሪካን ደቡብ ኮርያን ዘካየደኦ ሓበራዊ ወተሃደራዊ ልምምድ ዝመፅ ሰሙን ከም ዝጅመር ሓቢረን። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። መንግስቲ ጃፓን ብናህር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሓስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዑ። ነስ ሰዓት እዚ ዝተዳለወ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወጋና ብሩኽ ምሸት።

ሰባት ካብ ማዓስ እዋን ኣትሒዞም ብሳምና ምሕፃብ ጀሚሮም ይኾኑ። ቅድሚ ነዊሕ እዋናት ብምንታይ ሕፀቡ ነይሮም? ነዚ ዝስዕብ ትሕዝቶ ኣብ መደብ ዳሃሳስና ክንፍትሾ ፈቲና ኣሎና። ሰናይ ምክትታል። ምሕፃብ ኢድ ወይ ፅሬት ኣብ ፈለማ እዋን ምስ ሃይማኖት እተሓሓዝ ሰረት ዘለዎ እዩ ነይሩ። ንኣብነት ኣብ ቅድሚ ልደተ ክርስቶስ ዝነበሩ ኣይሁዳውያን ንመልከት። ኣብ ከም በዓል ባቢሎን ዝኣመሰሉ ሕብረተሰብ ግና ብኣንጻሩ ፅሬት ሰውነት ምስ ምልክት ሃብቲ የተሓሕዝዎ ነይሮም። ኣብ ከም ጃፓን ዝኣመሰሉ ሕብረተሰባት ከም ፍወሳ ወይ ሜዲኬ

ሽን የተኣሳስርዎ ኣብዚ ሕጂ እዋን ዘሎ ኣረዳድኣ እንተ መጺእና ድማ ጥሬት ምስ ጥዕና ጥቡቕ ምትሕሓዝ ከም ዘለዎ ተረጋጊጹ ንረኽቦ። ኣብ ነፍሲ ወከፍ ሕብረተሰብ ዝነበረ ርድኢታት ሓደ ብሓደ ከመይ ይመስል ነይሩ? ዕቤትን ኣሰራርሓን ሳሙና ብኸመይ ናብ ዝሕጂ ዘሎ ደረጃን ዓይነትን በፂሑ ከም ዘሎ ንርአ። ኣብ 1930ታት ዝነበሩ ተመራመርቲ ስነ ጥንቲ ኣብ ረኽበታቶም ሳሙና ካብ ምንታይ ከም ዝዳሎ ዝገልጽ ጽሑፍ ኣብ ጥንታዊት ባቢሎን 2800 ዓመተ ምህረት ቅድሚ ልደተ ክርስቶስ ዝገልጽ ኣሰር ረኺቦም። ኣብቲ ኣሰር እዚ ዓፋር ነገር ካብ ስብሒ ናይ እንስሳታትን ሓመኩሽትን ብምፍላሕ እዩ ዝዳሎ ዝብል ትሕዝቶ ዘለዎ ጽሑፍ ኣንበቡ። ግና ነዚ ረኽበት ዝኾነ ሽም ኣይሰየምዎን። እቲ ዝገርም ባቢሎናውያን ሳምና ንኢድ መሕፀብ ዘይኮኑ ንኽዳውንቲ ዝዳሎ ጡጡን ፀምርን ንምሕፃብ ዝጥቀምሉ ምንባሮም እዩ። እምነት ናይ ቀደም ባቢሎናውያን ፅሩይ ሰውነትን ክዳንን ምውናን ምልክት ሃብቲ ነይሩ። ምክንያቱ ሳሙና ኣብቲ ግዜ እቲ ብዋጋ ክትረኽቦ ኣዝዩ ክቡር ስለ ዝነበረ።

ኣብ ናይ ጥንቲ ግብፃውያን ምስ እንመፅእ ነቲ ዝነበረ ናይ ባቢሎናውያን መስርሕ ማለት ናይ እንስሳታት ስብሒ ወይ ቅብኣት ምስ ናይ ኣትክልቲ ቅብኣት ምስ ኣልካላይን ጨው ብምሕዋስ ዘዳልዎ እዩ ነይሩ። እዚ መስርሕ እዚ ግና ንመሕፀቢ ኣእዳው ዘይኮነ ንናይ ቆርበት ሕማም ንምፍዋስ ይጥቀምሉ ምንባሮም እዩ። ብተወሳኺ እውን ሬሳ ንከይባላሾ ኣብ ማሚፊኬሽን ክጥቀምሉ ጀሚሮም።

ግሪኻውያን እውን ብወገኖም ነቲ ካብ እንስሳታት ዝስራሕ ዝነበረ ቅብኣ ብናይ ኣትክልቲ ሙሉእ ብምሉእ ቀይሮም ክጥቀምሉ ጀመሩ። ኣብ ሮማውያን ምስ እንመጽእ ንሳምና ልክዕ ከም ናይ ግብፃውያን ከም መድሃኒት ናይ ቆርበት እምበር ከም መሕፀቢ ኣይጥቀምሉን እዮም ነይሮም። ድሕሪ ዝተወሰነ ግዜኦም ሳምና እንተላይ ንመሕፀቢ ከም ዝጠቅም ዝተረድኡ ኣብ ኣብያተ መሕፀቢ ሰውነት ድማ ክጥቀምሉ ጀመሩ። እዚ ቦታ ናይ ብዙሓት ሰባት መእከቢ ብምንባሩ ዜና ናይ ኣገዳስነት ሳምና ኣብ ብዙሕ ከባቢ ክበፅሕ ናይ ብዙሓት ሰባት ኣድቦ ክስሕብን ግዜ ኣይወሰደን። ፖኒ ዝተባሃለ ሮማዊ ፀሓፊ ኣብቲ እዋንቲ ዝነበረ ኣገባብ ኣሰራርሓ ሳሙና ብሳይንሳዊ መልክዑ ብግቡእ ኣብ ፅሕፋቱ ሴፖ ብዝብል ስም ኣስፊርዎ ይርከብ። እዚ ሴፖ ዝብል ቃል ኣብዚ ሕጂ እዋን ሶፕ ብዝብል ቃል ተለዊጡ ንረኽቦ። ሮማውያን ኪኖ ምግዛእቲ ኣብ ካልእ ሕብረተሰብ ዘመሓላልፎ ነገር እንተደኣ ነይሩ ሳሙና ምጥቃም እዩ። ኣብ 467 ዓመተ ምህረት ግና ንግስነት ሮማውያን ብምውዳቑ ኩሉ ይወዲቑ እንተላይ ሳሙና። ኩለን ህዝባውያን መሕፀቢ ሰውነታት እውን ንእለቱ ተዓፅዋ። ኣብቲ እዋንቲ ዳርጋ እቲ እንኮ መሕፀቢ ኣካላት ዝነበረ ኣብያተ መሕፀቢ ሰውነታት ምስ ተዓፅወ ኣብ ኤሮጳ ብርስሓት ዝመሓላለፉ ሕማማት ሂወት ብዙሓት ሰባት ቀዘፈ። ኣብ ፅሬት ሰውነት ናይ 7 ዓመታት ዝነበረ ተመክሮ ሮማውያን ድማ ንእለቱ ኣንቆልቆለ።

ዘይከም ሮማውያን ብኣንጻሩ ኣብ ጃፓን መዓልታዊ ምሕጻብ ሰውነት ከም ባህልን ከም ፍወሳን ኮይኑ ቀጸለ። ኣብ ኣይስላንድ እውን ሰሙናዊ ኣብ ቀዳም ቀዳም ዝግበር ኣብ በብተፈጥሮ ዝርከብ ውዒ ማይ ምሕጻብ ቀጸለ። ኣብ ሃገራት ዓረብ ድማ ሳሙና ኣብ ህዝባዊ ቦታታት ዘይኮነ ነፍሲ ወከፍ ሰብ ገዚኡ ዝጥቀመሉ ኩነት ኣብ ዕዳጋታት ተፈጠሩ። ኣልራዚ ዝተባሃለ ኬሚስት ሳሙና ካብ ብናይ እንስሳታት ስብሒ ካብ ናይ ኣትክልቲ ዝርከብ ቅብኣ ዝምስራሕ ከም ዝበልፅ ሰፊሕ መፅናዕቲ ገበረ። መፅሓፍ ናይ ምስጢር ኣብ ዝተሰሜት መፅሓፍ ድማ ንረኽበታቱ ኣስፈሮ። ቅድሚ ሕጂ ዝነበረ ፎኪስን ንምትሓዙ ኣሸጋሪ ዝነበረ ሳሙና ኣብ ሃገራት ዓረብ ተሪር ቅርፂ ዝሓዘ ሳሙና ኮይኑ ተዳለወ። ንመጀመርታ ግዜ ድማ ካብ ዘይተኣውሊዕ ገይሩ እቲ ኣዝዩ ዝበለፀ ሳሙና ኣዳለወ። ኣብ እዋን ኩናት መስቀላዊ ማለት ክርሴድ ድማ ኤሮጳውያን ነዚ ኣደናቂ ስራሓት ብመልክዕ ንግዲ ኣቢሎም ናብ ኤሮጳ ብሓድሽ ገጽ ኣተኣታተውዎ።

ኣብ 1847 ኣብ ሆስፒታል ቪየና ዘጋጠመ ክስተት ንምልከት። ሳሙኤል ዋይስ ዝተባህለ ሃንገራዊ ዶክተር ዝተዓዘቦ ነገር እዚ ነይሩ። ኣብቲ ሕክምና ክልተ ክፍልታት ነበራ። ተቐዳሜቲ ብሓኪም ጥራይ ትእለ ዝነበረት ክፍልያ፣ እታ ካልኦቲ ድማ ብምሕረስቲ ኣዴታት ጥራይ ትእለ ነበረት።

ኣብታ ካልኣይቲ ክፍሊ ዝኣትዉ ሕሙማት ሓውዮም ክወፁ እንከለዉ ኣብታ ቀዳመይቲ ዝነበሩ ግና ዝበዝሑ ይሞቱ ነበሩ። ኣብ ቀዳመይቲ ካብ ከኣትዋ ኣብ ደገ ክሓርታ ዝመርፀ ኣዴታት ውሕዳት ኣይነበራን። ምክንያቱ ሞት ኣደን ዕሸልን ኣብ ቀዳመይቲ ክፍሊ ብሓሙሽተ ዕፅፊ ዝዛየት ስለ ዝነበረ እቲ ምክንያት ብሰንኪ ጉድለት ፅሬት ዝብል መደምደምታ ተበፅሐ።

እቶም ኣብ ቀዳመይቲ ክፍሊ ዝነበሩ ሓኻይም ምስ ረሳሓቶም ስለ ዘሕርሱ ብዙሓት ኣዴታትን ህፃናትን ይሞትዎም ነይሮም። እዚ ሳሙኤል ዋይስ ዝተባሃለ ሓኪም ኩሎም ሓኻይም ተሓፂቦም ከም ዝኣትዉ ምስ ገበረ ሞት ኣብ ሓደ ለይቲ ካብ 13 ሚታዊት ናብ 1.3 ሚታዊት ቀነሰ። ኮይኑ ግን ኣብቲ እዋነቲ ዝነበሩ ሓኻይም ነቲ ሳሙኤል ዋይስ ብዛዕባ ጀርምታት ዘስተምሃሮም ትምህርቲ ምቕባል ኣበይዎ፣ ብዙሕ እውን ተፃብእዎ። ብኣንጻሩ ንሓሳባቱ ብምንኣስ ካብ ሰብ ናብ ሰብ ብኣእዳው ዝሰጋገር ሕማም የለን ክብሉ ኮነንዎ። ኣብ 1869 ብሓሶት ኮሴሶም ኣብ ናይ ኣእምሮ ሕክምና ኣእትውዎ። ኣብ 2 ሰሙኑ ሓቅነቱ ከይተነግረ ኣብ መበል 47 ዓመት ዕድሚኡ ብሞት ሓለፈ። ድሕሪ 20 ዓመታት ድማ 2 ተመራመርቲ እቲ ኣቐዲሙ ብሳሙኤል ዋይስ ብዛዕባ ጀርምታት ዘቕረቡ ሓሳብ ብሳይንሳዊ መስርሕ ናብ ህዝቢ ኣቕረቡ። ፅሩይ ኢድ ሂወት ሰብ የድሕን ዝብል መፅናዕቲ ኩሉ ሓኪም ናይ ግድን ክገብሮ ዘለዎ ነገር ምዃኑ ከም ሕጊ ሰፈረ። ኣብዚ እዋን እዚ እምበኣር እቲ ፅሉል ተባሂሉ ኣብ ሕክምና ኣትዩ ዝዓረፈ ሳሙኤል ዋይስ ስሙ ንእለቱ ዝተዘከረ፣ ዝኑኡ ድማ ተነግረ። ንዑ ዝገልጽ ሓወልቲ ኣብ ሃንጋሪ ተሰርሐሉ፣ ብሽሙ እትፅዋዕ ዩኒቨርሲቲ ድማ ተደኮናት። ኣብ 1791 ኒኮል ዝተባሃለ ኬሚስት እቲ 12 ሚታዊት ጥራይ ኣብ ዕዳጋታት ፈረንሳ ዝርከብ ዝነበረ ሳሙና ናብ 79 ሚታዊት ክብከብሎ ዝኽኣለ ኬሚስት እናተባህለ እዩ ዝፅዋዕ። እቲ ባህላውን ዝኾነ ኬሚካል ዘይኣተዎ ውሑስ ሳሙና ዝስርሐሉ ዝነበረ ግዜ ኣብዚ እዋን እዚ ነይሩ። ኮይኑ ግን ምስ ምኽሳት ቀዳማይን ካልኣይን ኩናት ዓለም ስእነት ናይ እንስሳታትን ኣትክልትን ቅብኣት ተረአየ። ምክንያቱ እንስሳታት ይሞቱ ኣትክልቲ ድማ በቲ ኩናት ይበርሱ ስለ ዝነበሩ። ነዚ ሽግር ንምፍታሕ ተባሂሉ ድማ ተመራመርቲ መተካእታቲ ባህላዊ ሳሙና ዲተርጀንት ዝበሃል ሲንተቲክ ባህሪ ዘለዉ ሳሙና ኣዳለዉ። ካብኡ ንድሓር ዝስርሑ ዘለዉ ሳሙናታት ካብ ኣትክልቲ ዘይኮኑ ብኬሚካል ዝስርሑ ዲተርጀንት እዮም። ብርስሓት ዝመፁ ሕማማት ክከላኸሉ ዓቕሚ ዘለዎም ወላ እኳ እንተኾኑ ሓፈሻዊ ካብ ኬሚካላት ስለ ዝስርዑ ካልእ ናይ ጥዕና ፀገማት ከስዕቡ ይኽእሉ ምዃኖም እዩ ዝንገር።

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ኽእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ንተማሃ ነቶም ዝነበሩ ፊተውራርሲ ከመደይ ከመቦ ኮይና ንምግቦም ናሓፅቦም ነዛናግዖም ንምህሮም።
1: ሕጂ ብቲ መጀመርያ ናብ ኣበይ ወስድኹ ከም ዘለዎ ሳይፈለጥክ ሰሚዐ ኣይፈለጥዋ ንድፋዕ ተወዚዐን ዝኸዳ ዘለዋ ኣይመሲልዎን። ዳሕራይ ኣብ ቤት ትምህርቲ ሰውራ ኣለይቲ ገይሮም መን ሕጂ ሰንቢደን እየን በዓል ኣበባ ኢኻ ትሰምዕ መጀመርያ ከመይ ትሰሚዐኪ?
0: መጀመርያ እተን ቀዳሞት ምሳና ዝተዓለማ ንሓይልታት ኸዳ ነይረን ንሓይለታት ይውዝዓ ነይረን ማለት እዩ። ንሕና ሕጂ ካብተን ዝኸዳ ካብ አን ተረፊና ንስኽ እውን ነርክ ኢኹ ምሳና ኣብ ሓሊበት ማእቶት ነይሩ ፅርግያ ንሰርሕ ማካይን መፃ ነራግፍ ንስከም ከምዚታት ነይሩ። ብድሕሪኡ ተውዚዕ እዋን ተውዚዕ ስለ ዝኣኸለ ካብ ቤት ትምህርቲ ሰውራ ስዩም ሃይለ ዝበሃል መፂና ማለት እዩ ክወስደና ካላሽንቲ ዓፃፊት ሒዙ ክፉፉ ዓጢቁ ገለመለ ይመፅ እዩ። ሕጂ ንሕና ትብረት ገለመለ ስለ ዝረኣና ንሓይልታት ኢና ከም ብፆትና እምበር ክፍልታት ደሎ ከማን ኣይመስለና ነይሩ። ድሕሪኡ ንኸይድ ምሸት ነይሩ ንኸይድ ቀብርኦት በፂሕና ኣበይ ትወስደና ኣለካ ኢልናዮ። ከን ቀዳሞት ብኤነትረ ገለመለ እንዳመፃ እየ ንወስደአ ነረ ንድፋዕ ከን ቅድሜና ዝተወዝዓ ማለት እዩ። ሕጂ ንሕና ንዊሕ ከድና ብእግሪ ካብ ሓሊ በተሰብ እዮም ናበይ ትወስደና ኣለካ ገለ ምስ በለና ንሓይልታት ኢሉና ሓይልታት ምስ በለና ሕጂ መሊስና ናህር ወሲኽና 208 ደቂ ኣንስትዮ ኢና ንቤት ትምህርቲ ሰውራ ሽዑ ዝተወዛዕና ውሕዳድ ቁፅሪ ይኮና 208 ደቂ ኣንስትዮ ንቤት ትምህርቲ ሰውራ ተወዚዕና። ሕጂ ምስቲ ብዙሕና በቃ
1: ኣዝዩ ኣገዳሲ ነይሩ ማለት እዩ። ካብቲ እዋንቲ
0: ምዝላቅ ናይ ዜሮ እንዲ ነይሩ ካብቶም ፊተውራረ ካብ ዜሮ ቤት ትምህርቲ ሰውራ ሲ ካብ ዜሮ ኣዝሊቆም ቆብሮኦት እዮም ኣዕሪፎም። ሕጂ ኣብ ቆብሮኦት ቦታ ሒዞም ኣብኡ ግዜያዊ ቦታኦም ስለ ዝነበረ ሕጂ ንሕና ንሓይልታት ኢና ኢልና ንኸይድ ነርና ማዕዶ ምስ በፃሕና ሕጂ እዚ መቋሉ ርኢናዮ በላጭ በላጭ ይብል ቆልዑ ጫቅጫቅብሉ ገለገለ እንታይ እዚ ኢልና ከዓ ንሕና እንታይ እዚ ኢልናዮ ኣነ ድሓን ቦታ ኸንዩ ብዙ እዩ ቦታኹም ገለ ኢሉና ወዳሃይለ ተበልና በዚ መጋርያ ይመቕሎ በዛ ሃልሓለ ይብል ነፈርቲ ስለ ዘለዋ ከይመፅኦም ክሻፋ ተባሂሉ በዚ መቕሎ በዚ ቆልዓ በዚ ድስቲ ዓበይቲ ገለ ርኢና እንታይ እዩ ኢልና ሽዑ ንግሆ ምስ ኮነ ጫቅጫቅ ብሉ ቆልዑት ክቆርሱ ተሲኦም መጋቦ የብልዖም እተን ካብ ዜሮ ዝመፃ ኣባላት ዋላ መምሃራ እንዲኦም ገለ ኩሉ እዩ ነይሩ። ምክንያቱ ርጉፅ ቦታ ስለዘይሓዙ ዝነበሩ እንታይ እዚ ተበልናዮም ኣብዚ እዩ ቦታ ከኒኢሎምና ዎ ኣብዚ ጋ እንታይ ሓይልታት ደይበልኩምና እዚ እዩ በቃ ቦታ ከንስኻት ክንኢሎምና እንታይ ንገብር ኣብዚ ኢልናዮም ቆልዑት ተኣልያ ንሕና ቆልዑት ከነዕብዶ መፂና ኢና ካብ ገዛና ንሕና ክንዋጋእ ኢና መፂና ንሕና ንድፋዕ ኢና መፂና ንሕና ቆልዑት ከነዕቢ መፃና ከመይ ጌርና ንሕና ቆልዑት ነዕቢ ከመይ ጌርና ካብ ብፀትና ንፍለልና በቃ ኣሻፈረኝና ኣገርጊርና ኢና እዋ ሽዑ ወዲ ሸክ መፂኡ ቦታ ክንያ ትቕበላ ትቕበላ ኣይትቕበላን ከዓ ተቐቢልክና ኢኸኒ ኣብ ትበፅሖ ይብልክን ኢልና ሓምድ ወዲ ሸክ መቸም ዕረ እንዳጣዓመና ሰጊድና ተቐቢልና እያ።
1: ድሕሪኡ ግን ተወሃሂድክን
0: በቃ ናበላ ክልኣቱ ናበይ ከነብር
1: ሓራይ ብዛዕባ ቤት ትምህርቲ ሰውራ መበል 50 ዓመት ፅምብል ናይ ቤት ትምህርቲ ሰውራ ወርቃዊ እዮቤል እዩ ክግበር ስለ ዝኾነ ኣብኡ ዕድምቲ ለኽ ዝርዝራት ብዙሕ ክህሉ እንድዩ ሽዑ ነብል ንእግረ መገዲ ግን ካብ ታዕሊም ወፂእ ክበኣቲኽ ንምባል እየ ኣምፅአ እያ ግን ሽዑ ከዓ ጉጅለ ባህሊ ኣባል ነርኪ
0: ማለትእንታይ
1: ሩ ተራክሽዑ
0: ደርፊ ደራፊት ነረ
1: ናይ ብሓቂ
0: ናይ ብሓቂ
1: ትዝክርየን ደርፍታት ኣለዋ ዶ?
0: ሓንቲ ደርፊ ደሪፈ
1: ድሓ ግንስምዕና እስኪ ንእሽተይ ድሓን
0: ድሓ ንዋላ እውን ኣይርስዓን እንድአ ግንሲ ኣብ ጀልሃንቲ እንድዩ ባህሊ ኣለይቲ ምስተበልና ናይ ቀሕቲ ዕምባባ ባህሊ ነይሩ ናይ ኣለይቲ ባህሊ ነይሩ ኣላይ መድረክናን ጠርናፊናን ከዓኒ ጣዕመ ገብረ ስውእ ጣዕመ ገብረ ስላሴ እዩ ጣዕመ ዝብሎ ተሰዊ እዩ ኣብ ቤት ምሰውራ ምስ ወፀ ድፋዕ ምስ ከደ ተሰዊ እዩ። ሕጂ ኣነ ደራፊት ነረ ጓል እምባያ ደራፊት ነራ ጓል ገባር ሃፀይ ብዙሓት ኢና ነርና ደረፍቲ

0: እቲ ሓንቲ ካብተን ኣነ ዝደረፍኮን ሓንቲ ያ ሳይንስ እያ ትብል ነራ
1: ሓንቲ
0: ያ ሳይንስ
1: ሃራይስኪ
0: ሓንቲ ያ ሳይንስ ዘይተማሳንስ ንረብሓ ሓፋይ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕብረኒ ኣብ ገዛ ካልሲ ዋጋ ዕዳጋ የለን ብመትከል ፀወታ ብደምጭ ቁናታ ዛብ ምጥላዕ ብኻርታ ታሪኹ ቓሲ ኮይኑ ከም ዝገድፍ ዛንታ ተማሂረ ኣብ ቃልሲ ኣይኮነኒየታ ሓንቲ ያ ሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕግዘኒ ኣብ ገዛ ቃልሲ ስታርሊን ባጤራታት ይኮም መርደላራት ተዋጋቲ ነፈርቲ ይውሓዛ ታንክታት ብደገፍ ናይ ወፃኢ ይረግረጋ ፅዋራት ኣይዕንቅፀንን እዩ ከካይድ ካልስታት ከምዝናበልካይ ነይሩ
1: ዘኪርክዮ ሓምርት
0: ኩላ ታ ቨርስ ብምለ ታ ዝክርአ ዋላ ዝማቻ ዋላ ግል
1: ወላ ኣብ ዕላል ክረክበክ ከለኹ ናይ ምዝካር ክእለትኪ ብጣዕሚ ፅቡቅ ዳርጋ 8 ዓመትኪ ቤት ትምህርቲ ሰውራ ጌርኪ ድሕሪኡ ኣበይ ክተመዲብኪ
0: 8 ዓመት ኣብ ቤት ምሰብሮ ካብ 78 ማለት 79 ኮይኑ ማለት ወርሒ 12 78 ዲና ቤት ምሰብራ ተወዚዕና ካብ 78 ወርሒ 12 ክሳብ 86 87 ኣብ ቤት ምሰብራ ኣለኹ። ካብኡ ሓይሊ እንተ ትበሃል ስለዝቆመት እዚ ጀነራል ኣስመሮም ገረዝግሄር መፂና ኣብ ቤት ምሰብራ ማለት እዩ ንቤት ምሰብራ ጥራይ ደይኮነ ንኩሉ እቲ ደጀን ዝነበረ ዘይሩ ክትከቲኡ ኢኹም ኢሉና ሓልዋ ደጀን ክትወፅኡ ኢኹም ኢሉና ተሓጒስና ሓልዋ ደጀን ምስ በለና ተሓጒስና ምክንያቱ ነፈርቲ እንተ መፃ እንተ ሃረማ ፀላይ እንተ መፀ ገለ ኔራታ መልእኽትናቱ ሕጂ ንሕና ዝኾነ ተፃባእ መታን ከይመፅእ እንታይ ኢና ክንከውን ካብ ንወሰ ከፍ ክፍልታት ወፂና ሓለዋ ደጀን
1: ናይ መጠንቀቕታ ደወል ይኹም
0: እወ ሕጂ ኣኸር በቃ ብርጌድ 87 ትበሃል ቆይማ እዛ ብርጌድ 87 ከዓኒ ተረኣ በፂሕዋ ኣበይ ከይዳ ከቲታ ሕጂ ጀነራል ገረዝግሄር እዚ ኣስመሮም ገረዝግሄር እንተ እንዳበለ ገልፀልና ስለዝነበረ እታ ብርጌድና እንታይ ተባሂላ ሓይሊ እንተ ሓይሊ እንተ እያ ተባሂላ ብሓይሊ እንተ እያ ትፍለጥ ዋላ ሕጂ እውን ዋላ ብዘዝኸተትናዮ ቦታ ኣብዚ ድፋዓት ዝኸድናዮ ሓይሊ እንተ ኢና ንበሃል ብከምዚ ኢና ናብ ኣሃዱታት ባሒልና ማለት እዩ
1: እንታይ ኣሎ ብፍሉይ ትዝክርዮ ሂወት ኣብ ሓይልታት ተፈላለያ ዕልላን ድን ኣበባ ብግዴኸ ከንታይ ኣሎ
0: ኣነ ደይ ትርስዓኒሲ ብርጌድ 87 ናይ ቤንና ብርጌድ ኢና ነርና እዞም ካብ ደጀን ዝተወዛዕና ብድሕሪ ኣብ ዓዲ ማዕለል ተኽሊጥ ተገይሩ ምስ ክፍለ ሰራይ 61 ማለት እዩ ብርጌድ 81 ብርጌድ 13 ብርጌድ 87 እዘን ሰለስተ በራጊት እዚአን ሕጂ ኣብ ሓደ ተጠርኒፈን ተኽሊጥ ገይረን ማለት እዩ ሕጂ ኣነ ብርጌድ 13 በፂሕኒ ካብ 87 ናብ ብርጌድ 13 ክፍለ ሰራይ 61 በፂሕኒ ሕጂ እዛ ናህን ኣሃዱ ንግንባር ደቂ ኣምሓርያ ትኽእል ንዞባ ደቡ ደባይ ደባይ ተዋጋኢት ኮይና ንዞባ ደቡብ ኢና ንኸይድ ማለት እዩ ዞባ ደቡብ ነዊሕ ጌርና ኢና ሕጂ እቲ ዝነውሐ እዋን ኮፍ ድበልናዮ ዓዲ ኣብ ዞባ ደቡብ ኮይኑስ ዕና ፈርዖ ትበሃል እያ ና ፈርዖ ዝነውሐ ግዜና ኣብ ዕና ፈርዖ ኢና ተቐሚጥና ሕጂ ድግሳ ናይ መጥቃዕቲ ድግሳ ይሕሰብ ስለዝነበረ ንኸይድ ንመፅእ ንኸይድ ንምለስ ኢና ነርና ሕጂ ሓደ መዓልቲ ዲብያ ጌርና ውዒልና ኣብ ዓደበነ ዝበሃል ኣተባብ ሰገነይት እዩ ኣይፈልጠን እየ ሽዑኢና ንፈልጦ ዘለና ማለት እዩ ኮለኛ ትመፅእ ነይራ ዋላ ኣብዑር ነይሮም ከማኒ ማለተይ ንሕሩድ ንኢንኮደ ነስመራ ዝኸዱ ሒዞሞም ናይ ኢትዮጵያ ማለት እዩ እዋ በብቶም እዮም ቶም ኣብዑር ዋላ መፅዓኛ ነይሮም ኣፍራስ ነይሮም ከምሳት እዮም ነይሮም ሕጂ እ

0: ጤነት ረ እንታይ ሒዛ ነራ? ቢራ ቢራ ኣፅዒና ነራ ምስ ርሜርክያ ኣድቢና ነቶም ከብቲ ነቶም መፅዓኛ ዋላ ነታ ቢራ ሒዝናያ ኢና። ደይርስዓኒ ሽዑ እቲ ቢራ በቃ ብኻኣለ ብነፀሉ ፅዒኑ ከይድ በቲ ኣንሶላና ዋላ ነቶም ጓሶት ፀዊዕና ውሰዱ ኢልናዮም፣ ዋላ ብራሸኹምሉ ኢልናዮም።
1: እቲ ቢራ
0: ኣይፈልጥዎ
1: ይጥይቁ ጉድረኺቦም
0: ብታይ ዳ ሞ ናይ ፀላኢ እንድዩ ናይ ፀላኢ ስለ ዝኾነ ሕጂ ንሕና በቃ ውሰዱ ዝወሰለ ይውሰድ ኢልናዮም። ንኻ ወሲድና ማለት እዩ መዘናግዒ ገለ መለስ ዝኾነካ ካብኡ ንዕና ፈርዖ ኢና ንምልስ። ኣብ ዕና ፈርዖ ምስ ተመለስና ዋላ ተንከብቲ ምሳና ዋላ መፅዓኛ ምሳና እንድዩ ተን ኣድገ በቕሊ ማለት እዩ። ዕና ፈርዖ ምስ ተመለስና እተን ጥሪት ነተን ኣሃዱታት ነታ ብርጌድ ማለት እዩ ዋላ እንዳ ከቢድ ብረትና ዋላ እንዳ ቶም ኣጋር ሓይልታትና ተመቂለን ንሕሩ ድበልዑን ማለት እዩ ብፅሒቶም ኣልተይ ዕረፍቲ ስለ ዘለና ማለት እዩ። ተንዲ ተረፋ ድበዝሓ ኸ ውድብና ፍሉይ እንድዩ ንበተኽ ዓቕሚ ደይብሉ ተባሂሉ ነቲ ሽጉር ሽጉር ህዝብና ዓዲልዎን ሓረስታይ ዓዲልዎም ማለት እዩ። እቶም ኣድገ በቕሊ እንድሕር ኮይኖም ግን ባቡርና እንድዮም ንዓና መርከብና እንድዮም ብምንታይ ክንሰርሕ እሶም ንዓና ተጠቂምናሎም ኣባጊዕ ነይረን እውን ኣባጊዕ ከምኡ ንዘይብሉ ተዓዲለን ዝሕረዳ ከዓ ተሓሪደ
1: ዓባይ መዘከርታ
0: ኣነ እዚ ኣይርስዓኒ
1: ካልእ ክስታይ ፈጢሩ ነይሩ ይኸውን እዩ ነቲ ፅጉም ፅጉም ክትዕ
0: ፈትሕሉ ፈትሕሉ ምክንያቱ ሲ ሕሰብ እዮ ሞ ክንደይ ሽጉር ድ ነይሩ ግን ውድብና
1: ሓራይ ሕጂ ኣብ ታሪክ ሂወትኪ ተመክሮኺ ገሌ ኮናን ክንኣቱ ታቐንዲ መራኸቢትና ኣብ 1978 ደቂ ኣንስትዮ ዝተሰለፍና ካብ ዝተፈላለየ ኩርናዓት ዝመፃናት ዝግሬት ኮንኪ ክሳብ ከባቢ ዓዲ ቀይሕ ነይረን ድግሳ ካብቲ ከባቢ ነይረን ከባቢ ሰገነይትን ካብ ሰገነይትን ነይረን ደቂ ኣምሓረ ከምኡ ሳሓርቲ ከምኡ ካብ ሓማሲን በዓል ትሪንዳድ ክገልፀአን ከለዋ ሕጅስ ክሳብ ኣብ ድፋዕ ከይደን መስዋእቲ ዝኸፈላ ኣለዋ። ካብ ኣስመራ ከይተረፈ ካብ ከባቢ ባፅ ካብ ሰምሃር ካብ ተፈላለየ ኩርናዓት ዳርጋ 2,000 ኢና ኮይና እዚ ፍሉይ ታሪክ እዩ። ኣብ ሳሕል ኣብ ህዝባዊ ግንባር ክንዲዚ ብዝሐ ደቂ ኣንስትዮ ኣብ ክፍሊ ታዕሊም ወሒዝና ይንፈልጥን ኢና እቲ መጀመርያ ድሕሪኡ ብብዝሒ እንዳመፃ ከይደን ሽዑ ዝወፀት ሽም ሕጂ ትደጋገም ዘላ ዝሰከፈትኒ ግን እታ ካምቦድያ ትብል ቃል እያ ሰኸ ነብረሃ ኢለ የ ብዙሓት ንዝክራ ኣለና ገለገለ ግን ከም ፕሬዚደንት ሽም ዘውፃልና ዘጠምቐልና ይብላ ዋ ፕሬዚደንት ኢሳ ሽዑ ዋና ፀሓፍሲ ምስቲ ኩሉ ፍልጠቱ ከም ሰብኡ ንእስነቱ ከብሊ ንዝፈትዎ ሃገሩ መፂስ ንካልእ ሃገር ክሸጠና ድሕሪ ሕጂ ካምቦድያ ክንትበሃላ ከዓ ኣይወፆን ሕጂ ከመይ እያ መን ይውፅይዋ እስኪ ኣበይ እያ እታ ቦታ መን ይውፅይዋ ኣባ
0: ኣነ ትዝከረኒ እዛ ካምቦድያ ትብል ቃል ፕረዚደንት ኢሳያስ ዘይኮነ ሲ ኣብ ሓሊበት ንከለና ማእቶት እንዳካየድና ከለና ኮምሬድ ሓድጉ እዩ ሕጂ ቅድሚ ኮምሬድ ሓድጉ ምባሉ ፊልም ርኢና ነርና ናይ ካምቦድያ ናይ ሰወራ ካምቦድያ ሰወራ ካምቦድያ ሲ ፊልም ኣብ ስክሪን
1: ኮምሬድ ሓድጉ ሂወት ዘሎ ከይመስሎም
0: እወድሓ ኣብ ስክሪን ገይሮም ኣርዮሙና ሕጂ እቲ እሳተን ዘካይድኦ ነበራ
1: ማእቶታዊ
0: ንጥፈታት እንዲ ነይሩ ሪለየን ቀባበላ ነይረን ቅብብል ምሻለኪ ተሓንቲ ትብ ተሓንቲ ትብ ተሓንቲ ትብ ሕጂ ኣብ ከምዚታት ንሕና ከዓ ኣብ ማእቶት ንጡፋት ኢና ነርና
1: ሕሉፍ ሓሊፉና ዝክርዮ እንድሕሪ ኮንኪ እታ ካምቦድያ ዘራ ጎደታ ሴፍ ዝበሃል
0: ባኮ
1: መፅ ነይሩ
0: መግቢ
1: ከምዚ ፕሮቲን ዓይነት ድዩ ገለ ንጥቀመሉ ሕጂ ገለ ደይበን ገለ ከዓ ብሪለይ ኣብ ቶሚን ዲና ነእትዎ ነርና
0: ኣብ ገረብ ኣበይ ደሎ ቶሚ ኣብ ትሕቲ

0: ኣብ ትሕቲ ዓብ ገረብ ከምዚ ጫዓታት ገለ መለ ነይሩ ኣብ ትሕቲኡ ይራገፍ እሞኒ ኣብኡ ብራሳ ኢና ንፅፍፎ ነርና ንፋዓት ነርናና ደቂ ገጠር ክነፍዓ መዓት እየን ኣብ ዕንጨይቲ ምውፋር ንፍዓት ኣብ ማእቶት ንፍዓት ኣብ ኩሉ ንፍዓት እየን ነተን ንደቂ ከተማ ዘበልና መማህራና እየን ነረን ሕና ከዓ ንዕን ርኢናስ ንተብዕ ነርና ካብአን ከይንተርፍ ካብአን ከይንሰንፍ ክስታይ ንገብር ሓቦ ኒሕን ስንቃና ነረን ብጣዕሚ ሕጂ ኣብ እግሪ ገረብ ዩ ራገፍ ነይሩ ኣብ እግሪ ገረብ ተራጊፉ ቴንዳ ይሽፍን ነይሩ ምክንያቱ ስለምንታይ ኣብ እግሪ ገረብ ክሻፋ ከይረአ ነፋሪት ከይትመፆ ከይትድክዖ ተባሂሉ እዩ ስለዚ ብድሕሪኣ ብድሕሪ እዛ ፊልም ምስ ረኣና ንሕና ከዓኒ ከምኡ ዓይነት ንጥፈታት ንገብር ስለዝነበረ ይሕጎስ ክሪአና ከሎ ማራይ ድሕጎስ ነይሩ ስዎእ ኮምሬድ ሓድጉ
1: ሕጂ እታ ፊልም ክብልዋ ከለዉ ክምላኣ እምበር ፅቡቅ መፅያ እንድያ ዘላ እዚአን ኮ ካምቦድያ የን ገለ ክብሉ ከለዉ እዚአን ሲ ጀጋኒ የን ዝበልዎ ገይሩ እዩ ተረዲእዋ ጉሩህ ጥዑም ሕያዋይ እዩ ነይሩ ካብኣ ሕጂ
0: ና ካምቦድያ ትብል
1: ተሽኪል ምስ ወሰደና ዝክርያ ዲኺ ኣብኡ በጥ ምስ በልና ጎልጎል እንዲ ወላ ቡምባ ትተኮስ ወላ መድፍዕ ትምፃእ ንቕ ከይትብላ ተባሂልና
0: ኢሉና
1: እሰን ኣይኮናን ድሕድረጊ ካምቦድያ ንስኽን ይኽን ኢሉ
0: ኢሉና
1: ዋል ኣፍሮ ነራ ጥቃይ ስሓቅሙይት ንፅባሒቱ ክርኤና ዋላ ገለ ካምቦድያ
0: ፅውዕ ነይሩ እዚኣታ መፀውዒት እምበር ፕረሲደንት ኢሳያስ ከምኡ ይበለ ፕረሲደንት ኢሳያስ ዝመለሳ ኣብ ክፍሊ ታዕሊም ምስ መፀና ዝክርቲ ኮይን ክብሊኣት መፂና እዩ ከምዚ ናይ ኣጋምሸ ሰዓት 4 ሚሊታር ተኸዲንካ ብሩባ ተሰራዕ ተባሂልና ሓሙሽተና ሓይሊ ኣብ ሓንቲ ሩባ ተሰሪዕና እጂ ፕረሲደንት ኢሳያስ ከምከባቢ ሰዓት 4 መፅኡ ምስ ብፀውቲኡ መፂና ሕታ ሓቲታቶ ጓል ሸሪፍ
1: እዎ ብዛዕባ መነባብሮና ከምዚ ኮይኑ ተፀጊምክን ክፍሊ ታዕሊም ቅድሚ ሕጂ ከምዚ ይነበረ ገለ ኢሉ ድሓድሓ ንኢልና ንሕና ኣብ ጥሜት ኣብ ገለ ዝስማዓና ነገር ኣይነበረን
0: ኣይጠመናን ከዓ ኣይጠመናን ማለት ሲ ሕሰብ እየ ጥሜት ዝበሃል ኮ ፆምካ ትሓድረሉ እዩ ወዲ ዓከር የዕረብና ወዲ ዓከር ብዝተፈላለዩ መገዲ ገርና ንሰት ንበልዖ ነርና ንስንክሶ ነርና ስብቆ ነይሩ ስብቆ ንሰቲ ነርና ሰብ እያ ከብደስ ኣይጠሜትን ፆም ኣይሓደረትን ሃሂል ኣይሓደረትን ስለዚ ጥሜት ዝበሃል ኮ ትበልዖን ትሰትዮን ክስእን ከላ ሓጥራ እዩ ብኣቕሙሲ ሰውራ እንዲታይ ድኣ ሞኒ ምክንያቱስ ክልቲ ዕላማ ሒዝና ኢና ኮወፂና ካብ ገዛና ንመስዋእትን ንናፅነትን መስዋእቲ እንድሕር ድኣ ሃልዩ ናፅነት ከም ዘላ ካልእ ሲ ኣይዓጅበን ንሕና ኮ እዘን ዳርጋ 2,000 ዘይኮናስ 2,000 ሙሉኣት ደቂ ኣንስትዮ ኢና ወፂና ዝክርቲ ኮንኪ ማና እዚአን ከንታይ እየን እታ ብረት ስለዘይዓጠና ታዕሊም ስለዘይወረድና ኢና እምበር ኩለን ዓመት ሙሉእ ካብ 77 ክሳብታ ዘዝለቐና ላዕለ ኣብ ወሰከ ቦታ በርባዕቲኡ ምብራቅ ማለተይ በርባዕቲኡ ማእዝን ብሰሜን ብደቡብ ብምዕራብ ብምብራቅ ዝመፃ ደቂ ኣንስትዮ ተጋደልቲ ኢና ነርና እንታይ ንፍለ ነርና ካብኦም ወላ ሓንቲ ደፍሊ ነበረና እንታይ ደኣ እታ ወታደራዊ ታዕሊም ስለዘይገበርና እምበር ፖለቲካ ንምሃር ንፈልጥ ነርና ኩሉ ሽግራት ንፈልጥ ነርና ኣብ ከተማ ኮኒ ሰብዮ ኣብ ድፋዕ ከድና በዓል ዓዲ ካንታ ንስንክት ነርና ከባቢ ዓዲ ቀይሕ
1: ብዙከባቢየርኢና
0: ነይሮም ከባቢ ሰሓርቲ ብምሉእ ከዓኒ ምግብና ንወፍር ነርና ኣብ ዓላ ኣብ ደቂ ኣምሓረ ዝነበረ ሆስፒታላት ከዓኒ ምስ ውግኣት ከዓኒ ላዕልን ታሕትን ንብል ነርና ንሕክም ነቀባብል ነርና ብዓቕምና ንሓፅበሎም ነርና ኩሉ ንገብር ና እንታይ ተሪፋና ነራ እታ ወታደራዊ ሳዕሊምን ታቃታ ምስሓብን ጥርያ ተሪፋና ስለዚ ሽግር ፈሊጥና ኢና ወፂና ናይ 78 ተጋደልቲ ብደይ ቀልዓልን ብደይ ምግናን ኩላትና ተጋደልቲ ኢና እንታይ ዳ ብረታዊ እዛ ወታደራዊ ሳዕሊም ጥራይ ስለዘይተዓለምና ኢና ኣንኸም እያ ድብ
1: ንኣባላት ታዕሊም እኳ ንውዕዮም ነርና
0: ማራ ንሓልፎም ነርና
1: ንውዕዮም ዎ ታዚአን በርዶክ እየዳልና እየ ንብሉ ሕራይታ ናይ ጓል ሸሪፍ ኣምፅያ ሕጂ
0: ጓል ሸሪፍ እንታይ ኢላ ሓቲታቶ ነራ ኣነ ከምዝመስለኒ እንተጎዲ እንተጉዲለ ከዓ ስኺ ስለዝነበርኪ ነታ ዓለምቲ ስለዝኮና ብሓንሳብ ስለዝነበርና ምልእላ ተልዩ ከማናሲ ኢላቶ ኣብ ሰውራስ ከማና ዝኣመሰላ ብብዙሒ ደቂ ኣንስትዮስ ዝተሰለፋ ህልዋዶ ብሃገራት ትፈልጥ ኢላቶ
1: ኣበየነይቲ ሰውራ
0: ኣበየነይቲ ሰውራ ኢላቶ ምጂ

0: ፕረሲደንት ኢሳያስ ካንታ ይልዋ ምናልባት ይልዋ ካምቦዲያ ይልዋ ሕጂ ከምዚ ክብል ከሎሲ ንሕና ብብስ
1: ኣብ ካምቦድያ እውን ብክንዲዚ ናትክን ኣይኮን ናትክን ዝተፈለየ
0: እወ
1: እዩ ዘብርሃ
0: ከማንዲ ድብል ሕጂ ሞራል ዲ ክህበና ክሕጉሰና ድዩ መሊሲ ዲ ከተባብዓና እዚኣ ንዕኡ ትምልከት
1: ሕጂ እታ ካምቦድያ ብከማያ ተጠቂሳ እምበር ፕረዚደንት ኢሳያስ ሽዑኡ ዘጠምቐና ኢለ ነቕርባኣ እታ ቀንዲ ሕጂ መዛረቢተይ ትደጋገም ኣላ በጨቕ ትብል ኣላ ኣብ ፅሑፉ ክትቀርብ ሕጂ ንተወሰና ሰባት ንምሕማይ ዘይኮነ ኩሉ ናብቲ ታዕሊም ዝነበርና ክንቃለስ ኣለና እዚኣ እዚኣ ይኣኸላ ትትረፍ ኤርትራውያን ክንስና ንካልኣ ሃገር ክንብል የብልናን ድሓር
0: ኣብኣ ግን ማና ክኸልፈኪ ፕረሲደንት ኢሳያስ ዋናቕፋ ደይብል ኣዳል ደይብል ኣፍ ዓበት ደይብል ደሰሜየና ክሰምን ድሕር ኮይኑ እንታይ ኮይኑሉ ብናይ ባዕዲ ሃገር ንዓና ክስይመና ክእል እዚኣ ኳ ንድሕራ ዝተፊልካላሲ ፍልይት እያ
1: ሰኣን እንታይ ሽሙ እዩ ሕጂ ካምቦድያ ንኣፍልጦ ዘይፈልጣሎ ኣይብልን ንመዘኻኸሪ ኣብ ደቡባዊ ምብራቅ ኤስያ እትርከብ እያ ኣብቲ ግዜ እቲ ከዓ ካብ 75 ክሳብ 79 ኣብ ውግእ ነይረን ቬትናምን ካምቦድያን እታ ጠንቂ እኳ ካምቦድያ እያ ትመስለኒ ቬትናም ደፊኣት ነቲ ስርዓት ቀይራ ተቆፃፂራታ ሕጂ ካብ ታዕሊም ምስ ወፃና ንሕና ነተን ድሕሬና ዝመፃ ቬትናም ተባሂለን ኣንታቲ ታሪክ እውን ከምኡ እኮ እዩ ዘሎ ገለ ኢሎም ነፊአን ግን ኣየድመቓኣን ኣየስመራላን ሃሲሳ ሃሲሳ ኣይተበለትን ንሕና ግን 19 በጨቕ በጨቕ ነብላ ኣለና ኣብ ፅሑፍ ከይተረፈ ሕጂ ንደቅና እንታይ ከነውር ርሲና ስለምንታይ ምን ካምቦድያ ተባሂለን ነይረን ዝበሃል ከይመፅእ እዚኣ ስለ ዘሰከፈትኒ ካምቦድያ ሓደ ብፃይ ብገርሁ ክፍኣት ሃልይዎ ደቂ ካልእ ሃገር ኮይናዮ ኣይኮነን ኤርትራውያን ምዃና ይፈልጥ እዩ ሕጂ ከዓ እዚኣ ካብ ሎምን እኒ ወላ ካባ እያ ትሒዝኪ እዛ ካምቦድያ ትበሃል ተዘይጠቐስና እያ ብኤርትራ ውርነትና እንሕበን መዳርግቲ ኣልቦ ቃልሲ ተኻይዱላ ዝተረኽበት ሃገር ንዓ ኢና ነድመቕ እምበር እንታያ ካምቦድያ ተተረስዐት ፅቡቅ እዩ ድሕሪ ሕጂ ኩልና እንተቋረፅናያ ዝሓሸ ኮይኑ እስማዓኒ ትብልዮ ነገር ተለክካ
0: ኣክሰብቡቅ ንስያ በቃናት እዮም ከመይ ያ ሓሳሚ ምክንያቱ ብሓንሳብ ስለ ዝነበርና ስጋዕ መጨረሻ ንስኹም እንዳ ዜና ተወዚዕካ ኣነ ቤት ምሰውራ ከኢደ እዚ ክትበሃል ከላስ ብሓንሳብ ኢና ነርና ማለት እየ ድምላእ ኣላ ጉዳይ ሲ የብለየን ሓንቲ ያሰ
1: ሕጂ ግን ትደጋገም ስለ ዘላ ዶብ ይገበረላ
0: ይገበረላልካዕ
1: ከም ፍረ ግንዳዕ ነፊራ ትጥፋእ ግንዳ ምስተተ ኮሰት ፍሪኣ
0: ኮፍርፍብይበኒን
1: ትምነን እዚኣውን ሕጂ የቐኒ የለይ ኣባት ስለቲ ዝሃብክና ዕድል እንታ ዝበልኩ ኸ መበል 50 ዓመት ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ንዓኣ ንወዳድብ ስለ ዘለና ትተሓጋገዝ ንኽኣለኺ ኣባላት ምሳኽ ዝነበራ ሽዑ እንደገና ንዕድመኩም ኢና ስፍሕ ዝበለ ዕላል ክህልወና እዩ ሕጂ ግን የቐኒ የለይ ካምቦድያ ንምሓለላ ዶ ኸይኑ ደግማ ዳሕራ
0: ንምሓለላ ንምሓለላ ተጋደልቲ ናይ 75 ናይ 78 ዘይንብል
1: ክቡራት ተዓዘብቲ ወላ ጋዜጠኛታት እውን ንኣባላት ዜና መጀመርያ ሓበሬታ ክህብ ካምቦድያ ትብል ሰብ እንተዳኣልያ ንቑረፃ ኤዲት ንግበራ ከምዘይትቃላሕ ንግበር ንሕና ናይ 78 ደቂ ኣንስትዮ እንኾር ዓሉ ታሪክ እንኾር ዓላ ሃገር ስለ ዘሎ ብኡ እኹል እዩ ካምቦድያ ብስም ካምቦድያ ኢና ንፍለጥ ዝበሃል ብካምቦድያ ንፍለጥን ኢና ንሕና እታ ካምቦድያ ኣብ መፃፃኣ ገሊፅናይ ኣለና ፕረዚደንት ኢሳያስ ከዓ ወሪድዎ ኣየጠመቕናን የቐኒ የልና ዝመፅእ ቀዳም ብካሊእ ይራኽበና

ሰላም ኣብርሕቕ ናብ ቀረባን ኪንኩም መደብና መደብ ሸውሃት ሳይዳ ተከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ እነሪኦ ኣሰራርሓ ምግቢ ከዓ ዓይኒ ዓተር ምስ ቃንጢሻ እዩ ክኸውን። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ኣሎ። ኣቐዲመ ግን ከምቲ ኩሉ መዓልቲ ንብሎ

ክልተ ማንካ ጣውላ በርሰሜሎ ክጥቀመ ክልተ ሽጉርቲ ቀይሕ ተመቲሩ ተኣትሎ ክልተ ማንካ ጣውላ በርሰሜሎ ሓደ ማንካ ጣውላ ሽጉርቲ ፃዕዳ ኣኺሎ ማሽሩም ሓንሳእ ርር ኣቢልናዮ ወይ ድማ ብኻራ ጌርና ክንቅጥቅጦ ንኽእል። ፍርቂ ኩባያ ዘይቲ ኣውሊዕ ተጠቒመ ኣለኹ። ዘይቲ ስምስም እውን ክንጥቀም ንኽእል ኢና። ከምዚኣ ገይረ ሓንቲ ሰብ ክስኽትታ የ ንሳ ሽሉቕ ምስ በለትለይ ከዓ ዓይኒ ዓተርን ድተረፈና ቅመማትን ከነእትው ኢና።

ሓራይ ማይ ውዑይ ማይ ፍሉሕ ኣፅኒሕና ኣቁሩብ ነእትወላ ስጋ ንእሽተይ ክሰማማዓልና ኣንጥሻ ከዓ ብስል ክብለልና ንእሽተይ ከምዚኣ ገርና

ኩሉ ቀመማትናን ዝተረፈ ኣስቤዛናን ማለት ዓይኒ ዓተር ኣብ ጨፉን ከነእቱ ኢና። ሓደ ማንካ ጣውላ በርበረ የእትዋ ኣለኹ።

በርበረ ጸሊም እና ደሞ አንካ ሻይ ጫው

ከምዚ ኢላ ትስምምዕ መሰበለትልና ሓንሳእ ንክንከድና ኢና ትስምምዕ መሰበለትልና ኣውሪድና መሊስና ኣብ ባዴላ እንዳቆንጠርና ባዴላ ክንሰርዓ ኢና ማለት እዩ። ራይ ተሓሪ ጨፉን ከዓ ኩሉ ነገር ምስ ተሰማማዓልና ናእቲና ምስኣ ከነሰማማዓ ኢና ሓደ ኩባያ ሓሪ ጨፉን ይጥቀማ ኣለኹም።

ምርኣይ ከምዚ ኢላ ተስምምዕ መሰበለትልና መሊስና ኣብ ቅብኣት ዝተለኸ ባዴላ

ዓይን ዓተር ምስ ማሽሩም ኩሉ ኣገዳሲ ዓይነት መግቢ እዩ ማለት እዩ። ዓይን ዓተር ናይ ዓድና በሲሉ ቁሩብ ተሓንቲሉ ማለት እዩ፣ ቁሩብ ተፀፂኡ። ድሓር እንታይ ኢና ክንገብር? ብማንካ ጌርና እናዓቀና ኣብ ባዴላ ክንሰርዕ ኢና ማለት እዩ። ከምዚኣ ጌርና

ሓይን ዓተር ብፕሮቲን ሃብታም እዩ። ምስ ቅራፉ ስለ ዝኾነ ከዓ ብፅሕጊ ብቪታሚናትን ማዕድናትን ሃብታም እዩ ማለት እዩ። ቃንጢሻ ከዓ ከምኡ ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ። ቃንጢሻ ዓሌቶም ዘይንፈልጦም ቃንጢሻ መርዛማት ቃንጢሻ እውን ኣለው እዮም ኣብ በረኻታት ዝፈርዩ። ስለዚ ክንጥንቀቕ ይግባእ።

እና ማለት እዩ ካብ ዓልየቶ ዝተፈልጠ ወይ ድማ ሰብ ሞያ ካብ ዘፍረይዎም ካብ ናይ ሚኒስትሪ ሕርሻ ክንጥቀም ፅቡቅ እዩ። እቲ ጥዑይ ቃንጢሻ ግን ትሕዝትኡ ብጣዕሚ እዩ ፅቡቅ። ብቪታሚናትን ማዕትናድን ሃፍታም እዩ። ብኣንቲ ኦክሲደንት ሃፍታም እዩ። እዚ ድማ ዝመረተን ዝሃስዩን ነገራት ካብ ኣካላትና ዝፀርግ ማለት እዩ። ንእምሮ ዝሕግዝ ባእታታት ኣለዎ ማለት እዩ። ቅመማዊ ባእታታት ኣለዎ። ስለዚ ብጣዕሚ ኣዝዩ ሃፍታም ዓይነት ምግቢ እዩ። ሙሉእ ፅሕጊ እውን ኣለዎ። ፅሕጊ ማለት ፋይበር ብጣዕሚ ኣገዳሲ እዩ። ስኻ ከምዚኣ ጌርና ኢና ተኣሽሙ ንገብረን ድሓር ተደኣ ደሊና ከም በርገር ኣብ ማእኸል ባኒ እቲና ክንምገቦ ንኽእል። ተደኣ ደሊና ከዓ ምስ ትኾነ ዓይነት ቀሪብና ከዓ ክንምገቦ ንኽእል ማለት እዩ። ኣብ ስጋ ዘሎ ትሕዝቶ ከዓ ኣብዚ ኣሎ። ምክንያቱ ብፕሮቲን ሃፍታማት እዮም ኩሎም። ዋላ እቲ ቃንጢሻ፣ ዋላ እቲ ዓይኒ ዓተር፣ እቶም ኣብኡ ኣትዮም ዘለዎ ቅመማት በብናቶም ከዓ ንናቶም ዝኾነ ትሕዝቶ ኣለዎም።

ብቐሊል ክንረኽቦ ንኽእል ኩላትና። ግን ኣብቲ ትሕዝቶ መፂኻ ከዓ ትሕዝቶ ኣብ ስጋን ኣብ ዝተፈላለየ ከበድቲ ንብሎም ትሕዝቶ ከዓ ዝውንን ማለት እዩ። ስለዚ ክንጥቀመሉ ብጣዕሚ ፅቡቅ እዩ። ብዝተፈላለየ ኣሰራርሓ ክንጥቀመሉ ፅቡቅ እዩ።

ከምዚኣ ጌርና ደረቕ ኢለን ክሳዕ ዝወፃልና ኣብ ፎርኖ ከነእትዎ ኢና። ከምዚ ጌርና ኣብ መጎጎ እውን ክነእትዎ ንኽእል ኢና። ዋላ ሓንቲ ፀገም የብሉን፣ እንተዘይፀቢቑ ኣይሓምቕን እዩ። ከምዚኣ ጌርና ስንክታቢልና ኣብታ መጎጎ ጌርና ክንጥፍጥፈንሲ ፀገም የብሉን ማለት እዩ። ከምዚኣ ጌርና ስር ዓቢልና ኣብ ፎርኖ ነእትዋ ማለት እዩ። ፎርኖና ትወሊዓላ። ድርቕ ኢለን ውፅእ

ምስ በላልና ንእሽ ደቂሕ ምስ በላልና ኣውፂና ምግቢ ከምዝደለናዮ ዓይነት ጌርና ክንጥቀመሉ ንኽእል። ብሳንዱች ክንጥቀመሉ ንኽእል፣ ምስ ቅጫኡ ኩሎ፣ ብማንካ ፓርኬታ ጌርና ክንጥቀመሉ ንኽእል፣ ምስ ካልእ ዓይነት ምግቢ ክንጥቀመሉ ንኽእል ከምዝደለናዮ ማለት እዩ።

ከምዚ ኢላ ወፂያት ልና ኣላ። ልክዕ ከም ናይ በርገር ኣሰራርሓ ተሰሪሓ ደላ ማለት እዩ ትሕዝቶኣ እውን ከምቲ ዝበልናዮ

ኣዝዩ ሃብታም ትሕዝቶ እዩ ዘለዋ። ብቕልል ዝበለ ኣሰራርሓ ከዓ ተሰሪሓ ከምቲ ዝበልክዎ ኣዲመ ከዓ ኣብ መጎጎ እውን ክንገብሮ ንኽእል ኢና ማለት እዩ። ከምዚኣ ጌርና ሓዋዊስና ፅቡቅ ጌርና ኣብ መጎጎ እውን ክንገብሮ ንኽእል ኢና፣ ወላ ሓንቲ ሽግር የብላን። ስለዚ ባኒ ኣዳሊና ከም በርገርጌርና ክንምገቦ ንኽእል። ኣብኡ ከሎ ሰላጣ ሓዊስና ከዓ ከምቲ ክንብሎ ዝቐነና ቅጫዲ ዝተፈላለየ ነገር ጌርና ክንምገቦ ከዓ ንኽእል ማለት እዩ። እሱ ንበዓሉ ሙሉእ ትሕዝቶ ዘለዎ እዩ ማለት እዩ።

ከምዚኣ ጌርና ንምግቢ ነዳልዋ ሕጂ ከምቲ ክብሎ ዝፀናሕኩ ባኒ ናይ ሳንዱች ኣዳሊና ኣብ ውሽጢ ባኒ ጌርና ወይ ድማ ብዝኾነ ዓይነት ባኒ ኣብ ውሽጢ ባኒ ጌርና ልክዕ ከም በርገር ክንጥቀመሉ ንኽእል ማለት እዩ። ኣብቲ ትሕዝቶ እንተኸድና ግን ደጋጊማ ክገልፆ ፀኒሐ ኣብቲ ዓይኒ ዓተር ከምቲ ክብሎ ዝፀናሕኩ ብቪታሚናትን ማዕድናትን ምስ ቅራፉ ስለ ዝኾነ ሃፍታም እዩ፣ ብፅሕጊ ሃፍታም እዩ፣ እንደገና ብፕሮቲን ከዓ ሃፍታም እዩ። እቲ ኣብ ስጋ ክንረኽቦ ንኽእል ፕሮቲን ኣብ ዓይኒ ዓተር ኣብ ዓተር ከዓ ንረኽቦ ኢና ማለት እዩ፣ ኣብ ጥሬታት ከዓ ንረኽቦ ኢና ማለት እዩ። ኣብቲ ቃንጢሻ ከዓ ከምቲ ዝበልክዎ ኣቐዲምና እቲ ፅቡቅ ቃንጢሻ ዓሌቱ ካብ እንፈልጦ ቃንጢሻ ክንጥቀም ብጣዕሚ ፅቡቅ እዩ። በዚ ኣጋጣሚ ሚኒስትር ሕርሻ ክላበቦም ዝደሊ ብብዝሒ ተዝፈርየልና ብጣዕሚ ፅቡቅ ነይሩ። ብብዝሒ ኮና ንረኽቦ ደሊኻ ኢኻ ትረኽቦ። ስለዚ ቃንጢሻ ብብዝሒ እንተዝፈሪ ብጣዕሚ ፅቡቅ ነይሩ። ምክንያቱ ተኣብኡ ዘሎ ትሕዝቶ ኣዝዩ ፅቡቅ ትሕዝቶ እዩ። እሱ ድማ ብፕሮቲን ሃፍታም፣ ብቪታሚናትን ማዕድናትን ሃፍታም፣ ብፀሕጊ ሙሉእ፣ እንደገና ኣንቲ ኦክሲዳንት ዝውንን ማለት ንዝመረቱ ነገር ወይ ድማ ንዘየድልዩ ነገር ካብ ኣካላትና ናይ ምፅራግ ነገር ተኽእሎ ዘለዎ፣ እንደገና ንእምሮ ንምስትውዓል ንዘይምርሳዕ ድማ ዝሕግዝ ስለ ዝኾነ ብብዝሒ ክንጥቀመሉ ክንክእል እንተደኣ ኮይና ብዙሕ ፍራይ ክህልዎ ኣለዎ ማለት እዩ። ስለዚ ሎም መዓልቲ እዚ ዝተማሂርናዮ ዘለና ትምህርቲ ኣዝዩ ፅቡቅ ዓይነት ትምህርቲ እዩ። ትውኣት እዩ ዘሎ ሽጉርቲ ፃዕዳ፣ በርሰሜሎ ሽጉርቲ ድማ ከከምቲ ኩሉ መዓልቲ ንገልፆ ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። እዚኣ ኩሉ ነብሳ ናይ ጥዕና መግቢያ፣ ምክንያቱ ተቀላለያ ኣይኮነትን ኩላ ከምታ ዝረኣናያ። እቲ ዓይኒ ዓተር ብማይ በሲሉ እንደገና ናይ ዓድና ዓይኒ ዓተር ኦርጋኒክ ዝኾነ ትሕዝቶ ዘለዎ እዩ። ስለዚ እዚኣ ኣንጢሻ ምስ ዓይኒ ዓተር ናይ ሎሙ መዓልቲ ኣሰራርሓ

እኔ ፌዴሬሽን አትሌቲክስ ኤርትራ ለትነዘመት 30 ወቀዳማይት ብድረ ሰር ማራቶን ሰነት ክላለፍ ዕስረ ወስስ ማለ ሰንበት ዓባይ ዲብ ኣግዳ ሸዋርዕ መዲነት መንደፈረ ገብአት እታ ብድረ ምን ውላዶ ኣዋል ዝያት 150 ኣትሌታት ኣንድያት ግብለት ምግብ ጋሽ በርካ ወናዲ ደንደን ውዛረት ድፋዕ ሻረከው ኣደንጎ ባሄኒ ኣዋላይት ምን ናዲ ኣቕሊም ግብለት ማጆር ቴድሮስ መዳልያ ድሃብ ካስ ዓብ 13,000 ናቕፋ ነስእ ዲባልና ካልኣይ ኣትሌት ናዲ ኣቕሊም ግብለት ተክለሃይማኖት ብርሃነ መዳልየት ወርቅ ወ 80,000 ናቕፋ ሳልሳይ ሄኒ ሳይሞን መብራቱ ምን ናዲ ደንደን ውዛረት ድፋዕ መዳልየት ናሓስ ወ 5,000 ናቕፋ ነስአው 10 መትባድረት ለሻርከ እታ ናይ ኣዋልድ ኣንሳት ብድራ ሄኒ ኦሎምፒካዊት ኣትሌት ነፈር ናዲ ጋሽ ባርካ ናዝሬት ወልዱ ኣዋላይት እንደፈግረት መዳልየት ድሃብ ካስ ዓብ 13,000 ናቕፋ ትነስእ ዲበሌት ካልኣይት ኣትሌት ሚካል ፀገዝ ኣብ ምን ናዲ ደንደን ውዛረት ድፋዕ መዳልየት ወርቅ ወ 80,000 ናቕፋ ሳልሳይት ሄኒ ኦሎምፒካዊት ኣትሌት ዶልሺ ተስፉ ምን ናዲ ደንደን ውዛረት ድፋዕ መዳልየት ናሓስ ወ 5,000 ናቕፋ እንዳ ነስኣያ ተዓወታ እያ እምበለሊ ዲብ ናይ 5 ኪሎ ሜትር ብድራ ውላድ ኣትሌት ናይ ውላድ ኣትሌት እቕሊም ምግብ ዮቤል ዘርኢት ምን ኣዋልድ ኣንሳት ሄኒ ኣትሌት ደሊና ሽሻይ ምናዲ እቕሊም ምግብ ኣዋላይት ደረጀት ፃብጣም ኣለው ደንጎባ ዲበለት ነዘማ ናይ 1.6 ኪሎ ሜትር ብድራ ኣትሌት ፍፁም ኣብርሃም ምናዲ እቕሊም ምግብ ወኣትሌት ካናሪ ተክለ ማርያም ምናዲ እቕሊም ምግብ ተዓወተው ሓይሳ መተቕብለትና ዲብ ኣኽባር ካርጅ ግለ ንትዓደ ኣሜሪካ ወግብለት ኮርያ ለወዲያሁ ናይ ሖል ተድሪብ ሕበር ለትመፅእ ሳምን ክምሰል ኣነብታት ኣምራ እያ ኣደፍላ ምን ዮም 17 ስ 27 ኦገስት ለትገብእ ተድሪብ መቕደረት መሓረበት ግለላ ደቅባ ወጀሸን ግላኣት መቓርሓ ክምሰልቱ ለድወል ሸርሐ እያ ኣሜሪካ እትሊ ዲብ ኣርድ ግብለት ኮርያ ለትወዲ ተድሪብ ለሻርክ ዓጃጅ ጀሻ ክምሰል እያ ተኣመረት ምናታ ግብለት ኮርያ ዝያድ 18,000 ዓስከር ክምሰልቲ ኣሻርካ ተኣመረት ኣልክና ዲብንቱ ቅብለት ኮርያ ለሓዚ ሰበብ ዲብ ትብል ለሸርሓቱ ተድሪብ በሊስ ክምሰል ታሂብ እቱ ተሓዘር ዲበለት ኣሜሪካ ወግብለት ኮርያ ዲብ ድወል ብዕድ ተእሲር ክምሰል ኣለቦ ሓበራያ ተድሪብ ሕበር ወሓርካት ኣሜሪካ ወግብለት ኮርያ ፈረት ኣምን ከም ገብአት እታ ለትሸርሐ ግብለት ቅብለት ኮርያ ኣገለት መፅእ ምና ኣብ ግል ትምፃእ ምና ትቀድር ፈረት ግል እትጋብ ናይ ዓስከሬት ሒለታት ዓበ ፃንሐታ ኣሜሪካ ዲበ ግብለት ኮርያ ዝያድ 28,000 ዓስከሪ ክምሰል ሃለው እግለ ልትኣመር ብራዚል ዋ ሽዌደን ዲብዮም 6 ኦገስት ዲበ ጠወሮ ትፋዕ ለረከዛ ውፋቅ ፈረመያ ለትፋቅ ብራዚል 10 ጥያራት ሓርበ ምን ሽዌደን እግል ትዛበለ ልብል ከም ብእቱ ሰብ መዝ ድፋዕ ኣትኣመረው ብራዚል 36 ጥያራት ሓርበ ግል ትዛበ ለተኣታቅድረ እትፋቅት ዲብ ሰነት ክላልፍ 16 ምስል ሽዌደን ክምሰል ፈረመት ዲብል ተኣምር ኣወላይ ገጽ ሰለሞት ዲብ ሰነት ክላልፍ 17 ግል ለኣንብቶ ኣልክና ዲብንቱ ክልለ ድወል ጥያራት ሕበረ እግለ ለኣፍርያ ለሃትጋ ክምሰል ለያ ኣትኣምራ እያ ሕኩመት ጃፓን ኣብ ሰበብ ቀላዕ ውል ፔትሮል ግልጅረ ለቐድር ደረረ ቅትሳድ ግል ተኣቕልል ሓደ 20 ቢልዮን ዶላር ሜዛንየት ሻፍከት ኣፍገረት ለዓባ ክፋል ናይ ላሜዛንየት ኣብ ሰበብ ቀላ ፔትሮል ዲባ ገብአት እተን ሙእስሳት ወሸሪካት ለተጀህ ክምሰልቱ እንዳ ሸርሐው ሰብ መዝ ጃፓን ካፊ ሓቆ ይገብኣ ግለ ልትወሰክ ክምሰል ቀድራ ፈመው ሓደ ሰዓመታይ ጠለባት ፔትሮል ጃፓን ምን መንጠቐት ምግባይ ምፍጋር ፀሓይ ብሸክል ተረብ ክምሰል መፅእ ተቃሪር ዲብል ሓብሮ ኣባ ስዱፍ ላላ ሓርብ ኣሜሪካ ወኢራን መሻክሉ ዝያድ ማሕገዝ ክምሰል ሳተፈ ያለኣፈማ እቲ መንጠቐት ምግባይ ምፍጋር ፀሓይ ስዱፍ ላላ መሻክል ኣምን ወዓስከሬት ብሰበቡ ማሕገዝ ፔትሮል ብዝሓት ድወል ኣትሳናይ ሜዛንየት ግሊ ደያ ክምሰል ቀሰበያ ልትሓበር እትል ወክድ እሊ ዓውል ፔትሮል ኣብ ደረጀት ዓለም ዝያድ 80 ዶላር ግል በርሚን ባፅሕ ክምሰል ኣላ ተቃሪር ለኣፍህሞም ከግድም ሒሳም ሒሳት መታቅብለትና ናይ ለ ሰዓት ለኣኽባር ዲብላ ታመማና ኣርሲ ኣኽባር ብትግማን እቲ ሓጋት ዲብዮም 6 ኦገስት ዲብሄራር ፈዓልየት በርናምጅ ዓማር ህድግ ሸዓቡ እዳረት መዲነት ገብኣ
أتى مديريات قلوجو بارنتو بيرار عمار درسا من يوم 6 جولاي دام بتادي بحفزة ماي وتربت لتقدم هلا أبا وطنية فيدريشن أتليتكس إريتريا لتنظم ثلاثة وقدمي بدرا سر ماراثون سنة كل ألف عسرة وسس مالي ديب أقدى شوارع مدينة مندفرة قبام أمريكا وقبلة كوريا لودياهون يحول تدريب حبر لتمت السامن كمسل لأن بت أتأمريام برازيل وشويدن دي بيوم 9 أغسطس دي بطورو الدفاع لركزة وفاق فرميام حكومة جابان بسبب قلعو البترول لجرى لقدر درر اقتصاد التعقل حد 10 بليون دولار ميزانية أفكارت مسيت بكيتات

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ቲኤር ቲቪ ሰሙና ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቐሪብና ኣለና። ንምክታልኩም ብኽብሪ ንዕድም። ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ዝካየድ ዓመታዊ ውድድር ፍርቂ ማራቶን ዝሓለፈ ሰንበት ኣብ ከተማ መንደፈራ ብልዑል ድምቀት ተኻይዱ።

0: ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ብሰንበት 9 ነሓሰ ሃገራዊ ውድድር ፍርቂ ማራቶን ኣብ ከተማ መንደፈራ ሰሪዑ እዮም። ኣብቲ ንመበል 31 ግዜ ዝተኻየደ ውድድር ፍርቂ ማራቶን ከምኡውን ውድድራት 5 ኪሎ ሜትርን 1 ማይልን ማለት 1.6 ኪሎ ሜትር ብርክት ዝበሉ ኣፍቀር ስፖርት ብሓፈሻ ኣብ ዓውዲ ስፖርት ዝግደሱ ድማ ብፍላይ ኣብ ዝተረኽብሉ ብድምቀት ተኻይዶም። እዚ ዝሓለፈ ዓመት ኣብ ከተማ ባሮንቱ ዝተኻየደን ዓመት መፅእ ሓደ ካብ ዓበይቲ ውድድራት ካላንደር ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝኾነን ውድድር እምበኣር ብክልቲ ፆታ ኣብ ኩሉ ውድድራት ልዕሊ 150 ክበፅሑ ዝኽእሉ ኣትሌታት ዘሳተፈ ውድድር እዩ ነይሩ። ካብ 3 ዞባታት ማለት ዞባ ማእከል፣ ጋሽባርካን ደቡብን ዝመፁ ኣትሌታት ምስቶም ካብ ክለብ ደንደንን ብወልቂ ዝተወዳደሩን ደሚርካ ማለት እዮም። ፈለማ ውድድሮም ኣንጊሆም ዝፈለሙ ኣትሌታት ናይ 21 ኪሎ ሜትር ወይ ፍርቂ ማራቶን ወየይቱ ነይሮም። ኣብቲ ዛሕሊ ዝዓብለሎ ኩነታት ኣየር ዝተኻየደ ውድድር ቅድሚ ሓደ መዓልቲ ማለት ቀዳም ዝናብ ስለ ዝነበረ እቲ ሓደ ዙርያ 5 ኪሎ ሜትር ዝበፅሕ ዝነበረ መዋደር ቦታ ብምጥልቃዩ ንኣትለታት በዳህነት ነይርዎ እዩ። ኣብ ፍርቂ ማራቶን ደቂ ተባዕትዮ ካብ ፈለማ ኣትሒዙ ሓያልን ቁልጡፍን ፍጥነት ዝፈለመት ውድድር፣ ካብ ካልኣይ ዙርያ ግን ኣትለታት ክማቐሉን ፋሕፋሕ ክብሉን ተረኣዮም እዮም። ኣብ ቅድሚት ኮይኖም ዝቐለሱ ኣትለታት ካብ ክለብ ደንደንን ምስ ኣትለታት ደቡብን ነይሮም። መወዳእታ ኣብ ዝተኻየደ ቅፅበታ ውድድር ድማ ኣትለት ማጆር ቴድሮስ ካብ ዞባ ደቡብ ብሓደ ሰዓትን ባዶ 4 ደቂቕን 41 ካልኦትን ግዜ ዕውት ፍርቂ ማራቶን ናይ ደቂ ተባዕትዮ 2026 ከተማ መንደፈራ ክኸውን በቂዮም። ክልተ ካልኢት ድሒሩ ኣትሌት ተክለ ሃይማኖት ብርሃነ ካብ ዞባ ደቡብ ካልኣይ ተርታ ክሕዝን ከሎ ኣትሌት ሳይሞን መብራህቱ ካብ ክለብ ደንደን ሚኒስትር ምክልኻል ድማ 3 ካልኢት ድሒሩ ሳልሳይ ኣትዮም። ሙሴ ክፍሎም ካብ ክለብ ደንደን ራብዓይ፣ መጎስ ሹማይ ካብ ደቡብ ሓምሻይ፣ ምርሃብ ከሰተ ካብ ጋሽባርካ ድማ ሻርሻይ ተርታ ሒዞም። ካብ ቀዳማይ ክሳብ ሻርሻይ ዝሸለመ ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ እምበኣር ንዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ 13,000 ነቕፋን ወርቂ መዳልያን ዋንጫን ክሽልሞ እንከሎ ካልኣይ ዝወፅእ ኣትሌት ተክለ ሃይማኖት ብርሃነ 8,000 ነቕፋን ብሩር መዳልያን፣ ሳልሳይ ዝወፅእ ኣትሌት ሳይሞን መብራህቱ ድማ 5,000 ነቕፋን ንሓስ መዳልያን ተሸሊሞም። ካብ ረብዓይ ክሳብ ሻርሻይ ዝወፁ ድማ ገንዘባዊ ሽልማት ተቐቢሎም። ዕውታት ካብ ኢድ ኣቶ ሃብቲኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብ ተቐቢሎም። ካብ ዝቕፂልና ሓፂር ቃለ መሕተት ምስ ዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ ዝገበርናዮ ክንትሰግር።
1: ወልክዕ ነዚ ውድድር ተዳሊና ኣሊና ካብ ነዊያ ትሒዝና፣ ግን ነዚ ውድድር ዝኸውን ስራሕ ዋላ ሰሪሕና ኢና። ንስጋንታና ደቡብ ኮይና ማለት እዩ ብጣዕሚ ከምቲ ዝሓስብና ዋላ እውን ፀኒሕና ስለ ንፈልጦ ዝቦታ ኸዓ። ስለዚ ብዙሕ ንዓና ኣይሸገረና። ናይ ብሓቂ ካብ ኮንዲሽን ርሒቃ ይፈልጥነ ንነዊሕ ዓመታት ክሳብ 7 ዓመት ዝኣክል ኣብ ቁሞና ኢና ነርና፣ ግን ንመጀመርያ ግዜ 21 ቀዳማይ ድወፅ ዘለዎ ናይ ብሓቂ ዳሕጉሰን ነገር ማለት እዩ። ምውሃድና ፅቡቅ እዩ ነርና፣ ናይ ኩላትና ቁሞና ጋንታ ፅቡቅ ኢና ነርና። ብልክዕ ፅቡቅ ነርና ከዓ ኣጋጣሚ ኮይኑ ከዓ እትዮም ብድሕሪት ዝነበሩ ኣጋጣሚ ክልተ ሰብ ሰለስተ ሰብ ተሪፍና፣ እቶም ክልተ ሰብ ከዓ ድሓር ካብቲ ክንሃርሞ ዝግባአና ቦታ ከዓ ሃሪምናያ ማለት እዩ። ካብኡ ከዓ ክንዕወተሉ ክኢልና ማለት እዩ። ብዙሕ ኣነ ከማጆር እኳ ከምዚ ዓይነት ምስቲ ኣብዚ ዓዲ ዘሎ ኣልቲቱድ ካልኣይ ነገር ካብዚ ዓዲ ዘሎ ምስቲ ከም ክንከዶ ዝዋዓልና ንሰዓት ክህረመልካ ይክእልን እዩ። ዚ ምስቲ ናይ ደገ ክተወዳድሮ ክተማዛዙና ይትኽእልና ምቅያራት ምምሕያሻት ተተገይሩሉ ዝቦታ ካ ብጣዕሚ ፅቡቅ ነይሩ በልኩ። መወዳእታ ክብሎ ዝኽእል መጀመርያ ነዚ ዓወትት ነዚ ሞ ካብ ንዞባ ወጊሶም ክሳብ ኣብ ደረጃ ዘብፅሕና ሰልጥና ሰልጠትና ነቶም መሳርሕተይን መዳግፍተይን ምሳይ ዝሰርሑ ዘለዎ ክሳብ ሕጂ ጋንታ ዞባ ደቡብ ከመስግኖም ይደሊ። ብዓብዩ ከዓ ንስድራይ ነቦይን ነደይ በዚ ጋጣሚ እንኳ ሓጎሰና ብሎም ንሕዋተይ
0: ኣብ ናይ ደቂ ኣንስትዮ ፍርቂ ማራቶን ምስ እንሰግር እውን 10 ኣትሌታት ኣብ መስመር ተረኺበን ፈሊመን። ኣብ ተማሳሊ መዋደር ቦታ ውድድረን ዘካየዳ ዘን ተቀዳደምቲ ኣብ መወዳእታ ዝተኻየደ ቅፅበታ ውድድር ድማ ኦሎምፒካዊት ኣትሌት ናዝሬት ወልዱ ንውድድራ ብሓደ ሰዓትን 19 ደቂን ባዶ ሓደ ካልኦትን ግዜ ኣውቲ ፍርቂ ማራቶን 2026 ከተማ መንደፈራ ብምዃን ተሸላሚት 13,000 ነቕፋን ወርቂ መዳልያን ዋንጫን ኮይና ናይ ክልተ ካልኢት ካብ ናዝሬት ድሒራ ህንፃ ዝረገፀት ተስፍውቲ ኣትሌት ሚካኤል ፅጋ ዝኣብ ካብ ክለብ ደንደን ክትኸውን እንከላ ተሸላሚት 8,000 ነቕፋን ብሩር መዳልያን ኮይና ናይ 4 ካልኢት ድሒራ ሳልሳይ ተርታ ዝሓዘት ኦሎምፒካዊት ኣትሌት ዶልሺ ተስፉ ድማ ተሸላሚት 5,000 ነቕፋን ንሓስ መዳልያን ክትከውን በቂዓ። ኣትሌት ናፅነት ኣማኑኤል ካብ ደቡብ ራብዒቲ፣ ኣትሌት ዮርዳኖስ ሃብተ ስላሴ ካብ ደንደን ሓምሸይቲ፣ ኣትሌት ርሓስ ሚካኤል ካብ ደቡብ ድማ ሻርሸይቲ ተርታ ሒዘን ካብ 3 ክሳብ 1,000 ገንዘባዊ ሽልማት ተዓዲለን። ናይ ደቂ ኣንስትዮ ዕውታት እውን ካብ ኢድ ኣቶ ሃብተኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብን ተቐቢለን። ካብዚ ቀፂልና እውን ምስ ዕውቲ ፍርቂ ማራቶን ደቂ ኣንስትዮ ዝኾነት ኦሎምፒካዊት ኣትሌት ናዝሬት ወልዱ ዝገበርናዮ ቃለ ምሕተት ንሰግር።
2: ውድድር ሓፈሻዊ ፅቡቅ ውድድር ህፀኒሑ ኩሉ ሰብ ናብዘ ኢዱ ድዳለው ነይሩ ማለት እዩ። ኣነ ብወልቄ ናብዚያ ውድድር ኢዳ ኣይኮንኩን ተዳልየ ነይረ ንኮሎምቢያ እዩ ነይሩ ኣጋጣሚ እቲያ ውድድር ካንስል ምስ ኮነት ናብዚ መፅ ማለት እዩ። እዋ ብልክዕ ሕጂ ሓኪም ዘረብታሓሽ ንድሕሪ ተመሊሰ ንዑ ክዝክሮ ኸይደሊ ነ ንምንታይ ኣብ ግዜኡ ኩሉ ነገር ሓሊፉ ተወዲኡ ሕጂ ኣምላኽ መስገን ኣብ ፅቡቅ ብቕዓትን ኣብ ፅቡቅ ስራሕና ኣለኹ ከም ሰብ ሽዑ ዝነበረ ኩነታት ኩሉ ሰብ እዩ ዝፈልጦ

0: ሕጃብዚ ኣብ ሓፅር ግዜካ ኩሉ እሙረ የሕድሰ ናብቲ ዝደለክዎ ዓውዲ ውላድ ረኺበ እጓለ ማለት እዩ። ተኸታትለካ ክዕወትካ ጀሚረ ማለት እዩ። ምክንያቱ ስለ ዝስራሕኩ ትራየ ካልጥፌካ ንነብሰ ሪካበሪ ገይረ ማለት እዩ። ድሕሪ ውላድ ካልጥፌካ ናብቲ ትሬኒን ስለ ዝተመለስኩ ከዓ ናብ ዓወት ክመፅእካ ግዜ ይወሰደለን ማለት እዩ። ኣብ ስራሕ ስለ ዝኣለኹ ማለት እዩ። ኣነ ብዛባ ቴመዋዳዝትርተ ብሙሉን ከመስግኖም ይዘሊ ናይ ብሓቂ ፅቡቅ ዝኾነ ውድድር ደ ብፍል ኣብዚ ኣብ መወዳእታ ማለት እዩ። ከም ሰባት ሓኪ መዛረብ ተሓሽ ኣይጉየናን ፅቡቅ ሰዓት ኣይጉየናን ኩላትና ማለት እዩ። ተሓላለኽና ፅቡቅ ሰዓት ጉየ ይግብኦ ነይሩ፣ ግን እቲ ኒኮርስ ቦታታት ፅቡቅ ኣይነበርን። ሓኪ መዛረብ ተሓሽ ከምቲ ኣነ መንደፈራ ብዙሕ ግዜ የተዋዳድረ ዝፈትዎ ቦታ እዩ ኸ ከምቲ ዝሓሰብ ኮማን ኣይኮነን ብውልቀ ማለት እዩ። ምስ ጆልሽሲ ፅቡቅ ተሓላለክና ከምቲ ያ ኣስመራ ማራቶንሲ ገለ እስከ ሰዓት ፅቡቅ ንጉየ ንኸውን ኢልና፣ ግን እቲ ምሰራናዮ እቲ ውድድር ቦታ ዋላ ንእግርኻ ድሓር ገለ ነገራትካ ጉድጋድ ገለ ስለ ዝፀንሕ ዝነበርና ተታሒዝና ስኮኢልና ኣቢልና ማለት እዩ። ኣብዚኣ መወዳእታ ሓንቲ ኪሎሜትር ምስ ተረፈት ፊኒሽ እንተጀሚሩ ማለት እዩ ሚካል ኣብ ካልኣይ ደረጃ መፅያ ማለት እዩ። ናይ ብሓቂ ተሓጒሰ ንዓኻ ብጣዕሚ ማለትስ ብጣዕሚ ገለ ዓይነት ለውጢ ዝገበረት ኣትሌት እያ። በዛ ኣጋጣሚ ከመስግና እዩ ዘለ ምስ ሰልጣን እያ ማለት እዩ። ናይ ኣሌክሳንደር ናታ ኣትሌት እያ። ኣብ ከምዚ ውድድር ኣትያ ማዕረና ተቃሊሳ ካልኦት ክትወፅ ኮላ ቀሊል ኣትሌት ኣይኮነትን። ጆልሽ ንባዕላ ቀሊል ኣትሌት ኣይኮነትን። ሓፈሻዊ ፅቡቅ ውድድር ነይሩ። እቲያ ሰዓት ግን ክንጉያ ይከኣልና ምስትኒ ኮርስ ነገራት ማለት እምበር ፅቡቅ ውድድር የርኢና ማለት እዩ። ኩሉ ሰብ ክፈልጦ ዘለዎ ኣትሌቲክስ ንሪዮ ዘለና ሰዓታት ቀሊል ሰዓታት ኣይኮነን። ብዛባ ብፍል ኣብ ደቂ ኣንስትዮ ማለት እዩ ሃፍ ማራቶን ክንብል ከለና ሃፍ ማራቶን ናይ ዓለም ሪከርድስ 62 እዩ። ንሕና ንጉየ ዘለና ከዓ ኣብ 75 ገለን እዩ ዘሎ። ዝሓሸ ሃፍ ማራቶን ዝቐልጠፈ ናተ እዩ 69 እዩ ዘሎ ማለት እዩ። እዚ ኩሉ ክንሪዮ ኣለና ብዙሕ ፃዕሪ ከም ዝፅበየና ዘሎ፣ ብዙሕ ስራሕ ከም ዝፅበየና ዘሎ። ኣነ ሓፈሻዊ ብወልቀ ኣብ ፃዕሪ እየ ዘለኹ ኩሉ ናተ ሰዓታት ከም መሐሾ ማለት እዩ። ወላይቲ ዝነበረኒ ወላይቲ ማራቶን ዘሎ ሰዓት ይኸውን 2:20 እዩ ናይ ኤርትራ ማለት እዩ። ተመሳሰሊ ናተን ጆልሽን እዩ ዘሎ ማለት እዩ። እጂ ኣብ 2:20 ትራይ ድና ደው ክንብል ወላ ሃፍ ማራቶን ሲ ኣብ 2:69 ድና ደው ክንብል ኣለና። ዓለም ኣብ ምንታይ በፂሓ ኣላ? ደቂ ኣንስትዮ 62 እንተኾንካ ሲ ኣትሌትሲ ንስኻ ኣብ 65 ክትሕሉ ኣለካ። ንዑኸ ናውን ክትበፅሕ ናትካ ፃዕሪ ይድደሊ። ኣነ በዚያ ነብሰ ኣብ ፃዕሪ እየ ዘለኹ። ኣምላኽ ድመን ጥዕና እንትሒብኒ ተን ደለዋ ሰዓተይ ከመሓይሽ እዩ። ትዛዓበየ ከዓ ውድድር ይፅበየኒ ኣሎ ካብቲ ዘላ ሰዓተይ ከመሓይሽ ማለት እዩ። ንዓይን ኣሰልጣነን ዝያዳ ሓያል ስራሕ ይፅበየና ዘሎ። ምሸት ንኮን ደኺምና ከይበልና ፅዒርናኸ ፅቡቅ ሰዓት ከነምፅ ማለት እዩ። መጀመርታ ንልዑል ፈታሪ ከምስግኖ ይደሊ ካልእ ከዓ ንኣሰልጣነ ማለት እዩ። ኩሎም መሳርሕተ ምሳይ ዝሰርሑ ደቂ ጋንታይ ብምሎም ከምስግኖም ይደሊ። ኩሎም ኣብ ሕማቀይ ኣብ ፅቡቀ ኣብ ጎነይ ኮይኖም ኣጆኹ ዝበሉኒ ሰባት ማለት እዩ። ኩሎም ጎረባቢተ ስድራ ቤተ ልዕሊ ኩሉ ካ ሓፍተ እጓለ ሒዛትለ ኣብ ደረጃ ንክበፅሕ ኣበርክቶ ትገብረለ ዘላ ስስተረ እያ። ብጣዕሚ በሊበ ከምስግና ንደሊ ንዚያ ሕያብ እጓለ ከዓ እንኳ ሓጎሰ ክብዳ ይደሊ ማለት እዩ። ልዕሊ ኩሉ ከምስግኖም ድድዳሊ መንደፈራ ህዝቢ መንደፈራ ብጣዕሚ ብጣዕሚ ልዕሊ ኩሉ ንዓነ ኣብ መንደፈራ ውድድር ተሳዒረ ኣይፈልጥኒ ብዙሕ ዓመታት ጉየ። በዚ ኣጋጣሚ ህዝቢ መንደፈራ ቴንኪ ክብሎም ይደሊ ብጣዕሚ ናተይ ትፈዞ ብዙሓት ኣለውኒ።
1: ድሕሪ ናይ ፍርቂ ማራቶን ውድድራት ናብ 5 ኪሎ ሜትር ይቐፂሎም። ኣብዚ ዞባ ማእከል ኣብ ክልቲ ፀወታ ኣብ ላሊት ኮይና ዝቐረበትሉ ኣጋጣሚ እምበኣር ኣብቲ ዝተኻየደ ናይ ሓደ ዙርያ ናይ ደቂ ተባዕትዮ መሳጢ ቅፅበታ ውድድር ኣትሌት ዮቤል ዘርኢት ካብ ዞባ ማእከል ብ14 ደቕን 14 ካልኢትን ባዶ 3 ንኡስ ካልኢትን ግዜ ቀዳማይ ኮይኑ ክዛዝምን ከሎ ኣትሌት ሳይሞን ተስፋ ገርግሽ ካብ ዞባ ማእከል ብናይ ሓደ ካልኢት ፍልሊ ካልኣይ ተርታ ሒዙ ዛዚሞም። ኣትሌት ፋኑኤል መሓሪ ካብ ዞባ ማእከል ድማ ናይ ክልተ ካልኢት ፍልሊ ሳልሳይ ተርታ ሒዙ ዛዚሞም። ካብ ቀዳማይ ክሳብ

0: ሳልሳይ ዕወታት ካብ ዞባ ማእከል ኮይኖም ናይ 2,000 1,000 500 ናቕፋ ካብ ቀዳማይ ክሳብ ሳልሳይ ዝወፁ ኣትለታት ገንዘባዊ ሽልማትን ብተወሳኺ ንቀዳማይ ወርቂ መዳልያ ምስ ዋንጫን ንኻልኣይን ሳልሳይን ድማ ናይ ብሩርን ንሓስን መዳልያ ተቐቢሎም ምስ ዕውት 5 ኪሎ ሜትር ኣትለት ዮቤል ዝርኢት ዝገበርናዮ ቃለ ምሕተት ንሰግር
1: ጠፊአ ነረ ነዊሕ ካብ ጉያ ብሓደ ዓመት ኢንጅሩ ኮይነ ነረ ብድሕሪኡ ሃገራዊ ግቡእ ክፍፅም ኢለ ከይደ ማለት እዩ ብድሕሪኡ ተመሊሰ ናብዚ ዳርጋ 2 ዓመት ኣይነበርኩን ማለት እዩ ወላ ከ መገሻስ 2 ዓመት ሙሉስ ጠፊአ እየ ከ መገሻ ካብቲ ውድራት ገለ ማለት እዩ ሕጂ ግን ኣምላኽ መስገን ሰሪሕና ተመሊስና ኣለና ኣምላኽ ሓግዘና ክንቅፅል ማለት ፍሉጥ ክኾን ኣይክእልን ዲ ኣብ ናይ መዓልቲ እዩ ኣይፍለጥኒ ናይ ጉያ ግን ትግምት ኢኻ ቅድሚ ፀወታ ሕጂ ሳይሞን ተስፋ ገርግሽ ነይሩ ዓብ ተፃወታይ ንሱ እሱ ብምህላው ጥራይ ሲ ዝበዝሐ ፐርሰንት ከማ ንሱ ንዒዱ ውሃብ እሱ ኢ ከዓ ሰሪሕዎ ነቲ ፀወታ ማለት እዩ ሰለስተና ቀዳማይ ካልኣይ ሳልሳይ ዳእተና ናይ ሚስ ሕርሻና ናይ ግብሪ ሂወት ኣረፋይ ኣብ ትሕቲ ግብሪ ሂወት ኣረፋይና ንስልጠን ማለት እዩ ማለት ሰሪሕና ኢና ንነዊሕና ተዳሊና ነዛ ፀወታ እዚኣ ብዙሕ ታርጌት ገርና ሰሪሕና ኢና ነዚኣ ማለት እዩ ኣምላኽ መስገን ከዓ ሰለስተና ቆሪፅና መፂና ማለት እዩ ሳይሞን ይስሒቧ ሳይሞን ከዓ ብምሉእ ሰሪሕዎ ድሕሪ 2 ኪሎ ሜትር ብምሉእ ሳይሞን ይስሒቦ ኣብዛ ፊኒሽ ምስ መፀና ከዓ ኣነ ወሲድያ ማለት እዩ ታ ፋይናል ማለት እዩ ቀዳማይ ወፂ ኣነ ሳይሞን ካልኣይ ወፂኡ ፋኒኤል ከዓ ሳልሳይ ወፂኡ ሰለስተና ካብ ሚኒስትር ሕርሻ ኣብ ትሕቲ ገብሪ ሂወት ኣረፋ ኢና ንስልጠን ማለት እዩ ዕለት 23 ናይ ዝወርሒ ኣብ ሳውዝ ኣፍሪካ 10 ኪሎ ሜትር ብማናጀር ተሰሪዕ ድያ ኣሎ ፀወታ ኣብኡ ከዓ ከምዚ ዓወት ሒዝና ክመፅእ ኣምላኽ ሓግዘና ብድሕሪኡ ነዚኣ እዛ ፀወታ እዚኣ ንኮፐንሃገን ወርልድ ሻምፒዮን ናክንፃት ኣብኣ ከዓ ኣምላኽ ሓግዘና ማለት እዩ ኣብኡ ሽምናን ሽም ሃገርናን ከነፀውዕ እዚ ፀወታ ቻምፒዮን እዩ ቻምፒዮን እተደኣ ኮይኑ ንሰዓት ኣይትጎይኒ ኢኻ ኣነ ብልክዕ 14:00 እዩ ፐርሶናል ቤስተ እዚ ከዓ ሃይ ኣልቲቱድ እዩ ዝዓዲ ማለት እዩ ኣብ ኤሮጳ እንተደኣ ከይድካ ተውርዶ ኢኻ ናኡ ትሕቲ 13 ካብ 13 ክትሃርም ትኽእል ኢኻ ኣጋጣሚ ኣነ እንተ ምስ ኢንጁሪ ድዩ ብድሕሪኡ ሃገራዊ ግቡእ ክፍፅም ከይደ ገለ መለት ዕድል ኣይረኸብኩን ኣብ ደገ ከይደስ 5,000 ፈቲነ ይፈልጥኒ ታይም ማለት እዩ ንኣብነት ሳይሞን ተስፋ ገርግሽ ተየልና ሕጂ 13:47 ኣለዎ ኣብዚ ዓዲ ኣብ ደገ ከዓ 12:59 ብሪከር ናይ ዝዓዲ ከዓ ሳልሳይ ኣሎ ማለት እዩ ሕጂ ኣልቲቱድ ስለ ዝፈላለ ኣብኡ ዝያዳ ሰዓት ህረ መልክ እዩ ብዓለም ደረጃ እንተ ክትዋደር ኮንካ ማለት እዩ ብሓፈሻ ዝናይ ሎም መዓልቲ ሰዓት ደይህረሙ ከዓኒ ሓደ ዓቐብ ድበዝሑ ነይሩ ሎም መዓልቲ ኤጌን ከዓ እዚ ቻምፒዮን ቻምፒዮን እተ ኮይኑ ከመልካ እታ ቻምፒዮን ተወዝዳ ኢኻ ተሓስብ እምበር ከመልካ ሰዓት ተሃርም ኣይተሓስብን ኢኻ ሕጂ ናይ ታይም ትራያል ተዝኸውን ነይሩ ኩሉ ሰብ ንሰዓት እዩ ድጎይ ብዛዕባ ደረጃ ኣይትግደስኒ ኢኻ ማለት እዩ እዚ ግን ቻምፒዮን ስለ ዝኾነ ከመልካ ትዕወት ጥራይ ኢኻ ተሓስብ ንበዕሉ ንሎስ ኣንጀለስ ክል ን2028 ኣብ ኦሎምፒክ ቲም ኢና ደለና ሽዑ ሚኒማ 12:50 እዩ መእተው ንኦሎምፒክ ማለት እዩ ንዑ ንክንሃርሙ ኣብ ስራሕ ኢና ደለና ካብ ኩሉ ስድራ ቤተ ልዕሊ ዝኾነ ሰብ ስድራ ቤተ እዮም ዝፅበዩ ኣነ ንክዕወት ማለት እዩ ልዕሊ ዝኾነ ሰብ ሕጂ ንዕኦም ኣጆኹም ኣብቲ ብስራሕኹምሉ ነገርሲ ክበፅሐ ሰሪሕኹም ኢኹም ኣባይ ኣነ ከዓ ክበፅሐ ክብሎም ደሊ ኤገን ክመስግኖም ደሊካ ብመጀመርያ ፈጣሪ ማለት እዩ ካብዚ ኩሉ ድሕሪ ሕማም ገለመለ ንክምለስ ገበረንስ ሓይሊ ኣምላኽ ኣብ ትሕቲ ፈጣሪ ከዓ ተዓሊመ ነረ ሃገራዊ ግቡእ ፈፂመ ጎስጓስ ንሓበሬታን እዚ ምዕራብ በፂሕኒ ማለት እዩ ንሶም ከዓ ነዚ ዓወት ንከምፅእ ነዚ ትሬን ሰሪሕ ብዚ ንክዕወት ኣፖርቹኒቲ ተኸፊቶም ብለ ማለት እዩ ብጣዕሚ ክመስግኖም ደሊ እዚ ምዕራብ ማለት እዩ ኣሰልጠንተይ ደቂ ጋንታይ ነዚ ናይ ሎም መዓልቲ ፀወታ ድሙቕ ክኸውን ዝገበረ ከዓ ሳይሞን ተስፋ ጌርግሽ ብጣዕሚ ከመስግኖ ደሊ ቴንኪ ክብለ ደሊ ማለት እዩ
0: ኣብ ናይ ደቂ ኣንስትዮ ዝተካየደ ውድድራት ምስ እንሰግር እውን ኣብ ተማሳሊ መዋደሪ ቦታ ዝተካየደ ኮይኑ ኣትሌት ደሊና ሽሻይ ካብ ዞባ ማእከል ብ16:43 ካልኢትን 24 ንኡስ ካልኢትን ግዜ ቀዳመይቲ ኮይና ክትዕወትን ከላ ዕውቲ 2,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ኣስቴር ኢባቤ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚት 1,000 ናቕፋን ብሩር መዳልያን ክትኸውንን ከላ ቅሳነት ተወልደ ብርሃን ካብ ክለብ ደንደን ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ናቕፋን ንሓስ መዳልያን ኮይናም ዕውታት ኣብ ክልቲ ፆታ ሽልማቶም ካብ ኢድ መምህር ወልዳይ ገብሩ ኣቦ ወንበር ባይቶ ዞባ ደቡብ ተቐቢሎም ምስ ዕውቲ 5 ኪሎ ሜትር ኣትሌት ደሊና ሽሻይ ካብ ዞባ ማእከል ዝገበርኒ ዓላል ምስ እንሰግር
2: ህሊ ካብቲ ፀወታ ዝነበረ ብጣዕሚ ፅቡቕ ፀወታ እዩ ነይሩ ኩሉ ሰብ ከምቲ ናይ ቅድም ከማ ኣይኮኖም ብዝበለፀ ፀወታ ከምዚምሽ ብኒሒ ነይሩ እቲ ፀወታ ብጣዕሚ ፅቡቕ እዩተኸይዱ ኩሉ ግዜ ከምቲ ዝብሎ ንኦሎምፒክ ንምስታፍ ጥራሕ ዘይኮነስ መዳልያ ንክነምፅ ኢልና ኢና ንጎይ ዘለና ካብዚ ንላዕሊ ፅዒረ ከዓ እቲ ዘሎ ሰዓት ንክሃርሙ ተስፋ ይገብር ልዕሊ ዓቐም በቃ ከምዚ ስኮላርሽፕ ብናይ ኦሎምፒክ ተዓፂና ስለ ዘለና ንኦሎምፒክ ተኣሽሚሎም ስለዝብሉና ዘለዎ ስኮላርሽፕ ብጣዕሚ ኢና ንዳለወሉ ዘለና ብዙሕ ሓላፍነት ከዓ ከሰክመኒ ምዃኑ በዚ ናይ ሎም ዓንቲ እውን ርእየ ኣሎ ቁርብ ኣብቲ ናይ ፔስ ሜከር ገለ ተዝሕጉዝና ነይሮም እቲ ሰዓት ቁርብ ክመፅእ ይኽእል ነይሩ ይብል ኣነ

0: ማለት ደቂ ኣንስትዮ ከምዚ ናይ ምትህልላኽ ነርና እዩ። ግን ከምቲ ፔስሜከር ዝስዕበካ ታሽሙስ ኣይኮነን። ፔስሜከር ተዝህሉ ንመፃእ ውድድራት ፅቡቅ መኸደ ነይሩ ይብላ። ናይ ዞባ ማእከል ኩሉ በታሕዞኦም ይኹን ብኩሉ ስራሕት ብጣዕሚ እዩ ፅቡቅ። ንዓናው ሞራል ስለ ዝህቡና በቲ ዘሎ ሞራላት ሓቦ ጌርና ንሰርሕ ኣለና። ተስፋ ንገብር ከዓ ከምቲ ንሶም ዝደልይዎ ዓወታት ክነምፃ ኣሎም ከዓ ተስፋ ንገብር። ከመስግኖም ዝደሊ መጀመርታ ንክለበይ ፍረ ፃዕሪ ከምኡውን ነሰልጠንተይ ኣብ ደረጃ እዚ ክበፅሕ ዝገበሩኒ ንዕኦም ብጣዕሚ ከመስግኖም ይደሊ። ከምኡ ከዓ ንናይ ኦሎምፒክ ስኮላርሽፕ ጠርኒፎም ኩሉ ኣማሊኦም ደስርሕና ዘለዎ ንዕኦም ከዓ ከመስግኖም ይፈቱ። ብዝያዳ ከዓ ወለደይ ኣብዚ ንክበፅሕ ዘተባብዑ ንሞራል ድቡኒ ንዕኦም ከዓ ከመስግኖም ይፈቱ።
1: ብድሕሪዚ ኣትሌታት ናብ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር እዮም ሰጊሮም። ኣብ ናይ ደቂ ተባዕትዮ ዝተካየደ መሳጢ ውድድር እምበኣር ኣትሌት ፍፁም ኣብርሃም ካብ ዞባ ደቡብ ንውድድሩ ብ4 ደቂቕን ባዶ 4 ካልኢትን ባዶ 2 ንኡስ ካልኢትን ግዜ ንመዋድርቱ ብፀቢብ ንኡስ ካልኢት በሊፁ ተኣዋቲ 2,000 ናቕፋን ወርቂ መዳልያን ዋንጫን ክኸውን በቂዖም። ብ5 ንኡስ ካልኢት ዝተፈለየ ኣትሌት ፍትሓዊ ዛይድ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚ 1,000 ናቕፋን ብሩር መዳልያን ክኸውን ከሎ ኣትሌት ዳብራ ናስር ካብ ዞባ ማእከል ድማ ሳልሳይ ተርታ ሒዙ ተሸላሚ 500 ናቕፋን ነሓስ መዳልያን ክኸውን ክኢሎም። ዕወት ዝውድድር ኣትሌት ፍፁም ኣብርሃም ድሕሪ ዓወቱ
2: ውድድር ብጣዕሚ ፅቡቅ ነይሩ ተዳልየ ኒአ ከዓ 3 ወርሒ ተዳልየሉ ቀዳማይ ምፅኤ ከዓ እንደ ሓጎሰይ ወሳኒ ብሉ ቁር ፈንቲት እየም እየ ነረ ፈንቲት እየም ነረ ኣብቲ መወዳእታ ግን ነፍሰይ ተባራቢሩ ቀዳማይ ክወፅ ከዓ ክኢደ ደገፍተይ እንታይ ምክብለ ካብ ኣሰልጣኒ እየ ጀሚርካ ክሳብ ዓበይቲ ሰበይ ዓበይቲ ናይ ጋንታ ጎየይቲ ብዙሕ ምትባዕ ኣለኒ ኣብ ጋንታና ዘለዉ ኣሰልጣኒና ቀላኣብ ኣንጎሶም የዲት ብጣዕሚ እዮም ዝኣሊና ብግቡእ ገሮም ኣሰልጢኖምና ብቶም ዓበይቲ ናይ ጋንታና ኣሊይቲ ከዓ በዓል ዓወት ሃብቲ በዓል መጎስ ሓገዝ ኣለና ናይ ጫማ ኹን ናይ ማልያታት ናይ ቤተሰብ እውን ከምኡ ሙሉእ ደገፍ ኣለኒ ነዚ ክዕወት ከዓ ኣብቂዕኒ መጀመርያ ነሰልጠንተይ ቀላኣብ ኮች ቀላኣብ ኣንጎሶም የዲት ክብሪ ምስጋና እቲ ፀዓርሉ ዓወት ዝሃብክዎም ክመስግኖም ደሊ ብዓብዩ ከዓ ስድራይ ቤተሰበይ ከዓ ሃውበይ ከዓ ኢሜርካ ዝርከብ ብጣዕሚ ዘተባብዓኒ ሳሙኤል
1: ናብ ናይ ደቂ ኣንስትዮ ምስ እንሰግር ድማ ወልዶ ኣትሌት ካናሪ ተክለማርያም ካብ ዞባ ማእከል ንውድድራ ብ4 ደቂን 46 ካልኢትን ባደ 7 ንኡስ ካልኢትን ግዜ ቀዳሚት ብምውፃእ ተሸላሚት 2,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ኣትሌት ልልታ ሚካኤል ካብ ዞባ ደቡብ ካልኣይ ተርታ ብምሓዝ ተሸላሚት 1,000 ናቕፋን ብሩር መዳልያን ኮይና ኣትሌት ልዋ ማንገሶም ካብ ዞባ ደቡብ ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ናቕፋን ነሓስ መዳልያን ክትኸውን ክኢላ። ሕወታት ናይ ዝርሕቀት ኣብ ክልቲ ፆታ ሽልማቶም ካብ ኢድ ኣቶ ኣብርሃም ዮሃንስ ሓላፊ ክፍሊ ባህልን ስፖርትን ዞባ ደቡብ እዮም ተቐቢሎም። ካብዚ ብምቕፃል እውን ምስ ዕውቲ ካናሪ ተክለ ማርያም ዝግበርኒ ዕላል ክንሰግር
3: ውድድር ብሓፈሻ ኩሉ ፅቡቅ ነይሩ ናትና ውድድር ድማ ፅቡቅ ነይሩ ማራ ከምዚ ንሪኦ ዘለና ደቂ ኣንስትዮ ኣብ ፅቡቅ መን ኣለዋ ማለት እዩ ብርቱዕ ሓያል ውድድር ነይሩ ንብሕጅስ ከመይ ዓይነት ፃልዎ ደቂ ኣንስትዮ የርኢካ ናብዚ ውድድር ብዙሕ ኢና ተዳልና ኣሰልጣኒ ገቢዮ ታደፋኖ እውን ናብ ውድድር ብስነ ሰዓት ዘድሊ ሞራላ እውን ወላ ናይ ትሬን ዘድሊ ነገር ዝሃበ ኣዳሊና እዩ ኣዝዩ ሓያል ትሬን ሰሪሕና ኢና ናብ ዝመፅና ማለት እዩ። ካብ መጀመርያ ኮን ካብ 400 ሜትሮ ኢልየ ጀሚረ ሕጂ ከዓ እንዳዓበኩ እንዳዓበኩ ሕጂ እውን ናብ 3,000 ገፅ ይኸይድ ኣለኹ ማለት እዩ። ኣምላኽ ፍቓድ ተልዎ ኣብቲ ዝዓበየ ፀወታ ናይ ኦሎምፒክ ማለት እዩ ንሃገርና ወኪና ንክንዕወት እዩ ዘለዎ ሕልና ማለት እዩ ወለደይ ማርያም ሞራል ዝብን ናብዚ ክበፅሕ ሰብ እውን ምስጋና ግብኦም ከምኡውን ክለበይ ክለብ ፍረ ፃዕሪ ድማ ናይ ዋሓቂ ኣብ ፍርቂ ተካፈልቲ ዓወቶ እዮም ክብሎም ክእል ማለት እዩ። ከምኡ ውን ኣሰልጣኒየይ ገብሪዎ ታርፋይነ ከምኡ ውን ምምዕባል ደቂ ኣንስትዮ ተጠርኒፍና ኣለና ጠርናፊና ራሄል እውን ብዝግባእ ክብል ክቡር ምክታያት ገበልና ንዓወን ምዝጋና ብፅሓ ቲንኪ
4: ዓመታዊ ብክፍሊ ባህልን ስፖርትን ዞባ ማእከል ተወዲቡ ዝካየድ ውድድራት ግራስሮትስ ዝሓለፈ ሰሙን እውን ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕ ኣብ ውድድራት ኩዕሶ እግሪ ምስ ንምልከት ካልኣይ ዙርያ ፀወታ ብናይ ትሕቲ 13 ዓመት እዩ ፈሊሙ ፍሎም ኣብ ሜዳ ዝወረዳ ጋንታታት ኣባሻውን ፓራዲዞን ነረን ብማዕሪ ውፅኢት ድማ ሓደ ብሓደ ተፈላለየን ብዘይካዚ ቲራቨሎ ምስ ረጀቃ ሓደ ብሓደ ፀፀራት ንሰንበት 2-1 4 ኣስመራ ንማእከል ከተማ 3 ባዶ ጎዳይፍ ንኣኽርያ 1 ባዶ ገጀረት ንበሪኽ 4 ባዶ ገዛ ባንዳ ንጋላ ነፍሒ 1 ባዶ ማይ ተመናይ ንዕዳጋ 5 1 ባዶ ብዝኾኑ ውፅኢት ተዓዊተን ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ፓራዲዞን ኣባሻውል 4 ባዶ ፀፀራት ንማእከል ከተማ 4 ባዶ 4 ኣስመራ ንሰንበት 3-1 በሪኽ ንጎዳይፍ 1 ባዶ ገዛ ባንዳን ጋላ ነፍሕን ድማ ባዶ ባዶ ተፈላለየን ኣብ ናይ ቀዳም ትሕቲ 15 ዓመት ኣብ ዝተኻየደ ፀወታ ድማ ፈልማ ንሜዳ ካብ ዝወረዳ ጋንታታት ኣብ ባሻወል እንትይራቨሎን እየ ነይረን። ኣብ ባሻወል 3-1 ክትዕወትን ከላ ፐራዲዞን ሰረጀቓ 3 ባዶ፣ ገዛ ባንዳ ንዕዳጋ 5-2፣ ማይ ተመናይ ንጋላ ነፍሒ 2 ባዶ፣ ገጀረት ንኣኽሪ 1 ባዶ፣ ጎዳይፍ ንበሪኽ 2-1፣ 4 ስመራን ፀፀራትን ድማ 1-1፣ ማእከል ከተማ ንሰንበል 2 ባዶ ዝኾነ ውፅኢት ረቲዐን። ኣብ ናይ ደቂ ኣንስትዮ ድማ 4 ስመራ ንፐራዲዞ 2 ባዶ፣ በሪኽን ማይ ተመናይን ከምኡ ድማ ኣብ ባሻውል ንዕዳጋ 5 ብናይ ሓባር ውፅኢት ባዶ ባዶ ክፈላለያ፣ ጎዳይፍ ንኣኽርያ 4-1 ቀፂዓ። ትማል ስንበት ኣብ ናይ ትሕቲ 17 ዓመት ዝተኻየደ ውድዳት ኣብ ባሻውል ንቲራቨሎ 5-2፣ ፐራዲዞን ሰረጀቓ 2-1፣ በሪኽ ንጎዳይፍ 2-1፣ ኣኽርያን ገጀረትን 3-3፣ ማእከል ከተማ ንሰንበል 4-3፣ ፀፀራት ን4 ስመራት 3-2፣ ማይ ተመናይ ንዕዳጋ 5 2 ባዶ፣ ገዛ ባንዳ ንገላ ንፍሒ 3-2 ረቲዐን። ኣብ ናይ ደቂ ኣንስትዮ ድማ ፐራዲዞን ቲራቨሎን 1-1፣ ገጀረት ንፀፀራት 3-1፣ ጎዳይፍ ንበሪኽ 1 ባዶ፣ ሰንበል ንጋላ ነፍሒ 2 ባዶ ዝኾነ ውፅኢት ተዓዊተን ኣለን። ክረምታዊ ውድዳት ግራስሮት ኩዕሶ እግሪ ፅባሕ ሰሉስ ብናይ ትሕቲ 15 ዓመት ፀወታታት ቀፂሉ ክውዕል እዩ። ክረምታዊ ውድድር ኩዕሶ መርበብ ዞባ ማእከል ዝሓለፈ ቀዳሚ ሰንበት ፈሊሙ ብምትሕባር ጨንፈር ስፖርትን ፌደሬሽን ኩዕሶ መርበብ ዞባ ማእከልን ዝተወደበት ተምሃሮ ንበርቲኑ ዞባታት ዞባ ማእከል ዝሳተፍዎ ዘለዉ ክረምታዊ ውድዳት ኩዕሶ መርበብ ግራስሮት ብቕዳም ብርክት ዝበሉ ኣፍቀርቲ ስፖርትን ተፃወትን ኣብ ዝተረኽብሉ ኣብ ሜዳ ፖቾፊል ኣስመራ ፈሊሞ እቲ ብደረጃ ዕድማ ኣብ 2 ተፈልዩ ማለት ናይ ዕድሚ 14 15 ኮን ድማ 16-17 ብክልቲ ፆታ ዘሳተፍ ዘሎ ውድድር ቀዳሚ ሰንበትን ዝተኻይዱ ፀወታታት ዝስዕ ውፅኢት ተረኺቡ ኣሎ። ብቐዳሙ ኣብ ክሊ ዕድሚ 14 15 ደቂ ተባዕትዮ ኣኽርያ ንዕዳጋ 5 ጋላ ነፍሕን ኣብ ባሻውል ጎዳይፍ ንበሪኽ ብተመሳሳሊ ውፅኢት 2 ባዶ ስዒረነን። ኣብ ናይ ክሊ ዕድሚ 16-17 ደቂ ኣንስትዮ 4 ስመራ ንዕዳጋ 5 2 ባዶ፣ ኣብ ናይ ደቂ ተባዕትዮ ማይ ተመናይ ንበሪኽ 2 ባዶ ከፋንን ከለዋ ብሰንበት ኣብ ዝቐፀለን ተዓዘብቲ ዝመሰጠ ሰሓቢ ፀወታ ዝተረአየላ ግጥም ኣብ መንጎኑ ዞባታት ኣባሻውልን ኣኽርያን እያ ነይራ። ኣባሻውል ድማ ብፀቢብ 2-1 ተዓዊታ። ውድዳቲ ኩዕሶ መርበብ ግራስሮት ዝመፅእ ሮቡ 12 ናሓሰ እውን ካብ ሰዓት 8 ቅድሚ ቅትራት ሒዙ ናይ 16-17 ዓመት ዝሳተፎ 3 ውድዳት ተሰሪዑ ኣሎም። ኣብ ናይ ደቂ ኣንስትዮ ኣኽርያ ምስ ጋላ ነፍሒ በሪኽ ምስ ማይ ተመናይ፣ ኣብ ናይ ደቂ ተባዕትዮ ድማ ኣኽርያ ምስ ማይ ተመናይ ክራኸባን። በዛ ኣጋጣሚ ፌደሬሽን ኩዕሶ መርበብ ዞባ ማእከል ናፍቀርቲ ስፖርት ብኣካል መፂኦም ክዕዘቦ ዕድሚኡ ኣቕሪቡሎ። ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድልትሬክ ኣማኑኤል ገብረ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ዝሓለፈ ሰሙን ተዛዚሞ። ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድልትሬክ ኣማኑኤል ገብረ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ተዛዚሞ። ብዓርቢ ኣብ ዝተኸደት ሓምሸይትን ዛዛሚትን መድረኽ ተቀዳድምቲ ካብ ካሊሪዩ ጋር ተበጊሳ ኣብ ላጉና ዲስኔይላ ዝተዛዝመትን 137 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እያ ነይራ። ኢጣልያዊ ተቀዳዳማይ ጀርመናዊቱ ክለብ ሬድቡል ቦራ ሃንግስግሮ ጁልዮ ፔሊዛሪ ፀወታ ንክዛዘም ትሕቲ 1 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ ንውድድሩ ኣብ ሰዓት 41.775 ኪሎ ሜትር እናረገፀ ብ3 ሰዓታትን 16 ደቃይቕን 46 ካኢታትን ቀዳማይ ኮይኑ ተዓዊቱ። 3 ካኢታት ድሒሮም ንውድድሮም ዝፈፀሙ ናይ ኢኖስ ኦስካር ኦንልን ፌሊክስ ጋል ናይ ደክታሎን ካልኣይን ሳልሳይን ደረጃታት ሒዞም ንውድድሮም ፈፂሞ። ኤርትራዊ ኦሎምፒካዊ ኣማኑኤል ገብረ እግዚኣብሔር ካብ ዕዉት ናይዛ ምድረኽ 7 ደቕን 32 ካይታትን ድሒሩ ንውድድሩ መበልሶን 5 ተርታሒዙ ፈጺምዎ። ንናይ ሎም ዓመት ቮልታ ቦርጎስ ኦስትራዊ ፌሊክስ ጋል ብ19 ሰዓታትን 36 ደቓይቕን 15 ካይታትን ቀዳማይ ኮይኑ ክዛዝሙ ከሎ እንግሊዛዊ ኦስካር ኦንልን ጁልዮ ቺኮነንካ ካልኣይን ሳልሳይን ደረጃታት ክረኽቡ ኣማኑኤል ገብረ እግዚኣብሔር 28 ደቃይቕን 2 ካይታትን ድሒሩ ንውድድሩ መበል 78 ደረጃ ሒዙ ፈጺሙሎ።
5: ፌደሬሽን ኩዕሶ መርበብ ዞባ ጋሽ ባርካ ዝወደቦ ስልጠና ኣሰልጠንትን ዳነትን ተዛዚሞ።
4: ፌደሬሽን ኩዕሶ መርበብ ዞባ ጋሽ ባርካ ስልጠና ኣሰልጠንትን ዳነትን ወዲቦም። እቲ ፌደሬሽን ከም ምቕፅልታ ናይቲ ዘካይዶ ውድዳት ተወዳዳርነት ኩዕሶ መርበብ ክብ ንምባል ካብ 16 ንዞባታን ዝተዋፁ ናይ ስልጠና ኣሰልጠንትን ስልጠና ዳነትን ብክልሲ ሓሳብን ግብርን ብጥቕላላ ን44 ሰልጠንቲዩ ኣብ ባሩንቱ ስልጠና ወዲቡ። ኣብቲ ዝተኸየደ ናይ መዛዝም ስነ ስርዓት ፕረዚደንት ፌደሬሽን ኩዕሶ መርበብ ዞባ ጋሽ ባርካ ኣቶ ዳንኤል ኣብርሃብ ዝሃቦ መግለፂ እቲ ኣብ ክልቲኡ ስልጠና ን10 መዓልትታት ብክልሲ ሓሳብን ግብርን ክዋሃብ ፀንሕ ናይ ሰልጠንቲ ስልጠናን ስልጠና ዳነትን ዓቕምን ብቕዓትን ኩዕሶ መርበብ ዞባ ንምዕባይ መሰረታዊ ክእለታት ሕግን ዓለም ለኻዊ መምርሒታትን ብዝኽተል ናብ ኩሉ ንምብፃሕ ዝዓለመ ከም ዝኾነ ብምጥቃስ
5: ኣብ ፈደሽን ኩዕሶ መርበብ ዞባ ተካእቲ ህፃናትን መንስያትን ኣምዕባይ ብዝለዓለ ንምስራሕ ባይታ ዝፈጥር ከም ዝኾነን ተበጋጊሱ ዘሎ ስልጠና

0: The trigger and finding a wonderful finish.
1: Trying to put it through to Jorginho. It runs kindly for Yasser Niari, who lashes at Andersvilla for an Albion second. Niari in stride and in the back of the net. And there is a third for the Seagulls. The two scorers from the first half combined to add another in the second.
2: ሊድስ ዩናይትድ አንጻር ጀርመናዊት ክለብ ላይፕዚግ ያ ጾታ ካይዳ እዚኣ ብሜዳ ኤልናን ሮድ ዝተኻየደ ግጥም ሊድስ ኣብ ናይ ቅድሚ ዕረፍቲ ጾታ ብ 7 ደቂ ካብ ካልቨርት ሎዊን ብዝረኸብታ ሸቶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ሊድስ ኣብ ተወሳኺ ግዜ ማለት ኣብ መበል 99 ደቂ ካብ ንመቻ ብዝረኸብታ ካልእ ሸቶ ክልተ ባዶ ተዓዊታ ወፅያ
3: Well, there's the run of Joe Rodon, powering into the penalty area, rolls it in for Calvert-Lewin. And Leeds United had the opening goal, and Joe Rodon takes all the plaudits. And Nonto from the byline, good ball back in. How about that? Lovely finish from Lucas Metscher. Great approach play from Leeds United. Opened up Leipzig, and Leeds United...
2: ኢጣልያውያን ክለባት ጁቬንቱስን ኢንተር ሚላኑን ውን ጾተን ኣካይደን እየን ኣብ ናይ ቅድሚ ዕረፍቲ ግጥሚ ኢንተር ሚላን ኣብ መበል 20 ደቂ ካብ ዲማርኮ ብዝረኸብታ ሸቶ ሓደ ባዶ መሪሓ ከትዕርፍ ድሕሪ መበል 62 ደቂ ካልእ ሸቶ ብምዝጋቡ ኢንተር ሚላን ክልተ ባዶ መሪሓ ኣብ መበል 85 ደቂ ጁቬንቱስ ካብ ፍራንቸስኮ ኮንሲያኦ ነቲ ውፅኢት ዘፀበ ሸቶ እኳ ተረኽበት ግዜ ኣርኪብዋ ክልተ ብሓደ ተሳዒራ
4: Bonny has popped up on the left wing now. He does a step over and fashions a cross. DiMarco! He is the main man for Inter on this Australian tour. Federico DiMarco scores his second goal for Inter down under. With 1-2, and he sweeps it to Andy Diouf. And it finds a way through. Inter double their lead.
2: ቸልሲ ኣብ ሃገረ ማሌዥያ ከተማ ኤስካንዳር ፔቱሪ ኣንጻር ማሌዥያዊት ክለብ ጆሆር ዳሩል ታዕዚምያ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ጾታ ጃሆር ኣብ መበል 14 ደቂ ካብ ኣሪፍ ኣይማን ብዝረኸበታ ሸቶ መሪሕነት ክትሕዝን ክላ ቸልሲ ዕረፍቲ ቅድሚ እካልዋ መበል 42 መገዲ ፍጹም ክላዕ ካብ ዲላፕ ብዝረኸብታ ሸቶ ሓደ ብሓደ ተመዓራርያ ንዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ቸልሲ ኣብ መበል 62 ደቂ ካብ ዲላፕ መገዲ ፍጹም ክላዕ ካልእ ሸቶ ብምርካብ መሪሕነት ናይቲ ግጥም ክትሕዝን ክላ ጆሆር ከይፀንሐት ኣብ መበል 65 ካብ ኦስካር ኣሪባስ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ እዛ ክለብ ኣብ መበል 76 ካብ በርጌሶን ብዝረኸበታ ሸቶ ንቸልሲ ሓደጋ ክትወድቃን ከላ ተፃወታያ ኣንቶኒዮ ግላውደር ንኩዕሶ ናብ ገዛ ልዳቶ ብምዝጋቡ ቸልሲ በዛ ዝረኸብታ ህያብ 3-3 ተፈላለያ ክለባት ኤሮጳ ነቲ ድሕሪ ሒደ ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ናይ መምዘኒ ብቕዓት ምሕዝነታዊ ፀወታታት ዝሓለፈ ቀዳምን ሰንበትና ካይደ ነይረን ንገለ ካብ ናይ ትማሊ ውፅኢታት ናባኹም ከነቕርብ ዝመፅእ ዓመተ ስፖርት ኣብ ናይ ኤሮጳ ውድዳ ተወዳዳሪት ንምዃን መሳርዓ ከተደላድል ዝቐኔት ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንጻር ጀርማኒት ክለብ ቦርሲያ ዶርትሞንድያ ናይ ፍጻመ ፀወታ ኤሚሬትስ ካብ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ዶርትሞንድ ኣብ 7 ደቂ ካብ ኢናስዮ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 29 ደቂ እውን ካብ ካሬትሳስ ካልእ ሸቶ ብምርካባ ክልተ ባዶ መሪሓ ንዕረፍቲ ብምውፃእ ንደገፍቲ ኣርሰናል ኣውድ ርእት እያ ድሕሪ ዕረፍቲ ኣብ ዝቐጸለ ፀወታ ኣርሰናል ኣብ መበል 54 ደቂ ካብ ንዋኔሪ ብዝረኸብታ ሸቶ እኳ ነቲ ውፅኢት ከተፅቦ ተፈትነት ዶርትሙንድ ኣብ መበል 58 ደቂ ካብ ጋዱ ሳልሴት ሸቶ ብምርካባ ንመሪሕነታ ከተራጉድ ጊዮከረሽ ኣብ መበል 69 ደቂ መገዲ ፍጹም ቅላዕ ንኣርሰናል ሸቶ እኳ ተመዝገበ ቦርሽያ ዶርትሙንድ ግን 3-1 ተዓዊታ
5: And there's no real argument from the Dortmund player. Victor Gyökeres for Arsenal from the spot against Alexander Meyer. It's Gyökeres confidently dispatched. It's Arsenal 2, Borussia Dortmund 3. And we have just over 20 minutes remaining of the 2026 Emirates Cup. Dalman has got Havertz outside.

0: ከተማ ኣብ ቀዳማይ መፋረቅ 2026 ብ17 ሚታዊት ዕብየት ከም ዘርኣየ ተሓቢሩ። ሓላፊ ምምሕዳር ክራይ ኣባይቲ ኣቶ መልኣክ ሕድሪ ብወገኑ ንዝምድናታት ሓሬትን ኣካሬትን ኣብ መንጎኦም ዝግበር ውዕላትን ዝምልከት ሓበሬታ ድሕሪ ምሃብ ነበርቲ ኣዋጃትን መምርሒታትን መሬት ክኽብሩ ኣተሓሳሲቡ። ሓላፊ ኮማዊ ሆስፒታል ሓጋዝ ነርስ መንሱር ኣቡበከር ብጊድዩ ምስ ምእታ ወቅቲ ክራማት ኣብ ምክልኻል ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ህዝቢ ጥዕንኡ ከውሕስን ጥሬት ኣከባቢኡ ክሕሉን ተላብዩ። ተሳተፍቲ ኣብ ዝሃብዎ ርእቶ ስሉጥነትን ፅፈትን ትግባር መደባት ልምዓት ንምድንፋዕ ዝሕግዝ ርእቶታትን ለቦዋታትን ኣቕሪቦም።
1: ኣብ ንኡስ ዞባታት ጎሊ ጅምባረንቱን ብወፍሪ ተምሃሮ ንልምዓት ካብ 6 ሓምለ ጀሚሩ ብቐንዱ ኣብ ምዕቃብ ማይን ሓመድን ዘተኮረ ሰፊሕ መደባት ይሰላሰል ኣሎም። ኣብ ንኡስ ዞባ ጎልጅ ዝተዋፈሩ 800 ተምሃሮ ዛጊት ኣስታ 8,000 ሜትሮ ቅናታዊ ዛላ ከም ዝፀገኑ ኣብ 10,000 ሄክታር ሓድሽ ቅናታዊ ዛላታት ከም ዝሰርሑ ልዕሊ 2,000 ጎዳጉዲ ንፈልስታት ከም ዘዳለዉ ከምኡ ውን ሓያሎ ኣግራብ ከም ዝኮስኮሱ ኪላ ሕርሻ ኢንጂነር ብርሃነ ፀጋይ ሓቢሮም። ወፋሮ ብወገኖም ኣብ ወቅቲ ክራማት ዝካየድ ወፍራታት ኣብ ምምዕባል ብቕዓት ምስናቕ ልምዲ ስራሕን ምልዋጥ ተመክሮን እወንታዊ ተራ ከም ዘለዎ ብምጥቃስ ብፍግረ መሬት ተሃሲዩ ዘሎ ከባቢታት ናብ ንቡር ንምምላስ ኣበርቲዖም ከም ዝሰርሑ ኣረጋጊፆም። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ባረንቱ ንዝተዋፈሩ ተምሃሮ ንቕሓቶም ንምብራኽ ተርኦም ኣብ መረባ ህንፀት ሃገር ክም ንምባል ዝዓለመ ኣስተምህሮ ተዋሂቦም። ኣብቲ ብምትሕብባር ኣብያተ ፅሕፈት ፖሊስ ትራፊክ ትምህርቲ ሕርሻ ሃማማትን ሃማደእን ዝተወደባ ኣስተምህሮም ድሕነት ሕብረተሰብ ካብ ሓደጋታት ትራፊክ ንምርግጋፅ ውሕስ ኣጠቃቅማ ፅርግያ ክዝውተር ክሊማዊ ለውጢ ንምብዳህ ተራ መንእስያት ኣብ ምዕቃብ ማይን ሓመድን ክዓዝዝ ከምኡውን ተሳታፍነት ደቂ ኣንስትዮ ኣብ ትምህርትን ልምዓታዊ መደባትን ክሕይል በብዝምልከቶም ኣካላት መግለፂታት ተዋሂቦም። ብዝተፈላለየ ዓውድታት ስነ ጥበብ ዝሰልጠኑ 23 ኣባላት ክፍለ ሰራዊት 49 እዚ ማእከል ብ9 ናሓሰ ኣብ ማይ ሰራዊት ተመሪቖም። እቲ ልዕሊ ሓደ ወርሒ ብግብርን ክልሲ ሓሳብን ዝተዋህበ ስልጠና ስነ ጽሑፍ ድርሰትን ኣተኣላልያን ድራማ ከምኡውን ፊልምን ሜክኣፕን ዘጠቓለለ ከም ዝነበረ ሓላፊ ጉጅለ ባህልታ ክፍለ ሰራዊት ሳልሕ ዓብደላ ኣብቲ ናይ ምምራቕ ስነ ስርዓት ሓቢሮም። ካብ ሰልጠንቲ መምህር ጣዕሚ ኣረፋይኒ ድማ ድሌትን ተውህቦን ሰልጠንቲ ኣብ ውፅኢታውነት ናይቲ ትምህርቲ ዓባ ኣስተዋፅኦ ከም ዝነበሮ ገሊፆም። ወኪል ሰልጠንቲ ብወገና ኣብ ሓፂር ግዜ መሰረታዊ ኣምራት ንክሕዙ ንዝፀዓሩ ወደብቲ ናይቲ ስልጠናን መምህራኖምን ድሕር ምምስጋን ንዝቐሰምዎ ፍልጠት ብቐፃሊ ግብራዊ ስራሕ ከም ዘማዕብልዎ ኣረጋጊፃ። ኣዛዚ ናይታ ክፍለ ሰራዊት ኣብ ዝሃቦ መዛዘሚ ቓል ነተራ ስነ ጥበብ ኣብ ዓወት ሓርነታዊ ቓልስናን ምስራፅ ሃገራዊ መንነትናን ብምጥቃስ ሰልጠንቲ ብቕዓቶምን ውዳብኦምን ብምሕያል ንምንፋዕ ባህላዊ መደባት ኣብ ሓይልታት ምክልኻል ክፅዕሩ ተላብዮም። ኣብ ንኡስ ዞባ ዓሰብ ምሕዳር ከባቢ ብሌንኮማ ናብ 9 ናሓሰ ኣብ ዘውግሐ ለይቲ ዘጋጠመ ሓደጋ ባርዕ ኣብ ንብረት ጉድኣት ኣውሪዶም። በቲ ድሕሪ ሰዓት 2 ናይ ለይቲ ካብ ሓንቲ ትካል ተበጊሱ ናብ 7 ትካላትን መንበር ኣባይትን ዝለሓመ ባርዕ ዝወረደ ክሳራ ከቢድ ምዃኑ ሓላፊ መርመራ ገበን ቀዳማይ መደበር ፖሊስ ሜጀር መንእሰይ ጀማል ጠሃኑር ሓቢሮም። እቲ ኣባይቲ ብጠዋሉ ዝተሰርሐን ዝተለጋገበን ብምዃኑ ነቲ ባርዕ ዝያዳ ከም ዘጋደዶ ብምጥቃስ ኣብ ንብረት ዝወረደ ክሳራ ልዕሊ 1.3 ሚልዮን ናቕፋ ከም ዝግመት ገሊፆም። ኣዛዚ ቀዳማይ መደበር ፖሊስ ምክትል ሰለንተ ሻውሽ ወልደጋብር ብግድኡም እቲ ኩነታት ከቢድ ከም ዝነበረ ብምግላፅ ነቲ ሓዊ ኣብ መጥፋእ ህዝብን ሰራዊትን ብኣህዱ መጥፋእቲ ሓዊ ተሓጊዞም ንዝገበርዎ ኣበርክቶ ብምምጓስ ብሸለልትነት ካብ ዝኽሰት ሓደጋታት ጥንቃቐ ክግበር ተላብዮም። ትማሊ ሰንበት 9 ናሓሰ ኣብ ከተማ መንደፈራ ሃገራዊ ውድድር ፍርቂ ማራቶን 2026 ከምኡውን ናይ 5 ኪሎ ሜትርን ናይ 1 ማይል ውድድራትን ተኻይዶም። ብዛዕባ እዚ ውድድር ዝተዳለወ ፀብጻብ ኣሎ ሚካኤል ሓድጉ ክቐርቦ እዩ።
2: ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ መበል 31 ውድድር ፍርቂ ማራቶን 2026 ትማል ሰንበት ኣብ ቀንዲ ጎደናታት ከተማ መንደፈራ ተኻይዱ። ኣብዚ ብክልቲኡ ፆታ ዝተኻየደ ውድድር ልዕሊ 150 ኣትለታት ክለባት ደቡብ ማእከልን ጋሽ ፓርካን ከምኡውን ክለብ ደንደን ሚስሪ ምክልኻል ተሳቲፎ። ኣብ መወዳእታ ካብ ደቂ ተባዕትዮ ኣትለት ክለብ ዞባ ደቡብ ማጆር ቴድሮስ ንውድድሩ ብ1 ሰዓትን 4 ደቕን 41 ካልኢትን ቀዳማ ኮይኑ ብምፍጻም ተሸላሚ ወርቂ መዳልያ ዓባይ ዋንጫን 13,000 ናቕፋን ክኸውን ካልኣይ ኣትለት ክለብ ዞባ ደቡብ ተክለ ሃይማኖት ብርሃነ ተሸላሚ ብሩ መዳልያ 8,000 ናቕፋን ሳሳይ ድማ ኣትለት ሳይሞን መብራቱ ካብ ክለብ ደንደን ሚስሪ ምክልኻል

0: ተሸላሚ ነሓስ መዳልያን 5,000 ናፋን ኮይኖም 10 ኣትሌታት ኣብ ዝተሳትፎ ናይ ደቂ ኣንስትዮ ውድድር ኦሎምፒካዊት ኣትሌት ክለብ ዞባ ጋሽባርካ ናዝሬት ወልዱ ብ1 ሰዓትን 19 ደቂቕን ሓደ ካልኢትን ቀዳሚቲ ኮይና ብምዕዋታ ተሸላሚት ወርቂ መዳልያ ዓባይ ዋንጫን 13,000 ናፋን ክትከውን፣ ካልአይቲ ኣትሌት ሚካኤል ፀገዛኣብ ካብ ክለብ ደንደን ሚኒስትሪ ምክልኻል ተሸላሚት ቡር መዳልያን 8,000 ናፋን፣ ሳልሲት ካ ኦሎምፒካዊት ኣትሌት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትሪ ምክልኻል ተሸላሚት ቡር መዳልያን 5,000 ናፋን ብምዃን ናብ ፖድየም ደይበን። ብዘይካዚ ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ኣትሌት ዞባ ማከል ዮቤል ዘርኢት ብ14 ደቂቕ 14 ካልኢትን 3 ንኡስ ካልኢትን፣ ካብ ደቂ ኣንስትዮ ድማ ኣትሌት ደሊና ሽሻይ ካብ ክለብ ዞባ ደቡብ ብ16 ደቂቕን 43 ካልኢትን 24 ንኡስ ካልኢትን ቀዳሞት ብምውፃእ ተዓዊቶም። ኣብ መወዳእታ ዝተሰርዐ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር ኣትሌት ፍጹም ኣብርሃም ካብ ክለብ ዞባ ደቡብ ከምኡ ውን ኣትሌት ካናሪ ተክለማርያም ካብ ክለብ ዞባ ማእከል ተዓዊቶም።
1: ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኣሜሪካን ደቡብ ኮርያን ዘካይደው ዓመታዊ ሓብራዊ ወተሃደራዊ ልምምድ ዝመፅእ ሰሙን ከም ዝጅምር ኣፍሊጠን። ዕላማ ናይዚ ካብ 17 ክሳብ 27 ናሕሰ ዝቕፅል ልምምድ ናይ ምውጋዕ ዓቕምን ምውሃድ ሰራዊትን ክም ንምባል ምዃኑ ኣሜሪካን ደቡብ ኮርያን ሓቢረን ኣለዋ። ኣሜሪካ ኣብዚ ኣብ ግዛኣት ደቡብ ኮርያ ዝካየድ ልምምድ ንሳተፍ ቁፅሪ ሰራዊታ ዘጊት ከም ዘየነፀረት፣ ደቡብ ኮርያ ግና ልዕሊ 18,000 ወተሃደራት ከም እተሳተፍ ኣፍሊጣ ኣላ። እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ነቲ ተኽታኺ ክትብል ዝገለፀቶ ልምምድ ምላሽ ከም እትህበሉ ከተጠንቅቕን ከላ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይፀሉ ሓቢረን። ሓበራዊ ወተሃደራዊ ምንቅስቓሳት ኣሜሪካን ደቡብ ኮርያን ፀጥታዊ ስጋኣት ከም ዝፈጠረላ እትገልፅ ሰሜን ኮርያ ክምፃእ ዝኽእል ስጋኣት ንምምካት ወተሃደራዊ ዓቕማ ክብ ከተብል ፀኒሓላ። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,000 ወተሃደራት ብቐዋምነት ኣስፊራ ከም ዘላ ዝፍለጥ እዮም። ብራዚልን ሽወደንን ብ9 ናሕሰ ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሳኽቲ ነፈርቲ ኪናት ካብ ሽወደን ንምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻል ኣፍሊጦም። ብራዚል 36 ነፈርቲ ኪናት ንምሽማት ዘኽእላ ስምምዕ ኣብ 2023 ምስ ሽወደን ከም ዝተፈራርመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ኣብ 2027 ክጅምር እዮም። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ነፈርቲ ኪናት ብሓባር ንምፍራይ ይዘራረባ ከም ዘለዋ እውን ኣፍሊጠን። እቲ ውዕል ኣብ ምርንፋዕ ወተሃደራዊ ዓቕሚ ሃገሩ እወንታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረዲኦም። መንግስቲ ጃፓን ብናሃር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዖም። ዝዓበየ ክፋልቲ ባጀት ብሰንኪ ናሃር ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዘቕንዕ ዝገለፁ ሰመዝ ጃፓን ኣኻሊ መዘይከውን ተወሳኺን ገንዘብ ከም ምስላዕ ኣረዲኦም። ኣስታት 90ታዊት ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቅ ብመልክዕ እታው ከም ዘማልኣ ዝሕብሩ ጸብጻባት በቲ ተኸሲቱ ዘሎ ውግእ ኣሜሪካን ኢራንን ሳዕቤናቱን ሕልፊ ካልኦት ሃገራት ከም እተሃስየት የረድኦም። ኣብ ዞባ ማእከላይ ምብራቅ ኣጋጢሙ ዘሎ ጸጥታውን ወተሃደራውን ቅልውላው ብዘስዓቡ ሕፅረት ነዳዲ ሓየሎ ሃገራት ምትዕርራይ ባጀት ክገብራ ከም እተገደዳ ዝሕበር እዮም። ኣብዚ እዋን ዋጋ ነዳዲ ብደረጃ ዓለም ልዕሊ 80 ዶላር ንበርሚል በፂሑ ከም ዘሎ ጸብጻባት የረድኦም። ኣብ ፊሊፒንስን ህዝባዊት ሪፓብሊክ ቻይናን ብዝተኸስተ ሓደጋ ህቦብላዊ ማዕበል ሰባውን እንዋታውን ክሳራ ወሪዶም። በቲ ተፈጥራዊ ሓደጋ ኣብ ፊሊፒንስ ልዕሊ 20 ሰባት ከም ዝሞቱን ኣብ ልዕሊ ትሕቲ ቅርፂ ከቢድ ዕንወት ከም ዝወረደን ሰመዚ ስርሒት ምድሓን ሂወት ተሃገር ሓቢሮም። ብዘይካዚ ብሰንኪቲ ዶልፊን ዝተሰሜ ህቦብላዊ ማዕበል ልዕሊ 1.3 ሚልዮን ሰባት ብኣሉታ ከም እተጸልዉ ክፍለጥ ተኻኢሉሎም። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ናብ ህዝባዊት ሪፓብሊክ ቻይና ብምልሓሙ ኣስታት 1 ሚልዮን ሰባት ንህይወቶም ሰጊኦም ናብ ውሕስ ከባቢታት ከም ዝገዓዙ ተገሊጾም። ብዘይካዚ ብሰንኪቲ ሓደጋ ሎሚ 10 ናሕሰ ኣብ ከተማ ሻንጋይ ጥራይ ልዕሊ 1,000 በረራታት ከም እተሰረዘን ብርክት ዝበላ ትካላት ንጥፈታትን ከም ዝወንዘፋን ተፈሊጡሎም። ህቦብላዊ ማዕበል ዶልፊን ኣብዚ ዓመት እዚ ኣብ ቻይናን ፊሊፒንስን ካብ ዝተኸስቱ ተመሳሰልቲ ሓደጋታት እቲ ዝዓበየ ምዃኑ ጸብጻባት ይሕብሮም። እስራኤል ንሰላም ወሽመት ቃዛ ብዝምልከት ፕሬዚደንት ዶናልድ ትራምፕ ንዘቕረቡ 15 ነጥብታት ዝሓዘ እማመ ብወግዒ ነፂጋቶም ፕሬዚደንት ትራምፕ ሓማስ ንዝርከብዎም ምንቅስቓሳት ፍልስጤም ነቲ እማመ ከም እተቐበለዎ እኳ እንተገለጸ እስራኤል ግና ምስፀት ታቡ መደባታት ከም ዝጋጮ ብምጥቃስ ከምዘይትቕበሎ ቀዳማይ ሚኒስተር ብንያሚን ናታንያሁ ኣነፂሮም እቲ እማመ ምንቅስቓስ ሓማስ ተቐሊሉ ዕጥቂ ከውረድን እስራኤል ሰራዊታ ካብ ወሽመት ቃዛ ከተውፅእን ዝብል ነጥብታት ይርከቦም ይኹን እምበር እስራኤል ምንቅስቓስ ሓማስ ዕጥቁ ብምልኣት ከም ዘይውረደ ድሕሪ ምርግጋጻት ጥራይ ሰራዊታ ክትስሕብ ከም እትኽእል ብምሕባር ትግባር እቲ እማመ ኣብ ሓደጋ ኣእትያቶላ እስራኤል ኣብ ወሽመት ቃዛ ሶርያን ሊባኖስን ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ከም ዝቐፅል ክትገልጽ ብምጽናሓ ፕሬዚደንት ትራምፕ ኣብ ጉዳይ ወሽመት ቃዛ ዘቕረቦ እማመ ክሰምር ከም ዘይክእል ብኣግኡ ክእመት ጸኒሕ እዮም ካብ መወዳእታ 223 ኣብ ወሽመት ቃዛ ወተሃደራዊ ወፍሪት ተካይድ ዘላ እስራኤል ንልዕሊ 700ታዊት ናይቲ ወሽመት ተቆጻጺራቶ ከም ዘላ ዝፍለጥ እዮም ህንዲ ንቪየትናም ብርሃሞስ ተሰሜ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃኑ ሓቢራ እቲ ኣብ ምርንፋዕ ኣቕሚ ምክልኻል ቪየትናም እወንታዊ ተራ ከም ዝህልዎ ዝእመት ዘሎ ስምምዕ ተግባራዊ ምስ ኮነ ቪየትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገት ካልአይቲ ሃገር ክትከውን እያ ፊሊፒንስ ነቲ ኣፅዋር ኣብ 224 ኣብ ዕጥቂ ምክልኻላ ከም ዝፀንበረቶ ጸብጻባት የመልክቶም ኢንዶኔዥያ እውን ነቲ ኣፅዋር ንምውንዳን ምስ ህንዲ ክትዘራረብ ከም ዝፀንሐዚ ይጥቀስ እዮም ሩስያን ህንድን ሓቢረን ዘማዕበልኦ ክሩዝ ሚሳይል ብርሃሞስ ኣስታት 500 ኪሎ ሜትር ንዝረሓቐ ዕላማ ክጥቅዕ ብቕዓት ኣለዎም ኣብ ሪፓብሊክ ደቡብ ኣፍሪቃ ትማሊ 9 ናሕሰብ ዝተኻየደ 3 መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ከም ዝሞቱ ተቓሊሖም በቲ ኣብ ከተማ ኬፕ ታውን ዝተፈፀመ መጥቃዕትታት 10ታት ከም ዝቆሰሉ ዝገለፁ ሰብ መዚ ፀጥታ ደቡብ ኣፍሪቃ ብሕታውነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም ፍፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ኬፕ ታውንን ከባቢኣን ፀቕ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለዎም ኣብ ደቡብ ኣፍሪቃ ብሕጋውን ዘይሕጋውን መንገድታት ዝተዓጥቀ ኣስታት 6 ሚልዮን ጠበናጁ ኣብ ኢድ ውልቀ ሰባት ከም ዘሎ ጸብጻባት ይጠቕሶም ብሕታዋነት ብረት ንምቁፅጻር ተሪር ሕጊ ከም ዘጽደቐ ክገልጽ ጸንሐ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ ኣብ ከተማታት ሃገሩ 10ታት ኣሽሓት ተወሰኽቲ ወተሃደራት ከም ዘዋፈረ ዝዝክር እዮም ዜና ንምዛም ቀንዲ ነጥብታት ክደግመልኩም ኣብ ሓጋስ ኣብ ገስጋስ ትግባር መደባት ልምዓት ዘቴ ርክም ህዝብን ምምሕዳርን ተኻይዶም ኣብ ንኡ ዞባታት ጎሌጅን ባሮንቱን ብወፍሪ ተምሃሮ ንልምዓት እውት ንጥፈታት ይሰላሰል ኣሎም መበል 31 ሃገራዊ ውድድር ፍርቂ ማራቶን 2026 ኣብ ከተማ መንደፈራት ተኻይዶም ኣሜሪካን ደቡብ ኮርያን ዘካይድኦ ሓበራዊ ወተሃደራዊ ልምምድ ዝመፅእ ሰሙን ከም ዝጅምር ሓቢረን ብራዚልን ሽወደንን ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ተፈራሪመን መንግስቲ ጃፓን ብናሃር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያን ንምቅላል ኣስታት 20 ቢልዮን ዶላር ህጹጽ ባጀት ሰሊዖም ዜና ተዛዚሙሎ ሰናይ ምሸት

0: ዋ ኣብስታ ዋንዳ ጥኸመ ተኸይ
1: ትወደከ ደቂስሎ ቀልጢ ፈመጺ
2: ኣነ ዳ ዶንጌል እንዴ ተሰኪ ፈጠን ይሄ እንበር ወድኽስ ደስ ኢል ወደቂስ እግል ፈመጺ
1: ሎም ዳ ስክፍታና ተቐንጢጡ እንዴ ደቅና ኣብጥቓና ንሕና ኣብጥቓ ደቅና እሙኸ እንዳ ስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና ኮ ውሽጥና ቐስ ኒሉ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክነወፍር ከለና ኮ ውሽጥና ብሻቕሎት ይዝውዕ ኒዮ
2: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሓ ይድምዕኒ ነይረ
1: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ ምሽላም ጥራይ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
2: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዮ ሰዓታት ክንዕንግሎን ኩነታት ብቐረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
4: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
5: ለውጥን ምዕባልን ንምምጻእ
4: ከይዕረፈ ይሓስብን ይሰርሕን ሚሳል ሚሳል ሚሳል ኣብ ኤርቲቪ ኣብ ቴክኖሎጂ
5: ሕርሻ
4: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
5: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
4: ዕድመን ጾታን ብዘይፈሊ
5: ንዅሉ ፈጠራዊ ሓሳባት ከለሊ
4: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
6: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
7: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
8: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ
4: ኣብ ሕብረተሰብናን ዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
5: መደብ ሚሳል
9: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረጣብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ሃርሃርታ ደም የሻቅል ድዩ ዝብል ሕቶ ተላሲሱ ይርከብ። ሃርሃርታ ደም ማለት ቫሪኮስ ቬይን ሻምብቆ ደም ቬይን ምስ ዝገፍሕ ወይ ብደም ኣዝዩ ምስ ዝመልእ ኣብ ቆርበትና ዝግሃት ተርእዮ እዩ። ኣብ ቆርበትና ሕበጥን ደም ዝሰርበ ወይ ቀጠልያ ሕብሪ ዝሓዘ ምልክትን የርኢ። ሃርሃርታ ደም ብዙሕ ግዜ ኣቐንዛዊ ይኮነን። መብዛሕትኡ ግዜ ሃርሃርታ ደም ብዕቱብ ክረአ ዘለዎ ጉዳይ እኳ ይኩን ግዳያት ቀጻሊ ምስ ሰብ ሞያ ጥዕና ብፍላይ ምስ ክኢላታት ሻምብቆታት ደም ብምርኻብ ዘድሊ ሓገዝን መርመራን ክገብሩ ይምከር። እዚ እቲ ጸገም ካልእ ጥዕናዊ ሓልክታት ከይፈጥር ኣቐዲምካ ኣብ ምክትታሉ ሓጋዚ ይገብሮ። ዝኾነ ምክትታልን ፍወሳን ምስ ዘይንገብረሉ ግና ናብ ካልእ ዝበእሰ ሓልክታት ከምኡውን ምድረቕን ምቕያርን ቆርበት ክፈጥር ይኽእል። እዚ ዝኾነ መጉዳእትን መቕሰልትን ኣብ ዘጋጥመና እዋን ንምሕከሙ ኣጸጋሚ ይገብሮ። ሃርሃርታ ደም ኩነታት ኣነባብራኻ ብምቕያር ክትፍውሶ ዝካል እዩ። እዞም ስዒቦም ዝጥቀሱ ኣብ ኣነባብራና ንገብሮም ምቅያራት ንሃርሃርታ ደም ክፍውሱ ከም ዝኽእሉ መጽናዕትታት ከረጋግጹ ክኢሎም እዮም። ንነዊሕ ሰዓታት ደው ካብ ምባል ምቁጣብ፣ ክብደት ምጉዳል፣ እዚ ማለት ምስ ቁመትካን ጥዕንኻን ዝሳነ ክብደት ሰብነት ክህልወካ ምጽዓር የጠቓልል። ዑደት ደም ብግቡእ ክካየድ ስሩዕ ኣካላዊ ምንቅስቓስ ምዝውተር፣ ጨቢጡ ዝሕዝ ካልስን ስረን ምውዳይ፣ ኣብ እትድቅሰሉ ወይ ኮፍ እትብለሉ እዋን ድማ ኣእጋርካ ካብ ኣፍ ልብኻ ከተልዕሎ ተመራጺ እዩ። ክንክን ጥዕና ህዝቢ ኣገልግሎት ዶ ንግዲ ክውንነት ኤርትራ ብመንጽር ካልኦት ከም ዛዕባ ተላዒሉ ይርከብ። ህዝባዊ ግንባር ንመሰረታዊ ክንክን ጥዕና ቅድሚ ብደረጃ ዓለም ኣብ 1978 ኣብ ከተማ ኣልማታ ናይ ሶቪየት ሕብረት ሕጂ ናይ ካዛኪስታን ምእዋጅ እዩ ብኣጋር ሓኸይምን ካልኦት ሞያውያን ጥዕናን ጀሚርዎ። ኣብ 1978 ድማ ብዝያዳ ኣሐይልዎ። ስለዚ ወላ እኳ ኣብቲ ግዜቲ ኣድማሳዊ ሸፈነ ጥዕና ተባሂሉ ስያመ እንተዘይተዋህቦ፣ ብተግባር ግን ቅድሚ 50 ዓመታት ዝጀመረን ባህሊ ኮይኑ ኣብ ግብሪ ን50 ዓመታት ክስርሓሉ ዝፀንሐን ኣምር እዩ። ቀንዲ መለለይኡ ድማ ተበፅሕነት ወይ ምዕሩይ ዝርግሐ ኣገልግሎታት ጥዕና እዩ። እዚ ዝተጠቕሰ ብሰለስተ መሰረታውያን ማለት ፒላርስ ኣዕኑድ ክዕየር ይከኣል። ቀዳማይ ኣገልግሎት ንዘይበፅሖ ወይ ተነፊግዎን ዝፀንሐ ክፋል ሕብረተሰብና ኣገልግሎት ጥዕና ከም ዝበፅሖ ወይ ተኸፋሊ ፀጋታቱ ምግባር፣ ካልኣይ ንብቕዓት ትካል ጥዕና ዝገልፁ ክህልው ዝግብኦም ወይ ዝጎደሉ ኣገልግሎታት ኣብ ምምላእ ሓደስቲ ኣገልግሎታት ወይ ቴክኖሎጂታት ምትእትተው፣ ብሓፂሩ ኣብ ምምላእ ሃጓፋትን ምስፋሕ ብዙሕነት ዓይነት ናይቲ ዝውሃብ ኣገልግሎታትን ዘተኮረ እዩ። ሳልሳይ እቲ ዘሎ ተበፃሕነትን ዓይነትን ኣገልግሎታትን ጥዕና ምስ ፋይናንሳዊ ዓቕሚ ተገልገልቲ ዝዳረግ ድዩ ወይስ ልዕሊ ዓቕሞም እዩ ምርግጋፅ። ነዚ ንምርግጋፅ ወይ ንምትግባር ድማ ቀጻሊ መፅናዕትን ክትትልን የድሊ። ምክንያቱ እቲ ኣገልግሎት ጥዕና ህዝቢ ብዓቕሙ ክረኽቦ ዘይክእል ልዕሊ ዓቕሙ ብምዃኑ ከም ዘይናቱ ዝቆፅሮን ዘይጥቀመሉን ኣገልግሎት እንተኮይኑ ነቲ ዝበዝሐ ክፋል ህዝቢ ዳርጋ ዘየለዩ ዋጋ ናይቲ ዝቕረብ ኣገልግሎት ብተገልጋሊ ቆጠባዊ ማህሰይቲ ዘውርደሉ ምናልባት እውን ናብ ድኽነት ገጹ ከምርሖ ዝኽእል ክኸውን ይብሎን። ኣገልግሎት ጥዕና ኣብ ዝደለየሉ እዋን ሕሙም ካብ ጅቡኡ ዝኸፍለ ወፃኢታት ማለት ንሕክምናዊ መርመራን መድሃኒትን ዝኽፈል ቀጥታዊ ወፃኢታት ጥራይ ዘይኮነ ንዘይ ቀጥታዊ ወፃኢታት ማለት ንመጓዓዝያን ካልእ ወፃኢታት ጉዕዞን ሃልክን ኣሰናይትን እንተላይ ሕክምና ንምርካብ ዝጠፍእ ግዜን ብኩራት ስራሕን ዘጠቐል እዩ። ስለዚ እቲ ዝውሃብ ኣገልግሎት ጥዕና ነዞም ዝተጠቕሱ ግምት ዝህብ ድዩ ዝብል መሰረታዊ መትከል እዩ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት መንእስያትን ኣድምሞን ከምኡ ድማ ምዝናይ የዘንግዕ ድዩ ዝብሉ ዛዕባታት በብእብረ ተሰሪዑ

ምጥቃም ይፀንሕና ኣግርሞት ወይ ከዓ ኣድምሞ ክንብልን ከለና ሓደ ካብ ኣገደስቲ ባህርያት ሰብኣዊ ፍጡር ኮይኑ ሰብ ኣብ ልዕሊ ገዛ ነብሱን ከባቢኡን ዘንፀባርቆ ናይ ምስድማምን ምድናቕን ስምዒት እዩ። ኣግርሞት ንናይ ምስትንካር ተምሳጥን ደስታ ስምዒታት ሰብ ዝውክል ኣብ ደቂ ሰብ ጥራይ ዝርከብ ፍሉይ ክብሪ ምዃኑ ይጥቀስ። ስቁራጦስን ኣሪስቶትልን ዝርከብዎም ካብ ጥንታውያን ግሪኻውያን ፈላስፋታት ከዓ ኣፍ ደገ ዓሚቕ ጥበብ ናይ ኣግርሞት ስምዒት እዩ ዝብል እምነት ከም ዝነበሮም መዛግብቲ ይሕብሩ። ሰብ ንምንታይ ክግረም ኣገዳሲ ይኸውን ዝብል ሕቶ ኣብዚ ህሞት ክንምልሶ ዝግባእ እዩ። ብዕግበት ክነብር እንተደኣ ኮይኑ ኣብ ምስጢራውነትን ትንግርታውነትን ህይወት ድልድል ኣንክሮ ክህልዎ ግቡእ ምዃኑ ብዙሓት ዝተማምዕሉ ሓቂ እዩ። ኣብ ናይ ኣግርሞት ዓለም ዝውቱር ዝበሃል መግለፂ ቦታ ዘለዎ ኣይኮነን። ኣብ ነፍሲ ወከፍ ህሞት ሓደስቲ መስተንክራውያን ምዕባለታት ይፍፀሙ። ኣግርሞት ኣብ ስቕታ ህድኣትን ኣቓልቦን እዩ ዝነብር። ኣግርሞት እቲ ሓደ ነገር ካብኻ ዝዓበየ ኮይኑ ኣብ ስማዓካ ህሞት ንሓፂር እዋን ትንፋስካ ዝወስድ ድቕ ዝበለ ስሕበት እዩ። ዕራርቡ ፀሓይ፣ ፅባቐታት ጫካ፣ ምቁር ሙዚቃ፣ ኣሰንባዲ ሓበሬታ፣ ዘይልሙድ ምዕባለታት ንኣእምሮ ደዋ ኣቢሎም ናብቲ ዓሚቕ ውሻጠ የህትፉ። ኣብ ናይ ኣግርሞት ህይወት ዓለም እናሸዕ እትውለድ ሓዳሽ ፕላኔት እያ። ኣብ ናይ ኣግርሞት ዓለም ህይወት ዝሰፍሐትን ዝያዳ ሓጎስ ዝመልአትን ምዃና ትፈልጥ። ሓደ ሰብ ንዝኾነ ነገር ወላ ንሓንቲ ስንቂ ሳዕሪ ብዕምቆ ተተኪሩ ኣብ ዝተዓዘበሉ ህሞት ንሱ ንባዕሉ ኣካል ናይ ሓደ ኣዝዩ ምስጢራዊ ዘገርምን ዘፍርሕን ብቓላት ክግለጽ ዘይክእል መስተንክራዊ ክውነት ይኸውን ተጠቒሱ። ኣብ ዓምዲ መዛነይ ሰለስተ ልበዋታት ኣሌክሳንደር ዓቢ 20 ዓመታት ብስቕታ ዘሕለፍዎ ሰብ ሓዳር ካልቢየ ሳግላም ሕቶ ዝተመሰቐለ ቓላት ጥቕስታት ኒኮላስ ስፓርክስ ቀሪቦም ኣለዉ። ገበናዊ ሕግን መትከላቱን ኣብ ዝድህስስ ትሕዝቶ ገበናዊ ሕጊ ንገበናዊ ዝበሃሉ ባህርያት ወይ ተግባራት ሓንፂፁ ንዕኦም ዝውሃብ መቕፃዕቲ ዝነግር ሓደ ክፋል ሕጊ እዩ። ገበናዊ ሕጊ ልክዕ ከም ካልእ ሕግታት ማለት ፍሌክሲብል ተዓፃፀፉ ኮይኑ ነቶም ኣብ ማሕበራዊ ህይወት ጥራይ ክጋጥሙ ዝኽእሉ ገበናት ማለት ምስ ምምፃእ ቴክኖሎጂን ኢንተርነት ማሕበራዊ መራኸቢታትን ዝመፁ ዘለዉ ከም ስርቂ መንነትን ዝኣመሰሉ ተግባራትን ዝርኢ ሕጊ እዩ። ገበን ማለት ገበን ተባሂሉ ዝተኣወጀ ተግባር ምፍጻም፣ በቲ ሓደ ወገን ድማ ሕጋዊ ግቡኣት ብዘይምፍጻምን ሓደጋን ጉድኣትን ገበን ከም ዘለዎ ተገንዚብካ ክነስኻ ነቲ ሓደጋን ጉድኣትን ገበን ንምክልኻል ወይ ንምቅላልን ፍትሒ ንምቕልጣፍን ዝኾነ ስግምቲ ብዘይምውሳድ ወይ ምውጋድ ማለት እዩ። ሓደ ነገር ብምፍጻምካን ብምውጋድካን ዝመፅእ ተሓታትነት እውን ክንብሎ ንኽእል ኢና። ንኣብነት ስርቂ ወይ ቅትለት ገበናዊ ተግባር ክኸውን ከሎ ሞያዊ ስነ ምግባር ወይ መምርሒታት ዘይምኽተል ወይ ገበነኛ ዘለዎ ቦታ እናፈለጥካ ብዘይምሕበርካ ምውጋድ ይኸውን ኣሎ ይርከቦ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር። ዜና ወፃኢ ዓረቢ መሓመድ ጌታ። ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ንጠንቅታት ዑረትን ዑረት ኣብ ምፍዋስን ዝነጥፍ ብወለንታዊ ፕሮግራም ኑር ስዑድ ዓረብ ዝድገፍ ብኽእላታት ሕክምና ዓይኒ ዝቆመ ዓለም ለኻዊ ሰብኣዊ ትካል ኣልበስር ኣብ መሐከሚ ንቁጣታት መንደፈረን ክረንን ፀገማት ጥዕና ዓይንን ዑረትን ንዘለዎም መጥባሕቲ ዓይንን ካልኦት ደገፋት ፀገማት ዓይንን ከም ዘካየደ ተገሊጹ። ኣብ ዓምዲ መልሓቅ ላዳብ ዋልፍኖን ምስ ክኢላ ያታዊ ስነ ጥበብ ዑስማን እስማዒል ዝተኻየደ ቃለ መጠይቕ ሰፊሩሎ። ንኩነት ምምሃርን ምስትምሃርን ኣብ ዞባ ደቡብ ኣውቂሕ ባሕሪ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ ዞባ መምህር ዓብደልቃድር ሪዶ ኣቡበከር ዝተኻየደ ቃለ መጠይቕ ቀሪቡሎ። ኣብ ዓምዲ ሰሓዊ ኣሰር ታሪካዊ ድሕረ ባይታ ኣብ ወደባዊ ከተማ ባፅዕ ዝርከብ መስሕብ ቱሪዝም ዝኾኑ ህንፃታት ሰፊሩሎ። ኣብ ዓንዲ ዕሎም ወይ ቴክኖሎጂ ሓደስቲ ረኽበታትን ምዞታትን ተላልዮም ይፀሕና። ክንክን ጥዕና ህዝቢ ኣገልግሎት ዶ ንግዲ ክውንነት ኤርትራ ብመንፅር ካልኦት ኣብ ትሕቲ ዝብል ዝቐረበ ካልኣይን ዘዛምን ትሕዝቶ ኣብ 1991 ኣብዚ ሃገር ዝነበረ ሆስፒታላት 16 ሎሚ 32 ሆስፒታላት ኣለዋ ብዕፅፊ ማለት 100 ሚታዊ ተወሲኸን። ካብዚአን 8 ኣብ ኣስመራ ዝርከባ ሃገራዊ መውከስቢ ሆስፒታላት ኮይነን እተን 6 ኣብ ነፍሲ ወከፍ ዞባ ዝርከባ ዞባዊ መወከሲ ሆስፒታላት እየን። ዝተረፋ 18 ድማ ኣብ ንኡሳን ዞባታት ዝርከባ ኮማዊ ሆስፒታላት እየን። ብተመሳሳሊ ኣብ ፈለማና ፅነት ማእከላት ጥዕና 5 ጥራየን ነይረን ሕጂ 54 ኮይነን ኣለዋ። ቁፅሪ ማእ

ማእከላት ጥዕና ብልዕሊ 10 ዕፅፊ ዓብሎ ቁፅሪ መደበራት ጥዕናን ክሊኒካትን 72 ዝነበረ ሕጂ 199 መደበራት ጥዕናን 62 ክሊኒካትን ብድምሩ 251 ኮይኑ ኣሎ ብ2 ፈረቐን ዕፅፊ ወይ ብ250 ሚእታዊ ተዓብዩ። እዚ ዕቤት እዚ ብጂኦግራፊያዊ ቅማለ ክግለጽ እንከሎ ኣብ ዝሓለፈ 35 ዓመታት ናጽነት ኣብ ውሽጢ 10 ኪሎ ሜትር ርሕቀት ኣገልግሎት ጥዕና ዝርከብ ተገልጋሊ ካብ 48 ሚእታዊት ናብ 80 ሚእታዊት ዓብዩ ልዕሊ 65 ሚእታዊት ካብ ህዝብና ድማ ኣብ ውሽጢ 5 ኪሎ ሜትር ኣገልግሎት ጥዕና ይረክብ ተጠቂሱ። ኣብ ዓምዲ ጸጋታት ባሕሪ ብከላማይ ብከበድቲ ብረታት ዝብል ዛዕባ ተዳህሲሱ ይርከብ። ብሓፈሻ በከልቲ ባእታታት ብዙሓት እኳ እንተኾኑ እቶም ልዕላ ተኩሮ ዝወሃቦምን ኣብ ጥዕና ደቂ ሰብ ኣዝዮም ኣሉታዊ ሳዕቤን ዝኸትሉን ግን ከበድቲ ብረታት እዮም። እዞም ከበድቲ ብረታት ዝበሃሉ ዓይነታት ብረት ኮይኖም መጠን ጻዕቂ ካብ 5 ግራም ኣብ ሰንቲሜትር ኪዩብ ንላዕሊ ዝውንኑን ብውሑድ መጠን እውን እንተኾነ ዝለዕለ ጉድኣት ከስዕቡ ዝኽእሉ ኮይኖም ከም በዓል ኣርሰኒክ፣ መርኩሪ፣ ሊድ፣ ክሮሚየም፣ ካድሚየም፣ ኒከል፣ ዚንክ፣ ነሓስ፣ ብሩር፣ ታይም ወዘተ የጠቐልሉ። ጠባያት ከበድቲ ብረታት ከበድቲ ብረታት ኣብ ኣካላት ህይወታውያን ናይ ምውህላል ተፈጥሮኣዊ ባህሪ ማለት ባዮ ኣኩሚሌሽን ኣለዎም። እዚ ማለት ህይወታውን ኣብ ጉዕዞ ህይወቶም ብዝተፈላለየ ምክንያት ዝረኽብዎም በከልቲ ባእታታት ብፍላይ ከበድቲ ብረታትን ፀረ ባልዕን ኣብ ኣካላቶም ምስኣተዉ ኣብ ክንዲ ዝሓቁ ብቐጻሊ ቀስ ብቐስ ይውህለሉ ወይ ይኹመሩ። ስለዚ ብከምዚ ኣገባብ ኣብ ኣካላት ዓሳታትን ካልኦት ማያውያን ፍጥረታትን ዝተኣከበ በከልቲ ባእታታት ደቂ ሰብ ምስ ዝምገብዎም እቲ ዝተዋህለለ ከበድቲ ብረታት ናብ ኣካላት ደቂ ሰብ ይሰጋገር ይርከቦ። ፌስቲቫልና መቓልሕ መኸተና ምዃኑ ተገሊጹ። ፌስቲቫላትና ከም መወከሲ ሱር መንነትና እዩ። ኣማይቲ ዓመታት ዝገበሩ ንታሪክን መንነትን ባህልን ቅርስታትን ህዝብና ሓቂፉ ይርከብ። ብመንገዲ እዚ ኣቢልና ድማ ዛንታ ሱር መንነት ኣብ ምፍላጥን ኣብ ምዕቃብን ከም ሓደ ዓብዪ ማዕከንን መጓሳጎሲ መድረኽ እዩ። ምክንያቱ ኣብ ደንበ ኤክስፖ ኣዱልስ መጠራ ቡያ ደብርሃም በለኮልዋ ኣሎ ርጋፅን ሽታ ረሃፅን ማዕተዊ መደባት ኣሎ። ኣብ ኤክስፖ ዝህለ የለን ኤርትራ ኩሕልቲ ኣብኡ ብክብሪ ምስ ደቃ ተቐሚጣ ትረኽባ። እዚ ረብሓታት እዚ ስለ ዝፈልጥ ድማ እዩ እንተላይ ኣብ ወፃኢ ዝነብር ህዝብና ዓመት መፀ ኣብ ከምዚ ቅንያት ድሙቕ ፌስቲቫላት ክሕልፍ ዝረአ። ምክንያቱ ፌስቲቫላትና ረቂቕ መልእኽቲ ኣለዎም። መረጋገፅን መቐፀልን ናይቲ ክንበፅሖ ንደሊ ራእይ መሪሕነትናን ህዝብናን እዩ። በቲ ካልእ ድማ ኣብ ደገ ዝነብር ህዝብና ካብ መበቆል ሃገሩ ማሕዲጉ ስለ ዝነብር ብፍቕሪ ሃገሩን ዝሕበንን ዝማሞቐን ዜጋ ኣብ ሓደ ቅርዓት ተኣኻኺቡ ያታ ታሪኹን መኸትኡን ባህሉን ትውፊትን መንነቱን ፅንዓቱን ኣብ ማኣዲ ሕውነት ዓሲሉ ዝዝትየሉ ዓብዪ ኣጋጣሚ እዩ። ብዓብኡ ከዓ ዘጓንፍዎ ብድሆታት ንምስጋር ዓቕምታቱን ትብዓቱን ዘንፀባርቐሉ ደንበ ደቂ ሓደ ልቢ እዩ ፌስቲቫል ኤርትራውያን። ኣብ ዓምዲ ልቦናን ፍልስፍናን መበል 10 ክፋል ትሕዝቶ ፅፈት ስራሕ ዓማዊልካ ከም ዝሰማዕካዮም ወይ ከም እተገደስካሎም እንተደ ኣረጋጊፆም ተመሊሶም ናብ ትካልካ ዝያደዮም ዝቐርቡ ጌጋኻ ተመሊሱ ንዓኻ ከም ዘብልሓካ ስለ እትግንዘብ እውን ኣብ ስነ ልቦናኻ ዝህልዎ ፅልዋ ብቐሊሉ ዝጥመት ኣይኮነን። ዓማዊልካ ንድኽመትካ ክሳብ ዝነግሩካ ምፅባይ ኣየድልየካን እዩ። ባዕልኻ ዝተፈላለዩ ኣገባባት ምሕተት ማለት ኮሽነር ንዓማዊልካ ብምቕራብ ብህልው ኩነታት ቀጻሊ ምፍታሽ ኣገዳሲ እዩ። ዓማዊልካ ንዓኻ ክረኣየካ ዘይከኣለ ጉድለት ኣገባባ ኣሰራርሓኻ ክነግሩካ ይኽእሉ እዮም። ንዓማዊልካ ኣብ ዝሓፀረ ግዜ ብዝሓተትካዮም መጠን ኣብ ዝሓፀረ ግዜ ጉድለትካ ናይ ምልላይ ዕድል ይፈጥረልካ ብኡ መጠን ድማ ቅልጡፍ ዝኾነ ምምሕያሽ ኣብ ትካልካ ከተርኢ ትኽእል ኢኻ። ኣብ ዓምዲ ዳየሪ ሰብኣዊ ህያብ ከምኡ ድማ ምሳይ እንተለኻ ዝብሉ ዛዕባታት ዳየሪ ሰፊሮም ይፀንሕና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም። ኣብ ዓምዲ ደልኣባብ ሳልሳይ ክፋል ዛንታ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕበለታትን ትፀንሐና። ኣብ ዓምዲ ዓማር ኣብ ፌስቲቫል ኤርትራ 2026 ዝቐረበ ምርኢት ዞባዓን ሰባን ነፀብራቓቱን ተዳሲሱ ይርከብ። ኣብ ዓምዲ መንስጀል ትሕዝቶ ታሪክ ኤርትራ እዋን ፌደሬሽን ካብ ተድላ ክሳብ ኣስፋሓ ታሪክ 1955 ክሳብ 1956 ሰፊሩ ይፀንሐና።
ኣብ ዓምዲ ዓፍየት ንመስርሕ ምፅራይ ማይ ዞቦ ማእከል ብዝምልከት ምስ ኢንጂነር ታደሰ በርሀ ዝተኸየደ ቀለ መጠይቕ ይርከብ። ኣብ ዓምዲ ፍረካድም ንሳዕሪ ኣልፋ ኣልፋ ጥቕምታቱን ዘላሊ ትሕዝቶ ቀዳማይ ክፋሉ ቀሪቡሎ። ኣብ ዓምዲ ሸባብ ንጥፈታት ማሕበር መንስያትን ተምሃሮ ኤርትራ ኣብ ዝሓለፉ ናይ ናፅነት ዓመታት ብዝምልከት ምስ ኣቦ ወንበር ማሕበር ኣቶ ሳልሕ ኣሕመድዲን ዝተኸየደ ቀለ መጠይቕ ቀሪቡሎ። ኣብ ዓምዲ ሕብር በሮ ዝተፈላለዩ ልቦና ሓዘልን ኣዛኒትን ትሕዝቶታት ሰፊሮም ንረክብ። ኣብ ዓምዲ ፈን ዋዕዳት ኣብ ቤተ መዘክር ዞባ ሰሜናዊ ቂሕ ባሕሪ ከም ጥንታዊ ቅርሲ ተቐሚጣ እትርከብ ትሕዝቶ ሕውነትን ሰላምን ዘንፀባርቕ ጽሑፍ ቻይና ዝርከባ ዕትሮ ብዝምልከት ምስ ጉጅለ ሓኸይም ቻይና ዝመፀ ዶክተር ሊያንግ ሊንግ ንትርጉማን መልእኽቱን ዘንፀባርቕ መግለፂ ሰፊሩሎ። ኣብ ዓምዲ ምህሮ ወዓቦት ህግያ ኣብ ግዜ ሓርነታዊ ቃልሲ ዝተኻየዱ ንጥፈታት ምምሃርን ምስትምሃርን በብገጻቶም ተዳሲሶም ይርከቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት ትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዴቨሎፕመንት ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታ ዘተኣታተዎ ብ2020 ዝፈለመ እስትራቴጂካዊ ዝኾነ ናይ ድሕሪ ምርቓ መደባትን ኣመታቱን ብዝምልከት ምስ ተመረቕቲ ዝተኸይደ ርክብ ሰፊሩሎ። ኣብ ዓምዲ ስፖትላይት ቤት ፅሕፈት ጠቕላሊ ኦዲት በብእዋኑ ዝህቦ ተኸታታሊ ስልጠናታት ኩሎም ኦዲት ጠቀስ ዕማማት ኣብ ምፅፋፍን ምምዕባልን ዘለዎ ግደ ተዳሲሱ። ኣብ ዓምዲ ካልቸር ኤንድ ኣርትስ ፍቱው ክረምታዊ ፍረ ንዝኾነ በለስ ዝምልከት ትሕዝቶ ይፅንሓና። ኣብ ዓምዲ ኪዌንዲኤ ኣብ ቻይና ተወሊዳ ኣብ ጀኔቫ ዛዕበየት ግን ከዓ ኩለንትና ኤርትራ ዘድምፅ ዶክተር ሄለን ዓወት ተላልያ ትርከብ። ኣብ ዓምዲ ቁጠባን ዋኒንን ተዛማድነት ቁጠባዊ ልምዓትን ባህልን ተዳሲሱ ንረኽቦ። ባህልን ክብርታት ሕብረተሰባትን ዓለም ብናይ ገዛ ርእሱ መገድን ተመክሮታትን ዝማዕበለ እዩ። ኣብ ርእሰ ማልነትን ናፃዕዳጋን ጥራይ ዝተሰረተ ባህሊ ውልቃውነት ንበይኑ ንምዕባለ ደረኽ እዩ ዝብል ኣተሓሳስባ ንንውሕ ዝበለ እዋን ኣብ ዓለም ዓብላሊ ኮይኑ ዝፀንሐ እዩ። እዛ ኣተሓሳስባ ብዝፈጠሮ ፅልዋ ከዓ ብርክት ዝበለ ሃገራት ዓለም ካብ መበቆላዊ ባህለንን ክብርታተንን ብምእላይ ንተመክሮ ሃገራት ምዕራብ ከም ዘለዎ ክርዕማ ክፍትና ፀኒሐን። ክውንነት ናይዘን ሃገራትን ዓለምን ከም ዝምስክሮ ግና በዚ መገዲ ክበፅሐኦ ዝኽኣላ ደረጃ ዕቤትን ምዕባልን ኣዝዩ ውሱን እዩ። ማሕበር ቁጥባዊ ተመክሮ ናይተን ኣብ ሓፂር እዋን ተኣምራታዊ ገስጋስ ዘመዝግባ ሃገራት ርሑቕ ምብራቕን ካልኦትን ዘመሓላልፎ መሰረታዊ መልእኽቲ ድማ መበቆላዊ ባህልን ክብርታትን ሃገርካ ምስ ዘመናውነት ቴክኖሎጂ ፍልጠት ማል ዋኒናዊ ክእለት ከተሳንዮ ምኽኣል ኣብ ምዕባለ ኣዝዩ ኣገዳሲ ረቑሒ ምዃን እዩ። ባህሊ ምስ ቁጥባዊ ገስጋስ ቀጥታዊ ተዘማድነት ስለ ዘለዎ ድማ ምዕቃብ መበቆላዊ ባህልን ክብርታትን ኣካል ቁጥባዊ ኣፍራይነትን ልምዓትን ጌርካ ምግንዛቡ ኣገዳሲ ነገር እዩ። ኣብ ዓንዲ ርእቶ ሰላም ሕብያ ህዝብታት ካብ ኣሜሪካ እንታይ ንፅበ ኢትዮጵያ ኣብ ኣፋፌት ወሳኒ መድረኽ ዘርእስቶም ፅሑፋት ይፀንሑና። ህሉ ኩነታት ቅርን ኣፍሪቃን ዞባ ቀይሕ ባሕርን ሕላኽልኻት ዝበዝሖ እዩ። እንተኾነ ሃገር ብሃገር ዘሎ ብድሆታት ኮነ ብደረጃ ቅርን ኣፍሪቃን ዞባ ቀይሕ ባሕርን ዘሎ ወጥርታት ፍታሕ ክርከቦ ፃዕሪ ቅዱሳት ወገናት ኣይቋረፀን። ኣብ መንጎ መንግስትታት ዞባና ኤርትራ፣ ግብፂ፣ ስዑድያ፣ ሱዳን፣ ሶማል ወዘተ ሓበራዊ መረዳእታን ዕላማን ንምፍጠር ብቐጻሊ ዝስርሓሉ ዘሎ እዩ። ከም ዝፍለጥ መርገፂ ኤርትራ ኣብዚ መዳይ እዚ ካብ ነዊሕ ኣትሒዙ ንጹርን ዘየሻሙን እዩ። ኤርትራ ኣብ ጉዳይ ምውሓስ ፀጥታ ቀይሕ ባሕሪ ኮነ ሰላምን ምርግጋእን ቀርኒ ኣፍሪቃ ወላ ኣብ ዘቤታዊ ብድሆ ውልቀ ሃገራት ፈፅምን ፍታሕን ብቐንዱ ብሰብ ጉዳይ ዝብል መትከላዊ ኣረኣያ ዘለዋ ሃገር እያ። ኣብ ጉዳይ ፀጥታ ቀይሕ ባሕሪ ሰብ መሬትን ባሕርን ብምጉናይ ዝግበር ወታደራዊ ምትእተው ዓበይቲ ሓይልታት ዝያዳ ምትሕልላኽ ፈጢሩ ዝሩግ ሃዋህ ዘንግስ እምበር ዘላቐ ሰላምን ፀጥታን ዘረጋግፅ ከም ዘይኮነ ፅኑዕ እምንቷ እዩ። ኣብ ሃገራት ናይ ዞባ ድማ ተመሳሳሊ ናይ ሓባር መረዳእታ እናተፈጥረ ይመፅእ ኣሎ ተጣቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት መሕለፊ ግዜ ኣብ ትሕቲ ዝብል ብሞያ ብሓሳብን ብሃብትን ንዓለም ዝመርሑ ብዙሓት ከም ዝሰማምዕዎ ካብ ሰዓታት ስራሕ ወፃኢ ንሞይኡ ወይ ሂወቱ ዘይውፈ ሰብ ናይ ብሉፅነት ዋግኡ ኣጠራጣሪ እዩ። ኣብተን ስራሕ ዝኣትወለን ሰዓታት ጥራይ ጉዳይ ስራሕ ዝሓስብ ሰብ ናይ ስራሕ ዘይኮነ ናይ ትቆፀር መንፈስ ዘለዎ ምዃኑ እውን ይረድኡ።
ብኣንጻሩ ናይ ዝሰርሖ ስራሕ ፍቕሪ ዘለዎ ሰብ ግን ካብ ሰዓታትን ቦታን ስራሕ ወፃኢ እኳ እቲ ስራሕ ኣበምርኡ ኣሎ። እዚ ከዓ ነቲ ኣብ ሰዓታትን ቦታን ስራሕ ዘካየድ ዕዮ ደገፍ ከም ዘለዎ ይገልጽ። ምክንያቱ ኣብ ውሽጢ ውስቱን ሰዓታት ጥራይ ዝመፁና ሓሳባት ምሉኣትን ውዳኣቱን ሓሳባት እዮም ብምባል ምድምዳም ኣይከኣለን ይርከቦ። ኣብ ዓምዲ ስድራ ቤት ትሕዝቶ ዕርቂ ፍቕሪ መታን ክነትርፍ ምሕረት ጌርና ኣሎና። ስድራ ቤት መዋቲ ይፀንሐና። እቲ ናይ ሞት ሓደጋ ኣብ ከባቢ እምባደርዩ ብሓሙሽተ ሓምለ 226 ሰዓት 5 ፈረቓን ድሕሪ ቀትሪ ኣጋጢሞ መራሒ መኪና ዝነበረ ኣቶ መሓመድ ሓሰን ሓመድ ተወላዲ ኣፍዓበት ናሮ ድማ ብብሽክለታ ይጓዓዝን ዝነበረ መንእሰይ በረኸት ትኽላይ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ኣውሪድሉ። ኣቶ መሓመድ ሓሰን ሓመድ እቲ ሓደጋ ምስ ኣጋጠሞ ንበረኸት ተቐላጢፍዩ ናብ ሆስፒታል ኦሮታ ወሲድዎ። መንእሰይ በረኸት ድማ ሓደ ሰሙን ኣብ ሆስፒታል ክሕከም ድሕሪ ምፅናሕ ስለ ዝዓረፈ ብ12 ሓምለ ወለዱ ቤተሰቡን መትዓይቤቱን ኣብ ዝተረኽብሉ ኣብ 4 ስመራ መካነ መቓብር ቤተ ክርስትያን ቅዱስ ጊዮርጊስ ብክብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ። ኣቶ መሓመድ ሓሰን ሓመድ ፈጻሚ ሓደጋ ስድራ ቤት መዋቲ በረኸት ተኽላይ ስድራ ቤት ፈጻሚ ሓደጋ ነዚ ዝተፈጸመ ሞት ዘስዓበ ሓደጋ ምዕለብን ምግባር ብክልቲኦም ስድራ ቤታት ዘደሊ ምርድዳእ ምስተገብረ ከዓ ብ23 ሓምለ 226 ኣብ መንጎዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈጺሞም። ኣብቲ ናይ ዕርቂ ዕለት ፈጻሚ ሓደጋ ኣቶ መሓመድ ሓሰን ሓመድ ወለዱን ቤተሰቡን መራሕቲ ሃይማኖትን ዓበይቲ ዓድን ኣምርሒዩ ካብ ኣፍ ዓበት ኣብ ቅድሚ ስድራ ቤት ነፍሲሄር መንእሰይ በረኸት ተኽላይ ቀሪቡ። ስድራ ቤት ፈጻሚ ሓደጋ ተዛረብቲ ቋንቋ ትግራይ ብምዃኖም ከዓ ጋዜጠኛ ስሌማን ዑስማን ዓበ ብትግርኛ እናተርግመሎም ክልቲኦም ስድራ ቤታት ስነ ስርዓት ዕርቂ ከም ዝፍፅሙ ተገይሩ። ኣብ ዓምዲ ልምዓት ካልኣይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ሰፊሩ ኣሎ። ኣብ ዓምዲ ሚን ሁና ውህናክ ን30 መዓልታት መመላእታ ሕፅቦ ዘየድልዮ ቲሸርት ብኣሜሪካዊ ኩባንያ መፍረ ክዳውንቲ ተሰሪሑ። እዚ ቲሸርት ናይ ገዛእ ርእሱ ካብ ረሃፅ ይኹን ካልእ ረስሓት ጨና ዝፈጥሩ ባልዓት ንኸይፍጠሩ ዝገትእ ባህሪ ከም ዘለዎ ተገሊጹሎ። ከተማ ሉቨርሃምፕተን ናይ ሚኒሶታ ዝዓበየት ተምሳል ናት ክራከር ብምህናፅ ኣብ መዝገብ ክረወሰን ጊነስ ክትሰፍር ምኽኣላ ተሓቢሩ። ክልተ ኣሕዋት ቻይናውያን ነቲ ዝኸበደ ፈተና ምፅምባር ብሉፃት ዩኒቨርስታት ብልዑል ነጥቢ ክሓልፍዎ ከም ዝኽኣሉ ተገሊጹ። ካብ 18 ደርቢ ዝፀደፈት ጓል ኣንስተይቲ ኣብ ታሕቲ ገረብ ስለ ዝተቐበላ ክትድሕን ከም ዝኽኣለት ተሓቢሩ። ኣብ ዓምዲ ያል ኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕዝቶታት ዝተፊሮም ይፅንሑና። ኣብ ዓምዲ ጥዕና ረብሓታት ፀባጡብ ኣደ ተገሊፆም። ህፃን ውሉድ ምስ በለ ኣብ ውሽጢ ፍርቂ ሰዓት ፀባጡብ ክጅምር ኣለዎ። ክሳብ 6 ወርሒ ዕድመ ዝገብር ብዘይዝኾነ ተወሳኺ ምግቢ ፀባጡብ ኣደ ጥራይ ምምጋብ። ካብዚ ዕድመ እዚ እንድሓር ግን ነቲ ዘርእዮ ኣካላውን ኣእምሮኣውን ዕቤት ንምምላእ ፀባጡብ ኣደ ከይተቋረፀ ግቡእ ተወሳኺ ምግቢ ክንጅምረሉ ይግባእ። እቲ ህፃን 2 ዓመት ክሳብ ዝመልእ ምጥባው ከየቋረፅና ኣብ ከባቢና ብዝርከቡ ኣካልን ጥረታትን ተጠቒምና ከም ዲኤምኬ ዝኣመሰሉ ተወሰኽቲ ምግብታት ከነዳልወሉ ንምከር ይርከቦ። ኣብ ዓምዲ ትንታነ ዜና ሓማስ ዕጥቁ ይፈትሕ ዶ ይኸውን ብዝብል ምዕራባዊ ገማግም ብሓፈሻ ስፍራ ናይ ኣስታት 3.3 ሚልዮን ፍልስጥኤማውያን እዩ። ብተወሳኺ ኣስታት 700,000 እስራኤላውያን እውን ኣብቲ ከባቢ ይነብሩ እዮም። ኣብ ዘን ዝሓለፈ ቀረባ ዓመታት እስራኤል መሬት ናይዞም ኣብዚ ከባቢ ዝነብሩ ፍልስጥኤማውያን ክትምንዝዕ ጸኒሓ እያ። እስራኤል ብዘይካዚ ኣብቲ ከባቢ ንዝርከባ ዓድታት ፍልስጥኤማውያን ብምውራር እናቀየደት ክትኣስሮምን ኣባይቶም ክትዕንወለሎምን ጸኒሓ እያ። በቲ መጥቃዕትታት ዝተሰናበሩ ኣስታት 44,000 ፍልስጥኤማውያን ድማ ኣብ ዘን ዝሓለፈ ቀረባ ዓመታት ካብቲ ከባቢ ክግዕዙ ተገዲዶም። ብዘይካዚ ካልኦት ብዙሓት ፍልስጥኤማውያን እውን ግደሞትን ስንክልናን ኮይኖም እዮም። ብመሰረተ ወግዓውያን ፀብፀባት ውድብ ሕቡራት ሃገራት ኣብዘን ኣብ መንጎ እስራኤልን ምንቅስቓስ ሓማስን ግጭት ዝተኸየደለን ዝሓለፋ 3 ዓመታት ብውሕዱ 54 ፍልስጥኤማውያን ኣብ ምዕራባዊ ገማግም ተቐቲሎም እዮም። እስራኤል ኣብ ወሽመጥ ቃዛ ክተካይዶ ብዝፀንሐትን ገና ብእትቕፅሎ ዘላን እንተላይ ንቆልዓ ሰበይቲ ዕላማ ዝገበረ ደብዳብ ዛጊት ብውሕዱ 71,369 ፍልስጥኤማውያን ክቐተሉን ከለዉ ካልኦት ልዕሊ 171,800 ድማ ቆሲሎም ኣለዉ ብመሰረት ፀብፀባት ሚኒስትሪ ጥዕና ወሽመት ቃዛ።
ብዘንክትደብዳባት ኣብቲ ውሽመጥ ዝተዓበ ቆጠባዊ ክሳራታት እውን ብኣሃዝ ክረአን

ከሎ ክሳብ 57.9 ቢሊዮን ዶላር ከም ዝግመት ክኢላታት የመልክቱ ተጣይሱ። ባህላዊ ውርሻታትና መግለጺ ክብርታትና ብዝብል ሕብረተሰብ ኩናማ ፍሊዝ በለ ኣገባብ እምነት ወግዕታት ውርሻ ሃይማኖት ዘለዎ ክቡር ህዝቢ እዩ። ክርስትናን ምስልምናን ኣብ ሓደ ሓያል ሰማይን ምድርን ዝፈጠረ ኣምላኽ ኣና ድማ ይኣምኑ። ሕማቕ ነገራት ምስ እትገብር ሰብ ምስ እትብድል ኣምላኽ ዘይፈትዎ ስራሕ ብምባል

ለጋ ሰሰ ቢበያ አብ ገሊዩ ከባብ ድማ ቡቡጃ ተባሂሉ ይፍለጥ ቅድሚ ማሕረስ ምጅማሩ ድማ መሬት ዋና ስለ ዘለዎ ዓመት ሙሉእ ዝረኸሰ ንክነፅህን ብርኩት እቶት ንክርከብን ተባሂሉ ንዕኡ ኣብ ዝተዳለወ ቦታ ሰብኡት ኣና ኢላ ጥራይ ከብዶም በጊዕን ጤልን ሓሪዶም ኣብ ሓዊ ጠቢሶም ብምብላዕ ንዓዲ ኣትዎ እቲ ደም ድማ ኣብ ሓምሓም ተቐቢሎም ብለኻ ገይሮም ገዛ ገዛ ይነፅግዎ ደቂ ኣንስትዮ ከምኡ ውን ኣና ኢላ ዘይበፅሑ ደቂ ተባዕትዮ ኣይሳተፉን እዮም ድሕሪ ዝበዓል ሰብ ናብ ማሕረስ ይወፍር ዝኾነ ውራይ መርዓን ካልእ ንፈታትን ይቋረፅ ነቶም በጊዕን ጤልን ዝወፈዩ ዓዲ ድማ ሓንቲ መዓልቲ ብሓባር ይሓርስሎም ኣብ ዓምዲ ማህደር ጀጋኑ ካልኣይ ክፋል ፈረሰኛ ኣጋር ሓኪም ቀሪባ ኣላ ዳንኤል ሰንኪለ ቅድሚ ሕጂ ዝተገደልኩ ይኣኽለኒ ከይበለ ናይ ኣጋር ስንክልንኡ ክዓገቶ ከም ኩሉ ሃገራዊ ናብ ቅድመ ግንባር ኣምርሐ ምስ ከምኡ ካብ ኣስመራ ንቒሎም ንደቡብ ዝተጓዓዙ ብፆቱ ተጓዒዙ ሰናዕፈ ኣተወ ካብኡ እውን ጉዕዝኡ ብምቕፀል ኣብ ነድወ ዝተባሃለ ቦታ በፂሑ ናብ ሓንቲ ቦጠሎኒ ኮር 201 ተፀንበረ ነድወ ግንባር ዓልቴና መረብ ኮይኑ ኣብ ዞባ ደቡብ ንዞባ ሰናዕፈ ዝርከብ ከባቢ እዩ ኣብታ ቦጠሎኒ ብዙሓት ናይ ቀደም ኣባላት ክፍለ ሰራዊት ሰብዓ ነበር መቓልስቱ ስለ ዝረኸበ ዳንኤል ከይተጋየሸ ነታ ናይ ኣጋር ሓኪም ሳልጥኡ ተሓንገጣ እንተኾነ ካብቶም ኣብታ ቦጠሎኒ ዝፀንሕዎ ተጋደልቲ ሓደ ሌተናል ኮሎኔል በላይ መስፍን ማእከልነት ናይታ ቦጠሎኒ እዩ ቅድሚ ናፅነት ኣብ እንዳ ሰብዓ ብሓደ ስለ ዝነበሩ ንፀገም ዳንኤል ፅቡቅ ገይሩ ክፈልጥ ፀኒሕ እዩ ሌተናል ኮሎኔል በላይ ናይ ውሽጡ ንውሽጡ ገይሩ ምስ ዳንኤል ኣብ ምሕዳስ ሕሉፍ ተዘክረታቶም ኣተዉ ብዓቕሙ ንጋሻ ዝግበረ ኣቀባብላ ምስ ገበረን ዕላል ሜዳ ምስ ተጠቕንቀቐን ግና ናብ ቁም ነገር ኣተወ ሌተናል ኮሎኔል በላይ መስፍን ብዛዕባ ስንክልና ዳንኤል ፅቡቅ ገይሩ ስለ ዝፈልጥ ናብቲ ግንባር ምምፅኡ ኣይደግፎን ሰብ ተሳኢኑ ዶ ኢሎም ኸዮም እንታይ ክትገብር መፅኢካ እናበለ ሕቶታት ከዝንበሉ ጀመረ ኣብ ዓምዲ ካብ ዞባታት እቲ ዓቐብ ቁልቁል ምዃኑ ኣሚነ ተበጊሰ ክብል ንዕውት ተበግስኡ ዝገለፀ ኣብነታዊ ሓረስታይ ገብረ መድህን ገረዝኬር ተላልዩ ይፀንሐና ኣብ ዓምዲ ንቑሕ ደመና ፃዕዳ ሓሶት ንሕሱ ዶ ንምንታይ ከ ንሕሱ ሓሶት ብኸመይ ንለሊ ማሕላ ንመንቀተለ ዝብሉ ዛዕባታት ንርክብ ኣብ ዓምዲ ሰምራ ጅህድ ንሳዕሪ ኣልፋኣልፋን ጥቕምታቱን ዝድስስ ትሕዝቶ ይፀንሐና ኣብ ዓምዲ ወቕፋ ፍንያም ዝተፈላለዩ ዓለም ለኻዊ ኣቓልቦ ስሒቦም ዝቐነዩ ስነ ጥበባዊ ፍርያትን ስነ ጥበባውያንን ተቓሊሖም ንረክብ ኣብ ዓምዲ ሸባብያት ኣብ ምስፍሕፋሕን ምምዕባልን ትምህርታዊ ኣገልግሎት ካብ ግዜ ገድሊ ኣትሒዙ ዝተኻየደ ፃዕርታት ተዳህሲሱ ይርከብ ኣብ ዓምዲ ኩርናዕ ተምሃሮ ተመክሮይን ተመክሮኸን 10 ዕንዶታት ኣድህቦ ልሙዳት ስሕተታት ኣብ ቋንቋ እንግሊዝኛ ዳእላ ተምሃሮ ግድል በላሕቲ እንዲኹም ይፀንሑና ኣብ ዓምዲ ፍረ ፃዕሪ ጋብላዊ ቆፎ ዘመሓየሰ ኢንጂነር ኣማኑኤል ኣስገዶም ተላልዩ ንረኽቦ ኣብ ዓምዲ ሸባብ ንዑስ ዓምደ ሕቶ ሸባብ ምቅሊት ድሕሪ ፍትሕ ብኸመይ ኣምኡ መትከል እግሪላ ብዝሃበቱ ሰልዲ ድሕሪ ሓዳር ታክሲ ገዚኡ ሞ እዛ ታክሲ ክትምቀል ድያ ክትብል ሕቶ ዘቕረበት ደላይት ምኽሪ ምስ ኣመኻሪ ዝገበረቶም ምልልስን ዝተውሃባ መልስን ሰፊሩሎ ኣብ ዓምዲ ተርሞማ ምንዳይ ሓቂ ሓምሻይ ክፋል ሕቶ ዝተመሰቐለ ቃላት ዕላል ክልተ ኣሕዋት ይፀንሑና ኣብ ዓምዲ ደቂ ኣንስትዮ ስኒት ሃብቲኣብ ወይዘሪት ዓለም ንምዃን ተቋመት ኣብ ትሕቲ ዝብል ስኒት ሓበን ኤርትራን ኩርዓት ደቂ ኣንስትዮ ኤርትራውያንን እያ ካብ ባዶ ተበጊሳ ስለ ዝተቐለሰት ድማ ብሓርኮትኮታ ኣብዚ ደረጃ እዚ በፂሓ ዘላ ብድሆታታ ኣምስጋር ሞራልን ምትብባዕን ወለዳን ቤተሰባን ልዑል ምንባር እውን ትገልጽ ኣብ ኤርትራ መፅኣ ብዝተገብረላ ሓገዝን ሞራልን ፍሉይ ትብዓት ረኺባ ምህለዋ ብምሕባር ከኣ ኤርትራውያን መንእስያት ተፀቢኻ ዝመፅማና ከምዘየለ ተገንዚቦም ክብርታቶም ዓቂቦም ኣብ ኩሉ ዓውድታት ክቃለሱ ተላብያ ወይዘሪት ስኒት ሃብታ ባሴባ ኤርትራ ብኣቀማምጣኣ ብሕብሪ ቆርበት ዜጋታታን ብባህላን ብእትውንኖ ክብርታትን ብዙሕ ፀጋታት ዝተዓድለት ሃገር ምዃና ጠቒሳ ኣብ ኩለን ብሄራትና ኣብ ውድድር ዓለም ተሳቲፈን ክዕወታ ዝኽእላ ምልኩዓትን ሰብ ብሉፅ ራእይን ደቂ ኣንስትዮ ስለ ዘለዋ ንህዝበንን ሃገረንን ዝጠቅም ዕላማ ሒዘን ክወዳደራ ምዒዳ ይርከቦ ኣብ ዓምዲ ሚን ሁናዊ ሁናክ ኣብ ሰሜናዊ ክፋል ፈረንሳ ብትርከብ ከተማ ኣሜሌላስ በየንስ ትሕቲ 15 ዓመት መንእስያት ድሕሪ ሰዓት 11 ናይ ምሸት ክሳብ ንግሆ ሰዓት 6 ኣብ ዘሎ ሰዓታት ካብ ገዝኦም ከይወፁ ዝእግድ ድንጋገ ህፁፅ ሰዓት ክሳብ ምጅማር ትምህርቲ

ፀኒዑ ከም ዘሎ ተሓቢሩ። ካብ ህዝባዊ ቤት ንባብ ኣውስትራልያ ቅድሚ 150 ዓመት ብልቃሕ ዝወፀ መፅሓፍ ብቃፀሎ ኣብ ዝዓነወ ህንፃ ከም ዝተረኽበን ናብቲ ቤት ንባብ ከም ዝተረከበን ተገሊጹ። ኣብ መዓልቲ መርዓ ካቲም ብምጥፍኡ መፀናፀኒ ሓፂን ዝዓጠቐ ክኢላ ከም ዝተፀውዐ ተሓቢሩ። ብቀሊል ምህዞ ሓንቲ ዝለመሰት ድሙ ናይ ምንቅስቓስ ዓቕማ ገለ ክፋሉ ናብ ንቡር ክምለስ ከም ዝኽኣለ ተሓቢሩ። ኣብ ዓምዲ ዝርዓ ወቕቲ ዛድ ብድሁታት ምብራስ ጨካታት ኣብ ኤርትራን መፍትሒታቱን ተዳሲሶም ንረኽቦም። ኣብ ዓምዲ ዋሕታ ልጥፈል ህፃናት ደቀስ መሃርትና ዘናጋዕትን ትሕሶታት ይፀንሑና። ኣብ ዓምዲ ኣልስርዋል ባሕርያ ብክኩምበር ባሕሪ ዝፍለጥ ዓይነታት ፍጥረታት ባሕሪ ዘላል ትሕዝቶ ይፀንሐና። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ሕክምናን ጥዕናን ጠቀስ ሓበሬታን ምህዞታትን ይፀንሑና። ምሕፀይ ወኪል ኤርትራ ኣብ ማሕበራዊ መጋበያ ውድብ ሕቡራት ሃገራት ኣመታቱን ዝደስስ ትሕዝቶ ኣብ ዓምዲ ስፖትላይት ሰፊሩሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኦቤርን ሆሜን ኤርትራውያን ሮሜን ጁልየትን ዘላሊ ትሕዝቶ ንረክብ። ኣብ ዓምዲ ኪዌንድኤ ሃገራ ኣብ ውድድር ወይዘሪት ዓለም ክተፀውዕ ኣብ ምቁማት እትርከብ ክኢላ ዓውዲ ኔይሮሳይንስ ዝኾነት ኤርትራዊት ሲነት ሃብታብ ሕሉፍ ዓወታታን ዘላሊ ትሕዝቶ ይፅንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሉ ሰላም።

0: ሞያኻ ተጠቂምካ ነባር ስራሕ ምስራሕ ንዘመናት ዝነብር ዕዮ ምብርካት እዩ። ከከም ኩነታቱ ብሰፊሕን ጸቢብን ኣገባብ ይቐርብ። እንተኾነ ናይ ዓመታት ታሪክ ኣብ ጸቢብ ኩርናዕ ክተቕርቦ ቀሊል ኣይኮነን። ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓደ ቕብኣ ተዳሊዩሎ እንተበልናኩም ከ ክቡራት ተኸታተልትና፣ ኣብ ሓንቲ ቕብኣ ነዚ ኩሉ ዓመታት ጠርኒፉ ታሪክ ብቕብኣ ዘስፈረ መንእሰይን ምስ ዘቕረባ ቕብኣን ዝዳሰሰ ይኸውን መደብና ምሳና ጽንሑ።
1: ራይ መጀመርታ ስመይ ዳንኤል ከበደ ይበሃል። ኣባል ሚኒስትር ፍትሒ ኮይነ እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር ናይ 85 ዓመት ታሪክ ህዝቢ ኤርትራ ተጉዕዞ ክሳብ ሕጂ ደለናዮ ማለት እዩ ካብ 1941 ክሳብ 226 ደለናዮ ብስእላዊ መንገዲ ገይረ ኣቕሪበ ኣለኹ ማለት እዩ። ዕላማ ናይዛ ስራሕ ነቲ ሓዱሽ ወለዶ ፍላይቶም ድመፁ ዘለዉ እቲ ታሪክ እቲ መንነት ንከይጠፍእ ብቕልል ዝበለ መንገዲ ጌርካ እንታይ ከም ዘሕለፈ እቲ ህዝቢ ኤርትራ ንምርዳእ እዩ እቲ ናታ ዓላማ። ኣብ 3 መድረኻት ከፋፊል ኣለኹ። እቲ ቀዳማይ መድረኽ ኢለፈልየ ዘለኹ ካብ 1941 ክሳብ 1961 እቲ ፖለቲካዊ ቃልሲ ዝነበረ ማለት እዩ። እቲ ካልኣይ መድረኽ ድማ ካብ 1961 ክሳብ 1991 እቲ ዝሓለፈ ብረታዊ ቃልሲ እዩ። ድሕሪ ናፅነት ካብ 1991 ክሳብ 226 ድማ ብመልክዕ ጋዜጣ ገይረ ቅሪበ ኣለኹ። እቲ ግዜ ዝወሰደቶ ኣብ መፅናዕት እዩ። እቲ ዝበዝሐ ግዜ ጠፍዩ ልዕሊ ሓደ ዓመት ድኸደ መፅናዕት እያ ወሲዳ። እታ ስራሕ ንክትስራሕ ግን ክሳብ 2 ሰሙን እያ ወሲዳ ትለይ ማለት እዩ። እቲ መፅናዕቲ ከዓኒ መፅሓፍቲ ብምንባብ ታሪክ ክሳብ ዝኾነ እቲ ኣፀቢያካ ክትፈልጦለካ ታሪክ ንባዕልኻ ነቲ ህዝቢ ቅድሚ ምምፃእኻ ኣፀኒዒኻ ፅቡቅ ጌርካ ሓቲትካ ካብ ዝወዓሉ እቲ መፅሓፍትን ጋዜጣታት ኩሉ እቲ ዘድሊ ሪፈር ገይረ መፅ ዘለኹ ማለት እዩ። መፅሓፍቲ ሓደ እቲ ቀንዲ ምንጭ ናይ ሓሳብ መፅሓፍቲ ተጠቀም ኩሉ ማለት እዩ። ነቲ መፅሓፍቲ ኣንቢበ ምስ ወዳእኹ ግን መብዛሕቶም እቶም ደረስቲ ናይተን መፅሓፍቲ ከማን ረኺበ እየ ዝያዳ መብርሂታት ካብኣቶም ረኺበ። እቲ ናይ ድሕሪ ናፅነት ዝነበረ ዓመታት ከዓኒ ብጋዜጣ ካብ ጋዜጣ ተወኪሰ ኩሉ ማለት እዩ። እቲ ናይ ቅድሚ ናፅነት ዝነበረ ካብ 1941 ደሎ ብፍላይ ግን መፅሓፍቲ እቲ ዳዓበ ምንጪ ዝያዳ ከዓ ነቶም ዝወዓሉ ብምውካስ ነቲ ሓሳብ ኣራጊዱ እዮ ማለት እዩ። እቲ መሳርሒታት እቲ ጀዲድ እቲ ጨርቂ ዓለባ ማለት እዩ። ጣውላ ከዓ 3 ሜትሮ ብ2 ሜትሮ እዩ ናታ ስፍሓት ናይዛ ቅብኣ ማለት እዩ። ሕጂ ክንዲዚ ዕብት ዘድለየትሉ ምክንያት ንብምሉእ ዝብ ዝደለዉ ሓሳባት ክጥር ንፈለይ ምእንታን ኢለ እቲ ዕብት ክሳብ ክንዲዚ ክገፍሕ ክስተገይር እዩ ማለት እዩ። ምክንያቱ እንድሕር ኣብ ደቂቕ ኮይኑ እቲ ብፍላይ እዚ ንኣሽሎ ብዝሓበሬታታት እሱ ከኣቱ ስለ ዘይክእል ኣብ ደቂቕ ክንዚ ዕብት ክትከውን ክስተገይረ ሓቲታትና ማለት እዩ። ብመሰረት ዕብታ ከዓ ናብዚ ትሪእዋ ደለኹም ኮይኑ ማለት እዩ። በቲ ቀዳማይ መድረኽ ክንጅምር ምስ ምምፃእ ናይ መግዛእቲ እንግሊዝ ተታሓሒዙ እዩ ዝቐርብ። ሓደ ካብቲ መብፃዕታት መግዛእቲ እንግሊዝ ዝኣተወሉ ንህዝቢ ኤርትራ እቲ ምፍቃድ ናይ ማሕበራት ማለት እዩ ምቓም ማሕበር ፍቕሪ ሃገር ብሓሙሽተ ግንቦት 1941 ቆይማ ምስ ተበገሰት ግን ትናታ ዓላማ ኣብ መንጎ ተጨውዩ ብምትእትታው ናይ መንግስቲ ኢትዮጵያ ማለት እዩ መሳርሒ ናይ ሕብረት እንዳኾነት ስለ ዝኸደት ተባታቲና። እዞም ኣቦታት ኣቶ ኣቦና ወልዳ ወልደ ማርያም ከምኡ ውን ሼክ ኢብራሂም ስልጣን ድማ ናይ ኣራቢጣል እስላምያን ናይ ኤርትራውያን ወከልቲ ገይረ ቅሪበዮም ኣለኹ ሓፈሻዊ ዝነበረ

ኩነታት ብምሉ ናይ ኣለም ሰገድ ተስፋይ መፅሓፍቲ ንኩሉ እቲ ዝነበረ ኩነታት ኣፀቢቐን ስለ ዘብርሃ ኣነ ተወኪሰሉ ነዚ ስራሕ ዝንክጥቀን ንኽዳሉ ማለት እዩ። ነቲ ካልእ ብፍላይ መንእሰይ ተሓድሽ ወለዶ ድማ ንዓተን ክውከስ ኢለም ፅየና ኣለኹ ከም ኣብነት ኢሎ ማለት እዩ። ብድሕሪ እቲ ካልኣይ መድረክ ንብሎ ካብ 1961 ብረታዊ ቃልሲ ምስ ጀመረ ብድሕሪ እቱ ብወግዒ እቲ ፌደሬሽን ናይ ኤርትራ ድፈረሰሉ ማለት እዩ። ኣብ ትሕቲ ሙሉእ ጎበጣ ናይ ኢትዮጵያ ዳኣተናሉ እዩ 1962 ማለት እዩ። እዚ ናይ ሬሳ ስዋኣት ተጋደልቲ ተንጠልጢሉ ዘሎ ኣብ መፋርቅ ሱሳታት ማለት እዩ ዝነበረ ንህዝቢ ንምርዓድ ብዕላማ ኣብ ዕዳጋታት ኣምፂኻ እንዳሰቐልካ ነቲ ህዝቢ ናብ ሰውርኡ ንኸይፅንበር ወይ ድማ ደገፍ ንኸይገብር ዝዓለመ ማለት እዩ። ብኣንጻሩ ግን እቲ ህዝቢ ነዚ ምስ ራኤ ብዝያዳ ናብ ሰውራ ክፅንበር ጀሚሩ ማለት እዩ። እዚኣ ዓገብ ትብል ደላ ናይ ዶክተር ምስማይ ገብሪ ሂወት ኣብ 2002 ዝተሓተመት መፅሓፍ ድማ ሓፈሻዊ ናይ 100 ዓመት ታሪክ ኣሒዛ ዘላ ነቲ ዝነበረ ኩነታት ድማ ብዝያዳ ስለ ትትንትን ኣነ ተጠቂመላ ነቲ ካልእ ሰብ ድማ ንኸንብባ ይዕድማ ኣለኹ ማለት እዩ። ካልእ እዛ ቀይሕ ኣየ ትብል ዘላ እውን ተመሳሳሊ ነቲ ዝነበረ ኩነታት ፀቢቓት ደስስ መፅሓፍ እያ። ናይ ተጋዳላይ ኢብራሂም ሳልም መፅሓፍ እያ። ደራሲኣ ኤርምያስ ኣብርሃ እዩ። ታሪክ ሂወት ግን ናይ ኢብራሂም ሳልም ኮይኑ ክሳብ ቲ ዳሓር ናይ ስንክልና ሂወቱ ኣብ ፖርት ሱዳን ዝነበረ ናይ ስንኩላን ሂወት ኣብ ክሊኒክ ፖርት ሱዳን ማለት እዩ ብዝያዳ ኣፀቢቓ ስለ ተጉልሕ ንክትንበብ ኢለ ምፅኢ ኣለኹ ማለት እዩ። ካልእ እዚ ናይ ዖናን በስከዲራን ዝነበረ ናይ ህልቂት ናይ ዓድታት ሰኒሕት ኣብ 1970 ዝነበረ ብስርዓት ናይ ሃይለ ስላሴ ዝተፈፀመ ኣሰቃቂ ግፍዕታት ማለት እዩ። ብዙሕ ኣብ ውሽጡ ምስኣደኻ ብዝያዳ ኣዝዩ ተንካፍ ዝኾነ ታሪክ ዝሓቆፈ እዩ። እቲ ኣብ ልዕሊ እቲ ህዝቢ ዝወረደ ግፍዕታት ክሳብ 10 ዓመታት መፅናዕቲ ተወሲድዋ ዝተዳለወት መፅሓፍ እያ። ነቶም ግዳያት ካብቲ ህልቂት ድድሓኑ ኣካላት እንዳ ሓተትካ ዝተገብረት መፅሓፍ እያ። እዚኣ ኣዝያ ገዳሲት መፅሓፍ ስለ ዝኾነት ድማ ንክትንበብ ኢለብዚ ኣምፅያ ኣለኹ ማለት እዩ። ካልእ እዚ ናይ ቃኘው ስቴሽን ዝብል ዘሎ ቃኘው ስቴሽን ኣብ 1953 ኣብ መንጎ ሃይለስላሴን ኣሜሪካን ነቲ ዝነበረ ዲፕሎማሲ ንምዕባይ ዝተዳለወ ቦታ እዩ። ኣብቲ ግዜ እቲ ኣብ ዓለም እቲ ዝዓበየ ናይ መራኸቢታት መሳርሒ ዝጥቀምሉ ዝነበሩ ቦታ እዩ። እታ ቃኘው ትብል ዘላ ስም ፈረስ ናይ ምኒልክ እያ። ሕጂ ነቲ ዝነበረ ዲፕሎማሲኦም ንክተርር ኢሎም እዮም እሱ ከም ሽም ጠቂሶሞ ዘለዉ። ብተወሳኺ ኣብቲ ኩናት ናይ ሰሜን ኮርያ ዝካየድ ዝነበረ ብቲ እዋን እቲ ሓንቲ ቦጠሎኒ ቃኘው ቦጠሎን ትበሃል ተለኢኻ ነይራ። ብኡ መሰረት ከዓ እቲ ቦታ ተሰሚዩ ኣሎ ማለት እዩ። ሕጂ እቲ ቦታ ማዓስከር ደንደን ተባሂሉ እዩ ዝፅዋዕ ዘሎ። እንተኾነ ግን ብልምዲ ብቐጻሊ ቃኘው ተባሂሉ ስለ ዝጥቀስ ነቲ ደሎ ሓድሽ ወለዶ ወላ ነቶም ድመፁ ድማ ከምኡ ኢሉ ንኸይፀንሕ ንፅባሕ ንጎሲ ንፅውፅዋያት መስርሒ ዝኸውን ኣሰራት ንኸይንገድፍ እዩ ትዕላማ ማዓስከር ደንደን እትናቱ ሕጋዊ መፀውዒ እዩ። ብኡ ንክቅፅል ኢለ ማለት እዩ። እዚኣ ከም ኣብነት ኢለ ምፅኢ ኣለኹ። ካልእ እዚ ናይ ግፍዒ ዝብል ዘሎ ምስ ምምፃእ ናይ ስርዓት ደርግ ድሕሪ 1975 ብዝያዳ ማለት እዩ ኣዝዩ ጎሊሑ ዝተረአየ ኣብ መላእ ኤርትራ ዝተካየደ ግፍዕታት ብደቂቕ ትትንትን መፅሓፍያ እዚኣ ካብተን ቅፅታት ብኣሕተምቲ ሕድሪ ዝተዳለዋ መፅሓፍቲ ማለት እዩ። ካልእ ካብቶም ዓበይቲ ፍፃሜታት ኢልና ንጠቕሶም ናይ 1977 እዚ ናይ ቀዳማይ ውድባዊ ጉባኤ ዝተካየደሉ ማለት እዩ ብዕለት ኣምፅኦ ኣለኹ ኩሉ ኣብቲ ጉባኤ ዝተካየደ እቲ ዝሓለፈ ውሳኔታት ኣብዚ ጠቂሶ ኣለኹ። እዛ ባንዴራ ኮኸብ ዘለዋ ናይ ህዝባዊ ግንባር እውን ሽዑ ዝተዳለወት ማለት እዩ። ምስ ኣርማ እቲ ዓወትና ሓፋሽ ኢልና ንጥቀመሉ ጭርሕና ንባዕሉ ሽዑ ዝተዳለወ እዩ ማለት እዩ። ኣብቲ ጉባኤ ካብ ዝተመሓላለፉ ዓበይቲ ውሳኔታት ሓደ እቲ ሰብን መሬትን በብቕሩብ ሓራ ምውፃእ ዝብል እስትራቴጂ ማለት እዩ። ከም በዓልና ቕፋ ፍዓበት ደቀ መሓረ ከረን ዝኣመሰላ ብዙሓት ከተማታት ኤርትራ ሽዑ ተሓሪረን ማለት እዩ። ዳርጋ መላእ ሃገር እንትርፈ ውሱናት ከተማታት ኣብ ትሕቲ ሰውራይ ኤርትራ ኣትዩ ከም ዝነበረ ንምግላፅ ኣምፅኣ ኣለኹ ማለት እዩ። እዚኣ ካልእ እዛ ምስክር ፅንዓት ትብል ዘላ ናይ ተጋዳላይ ዓንደ መስቀል ክፍለ መፅሓፍ እውን ነቲ ዝነበረ ኩነታት ኣፀቢቓ ትትንትን መፅሓፍ ስለ ዝኾነት ከም ኣብነት ኢለ ምፅኣ ኣለኹ። ብድሕሪ ዝነበረ ኩነታት እዚ ናይ 1978 ዝነበረ ምስ ምትእትታው ናይ ሕብረት ሶቪየት ዝሰዓበ እቲ ምልውዋጥ ሚዛን ሓይሊ ማለት እዩ ካብ ቀዳማይ ወራር ክሳብ ሓምሻይ ወራር ኣብዚ ምፅኦ ኣለኹ በብዕለቱ። ብተወሳኺ ብዝያዳ ነቲ ዝነበረ ኩነታት ኣፀቢቓ ተጉልሕ መፅሓፍ ድማ ካብ ናቕፋ ናብ ናቕፋ ትብል ናይ ዶክተር ተኸስተ ፍቓዱ መፅሓፍ ከም ኣብነት ኢለ ምፅኣ ኣለኹ ማለት እዩ ኣነ ስለ ዝተወኮስኩሉ። ብተወሳኺ
ብድሕሪ

ዝነበረ ኩነታት እቲ ናይ ሻርሻይ ወራር ዝነበረ ኩነታት ሻርሻይ ወራር ካብቲ ዳሓለፈ ካልእ ወራራት ፍሉይ ዝገብሮ ብኩሉ መዳያዊ ወፍርታት ስለ ኣዝዩ ዝተወዓውዐ እዩ። ኣብ ወታሃደራዊ መዳይ ይኹን ኣብ ዲፕሎማስያዊ ይኹን ኣብ ኩሉ መዳይ ኣዝዩ ልዕሊ ወፍሪ ዝተገብረሉ ወራር እዩ ነይሩ። ኣብዚ እቲ ጎሊሑ ዝጥቀስ ነገር ድማ እቲ ኣብ ዓለም ተወጊዙ ዝነበረ ቀመማዊ ኣፅዋር ንምጥቃም ስለ ዝኣወጁ ማለት እዩ። ነዚ ግን ተጋዳላይ ህዝባዊ ግንባር በቲ ማስኬራ ባዕሎም ብምስናዕ ምፍሓም ጌርካ ገለ እዮም ተኸላኺሎሞ ማለት እዩ። ኣብዚ እቲ ፍልሊ ናይቲ ዝነበረ ናይ ስርዓት ደርጊ ዝነበረ ወተሃደእቲ ሰራዊትን እቲ ኣብ መንጎ እቲ ናይ ህዝባዊ ግንባር ዝነበረ ሰራዊትን ትፍልል እዩ ንምንፃር ኢለ ብብዕራይን ብተጋዳላይን ገይረ መሲል ኣለኹ ማለት እዩ። ኣብታ ጨራ ናይቲ ብዕራይ ድማ ናይ ሻውዓይ ወራር እቲ ብልምዲ ሰላሕታ ወራር ተባሂሉ ዝፅዋዕ ማለት እዩ ብድሕሪ ስዒቡ ዝመፀ እዩ ማለት እዩ። ሕጂ ኣብዚ ፍሉይ ኢለ ድሓሰብኳ እዚኣ ኣብ ዝደላ ስእል እያ። እሳ ድማ እታ 20 ሰነ ትብል መዓልቲ ሰማእታትና ከበይ ከም ዝመፀት ዝያዳ ነቲ ሓድሽ ወለዶ ንምርዳእ ኢለ የምፅ ኣለኹ ብቕልል ዝበለ መንገዲ ማለት እዩ። 20 ሰነ ዕለት 15 ለካቲት ሻርሻይ ወራር ዝጀመረሉ ዕለት ክኸውን ከሎ መዛዘሚኡ ድማ 20 ሰነ 1982 ዝበዝሑ ሰማእታት ዝተኸፍለሉ ዓውደ ኩናት ስለ ዝነበረ ድማ ሻርሻይ ወራር መዛዘምናቱ ዕለት ናቱ ነበረ እታ 20 ሰነ ካብኣ ወፅያ ማለት እዩ ንምባል ኢለ ምፅ ኣለኹ። እዚኣ ዜና ኣብዚኣ ደለዋ ጨራሩ ድማ እቲ ንቃልሲ ናይ 9 ብሄር ንምሕባር ዝገበር ኮነን 9 ዝነፍራ ደለዋ ማለት እዩ። ካልእ እዛ ጃልባ እዚኣ ድማ ናይ ሕጂ ናይ ሓይሊ ባሕሪ ኮይና ካብቶም ናይ ሓይሊ ባሕሪ ናይ ህዝባዊ ግንባር ዝተወረሰቲ ሓቦንቲ ተወፋይነትን ንምፅብራቅ ኢለ ምፅ ኣለኹ ማለት እዩ። እቶም ሓለውቲ ናይ ባሕርና ሓይሊ ባሕሪ ኤርትራ ማለት እዩ። ካልእ እቶም ዓበይቲ ዝበሃሉ ፍፃሜታት ናይ ኤርትራውያን ኮማንዶ ቅያ ማለት እዩ ዝተሰርሐ ኣብ 84 ግንቦት 21 ናይ ሰሎሞን ድራር መፅሓፍ ኣፀቢቓ ነቲ ዝነበረ ኩነታት ካበይ ብገስ ኣብ መወዳእታ ድማ ዓላሙ ብኸመይ ዛዚሙ ኣፀቢቓ ስለትትንትን ከም ኣብነት ኢለምፅ ኣለኹ። ኣዝዩ ሰፊሕ ሸፈነ ዘለዋ መፅሓፍ እያ ንክትንበብ ኢለምፅ ኣለኹ ማለት እዩ። ካልእ እዛ ድንገት ኣብ ዓጋመት ትብል ዘላ ክሳብ ትንጣብ ዝኽሪ ወራር ባሕሪ ነጋሽ ናይ መኮነን ኪዳነ ሻባይ ሕጂ ስው እዩ ብዝቐረባ ግዜ ኣፀቢቓ ነቲ ዝነበረ ኩነታት ትትንትኖ መፅሓፍ ስለ ዝኾነት ከም ኣብነት ኢለምፅ ኣለኹ ማለት እዩ። ተወሳኺ እቲ ኣብ 88 ዝተኸየደ ናይ ናደው እዝ ምፍራስ ማለት እዩ። ናደው እዝ ምስ ፈረሰ ሕንሕነ ናይ ናደው ኣብቲ ሰላማዊ ሰብ ኣብ ሽዕብ ዝተኸየደ ግፍዕታት ማለት እዩ ናይ ፀላኢ እዩ ዝዝከር። እቲ 12 ግንቦት 1988 ኣብ ልዕሊ ህዝቢ ሽዕብ ዝወረደ ክሳብ 400 ዝኣኽሉ ቆልዓ ሰበይቲ ሰላማውያን ብታንክ ብምጭፍላቕ ኣሰቃቕ ዝኾነ ቅትለት ፈፂሞም ማለት እዩ። ብድሕሪኡ ጎሊሑ ዝጥቀስ ኣብ ታሪክና እቲ ናይ ፈንቅል ስርሒት እዩ። ስርሒት ፈንቅል ኣዝዩ በርቃዊ ዝኾነ መጥቃዕቲ ተኸይዱ ናፅነት መላእ ኤርትራ ዘበሰረ ስርሒት እዩ ነይሩ። እዛ ጃልባ እዚኣ ድማ ካብተን መሰረት ናይ ሓይሊ ባሕሪ ህዝባዊ ግንባር ዝነበራ ጃልባ ኮይና ኣብ ሰዓት እዚ ኣብ ቤተ መዘክር ዞባ ሰሜናዊ ቀይሕ ባሕሪ ንቕርሲ ኢላ ተቐሚጣላ ማለት እዩ። ካልእ እዛ ናብዚኣ ደለዋ ግማል 30 ይብዝሐን 30 ነቲ ዝነበረ ዝሓለፈ 30 መሪር ብረታዊ ቃልሲ ንምጥቃስ ኢለምፅየን ኣለኹ። እዘና እሹ 28 ኣግማል እየን እዚኣ መበል 29 ኣብ ደጀናት ዝነበረ ኩነታት ንምግላፅ ማለት እዩ። እታ መበል 30 ድማ ኣብ ሲየ ናይ ኣስመራ ተመጣጢራ ነቲ ሰንሰለት ናይ መግዛእቲ ብምብታኽ ናፅነት ኤርትራ ዳኣተወትሉ ንምብራህ ማለት እዩ ምፅ ኣለኹ። እዚኣ ካልእ ድሕሪ ናፅነት ካብ ዝነበሩ ፍፃሜታት እዚ ብጋዜጣ ሓዳስ ኤርትራ ገይረ ኣምፅኦ ኣለኹ። ካብቶም ዓበይቲ ዝበሃሉ ፍፃሜታት እቲ ናይ ረፈረንደም ዝተካየደሉ ማለት እዩ ብዕለቱ ኣብዚ ገሊፅ ኣለኹ። ብተወሳኺ እቲ ናይ ቀዳማይ ዙርያ ሃገራዊ ኣገልግሎት ናይ ሳዋ ዝወረድሉ ኣብ 1994 ኣብዚ ምፅኦ ኣለኹ። ብተወሳኺ እውን እቲ ናይ ሳልሳይ ውድባዊ ጉባኤ ዝተካየደሉ ኣብ ናቕፋ ኣምፅኦ ኣለኹ ማለት እዩ። እዚ ቀዳማይ ውድባዊ ጉባኤ ኣብ ፋሕ ተካየደሉ 77 እዩ። እቲ ናይ 87 ካልኣይ ውድባዊ ጉባኤ እንተልና ሳልሳይ ውድባዊ ጉባኤ ድማ ኣብ ናቕፋ 94 ተካይዱ ማለት እዩ። ብተወሳኺ እዚ ናይ 1997 ምምስራት ናይ ምጅማር ናይ ባጤራ ናቕፋ ማለት እዩ ብወግዕ ስርሑ ዝጀመረሉ እዩ። ብድሕሪ እዚ እቲ ቁጠባዊ ሓርነት ንኸይንእውጅ ናይ ዶብ ምስምስ ብምፍጣር
ኣብ ልዕሊና ኩናት ዝተኣወጀሉ እውን ኣብ ዘሎ 13 ጉንበት 998 ገሊጨ ኣለኹ። እዛ መጓሃር እግሪ መኸል ትብል ዘላ መፅሓፍ ድማ ናይ ዘርእቲ ወልደ ኢየሱስ ኮይና ካበይ ጀሚሩ እቲ ኩነታት ብኸመይ ብገስ ብዝያዳ ድማ ኣብቲ ናይ እግሪ መኸል ዝነበረ ኩነታት ከመይ ከም ዝመስል ዝነበረ

ኣፀቢቓ ትትንትን እያ ክሳብ ኣብ ግንባራት እንዳኸደ እዩ ትደራሲ ባዕሉ ኣዳልዋ ማለት እዩ ኣካል ሰራዊት ስለ ዝኾነ ኩሉ እቲ ዝነበረ ኩነታት ብንፁር ገሊፅዎ ኣሎ ካልእ ኣብ 2002 እቲ ቀያድን ናይ መወዳእታን ብሂን ዝበሃል ማለት እዩ ኣብቲ ናይ ዓለም ቤት ፍርዲ እቲ ሕጋዊ መሬት ምዃንናትና ዝተረጋገፀሉ እዩ።

0: ዓለም ኣብ ነፍሲ ወከፍ ብራቕ ፀሓይ ናይ መዓልቲ ብሓድሽ ርኽበ ስነ ፍልጠትን ምዕባለ ቴክኖሎጅን ንቕድሚት ኣብ ትጎየሉ ዘላ እዋን ዳርጋ ኣብዚ እዋን እዚ ንኹሉ ዕዮታት ወዲ ሰብ ተካኢ እናተባህለ ዝንገረሉን ኣባይታ ድማ ንዓያይ ክእለቱ ንምንፅብራቕ ዝስርሓሉ ዘሎ ምህዞ ዝኾነ ሓደ ኤኣይ ወይ ድማ ሰብ ዝሰርሖ ብልሒ እዩ። ኣብ ናይ ሎሚ ንኡስ መደብ ትሕዝቶ መቓልሕ መንእስያት ብዛዕባ እቲ ዘለዎ ኣወንታዊ ሸነኹ ክንዕዘብ ኢና። ሰናይ ምክታል፣
1: ኣብዚ ሕጂ እዋን ካብቲ ቀንዲ ኣዛረብ ነገር ኮይኑ ዘሎ እዚ ኤኣይ ንብሎ ዘለና ነገር እዩ። ብትግርኛ ድማ ሰብ ሰርሖ ብልሒ፣ ልክ ከምቲ ቃላት ነግረና ዘላ ሰብ ሰርሖ ብልሒ እዩ። ንሕና ሰባት በዓልና ምሄርና እቲ ክኾን ዘለዎ በቲ ዝደለናዮ ነገራት እናመሃርና ነብሎማት እዩ። ቅድሚ ሕጂ ሓንቲ ዝኾነት ነገር ጠቢቕካ ናታ መልሲ እትህበካ ነይራ። ኣብዚ ሕጂ እዋን ግን እቲ ኤኣይ ንብላ ዘለና ንሓንቲ ብዝተፈላለዩ ነገር ብዙሕ ምሄርና ከም ንዓና ድሕሪ ከም ሓጋዚት ኮይና ትሕግዘና ትኽእል ማለት እዩ። ብቐልል ዝበለ ንኣብነት ኮምፒዩተር ድሙ እንታይ ምዃና ይትፈልጣን እያ። ንኣብነት ንሓንቲ ኮምፒዩተር ግን ኣዝዩ ብዙሕ ኣሳእል ኣሸሓት ስእሊ ናይ ድሙ እንተይብከያ ግን እንታይ ምዃና ዋላ ብዓይነ ክሳብ ዘይረኣየታ ግን እንታይ ምዃና ናይ ምፍላጥ ተኽእሎ ኣሎ ማለት እዩ። ከምኡ ድማ ኣብ ዝተፈላለዩ ዓይነት ትምህርቲ ዓውድታትን ማለት እዩ። ሕጂ በዓልና ከምቶም ደቂ ሰባት እናመሃርና ዝተፈላለዩ ነገር እናሃብና ንምህሮ ሲስተም ወይ ድማ ፕላትፎርም እዩ። ንዓና ድማ ኣብ ስራሕ ይሕግዘና ማለት እዩ።
0: ኣብ በበይኑ እዋናት ዝቐረቡ ዝተፈላለዩ ምህዞታት ንሂወት ደቂ ሰባት ኣብ ምቕላል ዓብዪ ኣበርክቶ እዮም ዝገብሩ ዘለዉ። ምህዞ ኤኣይ ድማ ሓደ ካብዚኦም እዩ።
1: ኣብቲ መዓልታዊ ሂወት ፅቡቅ ጌርና ኢና ንጥቀመሉ። ዋላ ሕጂ እዚ ኤኣይ ዝበሃል ኣርእስቲ እውን ፅቡቅ ገይሩ ከይገነና ካብ ቅድም ዝሓለፈ ነዊሕ ዓመታት ስነ ንጥቀመሉ ኢና ነርና። ንኣብነት ሞባይልና ክንኸፍታ ንከለና ናይ ካሜራ ጌርና ክንኸፍታ ንኽእልና። በዕላ ቤታ ካሜራ ኣላልያትና ተኸፍታ። እዚ ሕጂ ከመይ ከም ንመስል እታ ኤኣይ ተማሂራ

0: ገጽና እያ ተኸፍተልና ዘላ ማለት እዩ ሕጂ ካረንትሊ ንዝነዊሕ ዓመታት ስኒ ኣብ ክንዲ ብፓስወርድ ብምእታው ገጽና ብምርኣይ ድምፅና ብምፍላጥ ዝተፈላለዩ ነገር ጌርና ንጥቀመሉ ነርና ኢና። ብዙሕጂ እዋን ድማ እዚ በፂሕንዮ ዘለና ዘመን ድማ ኣብ ከም መዓልታዊ ኣማኻሪት ወይ ናይ መዓልታዊ ሓጋዚ ኮይኑ ንረኽቡ ኣለና ማለት እዩ። እዚ ድማ ናይ ዝተፈላለዩ ኣብ ዝተፈላለዩ ዓውድናት ኣብ ሕክምና፣ ትምህርቲ፣ ሶፍትዌር ዲቨሎፕመንት፣ ዲዛይን ኮታ ዚኣትዎ ዓውዲ ዳርጋ የብሉን ክንብሎ ንኽእል። ናብዚ ሕጂ እዋን ኣብ ኩሉ ዓውድናት ዝተፈላለዩ ዓይነት ዕማማት ኣብ ምቅላል ይርከብ ኣሎ። ብዙሕ ዓይነት ስራሕት እናቃለለ ድማ ምኻ እቲ ንረኽቦ ብኡ ጌርና እቲ ውፅኢት ድማ ኣዝዩ ዓብን ብሉፅ ዝኾነ ነገር ንምስራሕ ይሕግዘና ኣሎ ማለት እዩ።
1: ኣገዳስነትን ጥቕምን ኤኣይ በቲ ኣወንታዊ ጎኑ ክንሪኦ ከለና
0: ከምዚ ንሪኦ ዘለና ስኒ ዳርጋ ኩሉ ንኣብነት ሶፍትዌር ንኣብነት በዝናና ሞያ ክንዛርብ እንተኮይና ሓንቲ ሶፍትዌር ክትሰርሓ ኣዝያ ብዙሕ ኣዋርሒ ዝወስደልካ ዝነበረ ኣብ ኮዲን ኣብዚ ሕጂ እዋን ብኤኣይ ተሓጊዝካ ኣብ ሓፂር እዋን ክትገብሮ ትኽእል ኢኻ ኣብቲ ካልእ ነገር ተድህም ማለት እዩ። ሕጂ ከም ስለ ዝኾነ ብዙሕ ሓይል ኣለዎ፣ ብዙሕ ኣድቫንቴጅ ኣለዎ። ዲዛይን ክንገብር ከለና ፖስተራት ክንሰርሕ ናይ ትምህርቲ ናይ ስራሕ እጂ ብጣዕሚ ብዙሕ ስለ ዝሕግዝ ዘሎ ብዙሕ ዓይነት ነገራት ኣብቲ ማዕታዊ ሂወትና ዘቀላጥፈናን ዘቕለልናን ዘሎ ማለት እዩ። ዛስ ዋይ ዓለም ሙሉእ ቦ ትዛርብ ዘላ ብዙሕ ነገራት ኣድቫንቴጅ ንርእሉ ስለ ዘለና ማለት እዩ። ሕጂ እዋን
1: እዚ መዞዚ ሽቕለት ኣልቡነት ንኸይፈጥር ዘለዎ ስጋት ኣብ ደቂ ሰባት ዓብዩ እናተባሃለ እውን ይንገረሉ እዩ።
0: ከም ሓቂ ግድን እዩ ናይ ብዙሕ ናይ ስራሕ ዕድላት ክወስድ፣ ግን ከም ዝኾነ ቴክኖሎጂ ክመፅእ እንከሎ ምስቲ ናይ ስራሕ ዕድላት ዝወስዶ ናይ ስራሕ ዕድላት ድማ ናቱ ክፈጥር እዩ። ማለት ኤሌክትሪክ ክመፅእ እንከሎ ብዙሕ ናይ ምስ ነዳዲ ዝተኣሳሰር ይጠፍ ነይሩ። ንኣብነት መኻይን ክመፃ እንከለዋ ናይ ካሮሳይ ነይሮም እዩ ካሮሳ ተሪፈን መኻይን መፅ እንጂ እተን ናይ ካሮሳ ዝነበራ ትካላት ጠቕላላይ እንተኣለየን ናብቲ ናይ መኪና ዓለማት እዩ። ብዙሕጂ እዋን ግን ናይ መኪና ኢንዳስትሪ ካብቲ ዝዓበየ ቢዝነስ ንሪኦ ኣለና። ኤኣይ ድማ ልክዕ ካብኡ ዘፍለ የብሉን ልክዕ ምቲ ካልእ ቴክኖሎጂ ናቱ ብዙሕ ናይ ስራሕ ዕድላት ክወስድ እዩ ክእለ እዩ፣ ግን ብኡ መጠን ኣዝዩ ብዙሕ ናይ ስራሕ ዕድላት ድማ ክፍጠር እዩ። ንኣብነት ሕጂ ካብቲ ቀንዲ ዘቐለልና ስራሕት እንተርኢና ምስ ኤኣይ ዝተኣሳሰር ነዊሕ ሰዓታት ዝወስድ ኣህላኽን ኣድካምን ዝነበረ ምኸዓ ብቐሊሉ ክስራሕ ዝከኣል ዝነበረ ኣብ ክንዲ ብሰብ ጌርካ ትሰርሖ ብኤኣይ ብምግባር ነቲ ስራሕ ከየቀላጥፈልካ ማለት እዩ። ጀምዚ ክንብሎን ከለና ዝወስድ ብኤኣይ ተሓጊዙ ዝእለ ናይ ስራሕ ዕድላት ኣሎ። ብኡ መጠን ድማ እዚ ኤኣይ ዝመፁ እዚ ድማ ኣዝዩ ብዙሕ ካልእ ናይ ስራሕ ዕድላት ከም ዝፍጠር ድማ ትባዕሉ እናተማሃርና እናኸዶ ዘለና ናይ ታሪክ እዩ ማለት እዩ።
1: እዚ ናይ ቴክኖሎጂ ፍርያት ዝኾነ ምህዞ ኤኣይ ኣብ ምምዕባል ዘለዎ ሃገራት ብኸመይ ክሕግዘን ወይ ድማ ክፀልወን ይኽእል?
0: ቀንዲ ካብቲ ኣድቫንቴጅ ማት ንዓና ትረብሑ ድማ ንዓና እዩ ቀንዲ ንምዕባል ዘለና ሃገራት ማለት ቅድሚ ሕጂ ከምዚ ክንብሎ ፀናሕና ንሓንቲ ስራሕ ክንሰርሕ ኣዝዩ ነዊሕ ግዜ ዝወስደና ዝነበረ ብኣይ ተሓጊዝና ኣብ ሓፂር እዋን ክንገብሮ ንኽእል እንተለና ነቲ ምዕባለ ናይ ሃገርና ኣብ ሓፂር እዋን ናብ ዝተፈላለየ ናብ ዓብዪ ደረጃ ንክንኸይድ ሓገ ዝኾነና ማለት እዩ። ኣብ ኩሉ ኣብ ጥዕና፣ ኣብ ትምህርቲ ኮታ ኣብ ሕርሻ ዝኣቱ ዓውድታት ንኣተና ብኩሉ ነቲ ሃገር ብዝተፈላለየ ነገር ናብ ዝለዓለ ንኽዕብዩና ይሕግዘና ማለት እዩ። በዚ ክንሪኦ ከለና ሕጂ ንኣብነት ናይ ትምህርቲ ዕድላት ማለት እዩ። ኣብ ቅድሚ ሕጂ ትንረኽቦ ዝነበርና ኢንፎርሜሽን ኣዝዩ ውሑድ ክኾኑ ከሎ ኣብዚ ሕጂ እዋን ግን ብኣይ ተሓጊዝካ ኣዝዩ ብዙሕ ፍልጠት ኣብ ሓፂሩ እዋን ከዓ ብዝፀፈፈን ብዝቐለለን ክንርዳእን ክንመሃር ንኽእል። ናብ ጥዕና ከምኡ ዝተፈላለየ ምስ ኤኣይ ዝተኣሳሰሩ ሲስተምስ እናተኣታተኻ ብቐሊሉ እቲ ዓይነት ሕማማትን ካልእ ንምፍላጥ ዲዛይን ኮታስ ኣብ ኩሉ እቲ ዓውዲ እናኣተና ቀጢፍና ነቲ ናይ ተበፂሑ ዘሎ ኣብ ካልእ ዓለማት ናብኡ ንክንጎይ ይሕግዘና ማለት እዩ።
1: ኣብ ትምህርቲ ዘለዎ ኣገዳስነት ወይ ድማ ጉድኣቱ ክንዕዘብን ከለና
0: ሕጂ ከምዚ ዝበልናዮ ቴክኖሎጂ መምፅእ ይተርፎን እዩ ሕጂ ነቲ ቴክኖሎጂ ከም ዝበልናዮ ድማ ናቱ ጥቕምን ጉድኣትን ከም ዘለዎ ሒዝና ከመይ ጌርና ኢና ነቲ ቴክኖሎጂ ናብናና ዓውዲ በዓልና ንቓንዮ ኢና ክንሓስብ ዘለና እጅ እዛ ናይ ትምህርቲ ዝበልከ ሃብታ ዝዓበየት ኣርእስቲ ብዓለም ደረጃ ዝነበረት ነዝሓለፈ እዋን እያ ኣብዚ ሕጂ እዋን ዝተፈላለዩ ናቱ መፍትሒ እናገበሩ ክድ ኣለዉ ማለት ሓደ ተምሃራይ ኣሳይመንት ተዋሂቡ እዮ ገዛ ይወሃብ ከይዱ ናይ ኣይ ህብ ኣቢሉ በዕለ ኩላ ሰሪሓ ኮፒ ፔስት ገይሩ ንመምህር እንተይቦ ተምሃራይ ይኸስብ ዘይኮነ ይኸስር እዩ ዘሎ ፅባሕ ንጎ ስነይ ኦኬ ነቶ ፈተና ሓሊፉሉ 1 ካብ 1 ፅባሕ ንጎ ግን እንታይ ሒዙ እንተይልና ወርሓንቲ እታ ትምህርትስ ትርጉም ይብላን ሕጂ ኣብ ከምዚ እቲ ንቕሓት ናይቲ ሕብረተሰብ ካብ ተምሃሮ መምህራን ወለዲ ኣብ ኩሉና ይከኣቱ ዘለዎ ማለት እዩ እ እቶም ተምሃሮ እንተኾኑ ብኤኣይ ሓጊ ገይሮም ኣቢሎማ ትርጉም ከምዘ

ሉቡ ንሰርሑ ማለት ኣይኮነን ካብኡ ሓሳብ ወሲድና ባዕልና ነቲ ትምህርቲ ክንሰርሑ እንጂ ከምኡ ናግበር ተምሃራይ ኣበይን ከመይ ንጥቀመሉ ማለት ኣገባብ ኣጠቃቅሙ እዩ ጠቕላላይ ተኣለ ክንብል ኣይንኽእል ኢና። ምክንያቱ ባዕልና ኢና ድሕረት ንፅውዕ ዘለና፣ ግን ከመይ ጌርና ጋይድ እናገበርና ናኸይድ ኣብ መንጎ ተምሃሮን ወለድን ዘለዎ ርክብ የብል ማለት እዩ። ኣብ መምሃራንን ኣብ ናይ ትምህርቲ ትካላትን እንተመፂና ድማ ኣብ ናይ ደጋ ሕጂ ኣብዚ ሕጂ እዋን ተተኣታት እዩ ዘሎ ብኤኣይ ዝተሰርሐ መልስን ብሰብ ዝተሰርሐ መልስን ናይ ምፍላጥ ፕላትፎርም ስተኣት ኣሎ እጂ ከም ናይ ሰብ ጌር ክመልስለይ ገለ ጌጋታት ሓውሱ ትብላ ኢኻ ነዚ እውን ኩሉ ዲቴክት ገይረን ጌጋ ምዃኑ ናይ ኤኣይ ከም ዝተሰርሐ ዝነግራሉ ሕጂ። እዚ ድማ እቲ ከም ሃገር ማለት እዩ ኣብ ከም ስታንዳርድ ክንሕሶ ዝግባአና እዩ። ከምኡ ዓይነት ኣብ ነፍሲ ወከፍ ትምህርቲ ክተኣታሉ መምሃራን ብኤኣይ ዝተሰርሐን ብኤኣይ ዘይተሰርሐን ናይ ምፍላጥ ክእለቶም ክዓብ ኣለዎ። ሕጂ እቲ ስራሕ ስነ ናይ ኩልና እዩ።

0: ሕጂ ስፐሲፊክ ምስ ኤኣይ ክንዛረብ እንተኮይና ዝዓበየ ናይ ኩሉ ግዜ ኩሉ ሰብ ዝዛረቡ እዩ እቲ ናይ ኢንተርነት ሊሚቴሽን ሕፀረት ናይ ኢንተርነት ነቲ ዓውዲ ኣብቲ ዝግብኦ ደረጃ ንኸይበፅሕ ካብቲ ዝሕዘና ዘሎ ነገር እዩ። ግን በቲ ዘሎ ሪሶርስስ ወይ በቲ ዘሎ ተቐሪቡ ዘሎ ፀጋታት እንታይ ተገይሩ እንተይልና ግን ብፍላይ ካምፓስ ናይ ኢንጂነሪንግ ኮሌጅ ዝተፈላለዩ ዓመት ዓመት ኣዝዩ ብዙሕ ፕሮጀክትስ ምስ ኤኣይ ዝተኣሳሰር እዩ ዝዳሎ እንጂ ክትሪኦን ከለካ ብጣዕሚ ዓበይቲ ኣብ ዝተፈላለየ ኣትዩ እውን ክሰርሕን ክብል ዝኽእል ማለት እዩ እንጂ ነዚ ባይታ እንተዝውሃቦ ወይ ናይ ኢንተርነት ወይ ድማ ጂፒዩ ዘለዎን ማለት ዓበይቲ ኮምፒዩተራት ንዕኡ ራን ክገብራ ዝከኣል ተማሃራይን ብሓፈሻ ተዓውዲ ናብ ዝለዕለ ክከይድ ምስ ከኣሉ ኮይኑ ስማዕና ካረንት ለገን ኣዝዩ ብዙሕ ብሉፅን ዝኾነ ስራሓት ይግበርሉ በቲ ዘሎ ፀጋታት ማለት እዩ።
1: ነዞ ኤኣይ ኣብ ሃገርና ኣብ ከመይ ኩነታት ኣሎ ብኸመይ ከ ክንጥቀመሉ ኣለና
0: ጂ ከምዚ ክንብሎ ዝፀናሕና ገለገለ ንኣብነት ካብተን ተማዕቢለን ዘለዎ ንኣብነት ናይ ቅድሚ ሕጂ ፍርያት ክንዛርብ እንተኮይና ኤሪቻት ትብላላትና ኣፕሊኬሽን እዚ ሕጂ ልክ ሓምተን ናይ ኣብ ደገ ዝማዕበላ በዓል ፖኬት ባል ላይላኤን ካልኦት ኣፕሊኬሽናት ብውሽጣዊ ዓቕሙና ዘማዕበል ናይ ኣፕሊኬሽን እዚ ኣፕሊኬሽን እዚኣ ልክዕ ከምአን ኮይና ኦፍላይን ማለት ብዘይ ኢንተርነት ክንጥቀመላ ንኽእል ሲስተም እያ። ኣብ ሞባይልና ትፀዓን ብዙሕ ኣይትሕዝን እያ ኣብዝሃለና ቦታ ኮይና ክንጥቀመላ ንኽእል ኣፕሊኬሽን እያ። ብዝተፈላለዩ ትካላት እውን ን ብዙሕ ኣካል ናይ ሕብረተሰብና ፅዒኑ ዝጥቀመለን ዘሎ ኣፕሊኬሽናት እያ እንጂ ክንሪኦን ከለና ሰብ ተጠቃምነት ሞ ከዓ ኣብቲ ሕብረተሰብና ብጣዕሚ ዓብዪ ኢምፓክት ንርኢ ኣለና ካብ ንኣሹ ክሳብ ዓበይቲ ማለት እዩ ኩሉ ፅቡቅ የብለሎ። ኣብዚ ክንመፅእን ከለና ግን ካብ ተቐፃሊ ነማዕብሎ ወይ ክንውስኸሉ ንደሊ እዚ ናይ ትግርኛ ዝበሃል እዩ እንጂ እዚ ኣፕሊኬሽን ጥራይ ዘይኮነ ጀነራል ክንሓስብን ከለና ናይ ትግርኛን ካልእ ቋንቋታት ናይ ሃገርና ክንዛርብን ከለና ምስቲ ዘሎ ዋሕዲ ናይ ሪሶርስስ ኣብቲ ዝግብኦ ደረጃ ይበፅሕና ኣሎ። ኣብ ኢንተርነት ንረክብ ኢና ኣፍኮርስ ተን ዓበይቲ ናይ ዘለዋ ብዓቻ ጂፒቲ ጀሚና ኣብ ፅቡቅ ደረጃ ናይ ምትርጓን ኣብፅሒን ኣለዋ ንትግርኛ ተን ካልኦት ቋንቋታት ድማ ከምኡ እናሰዓባ ኸዳ ኣለዋ። ከም ሃገር ግን ባዕልና ከነማዕብሎ ሞኻ ምስቲ ዘለና ዳታ ፅሩይ ዝኾነ ትግርኛ እናተጠቀምና ቁኑዕ ዝኾነ ናይ ኤኣይ ንዝተፈላለየ ዓውዲ ክሕግዝ ዝኽእልን ከነዳልወሉ ንኽእል ሚንስ ክፍጠር ኣለዎ ኣይተገብረን ዘሎ ኣብ መስርሒ ዘሎ ውድእ ዝኾነ ፕሮዳክት ክሳብ ሕጂ ከምቲ ዝተደለየ ኣይተበፅሐን ግን ኣብ ቀፃሊ ምዕባል ይርከብ ማለት እዩ። ሓንቲ ገለ ፕሮጀክት ኮ ገሊፅና ፀኒሕና ቅድሚ ሕጂ ከምኡ ንኣብነት ምስ ሃገርና ዝተኣሳሰር ኤኣይ ና ኦፍኮርስ ተዓብሎ ምስኣና ዝተኣሳሰር ንኣብነት ንዓይነ ስውራን ትሕግዝ ኣፕሊኬሽን ብኤኣይ ተሓጊዛ ንኣፋ ስካን ምስ ገበርከያ ክንዲዚያ ኢላ ተብለክ ኣፕሊኬሽን ተዳልያ ነራ ኣፍኮርሳ ምፅፋፍ ትርከባላ ናይ ፅሙማን ኤኣይ ንትግርኛ ባዕላ ስፒክ እናገበረት ማለት ተርእያ ተን ብሙሉን ተን ቅርፅታት ማለት እዩ ተን ሳይን ላንጉጅስ ባዕላ ተርጉማ ካብትን ብኤኣይ ተሓጊዛ ማለት እዩ ልክ ኣብቲ እዋንና ተዛረብካ ስኒ እቲ ትዛረቦ ተቐይራ ናብቲ እቲ ከዓ ማሓፍሻ ቱ ወይ ኮሚኒኬሽን ካብትን ናብትን ዝገብር ሲስተምስ እዚታት ተዳልዩ ኣሎ። ብተወሳኺ ድማ ኣብ ዝተፈላለየ ናይ መንግስታዊ ትካላት ናይ ውልቂ ከምኡ ዓይነት እናተኣታተወ ይኸይዳሉ ብዙሕ ጭዋን ማለት እዩ።

ዓበይቲ ኣርእስተይን ከም ዝበልናዮ ኤኣይ ጥቕሙ ብፍላይ ንኣመም ዕባል ንርከብ ዘለና ሃገር ስኒ ከምቲ ክዚ ንሪኦ ዝፀናሕና ብጣዕሚ ውፅኢት ክሳብ ዝሃለዎ ኣብኡ ኢና ሞር ፎካስ ሞር ክንጎየሉ ዘለና ማለት እዩ። ጀኹም ስለ ሳብ ዝኾነ ግዲ ናይ ኮሚኒናን ኣብቲ ናይ ኮምፒተር ዓውዲ ዘሎ ሰብ ጥራይ ክምልስ ኣብ ኩሉ ዓውድታት ዘሎ ነቲ ናይ ኤኣይ ነገር ተረድዩ ከመይ ገይሩ ክዕብዮ ንኣብነት ኣብ ሜዲካ እንተለና ኣብ ኣጋርሓካዩ ኣብቲ ዝኸድዎ ከይዶም ብዲጂታል ተሰኒዮም ነቲ ኤኣይ ገይሮም ነቲ ዳታ ኣናላይስ ክገብሩ ናይ ትምህርቲ ከም ዝበልናዮ ዲጂታል ቱተር ብምግባር ንኣብነት ሕጃምዚ ክንብሎ ፀናሕና ሓደ ተምሃራይ ከመይ ኣሎት ትምህርቱ ንምፍላጥ ክትሕግዘና ትኽእልያ ንኣብነት ሕቶን መልሲ እናሃበት ብዝተፈላለዩ ተሓቶሞ ኣብ ምንታይ ዝያዳ ክፅናዕ ኣለዎ ኣብ ምንታይ ደኺሙ ኣሎ ኣብ ምንታይ ፅቡቅ ኣሎ ብኤኣይ ተሓጊዝና ክንምልሰሉ ንኽእል ኢና ሕጂ ኣብ ዝተፈላለየ ዓውዲ ዝኣት እዩ ነዚ ከነገብሮ እንተኮይና ሕጂ ንኩልና እቲ ኤኣይ ከም ዘገድሰና ክንፈልጥ ኣለና ከመይ ጌርና ክንጥቀመሉ ድማ ክንጎየሉ ኣለና ብፍላይ ኣብቲ ናይ ኮምፒተር ዓውዲ ዝርከቡ ክኢላታት ድማ ኣካል ናይቲ ሶፍትዌር ዴቨሎፕመንት ኦፍኮርስ ሕፅረታት ክህሉ ይኽእል እዩ ግን ምስኡ በቲ ዘለና ኣቕሚ ከመይ ጌርና ሓደ ከነማዕብል ንኽእል ኣብ ዝተፈላለዩ ነገር ክንኣቱ ንኽእል ክንሓስብ ክንገብርና ኣለና ማለት እዩ። ብፍላይ ኣብዚ ሕጂ እዋን ሕብረተሰብና ዝፈርሑ ነገር እንዘሎ ኤኣይ እንተልካ ስኒ ከምዚ ሰገጥ ይብል እንጂ ከም ምባል ዘየብል ኣይኮነን። ምክንያቱ ምስቲ ንሪኦ ዘለና ንሓደ ሰብ ዘይገበሮ ገይሩ የብሎ ዘይተዛረቦ የዛርቦ ብዙሕ ነገር ስነርኢ ኣለና እሞ ከዓ ቅድሚ ሕድስ ንፈልዮ ኮነ ዮና እንታይ ተሰሪሑሎ እንታይ ሓደ ኤኣይ ኣይኮነን። ኣብዚ ሕጂ እዋን ብጣዕሚ እናፀረየን ልክዕ ክትፈለየሉ ዘይትኽእል ደረጃ እዩ በፂሑ ዘሎ እንጂ እዚታት ፍርሒ እዚታት ስግኣት እዚታት ሽግር ኣለዎ ዘይብሉ ይኮነን ግን ስለ ዘለዎ ክንገድፎ ወይ ከነብሎ ዘይኮነ ንኣብነት ልክዕ ኤሌክትሪክ ስኒ ብዝግባእ እንተዘይተጠቂምናላ ናይ ክንደይ ሰብ ሂወት እያ ተጥፍእ ሓዊ ከምኡ ዝተፈላለየ ካራኸማ ትጠቕማ ብጣዕሚ ብዙሕ እዩ ግን ብኡ መጠን ድማ ታግቡ እንተዘይተጠቂምናሉ የጥፋናዩ። ሕጂ ኣብ ሃገርና ምስ መፃና ብዙሕ ይፍተን እዩ ብዙሕ ነገራት መፅእ ኣሎ ግን ከመይ ጌርና ንሕና ንቓንዮ ኢና ንሓስብ ክንፈርሖ ዘይኮና ዘለና ነቲ ዝመፀ ልክዕ ከምቲ ሰብ ዝሰርሑ ብልሒ እዩ ንሕና ድማ ናብቲ ናድና ክንቓንዩ ንኽእልና። ንኣብነት ገለ ካብቲ ለንቅነ ኣብ ዝተፈላለየ ቪድዮ ከማ ንሪኦ ኢና ብዛዕባ ኤርትራ እንተሓቲትካ እያ ስኒ ኤርትራ ዕፁት ደብያ ኣካል ናይ ካልእ ሃገር እያ ገለ ኮም ምርስ ትበ እዚ ሕጂ ካበይ ተምፅኦላ እንተልና ካብ ኢንተርነት ኣብ ካልእ ሃገራት ዝተመልአ ዳታ ባየዝድ ዝኾነ ኢንፎርሜሽን እዩ እንጂ እዚታት ንሕና ኢና ንቓንዮ ንሕና ናብቲ ግቡእ መልክዑ ነትሕዞ ተሓቀኛ ኢንፎርሜሽን ሞር እናመሃርና ነብሎ ማለት እዩ እንጂ ንኤኣይ ክንፈርሖ ዘይኮና ዘለና ንሕና ናባ ነቐየርና ከመይ ጌርና ንጥቀመሉን ነቓንዮን ኢና ክንሓስብ ዘለና።

ኣብ ከምኡ ድሌት ዘለዎ ሰብ ብፍላይ ምስ ኮምፒተር ኤንድ ምስ ኤኣይ ዝተኣሳሰር ትምህርትታት ወይ ድማ ኣብኡ ክሰርሕ ዝደሊ ቀዳማይ ኣብዚ ሕጂ እዋን ኢንፎርሜሽን ዳርጋ ከምድልየና ዝኾነ ዘመንና ዘለና ካብ ዝተፈላለዩ ኣምፂና ኣብ ገዛና ኣብ ሞባይልና ኣብ ላፕቶፕ ክንምሃርን ዝተፈላለዩ ክነብል ንኽእልና። ብተወሳኺ ድማ ከም በዓል ፖሊቴክ ዝገብሮ ዘሎ ናይ ኤኣይ ትምህርትታት ኣብኡ ኮይና ስልጠና ክንወስድ ንኽእል ኢና። ከምዚ ክንብሎ ዝፀናሕና ኣብ ሞባይል ዝፀዓና ከም በዓል ኤሪቻት ፖኬት ባል ኣፕሊኬሽናት ፅዒና ምስቲ ኤኣይ ሞር ግዜ ምሕላፍ ድማ ባዕሉ ክምህረና። ንኣብነት ጠቕላላ ሓደ ሞያ ዘይነበረካ ምስኡ ዝያዳ ኮፍ ኢልካ ብምምሃር ኣዝዩ ብሉፅ ዝኾነ ናይቲ ሞያ ክኢላ ክትኾን ትኽእል ኢኻ። እዚ ሕጂ ንኩሉ ሞያታት ዝትንክፍ እዩ። ኦፍኮርስ ዓበይቲ ሞያታት ክብሉ ክእል እዮም። ኣብ ናይ ስኪል ናይ ስራሕ ዓይነት ሞያታት ዘለዎ ግን ከም ዝሕግዘና ማለት እዩ። ኣብ ክረምታዊ ምስ ኤኣይ ዝተኣሳሰር ትምህርትታት ብዙሕ መፅእ ኣለዎ። ኣብኡ እናኸናውን ክንምሃር ንኽእል ኢና። ኮታ ኢንፎርሜሽን ኣብዚ ሕጂ እዋን ብዙሕ እዩ። ኣብ ዝተፈላለዩ ኣቲና እውን ባዕልና ኤንድ ኣብ ትካላት ኬልና እውን ክንምሃር ንኽእል ኢና ማለት እዩ። ብክልቲኡ ኣድቫንቴጅ ኣለዎ።

مس اي اي استعصر بحاجه كابتي عبي تتسفات ببرو مالت اب نفس وقف اوف كورس كان بي اي تو ديجيتاليزيشن زبال لينا هنا اتوزر لنا بوت حجزنا دم ام نفس وقف عودنا اتنا بوت حجزنا ازي بلو زونه فريات كنغبر قنقرا تي بلو زونه قنقاتنا يا هاجرنا ኣፍሎጦ ኣብ ዓለም ሙሉእ ክረክብ እንተኮይኑ ባዓልና ኢና ሰሪሕና ክበፅሕ ዘሎ ኮታስ ብምሉእን ተንቋታት ናይ ሃገርና ዘለዋ ብኩሉ ነገር ስነ እቲ ዲጂታሊዜሽን ዝበሃል ብዝግባእን ኣብ ብሉፅ ዝኾነ ነቲ ሃገር ከተዕብያን ተስፋ ይገብር ማለት እዩ። ኤኣይ ከምቲ ክንብሎ ዝፀናሕና ክንፈርሖ ዘይብልና ነገር እዩ። እኳ ደኣ መሊሱ ዘዕብየና ከምዚ ክንብሎ ዝፀናሕና ሓንቲ ስራሕ ናይ ኣዋርሒ ዝነበረት ኣብዚ ሕጂ እዋን ኣብ ኣዝዩ ሓፂር እዋን ክሰርሓትካ ዝኽእል ዓብይ ንዓና ሓገዝ ኣለዎ ብጣዕሚ ኣብ ሓደ ከብፃሕና ዝኽእል ነገር እዩ። ሕጂ ከመንስያት ድማ ብጣዕሚ ከመንስያት ኣክቹሊ መንስይ ጥራይ ዘይኮነ ካብ ንኣሹ ጀሚርና ክሳብ ዓበይቲ ኣብ ኩሉ ዓውድታ ንነጥፍ ሰባት ድማ ኣዝዩ ብሉፅን ሓድሽን ምኻኽ ዓብዪ ነር ዝኾነ ክገብርና ዝኽእል ብምዃኑ ክንጥቀመሉን ኣብ መዓልታዊ ሂወትና ድማ ብኡ እናተሓገዝና ሓድሽ ነገር ክንገብርን ይላቁ ማለት እዩ።

ሰላምታና ተቐበሉ ፈኖና ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልተን ፈረቓና ኣኺሉ ንሎሚ ሶኒ 11 ነሓሰ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓድምኩ ብቐንዲ ኣርስተ ዜና ፍለም ሓረስቶስ ዞባ ጋሽባርካ ደርቂ ዝፃወሩን ቀልጢፎም ዝፈሪና ዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም መባእታ ቤት ትምህርቲ እምቤቶ መሰረታዊ ምሕዳስ ህንፃ ተኻይዱላ ኣብ ከተማ ከረን ኣብ ሃገራዊ ምርምራ ብሉፅ ውፅኢት ዘመዝገቡ ኣባላት 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም እስራኤል ንሰላም ወሽመጥ ቃዛ ብዝምልከት ፕረዚደንት ትራምፕ ንዘቕረቦ እማመ ብወግዒ ነፂጋቶም ህንዲ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃኑ ሓቢራ ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ተቐቲሎም ዝርዝር ዜና ሓረስቶስ ዞባ ጋሽባርካ ደርቂ ዝፃወሩን ቀልጢፎም ዝፈሪና ዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም ወኪል ኤሪና

0: ዳዊት ወልደ ብመልክዕ ጸብጻብ ዘዳልዎ ትሕዝቶ ኣሎ ያሲን ሳልሕ ካቅርቦ እዩ።
1: ኣብ ዞባ ጋሽባርካ ዋሕዲ ዝናብን ምድንጓይ ክራማትን ኣብ ዝኽሰተሉ እዋን ሓረስቶት ደርቂ ዝፀወሩን ቀልጢፎም ኣብ ፍረ ዝበፅሑን ምሩፃት ኣዝርእቲ ክጥቀሙን ከምኡውን ጥብ ዝበለት ማይ ኣብ መዓላን ምውዓል ዝሐግዙ ኔላታት ከዘውትሩ ሰብ ሞያ ሕርሻ መኺሮም። ዋና ዳይሬክተር ክፍሪ ሕርሻን መሬትን ኣቶ ኣቡበከር ዑስማን ንኤሪና ኣብ ዝሃቦ ሓበሬታ ኣብ መብዛሕትኡ ከባቢታት ዞባ ጋሽባርካ ዝናብ ደንጉዩ ኣብ ርእሲ ምጅማሩ ብዝርግሕን ዓቐንን እውን ከምቲ ትፅቢት ዝተገበረሉ ስለ ዘይኮነ ኣብ ስፍሓት ዝሕረስ መሬትን ደረጃ ዕብየት ዘራእትን ኣሉታዊ ተጽዕኖ ከም ዝፈጠረ ብምጥቃስ ሓረስቶት ዝርከቡ ዝናብ ኣብ መዓላ ንምውዓል ጉርህኦም ብግቡእ ክዛልዩን ከደላድሉን ከምኡውን ነቲ ኩነታት ዝፃወሩ ምሩፃታት ዝርእቲ ክጥቀሙ መኺሩ። ሎሚ ዓመት ክራማት ብደረጃ ዞባ ኣስታት 291,000 ሄክታር ካሕረስብካ መደብ እንተነበረ ብሰንኪ ዋሕድን ምድንጓይን ዝናብ ዛጊት 76 ሚታዊት ከም ተሓርሰ ዝሓበረ ሓላፊ ጨንፈር ልምዓት ቡቕሊ ኣቶ ነጋሲ ሃብተ ሚካኤል ሓረስቶት ተኸሲቱ ዘሎ ምምዝባል ወቕትን ዋሕዲ ዝናብን ኣብ ግምት ብምእታው ትራክተራት ከይተፀበዩ ብዘለዎም ካሕርሱ ደርቂ ዝፃወሩን ኣብ ሓፂር ግዜ ዝፈሪዩን ኣዝርእቲ ክጥቀሙን ከምኡን ግራውቶም ብግቡእ ደኪዖም ንዝተረኽበ ማይ ኣብ መዓላ ንምውዓል ኣበርቲዖም ክሰርሑ ኣተሓሳሲቡ። እቶም ሞያውያን ሕርሻ ኣብ መወዳእታ ንጥፈታት ምዕቃብ ሓመድን ማይን ብሓፈሻ ምድዳል ናይ ሕርሻ መሬት ድማ ብፍላይ ካብቶም ብዕቱብ ክትግበሩ ዝግብኦም ሜላታት እኳ እንተኾነ ኣብ ዞባ ጋሽባርካ ከምቲ ዝድለ ከም ዘይሰጎመ ከም ሳዕቤኑ ድማ ሓረስቶት ካብ ተፀባይነት ልዑል መጠን ክረምታዊ ዝናብ ከም ዘይተናገፉ ብምምልካት ንጥፈታት ምዕቃብ ሓመድን ማይን ብቐፃሊ ክስራሓሉን ነቕሊ ኣብ እዋኑ ክካየድን ዋሕድን ምድንጓይን ዝናብ ኣብ ዝኽሰተሉ ወቕቲ ድማ ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ክኽተሉ ተቐላጢፎም ክዘርኡ ንሞያዊ ምኽሪ ክኽተኑ ተማሕፂኖም።
0: ኣብ ዞባ ማእከል ንዞባ ጋላ ነፍሒ ተደኪና እትርከብ ናይ መባእታ ቤት ትምህርቲ እምቤቶ ብኣበርክቶኮም መሰረታዊ ፅገና ህንፃን ትሕተ ቅርፅን ተኻይዱላ። ርእሰ መምህር ናይታ ቤት ትምህርቲ መምህረ መሓሪ ተክኤ ዚንጎታት ናይ 8 ክፍልታት ብሓድሽ ክትከእ ከሎ 4 ብሎካት ተሓዲሱ ብሬተ ዝነበረ ቅፅሪ ድማ ብእምንን ብሉኬትን ከም ዝተቀየረ ገሊጹ። ሕፅረት ናውቲ ቤት ፅሕፈት ንምምላእ ብዝተወስደ ተበግሶ እውን እቲ መሰረታዊ ጠለባት ከም እተማልአን ከብሕታት ብሓድሽ ከም እተተክአን ኣረድዩ። ነበርቲ ኣብ ዝሃብዎ ሓበሬታ ሕፅረታት ምምላእን ፀገማት ምፍታሕን መንግስቲ ጥራይ ዝግደፍ ዕማም ከም ዘይኮነ ብምጥቃስ ተመሳሳሊ ተበግሶታት ኣብ መጻኢ ከም ዝቕፅል ኣረጋጊፆም። ኣመሓዳሪ ንዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንዞባ መምህር ዳንኤል ሰለሞንን ብወገኖም ብነበርቲ እምቤቶ ንዝተወስደ ተበግሶ ድሕር ምምስጋን ካልኦት ዓድታት ተመሳሳሊ ስጉምቲ ክወስዳ ዘኻኺሮም። ሓላፊ ምምሕዳርን ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ እቲ ስራሕን ውፅኢቱን ኣብ መስርሕ ምምሃርን ምስትምሃርን እወታዊ ፅልዋ ከም ዘለዎ ብምጥቃስ ተመሳሳሊ ተበግሶታት ክድፋኣሉ ፀዊዑ። ኣብቲ ኣጋጣሚ ፈልስታት ክትከል ከሎ ኣብቲ ዝተሳለጠ ዕማም ኣበርክቶ ንዝገበሩ ኣካላት ወረቐት መሰከር ተዓዲሉ። ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዓንሰባ ኣብ ሃገራዊ ምርመራ ማለት ማትሪክ ብሉፅ ነጥቢ ነዘመዝገቡ 10 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃራ ብ8 ነሓሰ ሸሊማ። እቶም ንሽልማት ዝበቕዑ 2 ምሉእ ነጥቢ ማለት 4 ዘምፅኡ ክኾን ከለዉ 8 ድማ 3 ልዕሊኡን ዘመዝገብ እዮም። ብዘይካዚ ናይ ዲግሪን ዲፕሎማን ነጥቢ ዘምፅኡ 16 ተምሃሮ ተተባቢዖም። ዳይረክተር ናይታ ቤት ትምህርቲ መምህር መሓመድ ሳልሕ መሓመድ ስዒድ እቲ ኣጋጣሚ ብሉፃት ተምሃሮ ዝሽለሙሉ ጥራይ ዘይኮነ ብዛዕባ ናይ ኮሌጅ ትምህርቲ ብሓፈሻ መብርሂ ዝረኽብሉ ከምኡውን ንዓመታ ናብ ሳዋ ዝወርዱ ተምሃሮ ተመክሮ ዝቐስምሉ ከም ዝኾነ ሓቢሩ። ኮሚተ ወለዲ ብወገኖም ብሉፅ ውፅኢት ብዘይ ፃዕሪ ስለ ዘይርከብ ኣብ መጻኢ ኣበርቲዖም ብምስራሕ ዝሓሸ ውፅኢት ንኸመዝግቡ ምእንቲ ተራ ንቕሓትን ወለዲ ወሳኒ ምዃኑ ኣገንዚቦም። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዘመ ቃል እቲ መደብ ተምሃሮ ረኺቦሞ ንዘለዉ ብሉፅ ውፅኢት ዓቂቦም ንዝለዕለ ደረጃ ክሰርሑ ንምትብባዕ ምዃኑ ንተምሃሮ ዝያዳ ሓላፍነት ዘሰክም ከም ዝኾነ ብምሕባር ሰናይ ምንየቱ ገሊፆም። ኣብ ዞባ ማእከል ንዞባ ዕዳጋ ሓሙስ ተራ ሕብረተሰብ ኣብ ምክልኻል ገበናትን በደላትን ክም ንምባል ዝዓለመ ኣስተምህሮ ትማሊ 9 ነሓሰ ተኸይዱ። ኣዘ 4ይ መድበር ፖሊስ ካፕቴን መርየም ጣህርን ነበርቲ ምምሕዳራት ከባቢ ማያፍራስ ሓዝሓዝን እምባጋልያኑ ናብ ዝሃበቶ መግለፂ ኣብ ዝሓልፈ መንፈቕ 147 ገበናትን 263 በደላትን ከም እተመዝገበ ብምጥቃስ ንቑሕ ተራ ከም ክዓዝ ፀዊዓም።

ሓስሓግታት ትራፊክ ብዝምልከት ድማ ጠቕላላ ጉለት ብምፍጻም ዝተኸሳ ተሽከርከርቲ 3205 ከም ዝነበራ ብምሕባር እተን 2187 ብሽክለታታት ስለ ዝነበራ መራሕቲ ብሽክለታታት ብሕግታት ትራፊክ መላለሶ ኣዘኻኺራ። ሓላፊ ምክልኻል ገበን ኣቶ ተኽሊ ዓንዶም ብወገኑ ሰላም ከባቢ ንኽውሕስ ሕብረተሰብ ብግዜ ለይትን ቀትርን ዝፍፀም ጎበናትን በደላትን ኣብ ምቅላል ተርኡ ክዕዝዝ ዕማማት ፖሊስ ንምስማር ክተሓባበርን ተላብዩ ተሳተፍቲ ብወገኖም ናይ ጎደናታት መብራህቲ ቅልጡፍ ፅገና ክግበረሉ ብምዝኽኻር ንደቀም ኣብ ምኩስኳስን ምክትታልን ብዕቱብ ከም ዝንቀሳቀሱ ኣረጋጊፆም። ኣመሓዳሪት ንዞብ ዕዳጋ ሓሙስ ወይዘሮ ሳሊሓ መሓመድ ብወገና ገበናትን በደላትን ንምክልኻልን ገበነኛታት ንምቅልዕን እቲ ቀንዲ ክኸውን ዘለዎ ምትሕባር ህዝብን ፖሊስን ከም ዝኾነ ብምሕባር ወለዲ ኣብ ምእዛን ደቆም ብቐጻሊ ክሰርሑ ኣዘኻኺራ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊም ዓደም። ኣብ ዜናታት ወፃኢ እስራኤል ንሰላም ወሽመጥ ቃዛ ብዝምልከት ፕረዚደንት ዶናልድ ትራምፕ ንዘቕረቦ 15 ነጥብታት ዝሓዘ እማመ ብወግዒ ነፂጋቶም። ፕረዚደንት ትራምፕ ሓማስ ዝርከቦም ምንቅስቃሳት ፍልስጥኤም እቲ እማመ ከም እተቐበልዎ እኳ እንተገለጸ እስራኤል ግና ምስ ፀጥታዊ መደባታ ከመዝጋጮ ብምጥቃስ ከም ዘይተቐበሎ ቀድማይ ሚኒስተር ቤንያሚን ነተንያሁ ኣነፂሩ። እቲ እማመ ምንቅስቃስ ሓማስ ጠቕሊሉ ዕጥቁ ከውርድን እስራኤል ሰራዊታ ካብ ወሽመጥ ቃዛ ከተውፅእን ዝብል ነጥብታት ይርከቦም። ይኹን እምበር እስራኤል ምንቅስቃስ ሓማስ ዕጥቁ ብምልኣት ከመዘውረደ ድሕሪ ምርግጋፃ ጥራይ ሰራዊታ ክስሕብ ከም እትኽእል ብምሕባር ንተግባር እቲ እማመ ኣብ ሓደጋ ኣእትያቶላ። እስራኤል ኣብ ወሽመጥ ቃዛ ሶርያን ሊባኖስን ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ከም ዝቕፅል ክትገልጽ ምፅናሓ ፕረዚደንት ትራምፕ ኣብ ጉዳይ ወሽመጥ ቃዛ ዘቕረቦ እማመ ክሰምር ከም ዘይክእል ብኣግኡ ክእመት ጸኒሕ እዩ። ካብ መወዳእታ 2023 ኣብ ወሽመጥ ቃዛ ወተሃደራዊ ወፍሪ ተካይ ዘላ እስራኤል ንልዕሊ 70%ዊት ናይቲ ወሽመጥ ተቆፃፂራቶ ከም ዘላ ይፍለጥ። ህንዲ ንቬትናም ብራህሞስ ዝተሰመየ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃኑ ሓቢራ። እቲ ኣብ ምድንፋዕ ዓቕሚ ምክልኻል ቬትናም እወታዊ ተራ ከም ዝህልዎ ዝእመት ዘሎ ስምምዕ ተግባራዊ ምስ ኮነ ቬትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገቶ ካልአይቲ ሃገር ክትከውን እያ። ፊሊፒንስ ነቲ ኣፅዋር ኣብ 2024 ኣብ ዕጥቂ ምክልኻላ ከም ዝፀንበረቶ ፀብፃባት የመልከቶም። ኢንዶኔዥያ እውን ነቲ ኣፅዋር ንምውናን ምስ ህንዲ ክትዘራረብ ከም ፀንሐት ይጥቀስ። ሩስያን ህንድን ሓቢረን ዘማዕበልኦ ክሩዝ ሚሳይል ብራሞስ ኣስታት 500 ኪሎ ሜትር ንዝረሓቐ ዕላማ ከጥቅዕ ብቕዓት ኣለዎም። ኣብ ሪፐብሊክ ደቡብ ኣፍሪቃ ትማሊ 9 ነሓሰ ብዝተኻየደ 3 መጥቃዕታት ፎኪስ ብረት ብውሕዱ 11 ሰባት ከም እተቐትሉ ተቓሊሑ። በቲ ኣብ ከተማ ኬፕ ታውን ዝተፈፀመ መጥቃዕታት 10ታት ከም ዝቆሰሉ ዝገለጹ ሰመድ ፀጥታ ደቡብ ኣፍሪቃ ብሕታዊ ዋነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ኬፕ ታውን ከባቢያን ፅዑቅ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለው። ኣብ ደቡብ ኣፍሪቃ ብሕጋውን ዘይሕጋውን መንገድታት ዝተዓጥቀ ኣስታት 6,000,000 ጠበናጆ ኣብ ኢድ ውልቀ ሰባት ከም ዘሎ ፀብፀባት ይጠቕሶም። ብሕታዊ ዋንነት ብረት ንምቁፅፃር ተሪር ሕጊ ከም ዘፀቐ ዝገልጽ ፀንሐ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ ካብ ከተማታት ሃገሩ 10,000 ተወሳኺ ወተሃደራት ከም ዘዋፈረ ዝዝከር እዮም። ዩክሬን ጸረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም እተሰማምዐት ፕረዚደንት ቮሎዲሚር ዘለንስኪ ሓቢሩ። ቁፅሪ ናይቲ ዝለኣኽ ኣፅዋርን ክሳብ መዓስ ከም ዝቕፅልን ብመልክዕ እኳ እንተዘይተነፀረ ክሳራታት መጥቃዕቲ ሩስያ ኣብ ምጉዳል ተርኡ ቀሊል ከም ዘይከውን ፕረዚደንት ዘለንስኪ ኣሚቶሎም። መጠን ናይቲ ዝለኣኽ ኣፅዋር ክዛይደ ዝፀውዐ ፕረዚደንት ዘለንስኪ ካልኦት መሻርክቲ ሃገራት ተመሳሳሊ ስጉምቲ ክወስዳ ተማሕፂኑ። ዩክሬን ኣብ 2026 ካብ ኣሜሪካ ዝተላኣከላ መጠን ኣፅዋር ካብቲ ናይ 2025 ዝወሓደ ምዃኑ እያ ትገልጽ። ኣሜሪካ ኣብ ዝሓልፈ ወርሒ ለካቲት ኣብ ልዕሊ ኢራን ድሕሪ ዘበገሰቶ ወተሃደራዊ ወፍሪ ናብ ዩክሬን እትልእኮ መጠን ኣፅዋር ክጎድል ከም ዝኽእል ክእመት ጸኒሕ እዩ። ኣሜሪካ ነቲ ኩናት ድሕሪ ምብቃሳ ዋሕዲ ተተኮስቲ ከም ዘጋጠመ እኳ እንተተገልጸ ፕረዚደንት ዶናልድ ትራምፕ ግና ኣሉታዊ ምላሽ ሂብሉ እዩ። ካናዳ ካብ ኣሜሪካ ክመጻ ንዝኽእል ወሳኺ ቀረጽ ተመጣጣኒ ምላሽ ክትበሉ ምዃና ጠቂቓ። እዚ ዝተገልጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚኢታዊ

ሰቀረፅ ክግበር ዘሕለፎ ውሳኔ ኣብ ውሽጢ 10 መዓልታት ከምዝትግበር ድሕሪ ምጥቃሳ እዩ። ቀዳማይ ሚኒስተር ካናዳ ማርክ ካርነይ ነቲ ውሳኔ ብትሪ ብምኹናን ሃገሩ ረብሓታታ ንምውሓስ ቀጥታዊ ምላሽ ከምእትበሉ ኣነፂሩሎም። በዚ ድማ ንግዳዊ ዝምድና ክልቲአን ሃገራት ብኣሉታ ክፅሎ ከም ዝኽእል ብኣጉኡ ይእመት። ካናዳ ንፍርያት እቶ ኣሜሪካ ዘቀናፅም ንጥፈታት ተካይድ ከም ዘላ ብምቋስ እዩ ፕረዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሳኺ ቀረፅ ከም ዝገብር ኣፍሊጡ ዘሎም። እዚ ሓድሽ ስጉምቲ ነቢት ስሚንቶ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ምሕባሩ ዝዝከር እዩ። እዚ ተወሲኑ ዘሎ ወሳኺ ቀረፅ ልዕሊ 500 ናይቲ ኣሜሪካ ኣብ 2025 ካብ ካናዳ ዝገበረቶ ልዕሊ 380 ቢልዮን ዶላር እቶ ምዃኑ ፀብፀባት የረዱ። ኣሜሪካን ካናዳን ኣብ 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይሕበር። ናይ መወዳእታ ዜና። መንግስቲ ካናዳ ብሰንኪ ብርቱዕ ሓደጋ ባርዕ መሮር ኣብ ኣውራጃ ብሪቲሽ ኮሎምቢያ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እቲ መንግስቲ ነዚ ስጉምቲ ዝወሰደ በቲ ባርዕ ልዕሊ 24,000 ሄክታር ጫካታት ከም እተዋሞኽን ኣብ ልዕሊ ኣባይቲ ዕንወት ከም ዝወረደን ኣብ ዝግለፀሉ ዘሎ እዋን እዩ። ከም ሳዕቤን ናይቲ ባርዕ 10,000 ነበርቲ ናብ ውሕስ ከባቢታት ክገልዑ ትእዛዝ ተመሓላሊፉሎም። መንግስቲ ካናዳ ኣብ ኣውራጃ ብሪቲሽ ኮሎምቢያ ጥራይ ዘይኮነ ኣብ ኦንታሪዮን ካልኦት ከባቢታት እውን ናይ መጠንቀቕታ ኣዋጅ ኣመሓላሊፉሎም። ኣብ ካናዳ ኣብዚ ዝሓለፈ 7 ኣዋርሒ ጥራይ ብሓደጋታት ባርዕ መሮር ልዕሊ 4,000,000 ሄክታር ጫካ ከም እታመኾ ፀብፀባት የረድው። ኣብዚ እዋን እዚ ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ብዘሎ ክቱር ዋዒ ዝጠንቆ ሓደጋታት ባርዕ መሮር ንዋታውን ኣከባብያውን ዕንወት ይወርድ ከም ዘሎ ይፍለጥ። እቲ ባርዕ ኣብ ዝሓለፈ 10 ዓመታት ኣብቲ ኣህጉር ካብ ዘጋጠመ ተመሳሳሊ ክስተት እቲ ዝሓየለን ዝዓበየን ክሳራ ዘውረደን ምዃኑ ይጥቀስ። ዜና ንምዝዛም ኣርስቲ ዜና ክንደገም። ሓረስቶት ዘዋጋሽ ባርካ ደርቂ ዝፃወሩን ቀልጢፎም ዝፈሪን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። መባታ ቤት ትምህርቲ እምቤቶ መሰረታዊ ምሕዳስ ህንፃ ተኻይዱላ። ኣብ ከተማ ከረን ኣብ ሃገራዊ ምርመራ ብሉፅ ውፅኢት ዘመዝገቡ ኣባላት 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም። እስራኤል ንሰላሞች መጥቃዛ ብዝምልከት ፕረዚደንት ትራምፕ ንዘቕረቦ እማመ ብወግዒ ነፂጋቶም። እንዲ ልዕሊ ፍጥነት ድምፂ ዝውንጨፍ ቅዱስ ሚሳኤል ክሸጠላ ምዃኑ ሓቢራ። ኣብ ደቡብ ኣፍሪቃ ብዝተኻየደ መጥቃዕታት ፎኪስ ብረት ብውሕዶ 11 ሰባት ተቐቲሎም። ሓፈሻዊ ዜና ብዝተዛዚምሎ ክቡራት ተኸታተልትና ምስ ተርፉ መደባትና ዝሓገድኩም ብወገነይ ብሩህ መዓልቲ።

ጥናታት ንዕቤት ኩዕሶ መርበብ ሓጋዚ ከም ዝኾነ ገሊፆም ነዚ መደብ ዕወት ንክኸውን ዝፃዕሩ መሻርክቲ ኣካላት መንግስቲ ብስም ፌደሬሽን ናይቲ ዞባ ምስጋና ኣቕሪቡ ነቲ ስልጠና ዝሃቡ መምሃራን እቲ ዝተዋሃበ ኣስተምህሮ ብኩሉ መዳዩ ዕወት ከም ዝነበረን እቲ ብልምዳዊ ኣገባብ ክካየድ ፀንሐ ፀወታ ኣድማዕነቱ ትሑት ከም ዝኾነን ነዚ ንምሕያሽካ ስነ ፍልጠታውን ኣህግራዊ ሕግታትን ዘማእከለን ስልጠና ምድላው ኣገዳስነቱ ዕዙዝ ምዃኑ ኣርድዮም እቲ ስልጠና ብደረጃ ዞባ ንዝውሃቡ ስልጠናታት ቀጻልነት ከውሕስ ብምልባው ስልጠንቲ ነቲ ዝተዋህቦም ስልጠና ብፅቡቅ ከምዚ እትኸታተሎ ነቲ ዝቐስሞ ድማ ኣባይታ ብምውራድ ክሰርሕሉ ተላብዮም ወኪል ስልጠንቲ ኣብ መወዳእታት ብክልሲ ሓሳብን ግብርን ዝተዋህቦም ስልጠና ኣብ ዕቤት ስርሖም ሞያዊ ብቕዓቶምን ሓጋዚ ውፅኢት ከም ዘለዎ ብምእማን ተመሳሳሊ ስልጠናታት ብዝተወደበ መልክዑ ክቕፅል ተላብዩ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድል ትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርኮስ ዝሓለፈ ሰሙን ተዛዚሞ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድል ትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ተዛዚሞ ብዓርቢ ኣብ ዝተካየደት ሓምሻይትን ዛዛሚትን መድረኽ ተቀዳድምቲ ካብ ካሊሩ ጋ ተበጊሳ ኣብ ላጎና ዲስኔይላ ዝተዛዝመትን 137 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እያ ነይራ ኢጣልያዊ ተቀዳድማይ ጀርመናዊቱ ክለብ ሬድቡል ቦራ ሃንግስክሮ ጁልዮ ፔሊዛሪ ፆታ ንክዛዘም ትሕቲ 1 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ ንውድድሩ ኣብ ሰዓት 41.775 ኪሎ ሜትር እናረገፀ ብ3 ሰዓታትን 16 ደቃይቕን 46 ካኢታትን ቀዳማይ ኮይኑ ተዓዊቱ 3 ካኢታት ድሒሮም ንውድድሮም ዝፈፀሙ ናይ ኢኖስ ኦስካር ኦንልን ፌሊክስ ጋል ናይ ደክታሎን ካልይን ሳልሳይን ደረጃታት ሒዞም ንውድድሮም ፈፂሞ ኤርትራዊ ኦሎምፒካዊ ኣማኑኤል ገብሪ እግዚኣብሔር ካብ ዕውት ናይዛ ምድረኽ 7 ደቕን 32 ካይታትን ድሒሩ ንውድድሩ መበልሶን 5 ተርታሒዙ ፈጺምዎ ንናይ ሎም ዓመት ቮልታ ቦርጎስ ኦስትራዊ ፌሊክስ ጋል ብ19 ሰዓታትን 36 ደቓይቕን 15 ካይታትን ቀዳማይ ኮይኑ ክዛዝሞ ከሎ እንግሊዛዊ ኦስካር ኦንልን ጁልዮ ቺኮነን ከ ካልይን ሳልሳይን ደረጃታት ክረኽቡ ኣማኑኤል ገብሪ እግዚኣብሔር 28 ደቃይቕን 2 ካይታትን ድሒሩ ንውድድሩ መበል 78 ደረጃ ሒዙ ፈጺሙሎ ክለባት ኤውሮጳ ነቲ ድሕር ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ምድላዋትን ከካይዳ ቀኒና ኣለዋ ዝሓልፈ ቀዳሚ ሰንበት ዘካይዶ ፀወታታት ናይ ትማሊ ሰንበት ውፅኢት ናባኹም ከነቕርብ ክለባት ኤውሮጳ ነቲ ድሕር ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ናይ መምዘኒ ብቕዓት ምሕዘነታዊ ፀወታታት ዝሓለፈ ቀዳምን ሰንበትን ኣካይደ ነይረን ንገለ ካብ ናይ ትማሊ ውፅኢታት ናባኹም ከነቕርብ ዝመፅእ ዓመተ ስፖርት ኣብ ናይ ኤውሮጳ ውድዳ ተወዳዳሪት ንምዃን መሳርዓ ከተደላድል ዝቐኒየት ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንጻር ጀርማኒት ክለብ ቦርሽያ ዶርትሞንድያ ናይ ፍጻመ ፀወታ ኤሚሬትስ ካብ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ዶርትሞንድ ኣብ 7 ደቂ ካብ ኢናስዮ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መብዕ 29 ደቂ እውን ካብ ካሬትሳስ ካልእ ሸቶ ብምርካባ ክልተ ባዶ መሪሓ ንዕረፍቲ ብምውፃእ ንደገፍቲ ኣርሰናል ኣውድ ርእት እያ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ኣርሰናል ኣብ መበል 54 ደቂ ካብ ንዋኒ ሪብ ዝረኸብታ ሸቶ እኳ ነቲ ውፅኢት ከተፅቦ ተፈትነት ዶርትሙንድ ኣብ መበል 58 ደቂ ካብ ጋዱ ሳልሴት ሸቶ ብምርካባ ንመሪሕነታ ከተራጉድ ጊዮከረሽ ኣብ መበል 69 ደቂ መገዲ ፍፁም ቅላዕ ንኣርሰናል ሸቶ እኳ ተመዝገበ ቦርሽያ ዶርትሙንድ ግን 3-1 ተዓዊታ ሊቨርፑል ኣብ ሜዳ ኣንፊልድ ኣንጻር ፈረንሳይቲ ክለብ መናኩያ ተጻዊቶም ሊቨርፑል ኣብ ናይ ቀዳማይ ኣብ ርግጥማ ኣብ መበል 16 ደቂ ካብ ኤርትራዊ ሸደናዊ ኣሌክሳንደር ሪኢሳ ኣብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 29 ደቂ እውን ካብ ቪርቲስ ካልእ ሸቶ ስለ ዝረኸበት ክልተ ባዶ ንፀወታ ክትቅልሶ ጀሚራ ሞናኮ ዕርፍቲ ቅድሚ ካልዎ መበል 44 ደቂ ካብ ግሎቪን ብመንገዲ ፍፁም ቅላዕ ሸቶ ብምርካባ ነቲ ውፅኢት ኣፂ በያዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ሊቨርፑል መስመር ምክልኻላ ብዝግባእ ስርሑ ክዓምን ብዘይምኻሉ ሞናኮ ኣብ መበል 56 ደቂ ካብ ቤይረዝ ከምኡ ድማ ኣብ መበል 78 ደቂ ካብ ብሩነር 2 ሸቶታት ብምርካባ ካብ ድሕሪ ተበጊሳ 3-2 ተዓዊታ ድሕርቲ ፀወታ ሰልጣኒ ሊቨርፑል ኢራዮላ ኣብ ዝሃቦ መግለፂ ክለቡ ኣብ ቀዳመ እብሪ ናይዚ ፀወታ ፅቡቅ ተንቀሳቂሳ ምንባራ ድሕሪ ምግላፅ ድሕሪ ዕረፍቲ ሞናኮ ንፀወታ ከምቲቆፃፀረቶ ናብ ረብሓ ክትቅሮ እውን ስለዝኽኣለት ነቲ ፀወታ ከምተዓወተትሉን ከምዝግባኣን ገሊፁ ብምቕፃል ኣንዶኒ ክለቡ ነዚ ሓድሽ ዓመተ ስፖርት ብዝግባእ ከምዘይተዳለወት ብምእማን ነዚ ንምዕራይ ክስራሕ ምዃኑ ገሊፁ ማንቸስተር ሲቲ ኣንጻር ኣትለቲኮ ማድሪድያ ተጻዊቷ እዚ ኣብ ከተማ ሶል ዶብ ኮርያ ዝተኻየደ ግጥማ ኣብ ናይ ቀዳማይ ኣብረት ፀወታ ኣትለቲኮ ማድሪድ ዕረፍቲ ቅድሚ ካልዋ መበል 46 ደቂ ካብ ጆርጅ ዶሚንገዝ ብዝረኸብታ ሸቶ መሪሓ ከትዕርፍ ክላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተሓደሰ ሲቲ ኣብ መበል 57 ከምኡ ድማ 59 ደቓይቕ ካብ ዑመር ማርሙሽ ብዝረኸበተን ቁልጡፋት ሸቶታት ካብ ድሕሪ ተበጊሳ መሪሕነት ክትሕዝን ከላ
ኣብ መበል 9 ኣይት ኣይኑሪ

0: ሲሸቶ ብምሳኹ ማንቸስተር ሲቲ 3-1 ብምዕዋት ናይ ኤስያ ዑደታ ዛዚማ።
1: ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክትታልኩም ኣዝየ መስኪ ምስተርፉ ምርባት ቲቪ ሓድጎኩም ብወገነግን ሰላም።

እቲ ጉዕዞ ኣብቲ እዋን ጥቕጥቕ ጸልማት እዋን ከውታ ምስ ጉዕዞ ገድሊ ኤርትራ ዝተበገሰ ንቕሎ እዩ። 1964 ሶር ኤርትራ ገና ኣባይታ ጥጡሕ መዓርፎ ከይረኸበ ኣይሽንኳይዶ ኣብ ባሕሪ ኣብ መሬት እኳ ደጀን ከይነበሮ ንመዓልታዊ መዓንገል እኳ ንጋዳ ዝነበረሉ ደቂቕ ነቶም ምስ ባሕሪ ሌላ ዝነበሮም ካብ 10 ዘይበዝሑ ተጋድል ትፈልዩ ብምርቋሕ ናይ ገማግም ቀይሕ ባሕሪ ኣኻዱ ኢሉ ንባሕርያ ብውሱኑን ዘየለን ዓቕሚ ኣበጊስዎ። እቲ ዓቕሚ ውሱን፣ እቲ መሳርሒ ዘየለ፣ መን ኢኻ ተባሂልካ መንነት ካብ ዘይትረቑሓሉ እዋን ብናይ ጋንፅላ ጀላቡ ዝጀመረ ጉዕዞ። እዚ ቓላት እዚ ኣብታ ብሓይሊ ባሕሪ እትሕተም መጽሔት መልሕቕ ካብ ዝሰፈረ ጽሑፍ እዩ። እቲ ጉዕዞ ከምዛ መጽሓፍ ዝጠቐሰቶ ዋላ እኳ ኣብ እዋን ድቕድቕ ጸልማት ይበገስ እምበር ኪኖት ጸልማት ዝነበረ ጩራ ብርሃን ኣዝዩ ጐሊሑ ስለ ዝተረኣዮም እዮም እቲ ሰውራ ይኹን እቶም ባሕርያ ዝነቐሉ። መደብ መዛግብ ታሪክ እውን ብወገና ናብሶም እቲ ባሕሪ ባሕሪ ኤርትራ ምዃኑ እቲ ባሕሪ ዋናታት ከም ዘለዎ ምእንቲ ኸረጋግጹ ነቲ ኣብ መሬት ዝልሕም ዝነበረ ምንቅስቓስ ሰውራን ወተሃደራዊ ምንጥፍጣፍን ከይጐናደብ ከይጠሚ ዝዕጥቕን ዝትኮስን ከይስእን ጸግዒ ክኾንዎ ሽዑ ማዕሪ ማዕሪኡ ዝተበገሱ ገዳይም ተጋደልቲ ባሕረኛታት ካብቲ ብዙሕ ታሪኾም ገለ ቕሩብ ክተዘንቱ ሃቂና ኣላ። ንሶም ከምቲ ኣቐዲሙ ዝተጠቕሰ ብቕፅሪ ካብ 10 ዘይበዝሑ እተን ዝንቀሳቐሱለን ዝነበሩ ክልተ ብጣውላት ዝሰሪሐን ብጋንፅላ ማለት ብንፋስ ዝንቀሳቐሳ ንኣሽቱ ጀላቡየን ዝነበራ እቶም ሽዑ ማለት ኣብ 1964-65 ዝነበሩ ኣብ ተጋድሎ ሓርነት ኤርትራ ኮይኖም ኣብ ሱዳን ሕንጉያይ ዝበሃል ቦታ ከባቢ ስዋኪን ከም መበገሲኦም ገይሮም ካብኡ እናተንቀሳቐሱ ካብ ስዑድያ ዕጥቅን ስንቅን የመላልሱ ንትምህርቲ ይኹን ብስራሕ ንሶርያ ዝንቀሳቐሱ ተጋደልቲ የበጻጽሑ ነይሮም። ኣብ 1968 ድማ ነቲ ናይ ሱዳን መበገሲኦም ገዲፎም ንዓደን ከም ቀንዲ መደበሮም ገይሮማ። እዞም ባሕረኛታት ተጋደልቲ ከምቲ ሓደ ህፃን ናብ መሬት ሓመድ እናቕሓመ ዝዓቢ ንሶም ተወላዶ ከባቢ ቀይሕ ባሕሪ ብምዃኖም ማይ ቀይሕ ባሕሪ እናማዓጉ ዝዓበዩ ስለ ዝኾኑ ባሕሪ ንዕኦም መሬቶም እዩ ነይሩ። ክንዲ ዝኾነ ከኣዮም ብኣዝየ ናኣሽቱ ጀላቡ ንማያት ቀይሕ ባሕሪ ካብ ጫፍ ናብ ጫፍ እናተመላለሱ ካብ ሓሌብ ምድረ ግብፂ ክሳብ በርበራ ሶማል ካብ ገማግም ሱዳን ክሳብ ዓደም ንዘሎ ማያት እናሰንጥቑ ቃልሲ ሰውራ ዝቐጽልዎ። ንሶም ሎሚ ነቲ ዝሓለፍዎ ጉዕዞ ክዕልሉ እንከለዉ ብዕድመ ስለ ዝደፍኡ ገሊኡ ይርስዕዎ፣ ገሊኡ ድማ ከም ቀሊል ስለ ዝርእይዎ ብዙሕ ኣይዛረበሉን። ንሕና ብወገና ንሰለስተ ካብቶም ንባሕርያ ታተ ዘበሉን ካልኦት ብዙሓት በቢ መድረኹ ናብ ባሕርያ እናተጸንበሩ ንባሕርያ ዘህጠሩን ብምዝርራብ ባሕርያ ካበይ ናበይ ንዝብል ሕቶ ብተኸታታሊ መደባት ክነብርህ ክንፍትን ኢና። እቶም ብኣካል ዝረኸብናዮም ገዳይም ኣባላት ባሕርያ ወዲ 15 ዓመት እንከሎ ስራሕ ባሕሪ ዝጀመረ ኣብ 1965 ተሰሊፉ 1967 ኣብ ባሕርያ ዝተጸንበረ ኮሎኔል ኣሕመድ ዑስማን መሓመድ ሳይቕ ዓባይ ከባቢ ባሕሪ 1968 ሓፋሽ ውድብ ኮይኑ ኣብ 1971 ኣባል ባሕርያ ዝኾነ ዓብዱ ሳልሕ ዓብዱልቃድር ካብ ህፃንነቱ ምስ ባሕሪ ዝዓበየ 1964 ተሰሊፉ 1968 ኣባል ባሕርያ ዝኾነ ኮሎኔል መሓመድ ኣሕመድ ቫስኮ እዮም። እተን ከም ውሉዶም ተኸናኺኖም ንዕድመ ጉዕዞኦም ኣብ ባሕርን ንሽግሩ

0: ማዕበሉ ኲናቱ ሰላሙ ብሓባር ምስኦም ሰለይ ዝበላ ጀላብኦም ሎሚ ኣስከሬነን እኳ ይረኸብናን። ሓንቲ ካብተን ገዳይም ብሸዖላ ትፅዋዕ ጥራይ ከም ቅርሲ ተሪፋኣላ። ንሶም ሕጂ ንዓኣ እናረኣዩን እናዳህሰሱን ንድሕሪት ተመሊሶም ነቲ መሪር ግን ከዓ ዕውት ነቲ ሓጐፅጎፅ ግን ከዓ ብጽንዓት ዝተገርቦ ጉዕዞ ብሓሳቦም ዓደን፣ ሱዳን፣ ሶማል ከምኡ ውን ማርሳታትን ደሴታትን ኤርትራ ይደህስሱ። እቲ ምስቲ ክንዲገብ ዝኸውን ማዕበልን ንፋስን ዘሕለፍዎ ቓልሲ እውን ቅጅል ይብሎም። ምስኦም ዝገበርናዮ ዓላል እውን ነቲ ቐደም ኣብ ውሽጣ ኮይኖም ዝሓለፈ ህይወት ሕጂ ኣብ ጽላላት ተጸጊዖም እዮም ኣዕሊሎምና።
1: ባሕርያ ኣብ 67 እተነገር ዘላ 65 ኣነ ተሰልፈ ንሜዳ ነይረ 66 መእታ ፈለሞ 67 ኣነ ባሕርያ ደይበ
2: ባሕርያ ከመይ ነይሩ ሽዑ ኣበይ ነይሩ ስቆር ብዛዕባ ትስእል ሃበና ከመይ ፅኒሑ ዋ እንታይ መስሉ እዚኦም ባሕርያ
1: ዋ ዝነበሮም ብገዜጣ ብቴንዳን ድዩ ተኸይዱ ዝነበሩ ሞቶር ኣይነበረ ምዕባለ ኣይነበረን ብኡ ገይሮም ንህዝቢ ተመስሎም ብኡ ገይሮ ንሰርሕ ነ እወ እቲኣ ነገር ክብለካ ብገዜጣ ድዩ ብኡ ገይርና ንኸይድ ዓዲ ስዑድያ ንበፅሕ ካብ ዓዲ ስዑድያ ንመለስ ንሱዳን ንሱዳን ተመስልና ወዲ ሱዳን ተመስሊ ኣብኡ ንሰርሕ ነ
2: ሕጂ ናይ መን ይኹም ነርኩም ሽዑ ስኹም ናይ መን ይኹም ነርኩም እቲኦም ባሕርያ ናይ መን ነይሩ
1: እቲ ፈለም ሓፈሻዊ ናይ ሓርነት ነይሩ ናይ ኤሌትሪያ ነረን ዳሕራይ እቲ ምስ ምድ ኮይና
2: ክንደይ መራኽብ ክንደይ ጀልባ ነርናኹ እንታይ ኹም ትስዕኑ ካበይ ናበይ
1: ካብ ስዑድያ ካብ ሱዳን ንስዑድያ ሰብ ፅዕና ንኸይድ ናብኡ ምስሙ ክገብሩ ክመሃሩ ንዓዲ ሱርያ ክኸይዱ ብኡ ጌርና ንሰልጦም ካብኡ ንመፅእ ዋን ዋ እንታይ ንገብር ካብ ሱዳን ወፂእና ኣቑሑት ኣብ መርከብ ይመፀና ብመርከብ ይመፅእ ከወፃኢ ብሬት ዝብ ኣቑሑት ከድና ንወታደር ንዓሁ ንራግፍ
3: ምን ባሓር ምን ከምስታዕቸር በዳዕታ ሽፍታ ንሕና
0: ባሕሪ ወዲ 15 ዓመት ከለኹ እየ ጀሚሩ እዮም። ንሕና ንኣሽቱ ነርና ኮኪያን ዝበሃል ንኣር ነርና ብ1961 ናብ የመን ከይደ ኣብ የመን ኣብ ናይ ሃብታማት መራኽብ ዝሰርሕ ነይረ። ብከምዚ የባሕር ፈሊጠ ዮ መጀመርያ ብ1964 ጀሚርና ከም ውድባት ነርና። ኣብ 1968 ድማ ኣብ ባሕርያ ተፀንቢረ
3: ናሽተገል እስባብ ሃዳ ዓረፍታ ልባሕሪ ኒ ከይፍ ይዕኒሊ ኩንተ ሰኮኒ ሸፍታ ዓነ እስባብ ሃዳ ዓረፍታ ልባሕር ይዕኒሊ ኣብዋል ኩና ብሶራ ያዕኒ 64 ኣዕተረፍና ያዕኒ መዓል ሶራ ኩና ካን ናምሽ ደየል ጀማሂር ባዓድሃ 68 ያዕኒ ሓግታ ብሶራ 68 ኣወል ኩና ደየል የማሂር ያዕኒ 64 68 ኣልተሓግታ ሶራ ኣ
1: ኣነ ባሕሪ ከብ ጀምር ወዲ 15 ዓመት ከለኩ ጀሚረ ባሕሪ ባሕርቲ ናተ መጀመርያ ባሕሪ ኣብ ዓሳ እዩ ነይሩ ዓሳ ንገፊፍና ደካ ንኸይድ ምሬታ ጌርና ሰርዲ ንገፍፍ ገፊፍና ቢልና ንመፅእ ብኡ ነገር እቲ ባሕሪ ለሚደ እዩ እቲ ምሕምባስ ከዓ ኣብዚ ከለኹ ዕዳጋ ከለኹ ጎማ ገይረ ምሕምባስ ማሃል ነይረ ተማሂረ ሃም ገይረ ባሕሪ ጉዕዞ ጀሚረ ባሕሪ
2: ራይ ጉዕዞ ጀሚርካ
1: ምስ ሰውራ ማእስ ኣብይ ክትፈልጡ ምስ ሰውራ ኣነ ኣብል ቅድሚ ሰውሮ ካብ ባፅዕ ኣፍሳታት ንየመን ገፅ ይኸእል ደቡብ የመን ዓዳን ባስኮ ዝነበራ ኩሉ ባሓሳ ነረ ኣብኡ ኣብኡ ነረ ሓር ካብቲ መረክብ ናፍታማት ኣብኡ ሰርሐ ነረ ኣብ 71 ንዑ ሂበኒ ኣነ ኣብፅሐሎም ነረ ካብ ማሓፈሽንትባት ሰርሐ ነ ብውሽጢ ካብ 68 ዓይ ጀሚር ንሓርኻ 70 ኣህረስ ዓብዲ ኣክለካ

0: 5 سنة خلاص عبد اليوم ياكل يومي هجي زي خلاص نوبل له هجي ساعتنا في الحداد اللي انا بحريه حسيت ايش ليش زمان انا بحريه بقى جمرنا بحريه
1: እዚኦም እቶም ብኣካል ጥራይ ዝረኸብናዮም ኮይኖም ካልኦት ዝተሰውኡን ብሂወት ዘለውን ካብቶም ቀዳሞት ንምጥቃስ ዓሚ ፈራሕ፣ ዓሚ ዓሊ፣ ኣባድር ዓብደላ፣ ዓሊ ሽፋ፣ መሓመድ እድሪስ፣ ሓሰን ሳልሕ፣ እድሪስ ሰቒር ዝበሃሉን ካልኦትን ካብቶም ንባሕርያ ዝጀመሩ ገዳይም ተጋደልቲ ኮይኖም ካልኦት ድማ ነዚኦም ዝተክኡን ንባሕርያ ክሳብ ዓወት ዘብፅሑን ክሳብ ዝእዋን እዚ ድማ ኣባላት ሓይሊ ባሕሪ ኮይኖም ልኡላዊ ማያት ኤርትራ ኣብ ምዕቃብን ይርከቡ።
2: ኣና 69 ወርሒ 3 15 ሰልፊ ኣነ ቅድሚ ምስላፈይ ጅቡቲ ዓዳን ሰሜን የመን ኣብቲ ከባቢ ነይረ። ድሕሪ ምስላፈይ ኣብ ሰራዊት ነይረ፣ ካብ ሰራዊት እምዳድ ነይረ። 76 ባሕርያ ከይዘ ባሕርያ ንሕና ንመፅ ከለና ግዜ ጀላቡ ከም መጓዓዝያ ኮይናን ንሚዳድ ዘሊ ስንጊ ይኹን ኣፅዋር ይኹን ተያይት ይኹን መመላለሲ ውሱናት ጀላቡ ነይረን ባ ንሰርሕ ነርና ተኣወዳደባ ከማን ትልኮ ብሙላ ነቲ ኣብ ውሽጢ ዘሎ ሰብ ዘድልዮ ነገራት ናይ ዕጥቂ ይኹን ናይ ተያይት ይኹን ኣድላይ ጉዳያት ኣብ በዓል ዓዘን ዘሎ ኣብ በዓል ሶማል ዘሎ መግዓዝ ነይሩ።
3: ኣነ እቲ መጀመርያ ዝመፃ ኩሉ ማለት ኣብ ወርሒ 7979 ተፀንቢረ ኣብቲ ግዜ እቲ ውሕዳት ኣባላት እዮም ነይሮም። ክሳብ 15 ኣባላት እዮም ፀኒሖምና ምስ 4 ጀላቡ እተ 4 ጀላቡ ዓራፋት፣ ሽዑላ፣ ቀይሕ ባሕሪ፣ መንሱር ዝበሃላ እዮም። እዚአን ኣብ ስዋኪን ዝበሃል ካልኣይ ወደብ ናይ ሱዳን ማለት እዩ ኣብኡ ፀኒሖምና ኣብኡና ተፀንቢርና ማለት እዩ። ስለዚ በዛ ዓይነት ኣቃወማ ጥራሕ እዩ። ምክንያቱ እቶም ዝነበሩ ኣባላት ነተን ዝነበራ ጀላቡ ጥራሕ እዮም ዘመሓድሩ ነይሮም። ምክንያቱ ዝምምሕዳርን ትምንቅስቃስን ኩሉ ባዕሎም እዮም ዝገብሩ ፀኒሖምና ማለት እዩ።
1: እቲ ካብ 1964 ጀሚሩ ምስ ተጋድሎ ሓርነት ኤርትራ ብንኣሽቱ ጀላቡ ታተ ክብል ዝፀንሐ ባሕርያ መስምስ ምስራት ህዝባዊ ሓይልታት ኣብ 1970 ዝበዝሑ ኣባላት ው ናብ ህዝባዊ ሓይልታት ብምፅምባር ቀንዲ መበገሲኦም ዓደን ምግባር ቃልሶም ቀፂሎሞ
3: እቲ መበገስ እቲ ግንባር እዩ ማለት እዩ። እቲ ህዝባዊ ሓይልታት እዩ ማለት እዩ። ምክንያቱስ ህዝባዊ ሓይልታት ኣብ ገቦታት ሳሓሊ ነይሩ እቲ ግዜ እቲ ኣቐዲሙ ግን ምስ ምቋም ናይ ህዝባዊ ሓይልታት ከዓ ትቅድም ዝነበረ ማለት ዋላ ቅድሚ ሰብዓታት ነበሩ ገለገለ ኣባላት ኣኪቡ እቲ ድላይነት ወይ ድማ ትርጉም ናይ ባሕሪ እንታይ ከም ዘድልዮ ወይ ድማ እንታይ ከም ዝጥቀመሉ ስለ ዝተረድአ ነቶም ባሕርያ ዝበሃሉ ብውሕዳት ኣካላት ውሕዳት ጀላቡ ኣቂሙ መፂ ማለት እዩ። ስለዚ ምስ ምብጋስ እዩ ምስ ምብጋስ ናይ ህዝባዊ ሓይልታት ስለ ዝተበገሰ ሕጂ ኣብዚ ምብጋስ ጀሚሩ ከዓኒ እቲ ግንባር ንገዛርሱ ወይ ድማ ህዝባዊ ሓይልታት ከዓ ብግቡእ ክጥቀመሉ ክኢሉ ማለት እዩ። ምክንያቱስ መስመር ከፊትሉ ንደገ ማለት እዩ መስመር ከፊትሉ ንባሕሪ ብባሕሪ መስመር ፈጢሩ ማለት እዩ ግዜ። ስለዚ ካብ ናይ መሬት እቲ ግዜትስ ብናይ ባሕሪ ኣድላይነት እንታይ ከም ዝነበረስ ርዱእ ገይርዎ ኣሎ ማለት እቲ ባህልታት ማለት እዩ። ሕዚ እዞም ዝጠቐስናዮም ምሳና ዝፀኒሕና 15 ኣባላት እዮም ፀኒሖም ማለት እዩ። እዞም 15 ኣባላት ንኣብነት እዚ ካብ ዝተፈላለየ ቦታ መፂኦም በቲ ግንባር ኣውቀይሞም ማለት እዩ ወይ ባህልታት ማለት እዩ። ንሳቶም ነዚ መስርሕ እዚ ከም ግቡእ ተረዲኦም ከዓ ይጋደሉ ነይሮም ማለት እዩ።
4: ምን 70 ኣንፈሰሉ ዓላ ባዕድ
1: ኣብ 1970 ኣብ 2 ተመቂሎም ተጋድሎ ሓርነትን ህዝባዊ ሓይልታትን ሽዑ 2 ጀላቡ ነይረናና ድሓር 3 ኮይነን ስካይ ሆክ፣ ፈትሕ፣ ቀይሕ ባሕሪ ዝበሃላ ነይረን። እዘን ጀላቡ ሒዝና ሱዳን ገዲፍና ህዝባዊ ሓይልታት ኣብ ስዱሕ ዒላ ተመስሪታ ስለ ዝነበረት ንሕና ድማ ኣብቲ ንሳ ዝነበረቶ ከባቢ ናብ ቤይሉል ብርዓ ሶለ ዓደን ንመላለስ ነርና።
4: ካላስ እቲ ኣሶዳን ክከለይናሃ ጀፋት ሻዕብያ ኣንከወነት ብስዶሓ ዕለ ንሕና ኩንካን ባይሉል በራዕ ሶሊ ባይሉል በራዕ ሶሊ ዓደን ዓላሃዳ ልሓለካን ንሓውል
5: ፋሕፋሕ መፅ

0: ባእሲ መፅአ ክትቀለ ኣብ ክልትማ ምቃል መፅአ ሕጂ ንሕና ኩላትና ብሓፈሹ ባሕርያ ንባሃል ኣብቲ ምስ ፀጋዕና ህዝዋ ጉንባር ህዝባዊ ሓልታት ፈጥቀልና ኣብኡ ተፀጋዕና ሕጂ ካብኣ ዘሎ ካብኡ ንዓዳን ሰገርና ከለ ዓዲ ስዑድያ መፅና ካብ ዓዲ ስዑድያ ንዓዳን ሰገርና ሕጂ ዓደን ሰገርና እጂ እቲ ምዕባለ ይመፅ ኣሎ ዓደን መፂና ጀላቡ ናይ ሞቶር ኣምፅና ጀላቡ ናይ ሞቶር ንዓብኡ ሰርሕና ሓደ ናብኡ ወና ተበጊስና ብገና ንሰርሐ ተበጊስና ሕጂ ኣብ መወዳእታ ውጊእ ቅድሚ ውጊእ ምምፃእ መፅና ነርና ውጊእ ክከውን እዩ ንውጊእ ድሕድሕድ ክብገስ እዩ ኢሎም እታ ነገራት ድሕሪ ድሕሪ እቲ ምውራድና መንቆልማኩም ንኣራጊፍና መኣራገፍና ኣይነበርና ድሕሪ ምራጋፍ ድሕሪ ክድና ሰምዕና ቲ ነገር ካብኣ ተጠውና ኣብኡ ንመንገዲ ደንካልያ ከፍትና ብመንገዲ ደንካልያ ብኡ ጌርና ንሰርሕ
1: ነርናካብ
0: ዓደን እዛ እንታይ ትብላ ካብ ዓደን ንዝበላ ዓሶሊ በይሉውል እዚ ብኡ ጌርና ንሰርሕ ነር
2: ኣብዚ መድረኽ እዚ እተን ጀላቡ ካብ 2 ናብ 3 ጸኒሐን ድማ ናብ 4 ሰሲነን እተን ብጋንፅላ ጥራይ ዝስርሓ ድማ ብናይ ሞቶር ሓይሊ ብዝስርሓ ተተኪአን እቲ ጉዕዞ ካብ ዓደን ናብ ሱዳን ካብ ዓደን ናብ ደንካልያ ማለት ቤሉልን በርዓሶለን ዝኣመሰሉ ተጋደልቲ ህዝባዊ ሓይልታት ዝነበርዎ ከባቢታት ዕጥቅን ስንክእን ከምኡውን ካብ ወፃኢ ክስለፉን ዝመፁ ሓደስቲ ተጋደልቲ ምምልላስ እዩ ነይሩ እቲ ቐንዲ ስርሐን
3: ብሳ ዝነበረ መራክብ መጀመርታ ክልተ እየን ፈትሐን እስካይሆክ ነረን ሕጊ ዘሳይሆ ንሽተ እያ ክንቁሉ ፍትሕ ዕብድ ዝብለት እያ 80 ኩ ትስከም እያ ዳሕረ እንታይ ጌርና ካልእ ሻዕ ባሕሪ ኣሕመር ድሕራኻ መንሱር ድሕራኻ ንሕና ኣብ 73 ኣነ ምሳ 5 ሰብ ክልና ኩቤት ከድና እዛ ሓንቲ መርከብ ከምዚኣተና ምፅኢና ካብ ኩቤት ካስር ትበሃል ካስር ሕጊ 3 ኸይነን 4 ኸይነን ሕጊ ባንጓዓዙ ነርና
4: ባዕድኻ ጉዋት ሻዕብያ ጃባታ ጉዋ ናደለት ኢና ፊ ደዋሒ ሃደ ነመ ናደለት ፊ ደዋሒ ሃደ ኮር ሒማር ዓደን ኮር ሒማር ዓደን ኮር ሒማር ባይሉል በራዕሶሊ ሃደ ሽክል ነጂበ ናስ ለጀጅ ምን ካርጅ ምሳ ያደረቡ ናነድልሁም ነጅብልሁም ወሂናክ ዓፊስ ማኩላት ሸብተ ዓላ ሃዳ ልሓለ ካብ ማሽን
2: እቲ ካብ ዓደን ናብ ህዝባዊ ሓይልታት ዝነበረትሉ ከባቢታት ጥራይ ዝነበረ ጉዕዞ ምስ ምስፋሕን ምዕባይን ህዝባዊ ሓይልታት ዳርጋ ናብ ኩሉ ገማግም ባሕሪ ኤርትራ ተዘርጊሑ ብፍላይ ናብቲ ጸላኢ ኣጸቢቑ ክቈጻጸሮ ዘይክእል ከባቢታት ደብ ሱዳን ማምለት ከባቢ ራስ ቅያሳር ኣጽዋር ምርጋፍ ከምኡ ውን ውግኣት ተጋደልቲ ንሕክምና ንዓድን ምብጻሕ መዓልታዊ ዕማም እዩ ነይሩ
5: ቲ ካርታ እንድሕሪ ኮይኑ ከምቲ ዓንተወይ ዝገለጽናዮ ኣብዚ ዓደን ኣሎ ካብዚ ተበጊሶም ሕጂ ኣብዚ ገማግም ናይ በዓል በሪጠ ወይ ድማ ናይ ራስ ቅሳር ምስ ናይ ዶባት ናይ ሱዳን ተሰነ ኣብዚ እዮም ዘራግፉ ነይሮም ምክንያቱ ካብዚ ዝተፈላለየ ስንቂ ኣፅዋር ዝተሽዑ ዝነበረ ዝምድናታት ምስ በዓል ዓደን ማለት እዩ ከምኡውን ሓደስቲ ብደገ ዝመፁ ንሜዳ ንምእታው ከምኡውን ካብዚ ውግኣት ንምውሳድ ዝነበረ ንሕክምናታት እዮም ዘመላልሱ ነይሮም እቲ ቀንዲ ስርሖም ማለት እዩ በተን ዝነበራ ጀላቡ እዚ ንሳቶም ኣፍኮርስ ገለ ሰውዮም ገለ ከዓ ብሂወት ኣለዉ ዛረቡ ክእሉ እቶም ቀንዲ ግን ንኣብነት በዓል ባስኮ ኣሎ ዓምፋራሕ ኣሎ ሰውኡ ዓምፋራሕ በዓል ማሕመድ ሳይቅ ሓሰን ሳልሕ ኣብ ሃሽም ዓብድፋግር ድሪስ ሰቂር ሓመድ ድሪስ ዝበሃሉ ወዘተ ኣለዉ ማለት እዩ ብሂወት ኣለዉ ብሂወት ዘሎ ተሰውኡን ኣለዉ ማለት እዩ ስለዚ እዞም ሰባ እዚኣቶም ኣብዚ ገለ ኣብ ቅድሚ ሰባዕታት ዝነበሩ ማለት እዩ ምስ ምቋም ናይ ህዝባዊ ሓይልታት ከዓ መብዛሕትኦም ከዓ ተፀንቢሮም ማለት እዩ ስለዚ

0: ህወሲ ቅድሚ 7 ዓመታት ዝነበረ ህወሲ ሰረት ዘለዎ እዩ። ንኣብነት ሕጂ በዓል ሃሽም፣ በዓል መሓመድ ሳይቅ፣ በዓል ሓሰን ሳልሕ እዚኦም ኣብ ቅድሚ 7 ዓመታት ነይሮም። ድሓር ምስ ምቋም ናይ ህዝባዊ ሓይልታት ዝመፁ ማለት ዝሰረቱት ነቲ ሓይልነት ባሕርያ እዩ ማለት እዩ።
1: ዓብይ ዳሓለ ኸለፊ እያ

0: እቱ ብዝኣዘዘካ ትምራሕ። ብፍላይ ምስ ከምተን ስብራ ኤርትራ ዝውንነን ዝነበረ እንዛረበለን ዘለና ኣዝየን ንኣሽቱ ብዕንፀይቲ ዝተሰርሐን ምዕቡል መሳርሒ ዘይነበረንን ብኽእለትን ተባላሓትነትን መራሕተን ጥራይ ዝእለያ ዝነበራ ጅላቡ ምስ ግዜ ክትቀዳደም ዓበይቲ ንኳላት ውድብ ክትሽፍን እሞ ኸዓ ብብዙሓት ጸላእቲ ተኸቢብካ ሕጂ ብዕላል ኣዝዩ ቐሊል እዩ። እቶም ነዚ መድረኽ ዝዝሓለፍዎ ግን ድሮ ነቲ ሽግር ረሲዖም እንቋዕ ጥራይ ሸቶና ወቕዕና እምበር ንሱ ዝተሓሊፉ እዩ ካብ ምባል ሓሊፎም ብዙሕ ኣይዘረብሉን እዮም።
1: ሽግረና ኣወል ማዕበለ ንፋስ እያ ንሕመር ነበርትዑና ኸዓ ኣለ ብሴት ኣባል ዕሽግ ዶም ናይ የመን ንሕዝ ድሓር ከዓ ዶም ስዑድ ኣ ኣብኡ ብጣሕና ኸዓ ንፋስ ናይ ይብርትዕ ዶም ናይ ስዑዲ ንዕሽግ ቁሩብ ንፋስ ንወስድ ብልዕና ንገብር ገብር ንፍልዕና ንሰቲና ሕጂ ንፋስ ከመየሉ ማዕበል ከመየላ ድሓር ቁሩብ ህዚ ኢሉ ሕጂ ከበር ስዑድ ጠወል ንቐርፅ ኣበ ንቐርፅ ኢንተርናሽናል ንሱዳን ገርና ሕጊ ባሕሪ ክፍት እያ ብሰት የብላ ሓደ የብላ 12 ሰዓት ከይደባ ሕጊ ማዝናኣትዋ ንሳትና ካብ ሰዓት 4-5 ንምሸት ንቐርዛ መገዲ እዚኣ ወጋሕታ ኣብቲ ድስታት ናል ሱዳን ኣባና ውጋሓ ንርኢ ቦታና ኣበየላ ዋለቲ ዓቢዳ ኣባናቱ ኣባቲና ኣረጊፍና ዕሪፍና ቁሩብ እንዳድ መፁ ከዓ ኣብ ንዓነ ፅበዩ ሽዑ ከማን ራድዮ ኣንበረ ገለ ነበረ ኣብ መጠረሽታ ኣብ 73-74 እታ ንእሽቶ ሬድዮ ከምዚኣት ኣለካልዎ ለመገዲ ፍርቂ መዓልቲ ስማዓኻ ንዓ ነረን እተ ንእሽቱ ዳም ሓንቲ እየ ነበረ ቀደም ጥራይ ኮምባሲ ዝኸድ ነርና ብትመክሮ ብሓንጎል ንኸድ ነርና ብሓንጎልና
2: መሻክል ሞይ
3: ሽግራት ብዙሕ ኣዝዩ ብዙሕ እዩ ነይሩ። እቲ ስራሕ እውን ብርቱዕ። ንሕና ግን ሓንቲ መዓልቲ ከነዕርፍ ኢልና ይንፈልጥን ንፅዕን ነራግፍ ብቐጥታ ድማ ንብገስ። ድሕሪ ምምቕቓል ሰውራ ፍርሒ ነይሩና ካብ ኢትዮጵያ ካብ ተጋድሎ ሓርነት ኤርትራ። ግን ንኸይድ ጉዕዞ ኣይቋረፅናን።
2: ባዕድማ ኣንፈሰሉ እትኒን ጀብሃ ናብ መንሳሩ ኮፍ ከቲርካን ምንሂና ሓገቶ ዓዱ ሓገቶ ብ ምንሂና ጀብሃ ታሕሪር ሽፍታ ረግም ሃዳ ኩና ናምሽፍያ
0: ሰውራ ዓብዪ ብኡ መጠን ድማ ጠለባት በዚሑ። ብፍላይ ካብ ስግር ባሕሪ ዝመጽእ ጠለባት በዘን ዝጠቐስናየን ጀላቡን ኣለይተንን ክሽፈን ስለ ዝነበሮ ጉዕዞ ካብን ናብን ኣዝዩ በዚሑ። እዚ ብዝሒ ምምልላስ እዚ ግን ዝባንካ ቐልዕካ ዝፍጸም ዘይኮነ ኩሉ ግዜ ብምስጢር ክኸውን ነይርዎ። መንነት ምሕባእ ወይ ከም ካልእ ዜጋ ኾንካ ምስራሕ ናይቲ ግዜቲ ተጠላቢ ዕማም እዩ ነይሩ።
4: እንታይ ይመስለካ ጸላኢ ኣሎ ምንታይ የለን እቲ ነገር እንታይ ተመሳስልከ ኺድ ብኣጌና ንኸይድ ነርና ጠጥቀ ዘሎ ሰብ ከይፈልጥ ተመሳሰልከ ከም ህዝቢ ኹንካ ወላ ናይ ሱዳን ኣይፈልጡናን ከማን ከም እንታይ ንገብር ነርና መስለካ ንኸይድ እቲ ኣቑሑት ናትና ኣራጊፍና እንደገና ንሱዳን ክነእቲ ኮክያን ይበሃል ኣሎካ ኮክያን ክድነን ዓሁን ኣር መእተዊ ክኸውን ኣለ ሕጂ ንሕና ሱዳኒ ንበሃል ብትከት ናይ ሕክምና ደቶር ኣሎና ሱዳኒ ንበሃል ኣብኡ ሰርሕና ክንደይ ወርሕታት ምስ ንገብር ቆሪ እዩ እታ ግዜ ዝሰርሕ የለኒ እታ ግዜ ዝሰርሕ የለኒ ኮክያን ቆሪ እዩ ንሕና እንታይ ክንገብር ክድና እቲ ኣቑሑትና ገለታት ድሕሪ ኣራጊፍና ንመፅእ ቁርብ ኮክያን ሕዝና ንመፅእ።
0: እዚ ንትረኸሉ ዘለና መድረኽ ገና ዓቕሚ ባሕርያ ኣዝዩ ድሩት ኣብ ዝነበረሉ ግዜ ካብ መጨረሻ ስሳታት ክሳብ መፋርቕ ሰብዓታት እዩ ነይሩ። እቲ ግዜ ከምቲ ኣብ መሬት ዝነበረ ሓይሊ ሰውራ ብኢትዮጵያ ዘህደን ዝነበረ እቲ ናይ ባሕሪ ምንቅስቓስ እውን ድሮ ጽላእ ፍሊጥዎ ስለ ዝነበረ ብተመሳሳሊ ነተን ዝነበራ ጀላቡ ካብ ምህዳን ዓዲ ይውዓለን ምንቅስቓሰን ብደቂቕ ይከታተሎ ነቲ ባሕሪ እውን ምስተን ዝነበሮ ዓይነት መረኽብ ከ ከም ድላዩ ቆፃፀረቡ

0: ምግባሩ ምንቅስቃስ ኣባላት ባሕርያ ኣዝዩ ጥንቅቆን ስቱርን እዩ ነይሩ።
1: ሕጂ ብለይቲ እቲ ምክያድና ብቲ ሰላም እቲ ቦታታት ሰላም ንኸይድ ብቀትሪ ንኸይድ ላኪን እዚ ንፈርሖ ምስሙ ብለይቲ ንፈልጥ ሕጂ ሰዓት ክንደይ ክነእቲነ ሰዓት ክንደይ ክነእቱ ነቲ ፀላኢ ዝረክበና ቦታ ሰዓት ከምዚ ዋላ ሓንቲ ብለይቲ ጌርና ንእትዎ ከንደላ ሕጂ ብኮኸብ ጌርና መርሕ ኣብኡ ሕጂ ግዜ እንታይ መስለካ ንፋስ ድሕር ኣሎ ዲረ ዘተና ንእሽተ ንዓሓነ ወፅእ ንፋስ ተ ንፋስ ድሕር የለ ብኮኸብ ጌርና ንኸይ ኣብታ ቦታ ንደለ ዘለና ተብፅሓና
2: ፀላኢ ሕቶ ከ ካልእኢሃ ኣብ 73 ንሕና ጠልዒና ረና ሓምሎር ምስና ጓዓዝ ነይሩ ሓደ ፅርሓና ሕጂ ናይ ኸ ንሕና ውሒድና ኣሎና ደኺብና ኣቆንሲሩሉ 16 ሰብ ባሕር ነርና ሰብ ዝኾነና እዩ
3: ክንደይ ነርኩም
2: 16
3: ኣብ ክንደይ መርከብ
2: ኣብ ክልተ መርከብ ንምቀር ነርና 8 ብ8 ኸድ ሓር ሓደ ብዛ ሓንቲ ኣብኛው ትኸይድ ርሑቕ ንራሓቅ ክብሕድ በርከ ፀላኢ ኣሎና በዛ ዓማ ኣላ በዚ ከዓ ኢትዮጵያ ዛሂል ስላሴ ዛሂል ስላሴ እዚ መረከብ ኣለዎ ይበህል ነይሩ ንዓነ ደለ ባሕሪ ክሳዕ እዚ ተክራይ ሓልፍ ነይሩ ንዓነ ክደ
3: መርከብ
2: መረከብ ናፀላ እዩ ሃሊ ስላሴ ሕንሳት ንሕጊ ንገብር ያው ኣብቲ ባርቲ ንሱዳን ኣብኡ ንቐርብ ዋገና ኣይረኽበናን ዓማ ከዓ ንዓነ ኣይትረኽበናን እዩ ንሓነ ክፅ ካብ ዓደ ንሳቶም ኣይወፁን እዮም ንሳቶም ሓንቲ መርከብ ነራቶም እዞም ጀመት ሓሪር ግን ባዕለ ሽቅር ተራኸብና ላኪን ንዘራረብ ሕሕና ሕጂ ብዚ ነገር ንፍፅም እዚ 73 13 ሰብ ሂቦምና ኣምፅኦምና ዓደ ቤቶ ቅርብ እዝን ዑስማን ሳልሕ እዚ ዘርአ መንግስቱ መንግስቱ ከምሳ ገረብ ዕማ ኣላ ይርሓሙ ብዙሓት ማለት ዓስተሰብ ሰብ ይበምና ተማዕድ ሰብቶም ክኸውኑ ከለዉ ኣብ በሪሰ ኮይሩ ሕጂ ኣሕመድ ሳይቅ ጀማ ትሓረክ እዚ ቦታ ሕማቕ የለ እዮም እዚ ቦታ ሕማቕ የለ እዮም ዘብሪት እንታይ ኣብ ጥቓ ተክላይ ኢሎ ሳ ፀላኢካ ተክላይ
3: ኣሎ
2: ተክላይ ነይሩ ሕጂ ስራሓን ወዲና ኩሉ ወዲና ሕጂ ናይ ዓባድር ኢና ንስ ከመምርዱ ከብተን ኣብቲ ሓንቲ መርከብ እዩ ዓባዲ ዓብድልሕጊ ስመር ኸይዘሉ ኣባድር ኢናዮ ጀማዓት ኣውረዶም እዞም ክልተ ኣውረድከ መፃ ቅልጥፍ ብሮማ ገይሩ ከትሃልዎ ከምዚ ሕጂ ኣሕመድ ሳይቅ ከምዚ ርእዎ ምረት ሕጂ ምረት ኮነ ከምቲ ገዛ ትኣያ እታ ምረት እተ ባሕሪ ሓፂር እዩ ከምዚ ርእዩ እ ሰብ ከምዚ ክንርእዩ ዋዕ ምስ ራዮ ኢትዮጵያ ኣባድር ኣርጃ ኢሉ ኣባድር ኣርጃ ኢትዮጵያ ኣርጃ ኢሉም ተባሉ መሊስዋ ንሱ ክበፅሕ ንሕና ናትና ብረት ሰይ ምረት ድልያት ኢና
3: እንታይ ነርኩም ብረት
2: ብራውን ነይሩና ኣርበጊ ስምን ነይሩና ካላሽናት ነይሩና ናቶ ኔርጋ ነይሩና ኩሉ ናትና ብረት ናትና ድፋዕ ድሉ እዩ
3: ኣብታ መርከብ
2: ካብ ባመድና ምስ ሓላፍና ንትዳለዩ ሉ
3: ኣብታ መርከብ
2: ኮንኩቀዓዳ ኣለዋ ፍሩት ኣለዋ ናራሻሽ ከምዘ ኢሉ ናብራውን ክርትያን ብሮንቶ እየን ሕጂ ንሱ ክበፅሕ ንሶም ክትክሱ ባስኮ ነገዝዩ ብዙሕ ሓለፈቶ ጀማዓት ኣሎ ክፈተሎም ክልተ መርከብ ኮየን መንሱርን ቀያሕ ባሪ ፈትሐ እየን ከፊትና ኣሎም ምስ ከፊትና ሎ ም ቱም ምስ በሉ ሳትና ሃንከር ነውፃና ወፅና ካብኦም
3: ካብቲ ባሕሪ
1: ፀላኢ ኣብዚ ጉዕዞ
3: ኣብ ታሪክ ናይ ህወትካ ፀላኢ ረኪቡ
1: እወ ረኪቡና ኣብዚ ንደንካል እያ ከምዚ ሃንደቤታዊ ተረኺብና ንሕና ንሱ ንሱ ብመርከብ ነይሩ ናይ ውጊእ ንሕና ብዛኣ ንእሽተ ነርና ሕጂ ከምዚአን ጠዋል ንሕና ንሓልፍ ዘለና ንሱ ሕጂ ጠጠው ኢሉ ነይሩ መብራህቲ ኣብርሁና ፈጥቀ ዘለ ሃቦ ሃብናዊ ረሻሽ

0: أنا عباسن سواكن أتينا مالت خب سواكن كمان سلست ورحز كوربارة خد عطوا الله كذي تبحريا خبتي خب سومالين خب عدن انتو قاعدون نبرت نبرت يكون أبزمي دا كمان شوية تم عسكرات عند اليونجر نقر ندادي يكون سنغي يكون ملاس كمان سلتجمري سلست ورحز كوربارة عطوا الله كذي خب سواكن نعقيق من ملاس نبرت ملاس ناي سنجن ناي سبن تي أدلاي زخوني طلبات ناي ميدا مالت
1: بحر يانا بسودان دحر مقعزو بتزنا برا عقم السب تراي أتزنا برا صعق سرحان من قصق أسبحر كأمام سلزي تخالي زيادة نمدل دالون معبايون كام ميدا كاب استفلالي أهدوتات عقم السبنا بحريا كام سنبر تجيرو زي مدل دال عقم السب زدما ناك أومان أودا دبان بحريا ቀይሩ ነተኣኻዱ ከም ዝድልድል ገይርዎ እቲ ናይ ጉዕዞ መስመራት ድማ ኩሉ ካብ ስዋኪንን ካብ ስግር ባሕርን ናብ ሜዳ ብቐጻሊ ብምምላስ ካብቲ ዝነበሮ ዝያዳ ከምዝዓብን ከም ዝሰፍሕን ኮይኑ
2: ካብ ስዋኪን ከም ቀንዲ ማዓስከር ኮይኑ ከዓ እንታይ እዩ ዝግበር ምንቅስቃሳት ነይሩ ምስቲ መድረኻ ዝፈለለናይ ከዓ ንኣብነት ንበዓል ገልዓሎ ወይ ኤንግል ከባቢ ዝሰሜን ደንካልያ ማለት እዩ ካብ በዓል ፕሬዚዳንት ተደጊስካ ኣብዚ ኢንተርናሽናል ዋተር ወይ ድማ ቀጥቀ ንድማ ይሒዝካ ብምብራቕ ዳህላክ ንገላዓሎ ተኣቲ ማለት እዩ ምክንያቱ እዚ ድሕር መስመር ዞባ ምብራቕ ተባሂሉ ዝፅዋዕ ዝነበረ ድሕር መስመር ናህና ስለ ዝነበረ ማለት እዩ ካልእ ካብ ስዋኪን ንበዓል ጀዛን ንበዓል የመን ከምኡ ንበዓል በርበራ ሶማል ማለት እዩ ኣብዚ እውን ምንቅስቃሳት ንገብር ነርና ማለት እዩ ንኣብነት ንበዓል በርበራ ንንቀሳቀሶ ምስቲ ሽዑ ዝነበረ ሂወት ናይ ሶማል ፅቡቅ ዝምድናታት ምሳና ዝተፈላለየ ናይ ኣፅዋር ምትሕጋዛ ትግበር ስለ ዝነበረ ካብዚ ንግማግማያትና ንበዓል ራስ ቄሳር ከባቢ ይኹን ወይ ድማ ኣብ ከባቢ ናይ ሱዳን ኣብዚ ነራግፍ ማለት እዩ ካብዚ ናብዚ ነመላለስ ከም ዝነበርና
1: ኣብ ኩሉ ዝጉዕዞ እዙ ከምተን ዓይነት ጀላቡ ሒዝካ ንመዓልትታት ክትቅፅል ምስ ማዕበልን ንፋስን ከምኡውን ምስ ፀላእይ እናተጓነፅካ ተልእኹኻ ክትፍፅም ምኽኣል ማለት ዘይህሉ ኣብ ንቡር ግዜ ማንም ሰብ ክብድሆ ዝኽእል ጉዕዞ ኣይነበረን ንኣባላት ባሕርያ ግን እዚ ሽግራት ዝምፅዋርን ስጋርን ንቡር መዓልታዊ ትዕድልቲ እዩ ነይሩ።

0: ኣብ ጀርመን ትርከብ ሓፍተ ርግኣት መንግስቱ
1: ኣራይ
0: ምስ ወዳ ሰዓረ ዘር ማርያም
1: ተማም
0: ከምኡ እውን ምስ በዓል ጌታ ዘር ማርያም
1: ኣራይ
0: ኣብ ጀርመን ዝርከብ ሓወይ ሙሉጌታ መንግስቱ
1: ኣራይ
0: ኣብ ዩጋንዳ ትርከብ በዓልቲ ቤቱ ምስ ጓላ ወሲ ወሲና ሙሉጌታ
1: ኣራይ
0: ከምኡ እውን ኣብ ጊንዳ ዝርከባ ይሕዋተይ
1: ተማም
0: ጀነት መንግስቱ ምስ በዓል ቤታ ሙሴ
1: ኣራይ
0: የሩሳሌም መንግስቱ
1: ኣራይ
0: ኣብ ከምኡ እውን ኣብ ኣቁርደት ዝርከብ ሓወይ ሚካኤለ መንግስቱ
1: ተማም
0: ምስ ሰበይቱ ምስ ደቁ
1: ኣራይ
0: ሳሮ ሚካኤለ ብሌ ሚካኤለ
1: ኣራይ
0: ከምኡ እውን ንዓኹም
1: ይቀኒልና ኣኽበረት ሽኩራን
0: ኣራይ ብዝተረፈ ከዓኒ ብምልኡ ህዝቢ ኤርትራ ጎረባብትና
1: ኣራይ ሽኩራን ኣኽበረት ይቀኒልና ብጣዕሚ ኢና ነመስግነኪ ሕራይ እምበር ዝኽበርኩም ተዓዘብትና ናብዛ ቀፂላ ትስዕብ ዘላ ደርፊ ኣኸብለኩም ክሳብ ቴሌፎናትኩም ዝመፀና ማለት እዩ። ቀፂላ ትስዕብ ደርፊ ናይ ድምፃዊ ኣልኣሚን ዓብድልጢፍ ደርፊ ብቋንቋ ትግራይ ክትከውን ማለት እዩ። ሓቢርና ክንሰማዕና ክንምለሰኩም ኢና ምሳና ፅንሑ

0: ራይ ክመርፅ ዶ
1: ጠዋሊ
0: ራይ ንሓወይ መምህር ሃይለ ምስድሩ
1: ራይ
0: ንበዓልቲ ቤተይ ወይዘሮ ትረሓስ ወርሀ
1: ተማም
0: ንደቀይ መምስ ደቆም
1: ሕራይ ሕራይ ሃሎ ሃሎ ማለሽ ቴሌፎን ተቋሪጻትናላ ዓሚል ናይ መደብ ናይ ኡስታዝ ተኽሊ ኣብ ደውሉ ፀኒሑ በስ ቴሌፎን ተቋሪጻትናላ ምስለኒ ማለሽ እንሻላ ደጊሙ ክድውል ተስፋ ንገብር ሓራይ እምበዓል ናብዚ ቐፂለ ትስዕብ ዘላ ደርፊ እኸብለኩም ዝኸበርኩም ተዓዘብትና ከም ተቐዲመ ዝበልክዎ ደርፊ ናይ ድምፃዊ ተስፋይ መሓሪፊ ሒራ ክትከውን እያ ማለት እዩ ዝቐፂለ ትስዕብ ሓቢርና ክንሰማዓ ኢና ክንምለሰኩም ኢና ምሳ ንፅንሑ

ሓረይ እምበር ዝሃበርኩም ተዓዘብትና ከምቲ ኣቐዲመ ዝበልክዎ በዛ ክንሰማዕ ዝፀንሕና ናይ ድምፃዊ ማእከለ ፍስሓ የደርፊ መደብና ኣብዚ ክንዓፁ ኢና ማለት እዩ። ንኩላትኩም ኣብዛ መደብ ተደው ኢልኩም ዝተሳተፍኩም ተኸታተልቲ መደብና ኣዝዩ ከመስግነኩም ፈቱ። ኣብ መወዳእታ ድማ ነዞም ኣባላት ኣብዚኣ ኮይኖም ነዛ መደብ ብቐጥታ ናባኹም ክፍንዋ ዝውዕሉ ከመስግኖም ይፈቱ ማለት እዩ። ብሽመይን ብሽም ኩሎም ተዓዘብትን ኤዲተር መደብ ሄሎ ደባይዋ መድሃነይ ዘካርያስ ኣዝዩ ከመስግኖም ፈቱ። ብምቕፃል ድማ ኣብዚኣ ምሳይ ውዒሎም ዘለዎ ኤዲተራት መላእከ ስልጣን ወዲ ስልጣን ምስ ዓብድልፈታሕ ኣደም ሰኣላይና ማቱ ሳላ መኮነን ኣብ ግራፊክስ ርስትና የማኔ ከምኡውን ቴክኒሽናት ለምለም ዕቁበ ምስ ማክዳ ሳሲኖስ ቴክኒሽናት ድምፂ ድማ ሳባ ገንዘቡ ምስ ኢለን ተስፋይ ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም ከምኡውን ኣብ ኣልባሳት ሳሊና ፀሃየ ኣዋሃሃቲ መደባትና ከይረስዕናዮም ድማ ኣለም ዮሃንስ ወዲ ገነጦ ከምኡውን ተኪ ምኮነን ፃዕደየ ብምዃን እዮም። ነዛ መደብና ባኹም ከመሓላልፋ ውዒሎም ኣዝየ የመስግኖም። ኣብ ዝመፅእ ዘሎ ቅንያት ክሳብ ንረኸብ ሰላም ወሰናይ ዘሎ ቅንያት ንኩላትና ኣብ ዘለናዮ ክኾነልና ድማ ተስፋ ንገብር። ኣሳደ ሙሻሂዲን ሃከዘነኩም ቀድ ወሰልና ወእያኩም ኢላ ክታም ሓልክትና ልልዮም ብርናምጅ ኣሉ ደባይዋ

0: ሓያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ኽእለተይ ብፀሓያዊ ፀሓት ትሰርሕ ኣድሓነት መጎጎየ

0: ኣቕሪበ ዘለኹ
1: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
2: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
3: ኣብ ሕብረተሰብናን ዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
4: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ያንተ ነብይት ይው ቀዳ አቦ ሃውን እንተሆነ ለካ ከንዚ አይነት ነብይ ኪያንት ክላሲኮ ከንዚ ዕድብ ትባል ድኳን ነገሩኒ ይው
1: ሞጥቦ ነብይት ኾናሎ ምክንያቱ አቦይ ጽቦ ነብይት ፈለጥ ኤሊ
0: በሐቂ
1: አነ ቋበዛ ነብሰይ ዛዕባዝ ፈጦ ይብለ
2: እንተ ዘይፈለጥካ ድማ ሕሸካ ምክንያቱ ከምቶም ብሰሪ ነቢት ገፀም ዝማለው ኣረገው ትሰቡ ክትከውን ኣይደሊካኒ
0: ዋዋው ስምዑስከ ኣነ ዶ ዝማዶ ኣረጊ ሰብኣይ ኮይነ እየ ዝረአየኪ
2: ኣይኮነ ንስኻ ኳ ገና ናብቲ ደረጃት ኮይ በፅሕካ ድሓር ከዓ ብዛዕባ ነቢት ይዶ ትፈልጥ ኣለካ ይ ባባ
0: ኣጥባ ሓቅሪ ስገ ዲዳ ኣየባ ቁሩብ ጣዕሚ ሎም እኮ ናይ ሓጎስ ምሸት እዩ
2: ሓቂ ማማ ናይ ደስደስ ቁሩብ ጣዕሚ
3: ካብ በልኩም ስሕራይ ቁሩብ ክትዕም
0: ወ ጣዕሚላ ጥዑም ምሸት እዩ ድራር እውን ዝወፀ ይብሉን ከሻኒ ትሓታቲትካ እዩ
1: ብሓቂ ብሓቂ ኣፃልዕቲ ዘቆርጥ እዩ
3: ረንተ እየ ትምውዳስ ዘይፀንሓልካ
0: ዋ እንታይ መለትክ እዩ ኣነ ኮ ንበረኸ ኣቅሪበ ከም ወደይ ስለ ዝርአ የ ከምኡ ስብል ዘለኹ ንሱ ድማ ዘቃወመ ይመስለኒ
2: እህ በረኸት ሃየባ ወይ ተቃወም ወይ ከዓ ደግፎም
1: ምቁዋምስ ዘይሕስብ እኳ ዳ ዶ ምስ ኣባል ናይ ስድራ ቤት ክኸውን ግባእ እኒአ
0: ብሓቂ
1: ንክኸውን ድማ ነዊሕ እዋን ፅዒረ ኣይመስለክን እሂ ኣይፃዓርኩን ከም ዝፃዓርኩ እኳ ዓሪ ክትፈልጥ ክንስኺ
3: ከመዳ ኣዳዕዲዓ ትፈልጦ እምበር
2: ናይ ዝሓለፈ ክረምቲ ገዲፍካስ ልክዕ እዩ ሽዕ ግን ፈፂምካ ከጠፊካ ነርካ ኣነ ከዓ እንታይ ኮነ ኣጋጢሙ ወኢለ ኣዝየ ዝሻቐል ነይረ
1: ነጊረክ እንዴ ብምሉእ እቲ ክረምቲ ስራሕ ይፅዒቕኒ ነይሩ ኮይለክ
2: እወ ከምስ ዝብል ነርካ ግን
3: ርብቃ ሕጀሳይቲ ጨቕጭቕ እዮ ኣገዳሲ ስራሕ ዘለዎም ሰብኡት ሓደ ሓደ ግዜ ሙሉእ ግዜኦምን ሃይሎምን ኣብ ስራሕ ከም ዘጥፍዎ ምስ ተመርዓኹም ክርዳእኪ ናተይ ኢልካ ከዓ ክትሕዝየ ኢኺ
2: ኣነ እኳ ናተይ ኢለ ዝሕዞ ይመስለንን ስለዚ ዝተጠንቀቕ ልቢ ግበር
1: ኣራይ ኣራይ ብዛዕባ ዝሳይ ትሰከፍ ክጥንቀቕ እዩ
3: ሕጂ ተሪፉ ዘሎ ምርኻይ ገረንሰ እየ ኣየባ ኣየነዘ መፃምድ መርቆ
0: ዓቅኸ ዓቅኸ በረኸት እዚ ክብጃ እዚ ኣፅብብ ኣቢልና ብናይ ስድራ ቤት ጥራይ ምግባርና እኳ ከምቲ ድግፎ ፍልጥ እዩ እንተኾነ ክቡራት ስድራ ቤትካ ዘይተፀንበርዎ ብምዃኖም ዘሕዝን እዩ እንተኾነ ንዓዲ ወፃኢ ገይሾም ስለ ዘለዉ ድማ ዝግበር ነገር የለን እምበር ከምቲ ቐዲመ ዝነገርኩኹ ሕጉሳት ምዃኖም ዝገልፅ ፅቡቕ ቴሌግራም ስኢዶም እዩ ብሓቂ ብሓቂ ከዓ ፅቡቕ ቴሌግራም ስለዚ ነዚ ሕፂኹ ብኸምዚ መገዲ ኸነብዕሎን ከለና ፈፂሙ ቀይራ ይብለንን
3: ዝሓሸ እምበር ክንደይ ይኳ
1: እንታይ መክቦት
0: እወይ ኣነን ኮም እየ ዝብል ዘለኹ እንተኾነ ኣብ ከምዚ ኣጋጣሚ ካብቲ ሓጓስ ዝተላዕለ ይመስለኒ እንታልካ ከም ትዛረብ ሕርበት እዩ ዝብለካ
4: እሞ ኸይ ተዛረብካ ስቕ ዘይትብል ኣጋዊኹም ምግበርዎ እንዳበልና ጥራሕ ስቕ ኢልና ዶ ንስተ
0: ኣይፋሉ ከምኡ ፅቡቕ ዶ ይኮነ ገብናዊ ምሸት ገይረ ተሓጉሰ ይፈልጥ

0: ሰናይ ወደይ ከዓ ጓል ምስ ወለድካ እንታይ ማለተይ ምዃኑ ክርዳእካ እዩ። ብዝኾነ በረኸት ብዘይቀል ዓለም ናይ ልበይ ክነግረካ ንርብቃ ጓለይ ብምሕፀይካ ንዓይ ዓብ ዓብ ዓብ ዓብ ክብ ወ ክተጎሰና ኢኻ ንሳውን ብኣኻ ሕጉስ ምንትኸውን ርጊፀኛ እየ ብባዕለይ ሙሉ ገማኻ ዝበለ ሰብኣይ ጓል ከልወኒ ዝምነ ነይረ
1: የቐኒ የለ ኣቶ ገረንሰ
0: ሰብዒካ ብርኸት ካብ ነዊሕ እዋናት ሒዙ ኣነ ናቦኻ ኣብ ንግዲ ዝተመርኮሰ ሕውነታዊ ውድድር ፀኒሑልና እዩ ዝኽብለካ ከለኹ ግን ኩባንያኹም ካብ ኩባንያና ኣዝዩ ዝዓበየ ምዃኑ ዘንጊዐ ኢኹም ሕጂ ድማ ፅቡቕ ኣጋጣሚ ኮይኑ ብኣኹም ብደቀና ኣቢልና ተቀራሪብና ኣለ ፅንሕ ኢልና ድማ ኩባንያኹምን ኩባንያናን ዝወዳደራሉ ግዜ ተሪፉ ንውሑድ ወፃኢን ከብ ዝበለ መክሰብን ዝተሓባበራሉ ግዜ ንርኢ ንኸውን
1: ይበሎ ይበሎ ይበሎ ኣቦይ እውን ነዚ ዝሰማዓሉ መስለኒ
2: ገረንሰ ሕጂ ስያኽለኩ ኣብ ከምዚ ዝበለ ኣጋጣሚ ብዛዕባ ዋኒን ስራሕ ምዝራብ ግባእ ይመስለኒ
3: ልክዓ ኣላ ማማ እዋን ኣይኮነን
0: ሓቅኽን ሓቅኽን ደይ ነገር መገደ ይልዒለዮ እንታይ ክብል ደል ይመስለኪ ርብቃ ጓለይ ዕድለኛ እወ በረኻኩን ዕድለኛ መንሰ እዩ
1: ናይ ብሓቂ ዕድለኛ ብፍላይ ከዓ ንርብቃ ብምሕፃየ ኣዝየ ዕድለኛ እየ
0: ስለዚ ከዓ እንሆ ንክልትኹ ንበረኸትን ንርብቃን ዕድመን ጥዕና ንምነየርኩ
2: ንኽብሪ በረኸት ንኽብሪ ርብቃ ጓል እዩ ከምዚኣ ድማ መርዓኹም የርየና
0: ኣሜን
2: ሰናይ እንታይ ዳ ስቂልካ ይበል
4: ርዑስ ግበሮ ርብቃ እኳ ንሓሳ ትቁጥዐ ግን ዝወፀ ይብላ ንስተወን ርብቃ ታይዳ ስተይባ
3: ተዓዋኒ እዙ ከምዚ እናበልካ ንስ ከመይ ኢለክሰቲ ከመይ ኢሉ ክወርደለይ
1: እሞ ምን እንታይ ልክ ንደስተ
3: ሕራይ በረኸት እንተኸስ ክሰቲ
1: ኣነ እውን ምህንታ ክሰቲ ሕጉስቲ ክትኾኑ ድማ ዝከኣለና ክፅዕኒ
3: በልኣኽልካ ትሕፍረኒ ኣለኻ
1: ምናልባት ነዛ ህያ ምስራኺ ሕፍረ ትበነልክኾ
3: በረኸት ኣብቲ ኸያ ድኻ ንሰነታ ዝበልካ ንኸቲ
1: ወ ልክዕ ንሳ እያ
3: ዋው ክትፅብቕ ኣዝያ ፅብቕቲ ራያ ሞማማ ፅብቕቲ ብሽ
2: ዋይ ፅብቕቲ እንታይ ክወፃ
3: እዊ በረኸተይ ኣዝያ ፅብቕቲ ናይ ባሓቂ ከምዝተሓፅኹ ሕጂ ተረዲ
2: ክርዳኣ ከለዎ እምበር ፅብቕቲ ካቲና ተጠንቀቐላ
3: ክጥንቀቐላ የ ካብ ኢለይ ፈፂመ ይክፈልያኒ ማማ
2: ግርም ጌርካ በረኸት ወደይ ፅቡቕ ርኢና ተሓጒስና
4: ከመይ ዓይነት ካቲም ዳ ክንዝዛረቡላ ዋ ፅቡቕቲ እንዳዳ
0: በረኸት ጌታ ይባረኽካ ዝወደይ
1: ኣሜን ኣሜን
2: እሞ ገረንሰ ካልእ ትብሎ ተዘይብልካ ኣነ ንርብቃ ና ውሽጢ ክንከይ ነዞም ሰብኡት በይንኹም ክንገድፈኩም
0: ፅቡቕ ፅቡቕ ብዙሕ ዝብሎ ነገር እኳ ይብለይ እንትኾነ ከይደንጎኹም ክትመርዓዊ እየ ዝምዕደኩም ምክንያቱ ኣብዚ እዋን እዚ ብዙሕ ሃጠው ቀጠው ዘረባታት ኣብዚ ከተማ ክስማዕ ጀሚሩ ኣሎ ቅድሚ ሓደ ወርሒ ሸቀሎን ዓለባ ኣድማ ካብ ምግባሮም ዝተበገሰ ጥራይ ብዛዕባ ኣብዚ እዋን ዝኽህሉ ዝኽእል ሸበሮን ዕግርግርን ብዙሕ እዩ ዝረአ እዩ እዚ ክትሻቀሉ ይብልኩም ኩሉ ክፉ ዘበለየ ኣብ ግዜ ጥልያንን እንግሊዝን ሓሊፍናዮ እዩ ሕጂ ድማ ኩሉ ተቐይሩ ብልፀግናና ድማ እናሓደረ ከምዝክዕበት ጥርጥር እዩ
1: ልካ ኣለካ ትግረንሰ
4: ብዛዕባ እዞም ሰበረኻ ክንታይ ትብል ገለ ፅንፅንታ ክስማዓ
0: ናቁም ይክመፅእ ግን ሃገራት ዓራብ ዓጀውጀው ክብላ ስለ ዝጀመራ ወይ ወንገለ ውሕዳት ሸፋቱ ቶባቢሎም ክሃድሙ ስለ ዝጀመሩ ወይ ናትን ዕግርግርን ዘይተርፍ እዩ ኢሎም ዝዛረቡ ሸባት ክሰም እየ ኣነ ግን ነዚ ሃጠው ቀጠው እየ ዝብል ገለ ውሕዳት ዘይማዕበሉ ሸፋቱ እንተዘይኮይኖም ኤርትራውያን ኩናትን ዕግርግርን ኣይደልዩ

0: ምክንያቱ ብኩናትን ዕግርግርን ብዙሕ ነገር እዩ ንሃደጋ ዝቃልዕ
1: እወ ቆሙ ኾንዳ ፈልጥ ግን ወላ እኳ ከምኡ ተኾነስ
0: ኣወዳኒ መሸናይ ወደ ንገለ ተባቢሎም ዝሃድሙ ወይ እውን ንገለ ካብ ባዶ ተበጊሶም ኣብ ማእከልና ፍርሒ ዝነዝሑ ሸባት ዘይኮነ ነዚ ዘሎ ምዕላን ኢልኹም ክትምቱ ዝግብኣኩም ድሕሪ ገለ ዓመታት እኮ ንበል 1980 እዚ ኣብ መንጎ ኣስራሕትን ሰራሕተኛታትን ዘሎ ዘይምስምማዕ ከምኡውን እዚ ዘሎ ሓደሓደ ስግኣታት ናይ ኩናትን ዕገርገርን ኣይኩሉን እዩ ኣብ ኩሉ ቦታታት ሰላምን ብልፅግናን ቁልጡፍ ምዕባልን ክሰፍን
2: ገረንፀ
0: ዘረባይ ብዙሕ ከም ዘለኹ ርዳእንሎ ፅገ እንተኾነ ነዞም ሓሶት ክነዝሑ ዝውዕሉ ከም ደላዮም ክዛረቡ ትምላኸም እዮም የብልና ሓደሓደ ግዜ ኣፍናኹም ከፍት ይግባኣልና እዩ ድሓር ከዓ ይኸውን ኢልና ይኮና ንዛረ ተመኩሮ ኣለና
2: ንሱ ስሓቀኻ ግን ንበረኸ ዘረባይ ተብዛሓኒ ነነ ሰነ ንዓደል ይካ
0: በረኸት እንታይ ጣ ዝብልካ ካየ ባ ክዳ ክምዕቅ ምዕቁ ኣብሎ
3: ራይ ሰቲ ኣሎ
0: ኣበይንና ከለና ወስ ዘብለልካ ነገር ኣለኒ ኣዴኻ እምበይተያ ደጋሽ ዋላ እኳ ንርብቃ ጓለይ ክትሕፀያት ኣውሞ እንተዘይብልና እታ ንስኻ ትሕፀያ ጓል ግን ብትውልዲ ካብ ዝናትና ደረጃ ቁሩብ ካብ ዝበሉ ስድራ ቤት እንተ ትኾነላ ምፈተዋ
3: ትመስለኒ ከምኡ ሞ ክትበ የብልካ ምክንያቱ
0: ኣይፋሉ ኣይፋሉ ከም እንተመለት እውን ኣይትሓዘለን እዩ ካብ ገጠር ካብ ናይ ጥንቲ ጥንቲ ጥንቲ ስድራ ቤት እኳ የመፅያ ስለዚ ከምኡ ክትከውን ባህርያ እዩ እቲ ሕጂ ክብለካ ደልየ ዘለኹ ግን እንታይ ይመስለካ ንሕና እውን ኣብቲ ስኹም ዘለኹሞ ደረጃ ድሕሪ ወርሒ ቢልና ክንበፅሕ እዩ ምክንያቱ ኣብ ዝመፅእ ዘሎ ምዕዳል ናይ ሽመት ኣለኹዋ ከምኡ ዝብል ፅንፅንታ ሰሚዐ ኣለኹ ምኳን እኳ ካልእ እንታይ ክኸውን ኢሉ ግራጅ ማሽን ዝረኸብኩ
3: እንታይ ት እዚ ደኣ ዓነ ምስራት እንኳ ሓጎሰካ ተ
0: ሓጎስ ይሃብካ ሓጎስ ይሃብካ ዝብለይ እዚ ክብለካ ከለኹ ግን ካብ ባለ ተበጊሰ ይኮንኩ ጃንሆይ ቅድሚ ክልተ ዓመት ኣብዚ ክበፅሑ ኣብ ዝመፅሉ ግዜ ኣብ መሓዳሪ የፀንሐ እዮም ቅድሚ እውን እሙን ኣባል ማሕበር ኣንድነት የ ነር ስለዚ ስኢ ጠባይ እንተጌርና ኣብ ፖሊስ ዘበፅሕ ወይ ዘነውር ስራሕ እንተዘይፈፂምና ኣብ ልብኻ ዝኣሓዞ እምበር ግራጅ ማሽ ዝስእን ኣይመስለኒን
3: ድዓር ድማ ጥቁዋት ወረጃታት ስድራ ኮይ
0: ባሃቂ ባሃቂ
3: ስለዚ ዝትዕንቅፋት ኣብ ጠባይ ጥራይ ዝምርኮ ዝተ ኮይኑ ኣቐዲመ እንኳ ሓጎሰካ ትበልኩ ፀገም ዘለዎ ይመስለኒ
0: ኣይፋልካ ኣይፋልካ እሱ ሲፅናሃልካ ድኣ ኣብ ልብኻ ጥራይ ሓዘዋ
3: ወላ ንድም ንሳኳ ርግፀኛ እየ ምተሓጎሰት ነራ
0: ኣኳ ድዓን ክጥንፍተላ ትኽእል ኢኻ ካብ መገሻ ምሽ ተመልሰት ማለት እየ ኣብዚ ቀረባ ግዜ ካብ ሽግር ከም ንልሐቕ ድማ ኣረጋግፅላ
1: ኣደይ ኣይተምስዩ ትብላ ኣላ ንሳተን እኳ ብዛዕባ ክዳውንቲ ክዛረበየ ገዲፍን ብዛዕባ ክዳውንቲ ክዛረባ ክሰምዐን ከለኹ ሲ ከምዚ ዝኾነት ጓል ቅድሚ መርዓ ክዳን ዘይነበረ እያ ትመስል ንደቂ ኣንስትዮ ክዳን ኣፀለን
0: እወ ግን ክትርድኦ ዘለካ ሰናይ ወደይ ንደቂ ኣንስትዮ ክዳውንቲ ካልእ ትርጉም እዩ ዘለዎ መሸፈኒ ዕርቃን ወይ መፀባበቒ ዘይኮነ መርኣያ ክብረተን
3: ልክ
1: እወ እዚ ቀረኒ ሓንቲ ጓ
0: ሃየባ እንታይ ዝዝከረካ
1: ወላ ስቂለ
0: ዋ ስቂለ መለ ድሓን ኢኻ
3: ንዓይ እውን ናይ ድሓን ኮይኑ ይስምዐኒ
0: እንታይ ግድኻ መስተብዚሕ ኣሎ ንሕና ክንዳኹም ከለና ክንዲዝ ንሰቲ ይነበርና ልክዕ ሓደ ሓደ ግዜ ንዕንደር ዘነጋዕ ነርና ኢና
3: እዚ ሞ ዘይተርፍ ናይ ዕድሚ ዕዳ እዩ

0: ምስትምማር ፖሊስ ብኣገዳሲ ስራሕን ህፁፅ ጉዳይ መትየ ይብላ ኣሎ።
1: ከሰተ ዝተባህለ መርማሪ ኣነ እኳ ይፈልጦን እየ ንዓየን
0: እወ
1: ግርሞ ይቶ ኣቱ የፅገ
0: ኣረ
1: ገና ዳኛ እንዴ ዘለኹ ገለ መፀዋዕታታት ብሓላፍነት ክፍርመሉ እዩ ደልዩ ዝኸውን
2: ዋዋ ሰናይ ኣብ ገለ ፀገም ኣት ተዘይ ኮይኑ ሲ ከምኡ ይክኸውን ድኽእል ምናልባት ሰናይ ብዝፈፀሞ ጉድለት እተኮይኑ ግን ካብቲ ክንዘራረበሉ ዝፀናሕና ናይ ግራዝማሽ ጉዳይ ክትባኾር ትኽእል ኢኻ ኣይመስለካ
3: ክባኾር ጥራሽ ዋ እንታይ ኹም ዝዛረቡ ዘሎ
2: ኣይ ወፂኻ ከለካ ብዛዕባ ንዕሎ ዝነበርና ነገራት ስይካ ዋዛይ
3: ድ ንዓይ እኳ ዋዛ ኮይኑ ይስማዓኒ
1: ዋ ኣዳኸላ መረድሓኒኢኻ
3: እንታይ ዶ ኮይነ
4: ሰላም ከመይ ኣምሲኹም
5: ሰላም
1: ከመይ ምስና
4: ኣቶ ገረሰ
1: ዋነ ንበር
4: ክብረት ያበልኒ ካብ ክፍሊ ገበን መርመራ የ ተለንተ ኸሰተ ባሃል
1: ፅቡቕ እሞ ነቢድ ዶቆ ድሓልካ ወይ ቁሩብ ውስኪ
4: ኣይ ድሓን ድሓር ድማ ኣብ ስራሕ እየ ዘለኹ
1: ኣብዚ ከባቢ ዋላዋላ ርእካ ይምበልኩ ጋሻ ኢኻ
4: እዎ ኣብዚ ቀረባ እዋነ ተቐይረ መፅ
1: ወ ኣነ እውን ከምኡ ጎሚተ እየ ምክንያቱ ንነዊሕ ዓመታት ኣብዚ ከተማ ኣነ ኣብ ኣልባይቶ እየ ነይረ ቅድሚ ክልተ ዓመት እውን ኣብ መሓዳሪ እየ ነይረ ሕጂ እውን ዳኛ እየ ዘለኹ ስለዚ ሲ ንኩሎም መኮንናት ፖሊስ ናይዚ ከባቢ ፅቡቅ የረ ንፈልጦ ጋሻ ምዃን ከዓ ሸዓ የፈሊት እየ
4: ልካ ኣለኻ
1: ኣየበል ብድሓን ዲኻ ገለ ዝፈራርም ወረቃቅቱ ዶ ተማሊእካ ኢኻ
4: ኣይ ብኸምኡ ይኮንኩን ኣቶ ገረንሰ
1: እሞ እንታይ ዳ ነይሩ
4: ፀገም ዘይፈጥረልካ እንተ ኮይኑ
5: ገለ ቁርብ ሓበሬታ ደልየ ነይረ ሎም ምሸት ቅድሚ ክልተ ሰዓት ኣቢሉ ሓንቲ መንእሰይ ኣብ ሆስፒታል ዓሪፋ ብርቱዕ መርዚ ድሕሪ ምውሳዳያን ናብቲ ሆስፒታል ወሲዶማ ዘሕዝን እዩ እቲ መርዚ መዓናጠዋ ይሕሪርዋ ኣይገደፈላ
3: ዋዋዋዋ
5: እወ ብርቱዕ ስቃ እዩ ነይርዋ እቶም ኣካይን እኳ ዝከኣሎም ፅዒሮምላ ነይሮም እንተኾነ ግን ኣይሰረነትን ብዝኾነ ህወታ ንኽትሕልፍ ባዕላት መርዚ ከም ዝሰተየቶ ዘጠራጥር ኣይኮነ
1: ብሓቂ ዘስካዕክሕ ፍፃሜ እዩ እንተኾነ ናብ ዘምፃእካ ጉዳይ ገና ኣይተረዳእንን
5: ካብቲ ተኻርያትሉ ዝነበረት ገዛ እየ ዝመፅእ ዘለኹ ኣብኡ ደብዳቤ ከምኡ እውን ነቲ በብመዓልቱ ዘጋጥማ ዝነበረ ፍፃሜታት ትምዝግበሉ ደብተር መሳሊ ገዲፋ ነይራ ልክዕ ከንተን ኩለን ኣብ ዝተፈላለየ ዓይነት ፀገማት ምስ ወደቓ ዝጥቀሞ ደቂ ኣንስትዮ ንሳ እውን ስማ ትቕይር ማለት ኣብ ዝተፈላለየ እዋን ብዝተፈላለየ ዓይነት ስም እያ ትፅዋዕ ነይራ እቲ ናይ ብሓቂ ሽማ ግን ኣብርህ ሃይለ እዩ ዝበሃል
1: ኣብርህቲ ሃይለ
5: እወ ዘኪርካ ኣለካ ኣቶ ገረንሰ
1: ኣይፋሉ ምን ኢልካ ያ ሽማ
5: ኣብርህት ሃይለ
1: ኣብርህት ሃይለ እዋ እዛ ሽም እዚኣ እኳ ኣብ ገለ ዝፈልጥ ኣይመስለኒ ግን ኣብዚ ክብለካ ኣይክእልን ምሳይ እተኣሳሰረሉ መገዲ እውን ኣይተረዳእንን
5: ሓደ እዋን ኣብ ትካልካ ተቆፂራ ትሰርሕ ነይራ
1: ኣሃ ተቆፂራ ነይራ ሓቅካ ኢኻ ትኸውን ከምኡ ክኸውን ኣለዎ ግን ብዙሓት መንእሰያት እኒን ዘለዋና የኣፍዋይ ወፃ ስለ ዝኾናስ ንምንላዮና ፀጋሚ እዩ
5: እዛ መንእሰይ እዚኣ ቁሩብ ፍልይ ዝበለት እያ ኣብቲ መደቀስ ክፍላ ናታ ፎቶግራፍ ርእየ ነይረ ምናልባት ንዑ ምስ ረእኻ ትዝክራ ትኸውን ከርእካ ዶ
2: ተለንተ ኣነ ናይዛ ጓል እዚኣ ፎቶግራፍ ክርእየሉ ዘይግባእ ንምክንያት ኣሎ
5: ምናልባት ይህሉ ይኸውን ዋ ንዓይ እውን ከምኡ ማለት ከምኡ ይኸውን ዝኽእሉ
2: እንታይ ምክንያት ግን ክህሉ ኽእል
3: ንዓይ እውን ኣይትረዳእንን
1: ተለንተ ንሳቶም ተረእይዎ እንታይ ኣለዎ
5: ስራሐይ ብከምኡ ከካይድ ስለ ዝመርፅ እየ ኣብ ሓደ እዋን ሓደ ሰብን ሓደ ዓይነት መርመራን ጥራይ እንተዘይኮይኑ ይተሓዋወስ እዩ
1: ከምኡ እንተኮይኑስ ድሓን ብሓቂ ፅቡቕ ኣገባቢ ሰናይ

0: ኣብዚ ኣቐዲመ ፈሊጠ ነይረ እንተዝኸውን ብዛዕባ ጥርዓን ይኹን ብዛዕባ ጥቕሲ ኣዮም ተዛረብኩን ነይረ። ንምዃኑ ብዛዕባ እቲ ጭብጥታተይ ትብሎ ዘለካ ኸርግፀኛ ዲኻ?
1: እወ ብዛዕባ ገለ ካብቶም ጭብጥታት ርግፀኛ እየ።
2: እንታይ ማለትካ እዩ? ኣዘራርባኻስ ልክዕ ከምዚ ንሕና ተሓተቲ ዝኾና መስል
0: ሓንሳብ ርብካ ከለንተ ብዛዕባ እዚ ጉዳይ እዚ ኣነ ንስኻን ብሕት ኢልና እንተንዘራረበሉ መሓሸ
2: ከምኡ ዘግብር ምኽንያት የብልካ ንስኻ ከወዲ እዩ።
0: እወይ እወይ ኣነ ግን ኣብ ክንዳኹም ኮይነ ነቲ ሽግር ክፈትሖ ሓስባል
3: ብዛዕባ የንስል ፍታሕ ዝኹን ክድቅስ ዝግብኦ ጉዳይ የብል ኣብረት ሃይለ ትበሃል ፍፁም ኣጓኒፋትን እዩ ትፈልጥ እ
0: ንዓይ
2: መምሩ ስማ ኣብረህት ሃይለ
3: ሃየ ሕጂ ኸ እንታይ ትብል ተለንተ ዝፈልጣ ሰብ የብልና።
1: ኣነ እኳ ኣፍታ ናይ ቀደመ እየ ዘለኹ ከምቲ ዝበልኩኹም እዩ። ከም ኩለን መንእስያት ደቂ ኣንስትዮ ካብ ሓደ ንላዕሊ ስም እያ ዝጥቀም ነይራ። ኣብቲ ኣቶ ገረንሰ ሰጎጋ ጊዜ ኣብረህት ሃይለ ተባሂላ ትፅዋዕ ነይራ። ብድሕሪኡ ግን ኣብረህት ሃይለ ተባሂላ ምፅዋዕ ኣቋሪፃቶ ምናልባት ኣኺሉ ተሪፍዋ እዩ ዝኸውን።
0: ኣነ እኳ ከምኡ ምግባራ ሁለት ፈፂማ ይንበልኩ
2: ባባ ሕማቅ ዝገበርካ መስለኒ። እዚ ምናልባት ንኩሉ ኩነታት ኣባላሽላ ኸውን
0: ዝበፅዒልካ ኣሎ ተለንተ እዛ ጓል ካባና ድሕሪ ምካዳ ገለ ዘጋጠማ ነገር ትፈልጦ ነገር ኣለካ?
1: እወ ኣብተን ዝስዕባ ክልተ ዋርሕ ስራሕ ኣይረኸበትን። ኣቦዋን ኣዲኣን ምዉታት ብምንባሮም ከዓ ናብቲ ኸዶ ይነበራ። ስለዚ ብፅምዋ ፍርቂ ከብዳ ናሓደረት ንኽልተ ዋርሒ ድሕሪ ምፅናሕ ተስፋ ቆሪፃ
2: ምስክነይቲ እንታይ ደኣሙ ክትገብር ኢልካ እያ? ዘሕዝን እዩ።
1: ርኢኺ ወይዘር ትርብካ ኣብዛ ሃገር እዚኣ ከምኡ ዓይነት ህይወት ዘሕልፋ መንእስያት ኣዝየን ብዙሓት እየን። ብዙሓት ነይረን እንተዘይኮና እዘን ኩለን ኣብያት ዕዮም ፋብሪካታትን ሕሱር ጉልበት ኣይመረኸባን። ብዛዕባ ዝነቦ ክሕተት እዮም ፅቡቅ ገይርኩ ነግረክኽእል።
2: እዘን ኣዋልድ እዚኣተን ግን ሰብ ሕስር ጉልበት መዓስ ኮይነን ከማና ሰብ እኳ እየ።
1: ኣነ እውን ኩሉ ግዜ ከምኡ እየ ዝብል። ብተወሳኺ ንገዛ ርእስና ኣብቲ ናተን ህይወት ኣቲና እንተንሪኣ ቁሩብ ክስቆረና ምኽኣለ እየ ዝብል።
2: ልክዕ ኣለኻ ክስቆረና ምኽኣለ ይመስለኒ። ድሕሪ እዚ ግን ነታ ጓልታ ይጋጢምዋ
1: ከውሒ ዝፍንቅል ዕድል ዘጋጠማ ኮይኑ እዩ ትሰሚዕዋ። ኣብ ሓደ ዓብ ድኳን ስራሕ ረኺባ ፅቡቅ ድኳን እኳ ዳ እንዳ ሲልቫኖ
2: እንዳ ሲልቫኖ ንሕና ጉኻ ወይና ንዕድል ሎሚ ድሕሪ ቀትሪ እውን በፂሐ መፅ እሞ እንዳ ሲልቫኖ ተተቐቢሎማ ድኣ ናይ ባ ሓደ ፅቡቅ ዕድል ይጋጢምዋ።
1: ንሳውና እዚያ ተሓጒሳ ፈትያቶ ዝነበረት እውን ትመስል ዋጋ እኳ እንተዘይለበሰቶ ምስቲ ፅቡቅ ክዳውንቲ ምውዓል ይሕጉሳ ከም ዝነበረ ጥርጥር የብለየ። እንታይ ክስማዓ ከም ዝኽእል መቸም ርዳእ ኪኹ
2: ኣዕር ይርዳ እምበር
0: ኣብኡን ክትዕገርግር ጀሚራ ነራ ትኸው
1: ድዕሪ ገለ ዋርሕ ልባ ቐሲኑላ ክትጣጥሕ ምስ ጀመረት ከፋንውዋ ምዃኖም ሓቢሮማ።
0: ስራሕ ብግቡእ ብዘይምምልኣ እዩ ነይሩ።
1: ኣብ ስራሕ ዝነበራ ኩነታት ኣዝዩ ፅቡቕ እዩ ነይሩ። ንሳቶም ነዚ ክሓድዎን
0: ገለ ጉድለስ ነይሩዋ ክኸውን ኣለዎ።
1: ሓንቲ ዝፈለጠታ እንተሃልያ ሓንቲ ካብተን ቀንዲ ዓማዊል ብዛዕባ ጥርዓን ኣቕሪባ ከም ዝነበረት እዩ። ስለዚ ክትፋኖ ነይሩዋ
2: መዓስ ነይሩ እዙ
1: መወዳእታ ጥሪ ናይ ዝሓለፈ ዓመት
2: መዓስ እታ ጓልተይ ትመስል ነይራ።
1: ብስእሊ እንተረኣኹ ከዓ እዩ ዝመስለኒ።
0: ኣታታውን እዩ
4: ኣለልያታ ኣምስለኒ ኣለልያታ ሚሓቂ
1: ወለልያታ
0: እንታ ክትረክብ ኢኻ ነዛ ጓልቲ እያ ከምዚ ጌርካ ተጨንቓ ዘለ
1: ክልታይ ገይራ ባዕላ ንገዛ ርሳ ተጨንቓ ዘለ
0: ሞታ ኮይና እንታይ ወሊድዋ
1: ዝኾነቶ እኳ ኣይፈለጥኩን ዛጊ ብሕጂ ከፃርዮ ዘለኒ ጉዳይ እዩ
0: እሞ ዘይፅጊ መካንቲ ኮይኑ ኣቐዲማ ኣነ ንኸይዶ ክሓታ
3: ድሃን ኣነ ንኸለ
0: ድሃን ድሃን በረኸት ኣነ እንትኽል ክዓይሽ ምስ በዓልቲ ቤተን ክዘራረብ ደልዩ ኣለኹ እንታይ ይኸው ከም ዘሎ ክነግራ ደልዩ ኣለኹ ብምኡን ዓትና ስድራ ቤት ናይ ደስደስ ከነብዒል ፅቡቅ ምሸጣት እዩ ንስኻ መፅኻ ነዛ ገዛ ሓወይት
1: ኣነ እውን ኣብቲ ሆስፒታል ከይደይ ሬሳ ናይዛ መንእሰይ ምስ ረኣኹ ልክዕ ከምዚ ትብሎ ዘለካ ኢለ ነዛ ፅብቕትን ንእሽቶን ተስፋ ዝነበራ ሂወት ገለ ሰብ ሓውእት ኢላ ኢለ ሓሲበ።
3: ተለንተ ናይዛ ጓዝያ ፎቶግራፍ ሕጂ ክርዮም ደሎ
1: ግዜ ምስ ኣኸለኹ ትርእየ ኢኻ
3: ሕጂ ተራኽቦ እንታይ ትፀገማ
1: ኣቶ በረኸት ዓንተ ወይ እንታይ ከም ዝበልኩ ሰሚዕካ ኒኢኻ ንነፍሲ ወከፍ መርመራ በብሓደ ኢና ክነካይዶ ምናልባት ተሕብረኒ ነገር እንተደሃሊ እኳ

0: ቀልጢፉ እንተዘይትመሊሱ ከዓ ከይዲ በዕለይ ጎቲ ተቐምሰ እዩ።
1: ንፋስ ክወስድ ይኸይዱ ዝኸውን ቀልጢፉ ክምለስ
0: ተስፋ ገብር።
2: ንምንታይ ግን ክንዲ ዝተገዲስካሉ?
0: ንምንታይ ምዃኑ ነቲ ዝሓተትኩ ምስ መለስ ክክንረክ እዩ።
3: ተለንተይ በዓልቲ ቤተይ ሕቶታትካ ግድን ትምልሰሉ ምክንያት ኣሎ
0: እወ ብቑዕ ምክንያት ኳዳ ኣቶ በረኸት ነብረህት ሃይሌ ካብ ዘይርኣ ነዊሕ ገይረ ከም ዝበለና ትዝክር ትኸውን። ወይዘሮ ፅገ ግን ቅድሚ ክልተ ሰሙን ረኺባተና ዘራሪባታ ኣ
3: ሓቂ ድ
2: እወ ሓቂ
0: ንማሕበር ግን ሓገዝ ዓዲታ ነይራ
2: እወ ብመሰረቱ ኩሉ ኩነታት ኣይፈትኽዋን ደስ ኣይበለትኒ።
0: ገና ብኣብኡ ኣብ ጉዳያት ከም ዘለክ እምበኣር ተኣሚንግ
2: እወ
0: ስለዚስ ሓገዝ ዝተነፍጋስ ንስኺ ከም ፍልተ ኣባልቲ ማሕበር መጠን ዘለኪ ፅልዋ ስለ ዝተጠቀምክ እዩ ማለት እዩ።
2: ክኸውን ይኽእል
0: ብናትኪ ፅልዋ ድ ይኮነ
2: እዎ ብፅልዋ እዩ ባህርያት ኣይፈትኽዎ ቅድም ስድነታ ዘይስማ ተጠቒመ ድሓርቲ ሓታ ምስ ጀመርኩ ግን ስማ ከም ዘይኮነ ኣብ ኣኻ ዝመፀላ ስም ከም ዝተዛረበትን ተኣሚና እቲ ኣቐዲሙ ዝረሕርሓ በዓል ቤታዋት ዝነገረትኒ እውን እንተኾነ ሓሶት ከም ዝኾነ ፈፂማ ከም ዘይተመርዓወትን ኣሚና።
0: ስለምንታይ ሓገዝ ዝደልያ ነይራ?
2: ተለንተ ኣነ ከምዞም ሰለስተ ይኮም ዘሕፍረኒ ወይ ንመርመራ ምፅዋር ዘስእነኒ ተግባር ኣይፈፅሙ። እታ ጓል ሓገዝ ሓቲታ ብዘቕርበቶ ምክንያት ግን ኣይዓገብኩን። ስለዚ ናብቲ ማሕበር ንዝመፅእ ሕቶ ንጉቡእ ንክመመሓላፍነት ስለዝተማሃበኒ ሕቶ ኣንክነፅግ ፅዋይ ተጠቒሚ ዋላ ኩ ሕጂ እንታይ ከም ዘጋጠማ እንተፈለጥኩ ስራሐይ ብግቡእ ከም ዝፈፀም ኩፅራ ይዝርዳእኒ።
0: ኣነ ስባ ኣዝዩ ሕማቕ ተግባር ፈፂምኩም በልኩ ሎም ምሸት ኣብቲ ሆስፒታል መሳይኬት ክነርፍሎ ትኾኒ ፅቡቕ ነይሩ ምራእኽዮ ነ
1: በቃ በትሕ ኢለከ ብቃረኒ ኢለካ ይትድገሙ ይትረፍ ደደጋዲምካዮ ዛጊሽን ናሻ ይዝረየኒ ዘሎ
0: በሊ ደጊሙ ክረአየካ ዝጀመረ ግዜ እታ ጓል ነፍሰ ፆር ምዃና ከዓ ይትረስዒ
1: ታይ ዝበልዎ ፀገም እዙ ዋ እቲ ሕማ መዓልቲ ውዒላ ዳ ብሂወት ኣሕሊፋ
0: ምክንያቱ ዝተደጋጋሚ እዋን ተሰጉጓን ተነፂጋን መጨረሹ ከዓ ዝጋጢመዋን
1: ማማ ትፈልጥ ነርኩ ክትኮነለኪ
0: ክትወልድ ስለ ዝኾነት ንሓገዝ እያ ናብቲ ናይ ኣዴኽ ኮሚቴ ከይዳ ነ
3: ተለንተ እቲ ጥንሲ ናይ ኣቶ በረኸት ኣይመስለንን ናቱ ድ ነይሩ።
0: ኣቶ በረኸት ንስ ዘተኣሳስር ይብሉ
1: ተመስገን እንኳዕ ካብኡ ይኮነ ምኳን ይኹና ይኹንተይ ዘገድሳለኒ
0: እሞ ወይ ዘረፅገ ካልእ ትነግርኒ የብልክን
2: ኪነ ሞት ቆልዓ ድለዮ ጥራኤ ክብለካ ዝኽእል ናተ ሓላፍነት እዩ ንዓውን ልክ ከምዛ ዝብለካ ዘሎ ክየለ እያ
0: ንዓኹ እውን ካብ ሓላፍነት ዘናገፈቲ ኣይኮነን ንሓገዝ ናባ ክመፅ እያ ኣሪኽያ ጥራይ ዘይኮነ እተን ካልኦት እውን ከም ዝነፅግዓ ድየር። ስለዚ ኣብ ተስፋ ዝቑርፅ ኩነታት ንበይና ብዘይ መሓዛ ብዘይ ገንዘብ ተሪፋ ገንዘብ ጥራሕ እውን ኣይኮነን ዘድልያ ነይሩ ምኽሪ ሓልዮት ሕያውነት እውን ኣይረኸበትን። ወሊድክ ስለ ዝኾንኪ እንታይ ይስምዓ ከም ዝነበረ ትፈልጥ ኢኽ ግን ነቲ መዓልቱ ኣብ ገዛ ዓፊሕ እዩ
3: ሰሚዕኪ ፅገ እዚ ነገር እዚ ኣብቲ ወግዓዊ መርመራ እንተ ደኣ ተላዒሉ ፅቡቕ ዝፈድየክ ይመስለኒን ህዝቢ ትሕምሕም ክብል
2: በቃ ኣለኩ ኣውሪድለይ ዶ ፅገ ድሓር ከዓ ብዛዕባ ዝኾነ ይኹን ቅድሚ ክትወቕሱኒ ምጅማርኩ ካብ ስራሕ ዝሰጎክዋን ዘዝጎክዋን ኣነ ዘይምዃነ እንተዘኪርኩም ዝሓሸ እዩ ነዚ ኩሉ ዘንቀለውን ንስ ይኸውን ዝኽእል ወይ ለከ
0: ኣብኣን መለስ እንታይ ነይሩ ሕቶኣ
2: ብመሰረቱ ገመት ሓሶታት ይክት ነግርኒ ጀሚራ ድሓር ነቲ ሓቃማም ሰው ፀኽዋ ግን ነቲ ቦ ማን ምዃኑ ከም ትፈልጦ ተረዲ። ስለዚ ሓላፍነት ከም ዝስከም ንክትገብሮ ግቡእ ምዃኑ እንተወሓደ ገለ ገንዘብ ክፈልየላ ከም ዝግብኦ ነገረ እያ።
0: ነዚ ኸሳ እንታይ መሊሳትሉ
2: እንታይ እሞኹብለ ሃለውለው እዩ
0: እቲ ሃለውለው ትብለየ ዘለኹ እንታይ እዩ ነይሩ
2: ብዝኾነ መልሳ ንኩሉ እቲ ዝነበረኒ ዓቕሊ ከም ዝፀንቀቐትለይ ክንፃወረ ከም ዘይከኣልኩን ጥራይ ዝርዳእኒ እምበር ንሳ ዳ ምንታይ ዘይትብል ዒብ ከም ዘለዋ ሰፊ ሓረኣያ ከም ዘለዋ ክትገልፀለይ ጀሚረ። እዚ ድማ ምስቲ ዝነበረቶ ኩነታት ፈፂሙ ዝዛመድ ኣይነበረን።
0: ብዝርዝር እንታይ ኣኢላትኪ
2: እቲ ቦ ገና ንእሽቶ ሰኽራምን እንዶ ዘይብሉን ምዃኑ ስለዚ ንኽትምርዓዊ ፍፁም ፍፁም ሓሳብ ከም ዘይብላ ነገራትኒ ገለ ገንዘብ ይህባ ከም ዝነበረን ካብቲ ድሓር ካብቲ ግዜት ድሓር ግን ካብኡ ክትቅበል ከም

0: ክትገብረልን ክኣባ ነገራትኒ
1: ስለምንታይ ኣኻብኡ ገንዘብ ካብ ምቕባል ከተቋርፅ ሲና
0: ሃለውለው ፈፂሚ ኣመንኮ
1: ምእማን ግን ዘይምእማን ግን ኣይኮንኩን ዝሓተኩ ዘለኹ ስለምንታይ ካብኡ ገንዘብ ምቕባል ከተቋርፅ ወሲና ፈልጥ የደኒ
0: ሓደ ለይቲ ሰኺሩ ኣብ ዝመፅ ሓደ ለይቲ ሰኺሩ ኣብ ዝመፅ

0: ይኹን መንገድስ እቲ ገበነኛ እሱ እዩ ኢ ክትብል ዘለኹ ማለት እዩ።
1: ብርግፅ ጉዳይ ድማ ብውፅር ንብ ክትሓዝ ኣለዎ።
2: ማማ በቃ ለ ክስቕበል እዩ
0: ርብቃ ስቁንደበል
1: እንታይ ኢኽ ደሞ መሸት ከም ቆልዓ ዓበት በትብሊ ዘለ ሰቕስ ከበል እዩ ከለንተይ ካብ ዝራጢካ ዘየድሊ ሕቶታት ምሕታት ነዚ መንእሰይ ዝረኺብካ ኣብ ቅድሚ ህዝቢ ጉድሎት ከምዝናሰሓልታ ትገብር ጎቦ ስራሕካ ሰሪሕካ መበሉ ወይ ለከ
0: ንዓናይ ትሰከፈ ወይዘሮ ፅገ ጉቦ ስራሕ ይክፍፅም እየ
1: ነዚ ምስማዕ እይውን ሕጉስት እየ
0: እንታይ ኣኺልክ ነርኪ ካልኦት ካብኡ ክመሃሩ ክእሉ ኣለዎም ኣብ ቅድሚ ህዝቢ ክናሳሓ ኣለዎ ዲኽ ዝበልኪ
1: ብርግፅ ንሱ እዩ ጉቡእ ስራሕካ ገይረ ዝወስዶ ሕጂ ግን ተለንተ ድሓን ሕደ የሳልጠልካ
0: ገና ኣይወዳእኩን ፅበየ ዘለኹ
1: እንታይ ትፅበየ
0: ጉቡእ ስራሐይ ንምፍፃም
2: ኣብቲ ማማ ናበይ ምርሕቶ ዘሎስ ገና ክርዳእኪ ካለ
1: ይርዳእ ንበር
3: እንታተይ ዝበለ ዕሸነት እዩ እወያኒ እዚ ዘይመስል ነገር እዩ
4: ተለንተ ተለንተ እንታኻ ክተስማዓና ዘለኻ ወደይ ኣብዚ ጉዳይ እዚ ኢድ ከም ዘለዎ ዲኻ
0: ኢድ ኣለዎ እንተ ኮይኑ እንታይ ከም ንገብር ንፈልጥ ኢና ወይዘሮ ፅገ እንታይ ስጉምቲ ክንወስድ ከም ዘለና ክትነግረና ፀኒሐ
4: እንታ ኣምላኽ እንታይ ፀገሙ እዩ ዝወደይ ስምዓኒ ተለንተ
1: እዚ ክኸውን ዘይክል
2: ማማ ስቕ ንኽትብል እኳ ደጋጊመ ለሚነኪ
5: ፈሊጥኩም ኣለኹም መስለኒ ሓቀይ ንዴ
0: እዎ ፈሊጥና ኣለና
1: እዚ ክኸውን ዘይክል ገለ ምድ ንጋራት ተፈጢሩ ክኸውን ኣሉ
5: እንታይ ማለት ክዩ
2: ምክንያቱ ማማ ንኹሉ ነቲ ጉለታት ኣብ ልዕሊ ነቲ ጓል ዝበደለ መንእሰይ ክተሰኩሞ ፀኒሓ
5: ማማ
2: ሰለሊካ ክሕለፍ ከም ዘይብሉ ንግረና ፀኒሓ
5: እምበኣር ምሊስ ክኽሪርክለይ
1: ግን ንስኻ ምዃን ካብ ንዓ ዝፈሊጠ ፈፂሙ ግምት ኣይነበረንን ዋ ንስኻ ዳኸም ዓይነት ሰብ ዲኻ ንስኻ ዶ ትሰክር ኢኻ
2: ይሰክርዎ ነጊርክ እንዲ ከም ትሰክርጋ
5: ነጊርክያ ንምንታይ ነጊርክያ ትወልፋስ
2: ትጋገልኻ ስ ክነግራ እንተዝደሊ እሞ ቅድሚ ዋርሕ ክነግራ ምኻሉ ግና ምሸት ዝነግራ ዘሎ ምክንያቱ ኩሉ ነገር ከም ዝቕላዕ ይፍለጠንን እዩ ስለዚ ድቦላ ከይኮና ኣቐዲማ እንተፈለጠ ዝሓሸ ኮይኑ ተሰሚዕኒ ዳሓርካ ናተ ሕሊፈ ምዃነ ይባ ይረስዕ
1: ረቀንቲ ኣይኮን ከሎ ምሸት
0: ድሓን
4: ንዓይ እውን ደምፂኒ እዩ ዘሎ
0: ኣቶ ገረ
4: ከምዚ ገይሩ ምስስድራ ክዘግዕድ ፈፂሙ ይተረድእ
0: ኣቶ ገረሰ ሓንሳብ እሞ ኣነ ምስ ኮድኩ ዝምድና ስድራ ቤትኩም ንኸተማዕራርኡ እኹል ግዜ ክህልወኩም ሕጂ ግን ወድኹም እንታይ ከም ዝብል ክፈልጥ ደልየሎ ሰናይ ምዛጓል መዓሲኹም ተራኺብኩም
5: ሓደ ምሸት እዩ ኣብዝሓለፈ ሕዳር
0: ኣበይ ቦታ ተራኺብኩም
5: ኣባቢሎ ምስ ክልተ ሰለስተ ዕሩኽተይ ንሰዓት ዝኾን ኮፍ ኢልና ነይርና ቁሩብ ከዓ ሞይንቁኒ ነይሩ
0: ብድሕሪ ኸ
5: ቁሩብ ዕሊለያ መሰውን ጋቢዝያ ብድሕርዚ ተኻኢለ ነይረ ስለስ ንከይድ ነይርና
0: ንሳኸ ዝኸይራ ዶ ነይራ
5: ድሓር ከምዚ ነገረት ንቁሩብ ሰትያ ነይራ እቲ ቐንዲ ምኽንያት እውን ሽዑ መዓልቲ መግቢ ዘይለኸፈት ምንባራ እዩ
0: እንታይ ክትገብር እያ ናብ ኸይዳ
5: ዋዕ ከምተናብኡ ዝመላለሰ ዓይነት እኳ ይነበረት ግን እንድዒ ትገብሮ ጨኒቑዎ ኣይመስለኒ ካልኦት ዝደፋፋኣዊ ነይሮ ንኾነ
0: ሽዑ ተተሓይዝኩም ዶ ምስኣ ገዛእ ኸይድኩም
5: ወ ንሳ እኳ ገዛእ ካኣቱ ድሌት ኣይነበራን ኣነ ግን ነብሰይ ቋፀር ኣይነበርኩ ባእሲ ጥራይ ዝረአየኒ ነይሩ ህውከት ክላዓዕል ኢሉ ንመፈላርሒ እያ
0: ስለዚ ገዛእ ንኽትኣቱ ፍቂዳ ትልካ
5: ወ እቲ ነገር ከዓ ሽዑ ይጋጥም
1: ኣታሰናይ እንታይ ወሪድካ
4: ርብቃ ሃረዲኽ ንውሽጢ ሕዝገያቱ
1: ወል
4: ኣይተዝግብኒ ሃረፅገ ውሽጢ ቶ
0: ብድሕሪ ንኻልኣይ ግዜ ተረኺብኩም ዶ
5: እወ ግን ስማ ይኹን ገዛእ ክዝኩር ኣይከኣሉ ፈፂመ ረሲዐ እየ ኒአ ከም እንደገና ኣብተባር ርአ
0: ሽዑ ከዓ ሰትኹ
5: ግን ነብሰይ ቋፃፀር ኽእል ነይረ እየ
0: እንደገና ድማ ንገዛእ ኸድኩም
5: ወ ሽዑ ቕሩብ ዕሊልና ሓደ ክልተ ነገራት ብዛዕባ ገዛ ንእሳ ነገራት እዩ ኣነ እውን ዕለያ ስመይ እንታ ከም ሰርሐን ማለት እዩ
0: ሽዑ ከዓ ደቂሽኩም
5: ምስኣ ፍቕሪ ወይ ከምኡ ዓይነት ነገራት እኳ ይነበረኒ ግን ደስ ዝብለኒ ነይረ ፅብቕቲ ተፃወት እያ ነይረ
0: ስለዚ ግን ምስ